ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ሶኒ 25 ጉንበት ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብኽብሪ እናዓደምኩ ብቐንዲ ኣርእስተ ዜና ፍልም ወግዓዊ ፅምብል መበል 35 ዓመት ናፅነት ኣብ ስታድዮም ኣስመራ ብልዑል ማዕርግ ተኻይዱ መራሕቲ ውድብ ሕቡራት ሃገራት ኢጣልያን ብራዚልን ናይ ዮውሃና መልእኽቲ ሰዲዶም ኣብ ዝዋጋሽ ባርካ ምውዳድ ትካላት ማሕበራዊ ኣገልግሎት ፅቡቅ ገስጋስ ኣመዝጊቡ

ፕረዚደንት ዶናልድ ትራምፕ ኣሜሪካ ምስ ኢራን ኣብ ስምምዕ ንምብፃሕ ከም ዘይትህወ ኣፍሊጡ። ቻይና 3 ጠፈርተኛታት ዝሓዘት መንኮርኮር ብዓወት ከም ዝወንጨፈ ተሓቢራ። ኣሜሪካ ኣብ ከተማ ካራካስ ቨንዙዌላ ወታደራዊ ልምምድ ኣካይዳ። ዝርዝር ዜና ወግዓዊ ፅምብል መበል 35 ዓመት ናፅነት ትማሊ ንኣስታት 3 ሰዓታት ብዝቐፀለ ሕብራዊ መሰናድኦታት ብልዑል ድምቀት ተኻይዱ። ኣርሴ ማስመሮም ተኸታቲላ ዘዳለወቶ ፀብጻብ ይስዕብ።

0: ህዝቢ ኤርትራ ንዝተነፍጎ መሰል ብሰላማዊ መንገዲ ንምርካብ ኣብ ዝፈተነሉ ብጎነፅ ምስተመለሰሉ ኣብ መስከረም 1961 ፈላሚ ጥይት ብረታዊ ቃልሲ ኣብ እምባኣዳል ክትኩስ እንከሎ ቃልስና መሪር ነዊሕን እዩ ዓወትና ግን ናይ ግድን ምንባል ናፅነት ኤርትራ ይንዋሕ ይሕፀር ብዘየገድስ ሓንቲ መዓልቲ ክውን ከም ትኸውን ፅኑዕ እምነት እዩ ነይርዎም። ድሕሪ 30 ዓመት መሪርን ፅንኩርን ቃልሲ ድማ 24 ጉንበት 1991 ሓርነት መላእ ኤርትራ ሒዛ ደበኽ በለት። እንሆ ሎሚ መበል 35 ዓመት ፅምብል ናፅነትና ብድምቀት ነብዕል ኣለና።
1: ወግዓዊ ፅምብል መበል 35 ዓመት ናፅነት ፅንዓትና ዋሕስና ብዝብል ቴማ ኣብ ስታድዩም ኣስመራ ብልዑል ማዕርግ ተኻይዶም

ኣብቲ ብናይ ክብሪ ሰልፊ ዝተሰነየ ሰላምታ ንክቡር ፕረዚደንት ኢሳያስ ኣፈወርቅን ዝኽረ ሰማዕታትን ዝፈለመ ስነ ስርዓት ኣቦ ወንበር ሃገራዊ ኣዋህድ ሽማግለ በዓላት ኣምባሳደር ዘመደ ተኽለ ኣብ ዘስምዖ ቃል ብሓደ መንፈስን ብሓደ ልብን ኣብ መላእ ሃገርን ኣብ ወፃእን ክካየድ ኣብ ዝቐነየ ውዕውዕ ቅነናፅነት ንዝተረእየ ልዑል ወኒ ብምምጓስ ነዊሕ ኣዋርሒ ንዝወሰደ ዛዛሚ መደባት ኣብ ምድላው ንዝተሳተፉን ኣበርክቶ ንዝገበሩን ምስጋና ኣቕሪቦም። ፕረዚደንት ኢሳያስ ኣፈወርቂ ኣብ ዘስምዖ መደረ ንሓርበኛ ህዝቢ ኤርትራ ኣብ ውሽጥን ወፃእን ምስ ፈተውቱ ተቓለስቲ ህዝብታት የውሃና ነዛዕ ዝስዕለት ንምምዕራግ ዓይነታዊ መሰናድኦታት ንዝወደቡን መልእኽትታት የውሃና ንዝለኣኹ ፈተውትን ምስጋና ድሕሪ ምቕራብ ኣብዘን ዝሓለፋ 35 ዓመታት ኣንጻር ዝተፈላለየ ተጻብኦታትን ሽርሕታትን መጥቃዕትን ኣብ ምክልኻል ዝተኸፍለ መስዋእቲ ምስ ጥሙር ልምዓታዊ ተጋድሎ ደሚርካ ክረአ እንከሎ ዓመት ዓመት ዝዝከር በዓል መለክዒ ጉዕዞን ገስጋስን ተልእኾ ሃገራዊ ህንፀት ወለዶታት ከም ዝኾነ ገሊጹ። ናጽነትን ንልኡላውነትን ውህደትን ክብሪ መሬትን ብዘላቕነት እናሰሰነ ዝምዕብል መስርሕ ከም ዝኾነ ዝጠቐሰ ፕረዚደንት ኢሳያስ ትማሊ ኣበይ ነርና ሎሚ ኣበይ ኣለና ንመጻኢ ኸ እናበልና ምስ ነብስና እንተሓተተሉ ኣጋጣሚ ከም ዝኾነ ብምሕባር ገስጋስና ብውድዓውነት እናገምገምና ካብ ተመኩሮታትና እናተምሃርና ኣድማዕነት ስራሕና ከነወርፅፅ ዝድርኽ ከም ዝኾነ ኣገንዚቦም። ዘቤታዊ ኩነታትናን ምዕባሊኡን ካብትን በዕልናን ህዝቢ ዓለምን ሃንቀውን ንብሎ ርትዓዊ ሃገራዊ ስርዓትን ዞባዊ ናይ ምክብባርን ርጋእትን ምትሕግጋዝን ረሃዋን ጥምረትን ሽርክነትን ተነፂሉ ስለ ዘይረአ ዓለማውን ዞባውን መቓኑ ብውድዓዊ መወከሲታትን ተዛማድነትን ክንፈልጦን ክንርድኦን ግቡእ ዕማሚ ዝበለ ፕረዚደንት ኢሳያስ ንመድረኻዊ ሚዛን ኣሜሪካ ብዝምልከት ኣብ ዝሃቦ መብርሂ መገምገሚ መወከሲታት ሰሪዕካ መርትዖታት እናዋህለልካ ኣብ መስርሕካ ምንባብ ከም ቅጥዒ ኣብ መሓዝ ህውኽ መደምደምታታት ካብ ምሃብ ዝያዳ ትዕግዝቲ ከም ዝሓትት ኣብርሁ። ፕረዚደንት ኢሳያስ ኣብ ቨነዙዌላን ኢራንን ዝተረእየ ምዕባለታት ኣመልኪቱ ክምለሱ ብዝግብኦም ሕቶታት ዝተሰነየ ዓሚቕ ትንታነ ድሕሪ ምሃብ ኩናት ኢራን ስሕታን ቅማረ ዝደፍኦ እስትራቴጂያዊ ጌጋ ምንባሩ ዘማትእ ስለ ዘይኮነ ምስ ርዱእ ሓደጋታቱ ደው ክብል ከም ዝግባእ ኣስሚሩሎም። ካብ ህዝብታት ዝላደየሉ ብሉይ ኣህጉራዊ ስርዓት ምውፃእ ግድነት እምበር ሕርያ ከም ዘይኮነ ዝጠቐሰ ፕረዚደንት ኢሳያስ ሓራ ዕዳጋታትን ንግድን ዘይብሉ

ተፃዓዊ ምምቕራ ሓብትን እቶትን ዘይብሉ ናይ ሓረጣን ገምርን ዝምታን ዓለቑን ከምኡውን ፋይናንሳዊ ትካላት ዘመሓድሮ ዝምታ መቐፀልታ ባርነትን መግዛእትን ዝኾነ ብሉይ ስርዓት ተኣልዩ ሓድሽ ናይ ርትዕን ፍትሕን ኣህጉራዊ ስርዓት ምምፃእ ዘይውንዘፍ ተልእኮ ደቂ ሰብ ከም ዝኾነ ብምንፃር ከም መቐፀልታ ክብርታት ሓርነታዊ ቃልሲ ህዝቢ ኤርትራ ንመዘኻኸሪ ዝኸውን ኣብ መበል 80 ኣኼባ ሕቡራት ሃገራት ብኤርትራ ንዝቐረበ ንመርሓ ጎደና ዝሕግዝ ሓሳብ ዘርዚሮም ንጎደቦና ብዝምልከት ድማ ዓለማዊ ተኣፋፍነት ናይቲ ጎደቦ ምዝያብ ህርሙዝ ተኸሲቱ ዘሎ ቅልውላው ዝያዳ ጎሊሑ ስለ ዘሎ ጣልቃ ምትእትታው ዘይብሉ ብውዕል ሃገራት እቲ ጎደቦ ዝቆመ ናይ ሓባራዊ ድሕነት ኣልያ ካልእ መተካእታ ዝራያት ከምዘይዋፅእ ዳግም ተነፂሩ ከም ዘሎን ብዕቱብ ክፀዓርሉ ከም ዘለዎን ዝጠቐሰ ፕረዚደንት ኢሳያስ ኣብ ሶማል ኢትዮጵያ ሱዳንን ደቡብ ሱዳንን ዘሎ ኣዝዩ ኣሰካፊ ኩነታት ዝያዳ ኣቓልቦን ስራሕን ከም ዝሓትት ጎሊሑ ምህላው ብምሕባር ብሓፈሻዊ ተመሳሳሊ ባህርያት ክረአ እንከሎ ብድሆታት ህንፀት ሃገር እዩ ተባሂሉ ክጠቓለል ከም ዝኽእልን ክፍወስ ዘለዎ ቅልውላዋት ከም ዝኾነን ጠቒሱ ከም ግብራዊ ቅድመ ኩነት ናይ ወፃኢ ምትእትታዋትን ምወላን ክቋረፅ ግድን ከም ዝኾነ ኣገንዚቦም። ፕረዚደንት ኢሳያስ ንዘቤታዊ ጉዳያት ብዝምልከት ኣብ ዝሃቦ መግለፂ ብቐንዱ ናይ ህዝብና መነባብሮ ብቐዳምነት ናይ ዝተዋሰነ ከባቢታት ብዓብዩን ንሓዋርን ግን ካብ ቁጠባ ዕንጋሎ ዘገላግለና ኣፍራይነትና ዝሐይልን ምህርትና ብዘላቕነት ዝኻዕብትን ክኸውን ከም ዝኾነ ብምሕባር ዲፕሎማስያውን ሓበሬታውን ግንባራት እውን ከም ዘጠቓልል ብሰፊሑ ኣብርህዩ። በዚ መሰረት ናይ ፅርግያታትን መጓዓዝያን ፕሮጀክትታትና ብከምቲ ዝተነድፎ ክዓቢ ናይ መንበሪ ኣባይቲ ድማ ማዕረ ማዕሪኡ ክድረኽ ናይ ማይን ኤሌክትሪክን ኣገልግሎታት ምስፋሕ ድማ ምድንጓይ ቀረባት እንተዘይኮይኑ መበጋገሲ ኣብዚ ዓመት እዚ ክዝርጋሕ ምዃኑ ብምሕባር ኣብ ትምህርቲ እውን ብሰፊ ህዝባዊ ደገፍ ካብ ቅድመ ትምህርቲ ዝብገሱ ፕሮግራማት ቀዳማይ ድርኺት ክግበረሎም ዓብ ትፅቢት ከም ዘሎ ኣፍሊጡ። ፕረዚደንት ኢሳያስ ኣብ መወዳእታ ውፉይን ፃዕረኛን ከምኡውን ተባዕን ተፀማምን ህዝቢ ስለ ዘሎ ኣብ ኩሉ ልምዓታዊ መኸተ ህንፀት ሃገር ከዓ ዘይፍለ ሓይልታት ምክልኻል ከም ዲናሞ ሕመረትን ድርዒ ጠረፍን ስለ ዘሎ ሓበን ይልበስ ድሕሪ ምባል መሰናኸላት እንተለው እውን ስክፍታ የለን ቅሰኑ ኢሉ እቲ ብኤርቲቭን ድምፂ ሓፋሽ ኤርትራን ከምኡውን ብመንገዲ ደንደን ሜድያ ብማሕበራዊ መራኸቢታት ብቐጥታ ዝተፈነወ ወቕዓዊ ፅምብል መበን 35 ዓመት ናፅነት ንህዝባዊ ሰራዊት ሓርነት ኤርትራ ሓይልታት ምድሪ ባሕሪ ኣየርን ፖሊስን ከምኡውን ንሃገራዊ ኣገልግሎት ዝውክል ምዕሩግ ወተሃድራዊ

0: ብትልሂት ዝተሰነየ ባህላዊ መደብን ሙዚቃዊ ምንቅስቃሳዊ ምርኢትን ማዕሪጉ ነይሮም። እቲ ክልተ ክፋላት ዝነበሮን ኣሳት 3,000 ሓይሊ ሰብ ዝተሳትፎን ባህላዊ ምርኢት፣ ቀዳማይ ክፋሉ ሓደስቲ ደርፍታትን ትልሂትን ማእከል ዝገበረ ስነ ጥበባዊ ምርኢት፣ እቲ ካልኣይ ክፋሉ ድማ ንፀሓይ ማእከል ስሕበት ዝገበረ ብስም ተውለ ንልምዓትን መኸተን ኣብ ውሽጢ 30 ዓመታት ብዝብል ኣርእስቲ ዝቐረበ ጥበባዊ ስራሕ እዮም። ኣብ መወዳእታ ንሰማያት ኣስመራ ብሕብራዊ መብራህቲ ዝኸልዕ ርችት መዛዘሚ ወቕዓዊ ፅምብል መበል 35 ዓመት ናፅነት ኮይኑ
1: ዝመስል ዝነበረ ብረታዊ ቃልስን ኣስጊሩ ናፅነትና ዘጓናፀፈና ፅንዓትና እዩ። ነቲ ብቕኑዕ ዝገጠመና ተፃብኦታት ስዒርና ሉላውነትና ክንዕቅብ ዘኽኣለና ፅንዓትና እዩ። ነቲ ኣብ ልዕሌና ንዓመታት ብዓሎቕ ዝተስገደደ እገዳ ክንምክት ሓይሊ ዝኾነና ሕጂ እውን ፅንዓትና እዩ። ዋሕስ ናይ ዝቕፅል ናይ ልምዓትን ናይ ህንፀትን ጉዕዞና ፅንዓትና ህላወና ፅንዓትና መኸተና ፅንዓትና እምቢታና ፅንዓትና ዋሕስና ኣርሴ ማስመሮም ካብ ስታድዩ ማስመራ

መራሕቲ ውድብ ሕቡራት ሃገራት ኢጣልያን ብራዚልን ብምክንያት መበል 35 ዓመት ፅምብል ናፅነት ኤርትራ ናብ ህዝብን መንግስትን ኤርትራ ናይ ውሃና መልእኽቲ ሰዲዶም። ዋና ፀሓፊ ሕቡራት ሃገራት ኣንቶኒዮ ጉተረሽ፣ ፕረዚደንት ሪፐብሊክ ኢጣልያ ሰርጆ ማተሬላን ፕረዚደንት ፌደሬሽን ብራዚል ሉላ ዳ ሲልቫን ኣብ መልእኽቶም ንፕረዚደንት ኢሳያስ ኣፈወርቂ ጥዕናና ሳለጦ ስራሕን ንኤርትራን ህዝባን ድማ ሰላምን ብልፅግናን ድሕር ምምናይ ምስ ኤርትራ ክልተኣዊ ዝምድናታት ንምዕባልን ንምዕማቕን ዘለዎም ቁርብነት ኣረጋጊፆም። ፕረዚደንት ሪፐብሊክ ኢጣልያ ሰርጆ ማተሬላ ወሲኹ ኣብ መንጎ ኤርትራን ኢጣልያን ዘሎ ዘተን ምትሕግጋዝን ንክልታዊ ረብሓታት ከምኡውን ንሰላም ልምዓትን ርግኣትን ዞባ ቅርኒ ኣፍሪቃ ብዘገልግልን ብዘደንፍዕን መዳይ እናዓመቐ ክቕፅል ዘለዎ

0: Fagelizum. መበል 35 ዓመት በዓልና ጽነትና ጽንዓትና ዋሕስና ብዝብል ቴማ ብ23 ጉንበት ኣብ ሳዋ ብዝተፈላለየ መሰናድኦታት ብልዑል ድምቀት ተጸንቢሉ ኣብቲ ኣጋጣሚ ሳዋ ቅርዓት ኩሉ ዜጋ ብዝብል ጭርሖ ብኣባላት 38 ዙርያ ሃገራዊ ኣገልግሎት ዝተዳለወ ብሉፅ ወታደራዊ ሰልፊ ከምኡውን ነቲ ዕለት ዘንጸባርቕ ጣዕሚ ዜማታት፣ ትልሂታት፣ ግጥምታት፣ ድራማን ካልእ ስነ ጥበባዊ ዕዮን ቀሪቡ። ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ኣብ ዝሃቦ ቃል ዓመት መፀ በዓል ናጽነትና ከነብዕል ከለና ሕድሪ ናይቶም ምእንቲ እዛ ሃገር ዝተበጀው ጀጋኑ ተቐቢልና መብፅዓና እንሕድሰሉ ኣጋጣሚ ምዃኑ ብምግላጽ ሃገርና ናጽነታን ልዕላውነታን ተኸቢሩ ንክትነብር ካብ ዝኾነ ተጻባኢ ክንከላኸለላ ከነልምዓን ክንሃንፃን ክንፅዕር ከም ዝግባእ ኣገንዚቦ። ኮሎኔል ደበሳይ ኣብ መወዳእታ መንእስያት ተረከብቲ ሕድሪ ሰማእታት ስለ ዝኾኑ ናጽነት ንምምጻእን ንምዕቃብን ዝተረኣየ ተኣምር ኣብ ኩሉ መዳያት ንምድጋም እዛ ዕለት እትሰኩሞ ሓደራ ከቢድ ስለ ዝኾነ ብልዑል ንቕሓት ብግብሪ ክሰርሕሉ ኣዘኻኺሩ። ኤርትራውያን ነበርቲ ስዊዘርላንድ፣ ቱርክን ኖርዝ ካሮሊን በብወገኖም ፅምብል ናጽነት ኣካይዶም ከካብ ቦትኡ ዝመፀና ዜናዊ ትሕዝቶ ኣብ ሓደ ፀብጻብ ተዋሂድሎ ሚካኤል ሓድጉ ከቅርቦ እዩ።
1: ኤርትራውያን ነበርቲ ስዊዘርላንድ፣ ቱርኪ ከምኡውን ኖርዝ ካሮላይና ሕብራት መንግስታት ኣሜሪካ ጽንዓትና ዋሕስና ብዝብል ቴማ መበል 35 ዓመት ናጽነት ብድንቀት ጸንቢሎም። በሻሓ ዝቕፀሩ ኤርትራውያን ነበርቲ ስዊዘርላንድ ብ23 ግንቦት ኣብ ከተማ ዙሪክ ካብ ዘካይድዎ ጽምብል ፍጻሚ ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቋሚ ልኡኽ ኣብ ቤት ጽሕፈት ሕብራት ሃገራትን ካልኦት ኣህጉራውያን ትካላትን ኣብ ጀኔቫ ኣቶ ሃብቶም ዘርኣይ ኣብ ዘስምዑ ቃል ዝኽሪ ናጽነትና ነቲ ኤርትራ ነፃን ልኡላዊትን ሃገር ምዃና ዝኣወጀትሉ ታሪኻዊ ፍጻመ ንምዝካር ጥራይ ዘይኮነ ኪንዩ ዝኸይድ ረዚን መልእኽትን ትርጉምን ከም ዘለዎ ብምጥቃስ ሎሚ ዓመት ነቲ ትማል ዘይስገር ዝመስል ዝነበረ ተጻብኦት ኣሰጊርና ኣብ ዝበርኸ ዲፕሎማስያዊ ምድርኽ ደይብና ቃልስና ንማሕበራዊ ፍትሒ ንድሕሪት ናብ ዘይምለሰሉ ውሑስ ባይታ ኣሰጋጊርና ምስ ትስፉው ክራማት ነብዕሎ ብምህላውና ፍሉይነት ከም ዘለዎ ገሊጾ ሓላፊ ህዝባውን ከማውን ጉዳያት ኣቶ እስማዒል መሓመድ ኑር በወገኑ ህዝቢ ኤርትራ ብውሱን ዓቕሙ ኣንጻር ምኩሓት ጸላእትን ዘራያቶምን ገጢሙ ናጽነቱ ንምርጋጽ ክቃለስ ከሎ ውሕስነቱ ኣብ ጽንዓቱ ከም ዝነበረ ብምጥቃስ ሕጂ እውን እቲ ቀንዲ ሕመረት ቃልስናን ውሕስነትናን ጽንዓትና ከም ዝኾነ ኣስሚሩ ኣሎ። ኣቦ እምበር ሃገራዊ ሽማግለ ኣቶ ምሕረታ ማሊክ ብግድዩ ናይ ሎም ዓመት መዓልቲ ናጽነትና ህዝቢ ኤርትራ ኣብ መስመሩ ጸኒዑ ብሓያል ምኸቱ ንኹሎም ኣንጻር ህላዊኡ ዝተኣልሙ ውዲት ኣስዒሩ ዓለም ኤዒንታ ናብኡ ኣብ ዝገበረትሉ መድረኽ ትበዓል ብምህላዋ ዝያዳ ርዝነት ኣለዋ ክብል ድሕር ምግላጽ ነቲ መደብ ንምዕዋት ኣበርክቶ ንዝገበሩ ኣካላት ኣመስጊኖም። መሓዛ ኤርትራን ናይ ክብሪ ቆንስል ኤርትራ ኣብ ስዊዘርላንድን ዶክተር ቶኒ ሎኸር ድማ ልክዕ ከምቲ ኣብ ከተማ ኣስመራ ካልኦት ከተማታትን ገጠራትን ኤርትራ ዝካየድ ጽምብል ኣብ ዝተፈላለየ ሃገራት ዝነብር ኤርትራ እውን መዓልቲ ናጽነቱ ብልዑል ሓበንን ሃገራዊ ወንን ክጽምብል ምርኣይ ፍሉይነት ህዝቢ ኤርትራን ንናጽነቱ ዘለዎ ክብርን ከም ዝኾነ ብምጥቃስ ዮውሃኑ ገሊጾ እቲ ጽምብል ብስነ ጥበባዊ መሰናድኦታት ደሚቖ ነይሩ። እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ቱርኪ ብ23 ግንቦት ኣብ ከተማ ኢስታንቡል ኣብ ዝገበርዎ ኣባላት ማሕበረ ኮሚ ሱዳንን ካልኦት ዕድመ ዝተገብረሎም ዝተሳትፎ ምዕሩግ በዓል ናይ ክብሪ ቆንስል ኤርትራ ኣቶ መሐዲን መሓመድ ዓብዱ ኣብ ዘስምዖ ቃል 24 ጉንቦት ፍረ ምሪር ተጋድሎ ስለ ዝኾነት ንኽብራ ብዝምጥን ኣገባብ ክንፅምብላ ግድን እዩ ሓበን ድማ ይስምዓና ክብል ነቲ ሃገራዊ ምትእኻብ ክውን ምግባር ማሕበረኮም ንዝወሰዶ ተበግሶ ኣመስጊኑ። ኣቦ እምበር ማሕበረኮም ኤርትራውያን ኣብ ቱርኪ ኣቶ ክብሮ ማእከለ በወገኑ መደባት በዓል ናጽነት ንኣሽ ወለዶታት ታሪኾም ባህሎምን መንነቶምን ዝፈልጥሉ ባይታ ስለ ዝኾነ በዚ መንፈስ እዚ ከም እተወደበ ገሊጹ። ኣብ መወዳእታ ክካየድ ኣብ ዝቕኒ ስፖርታዊ ውድዳት ንዝተዓወቱ ሽልማት መደባት በዓል ናጽነት ንምዕዋት ኣበርክቶን ዝገበሩ ድማ ናይ ምስጋና ወረቐት ተዓዲሉ። ብተመሳሳሊ መበሳሳን 5 በዓል ናጽነት ኣብ ከተማ ራሊ ኖርዝ ካሮላይና ብ23 ግንቦት ብዝተፈላለየ መሰናድኦታት ብድንቀት ተባዒሉ ኣብቲ ብርኪ ዝበሉ ዜጋታት ዝተሳትፍዎ መደብ መንእስያት ሕድሪ ዘቕርብዎ ንባህልን ሃገራዊ ክብርታትን ዘንጸባረቕ ትሕዝቶ ነቲ ጽምብል ዝያዳ ድምቀት ከም ዝወስኸሉ ካብቲ ወታ ዝበጽሐና ሓበሬታ ኣፍሊጦም።
0: ኣብ ዘዋጋሽ ባርካ ብደረጃ መንግስቲ ሳላ ዝተኻየደ ዕቱብ ጻዕሪ ምውዳድን ተጠቃምነትን ትካላት ማሕበራዊ ኣገልግሎት ኣብ ዝሓልፈ ናይ ናጽነት ዓመታት ጽቡቕ ገስጋስ ኣመዝጊቡ ወክል

0: ናቀዳዊ ተወልደ ብመልክዕ ጸብጻብ ዘዳልዎ ትሕዝተሎ ሰሜር ጀማል ከቕርቦ እዩ።
1: ኣብ ዞባ ጋሽባርካ ካብ ጽባሕ ናጽነት ዝጀመረ መስርሕ ምውዳድ ትካላት ማሕበራዊ ኣገልግሎት ጽቡቕ ገስጋስ ብምምዝጋቡ ዝበዝሑ ነበርቲ ተጠቀምቲ መሰረታዊ ኣገልግሎት ክኾኑ ከም ዘበቕዑ ተገሊጹ። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ፍራንኮ ክባባ ንኤሪና ኣብ ዝሃቦ ሓበሬታ ብዝርግሕኡ ድሩት ብዓይነቱን ቅጹሩን ድማ ድኹምን ውሕዱን ዝነበረ ትካላት ማሕበራዊ ኣገልግሎት ንምስፋሕን ንምምዕባልን ብደረጃ መንግስቲ ብዕቱብ 3 ዝተሰርሐ ቁፅሪ ትካላት ጥዕና 139 ቁፅሪ ትካላት ትምህርቲ ድማ 739 ብምብፅሑ ርሕብ ዕድላት ከም እተራሕወ ኣረዲኡ። ቀረብ ፀዓት ንምምላእ መንግስቲ ከተግብሮም ወጢንዎም ዘሎ መደባት ኣብ መፈፀምታ ምስ በፅሑ ኣብ ሕርሻውን ዘቤታውን ጠለብ ፀዓት ዘሎ ሕፅረት ፍታሕ ክረክብ ትፅቢት ከም ዝግበር ዝጠቐሰ ኣቶ ፍራንኮ ኣብ ፅላት መጓዓዝያን መራኸቢታትን ኣተባባይ ዕማም ተሰላሲሉ ከም ዘሎን ኣማራፂታት ከም ዝሰፍሐን ብምግላፅ ህዝቢ ዝጎደለ ኣብ ምምላእን ቀፃልነት ዝተዋደደ ትካላት ኣብ ምውሓስን ዕዙዝ ኣበርክቶ ይገብር ምህላው ሓቢሩ። ሓላፊ ጨንፈር ትምህርቲ መምህር ያሲን መሓመድ ብወገኑ ኣብ ፈለማ እዋን ናጽነት ኣብ መላእቲ ዞባ 57 ናይ መባእታን 3 ናይ ማእከላይን ደረጃ ኣብያተ ትምህርቲ ጥራይ ከም ዝነበራ ብምዝካር ድሕሪ ናጽነት ብዝተገብረ ገዚፍ ወፍሪ ቁፅሪ ትካላት ትምህርቲ ካብ 60 ናብ 739 ክብክብል እንከሎ 12700 ዝነበረ ቁፅሪ ተምሃሮ ድማ ናብ ልዕሊ 233,000 ከም ዝበረኸ ኣነፂሩ። ግዜያዊ ሓላፊ ጨንፈር ጥዕና ዶክተር ወልዲ ዮሃንስ ድማ ኣብ መጀመርያ ናጽነት 2 ሆስፒታላት 8 ማእከላት ጥዕናን 15 መደበራት ጥዕናን ዝነበረ ቁፅሪ ትካላት ጥዕና ኣብዚ ግዜ እዚ ቁፅሪ ሆስፒታላት ናብ 4 ማእከላት ጥዕና ናብ 16 መደበራት ጥዕና ድማ ናብ 64 ብምዕባዩ ሸፈነ ሕክምናዊ ኣገልግሎት ብዝተዓፃፀፈ ከም ዝሰፍሐን ዜጋታት ኣብ ቀረቦኦም ዝተማልአ ኣገልግሎት ክረኽቡ ከም ዝበቕዑን ገሊጹ።
0: ኣብ ኖዘባ ሰንዓፈ ብዝተፈላለየ ሞያታት ክስልጥኑ ዝፀንሑ 130 መንእሰያት ተመሪቖም። እቲ ብክልሲ ሓሳብን ግብርን 3 ኣዋርሒ ዝተዋህበ ስልጠና ስነ ጽባቐ ፀጉሪ ርእሲ ምምልኻዕን ቀዳማይ ረድኤትን ዘጠቓለለ እዩ። ብ21 ጉንበት ኣብ ዝተኻየደ ስነ ስርዓት መመረቕታ ሓላፊ ሃዋማቲ ኣብቲ ንዕዘባ መንእሰይ ሃብታም ነጋሲ ዕላማቲ ስልጠና ምድር ዓቕምታት መንእሰያት ከም ዝኾነ ብምጥቃስ ኣብ ካልኣይ ፍርቂ ዓመት ተመሳሳሊ ስልጠናታት ክወሃብ መደብ ከም ዘሎ ሓቢሩ። ወኪል ሰልጠንቲ ብወገና ብዝቐሰሞ ሞያ ምንጪ ቁጠባዊ እተታዊቶም ረብሓ ሕብረተሰብን ንምውሓስ ክፅዕቱ ምዃኖም ገሊፃ። ኣመሓዳር ንዕዘባ ሰንዓፈ ኣቶ እድሪስ ዓሊ ሽከር ብወገኑ መንእሰያት ብቑዕ ሞያ ዝዓጥቅሉ መደያት ምፍጣር ካብ ቀዳምነታት ሃገራዊ መደባት ከም ዝኾነ ብምሕባር እቲ ኣብ መንእሰያት ዝግበር ወፍሪ ውፅኢታዊ ንክኸውን ስልጠና ዝቐሰሙ መንእሰያት ቀጻሊ ምክትታልን ምትብባዕን ክግበረሎም ተላብዩ። ናይ መወዳእታ ዜና። ኣብ ከተማ ከረን ብንኡስ ንግዲ ዝናበሩ 53 ኣባላት ማሕበር ሕልና ምስ ሚኒስትሪ ዕዮን ማሕበራዊ ድሕነትን ብምርድዳእ ካብ 8 ምምሕዳራት ከባቢ ንዝተዋፅኡ 14 ስንኩላን ኪናት ገንዘባዊ ደገፍ ገይሮም። ጠርናፊት ናይቲ ማሕበር ወይዘሮ ሰናይት ተኽላይ እቲ ብምኽንያት መበል 35 ዓመት ፅምብል ናጽነት ዝተኸፋፈለ ገንዘብ ወርሓዊ ዘዋፅዎ ከም ዝኾነ ብምጥቃስ ዓቕሚ ዘለዎም ዜጋታት ተመሳሳሊ ተበግሶታት ክወስዱ ፀዊዓ። ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ዞባ ዓንሰባ ኮሮኔል ክብሮም ንራእዩ ድማ ንወገንካ ምሕጋዝ ኣካል ባህልን ክብርታትን ህዝቢ ኤርትራ ከም ዝኾነ ብምጥቃስ እዚ ሰናይ ተግባር ኣብ ቅንያት በዓል ናጽነት ረዚድ ትርጉም ከም ዘለዎ ኣገንዚቡ። እዚ ከምዚ ኢሉ እንከሎ ተምሃሮ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ዘዋፀዎ ገንዘብ ኣብ ከተማ ሓጋዝ ንዝርከቡ ፅጉማት ወገናት ኣመቃሪሖም። ክቡራት ተኸታተልቲ ሓፈሻዊ ዜና ንምፍጻም ኣርእስቲ ዜና ክንደግም። ወግዓዊ ፅምብል መበል 35 ዓመት ናጽነት ኣብ ስታድዮም ኣስመራ ብልዑል ማዕርግ ተኻይዱ። መራሕቲ ውድብ ሕቡራት ሃገራት ኢጣልያን ብራዚልን ናይ ውሃና መልእኽቲ ሰዲዶም። ኣብ ዞባ ጋሽባርካ ምውዳድ ትካላት ማሕበራዊ ኣገልግሎት ጽቡቕ ገስጋስ ኣመዝጊቦም።

ፕረዚደንት ዶናልድ ትራምፕ ኣሜሪካ ምስ ኢራን ኣብ ስምምዕን ምብፃሕ ከም ዘይተውኦ ኣፍሊጡ። ቻይና 3 ጠፈርተኛታት ዝሓዘት መንኮርኮር ብዓወት ከም ዝወንጨፈት ሓቢራ። ኣሜሪካ ኣብ ከተማ ካራካስ ቬንዙዌላ ወታደራዊ ልምምድ ኣካይዳ። ክቡራት ተኸታተልቲ ሓፈሻዊ ዜና ኣብ ዝፍፀም ምስ ተርፉ መደባትና ንሓድከኩም ብወገና ብሩኽ መዓልቲ።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ዓመት ሸዓብ ኤርትርያ እግል መደ 35 ሰነት ዒድ ሕርየቱ ሓንቲ ሰባትና ደማናትና ለትብል ስቕራት ንዓይዱህለና እብዶርና ሙሉላሊ ሸዓብና መሻዕሩ እቲ ናይ ዮም ዓመት ዒድ ኮፎ ከም መስል እግል ንወስቕ እስክ ሸዋረ ኣስመራ ዮም 22 ማዮ እቲ ሸዋርዕ ኩርያ መዓልና እግል ሸዓብ ኤርትርያ 24 ማዮ ፍንቲት ኣካምባ ለፍንቲት ለወድየ ዓባውል እግል ሕርየት ለከፍለዩ ዋኣክረምዕል ኣባይ ምን ምድርና ለፈግራ ሰበት ገበት ፍንቲት ወድያ ኣምስዊ 22 ማዮ እሸዋረ ሓቆወላት ከሬና ሸዓብ ንውሹ ዓብይሁ ኣንሱ ወተብዓቱ ፈርሓቱ መሰባሉ ውሕደቱ እንደ ልትላውቕ ጸንሐየና እላ ሓቆ ጥሬ ምኑጊስ ይመጸካ ሸዓብ ምናብያቱ እንደፈግራ ኣንዋር ወሰርጎ መዲነት ኣስመራ እትላዓፋ ምሳ

0: ናፅነት ማለት ንዓይ ክሓስቦ ከለኹ ዝተኸፍለ ዋጋ ክሳዕ ክንደይ ከቢድ ምዃኑ ክንደይ ቀያሕትን ጸለምትን የሕዋትና ቦታትና ኣዴታትና ደቅና ከይተረፈ ነዚ ጉዳይ ዝዝሃቡና ናይ ብሓቂ ሕጂ ከዓ ዝኽብሪ እዚ ሒዝና ድማ ንሕና ንሃገርና እንታይ ክንገብረልኪ ነናሓርሕና ብፍቕርን ብሰላምን ኣብ ዝመፅእ ዘሎ እዚ ናይ ነፃነት ሃዋህ ኣብ መበል 35 ዓመት ከኣኒ ንዝመፅእ ዘሎ 100 ዓመታት ካ ሃገርና ሲ በቃ እቲ ስሕበት ኣብዚኣ ከም ዝኸውን እተኣማመን እዚ ከዓ ሳላ ህዝብና ሳላ ሓይልታትና ሳላ ክቡር ፕረዚደንት ኢሳያስ ኣፈወርቂ ኩሎም መራሕትና ድማ እግዚኣብሔር ሃገርና ይባርኻልና ድማ ይብል ዮሃና ንኩሉ ህዝብና ኣብ ደገ ዘለኹም ኣብ ውሽጢ ዘለኹም ዮሃና ዮሃና እቲ ናይ ብርሃን ጮራን እዳንፀባረቀ እዩ ቀሪቡ እዩ ክንዕወት ኢና ሃገርና ከዓኒ እታ ዝማዕበለት ሃገር ክትከውን እያ
1: I would say freedom to me is like being able to, you know, exercise your rights, being able to move freely, and in this country, obviously, being able to, you know, celebrate the people who put their lives on the line to have us be a free country. And
0: nahna dama kama abdegen naber kullahna dama kngobro zigbaana bahara khoyna na hagerna anta yedliya mejemerya bihibrat bifaqri kindigfo zellna babkhiletna qanda metsana እቶም ምሁራት ብትምህርትና እቶም ብገንዘብ ዘለና ብገንዘብና መፂና ንሃገርና ኣብቲ ዝብፃሕ ከነብፅሓ የሕዋትናን ኣቦታትናን ኣዴታትናን ዝገረፉልና ሕድሪ ከኣኒ ክንስከም ቃል ክንኣቱ ይግባአና ስለዚ ዝመፅእ ዘሎ ዓመታት ኣጆኹም ኣጆና ኤርትራ እና ቀሪቡ እዩ ዮሃና ዮሃና ዮሃና
1: ያ ዮሃና ቱ ኦል ዘ ኦብቪስሊ ፒፕል ሁ ኣር ሂር ሁ ኣር you know holding everything down for us to be able to you know call ourselves Eritrean especially as diaspora to be able you know afforded the freedom to be able to call ourselves Eritreans

ብዛዕባ ናፅነት ክዛርብ ተ ኮይኑ ሲ ናፅነትና ሲ ብጣዕሚ በቃ እንታይ ክብል መወራዶት ዘይብል ድዩ ኣብ ሃገርካ ኮንካ ድላይካ ክትገብር ድላይካ ክትሰርሕ ናፅነትካ ኣውጅካ ክትከይሲ ብጣዕሚ ይስምዐካ ናፅነትና በቃ ከቢድ ረዚን ሓላፍነት ስምዓኒ ምክንያቱ ናፅነት ረኪብና ሲ ብፅቡቅ ገና ንሕዞ ኣለና ምስ ህዝብና ኣብ ሃገርና ኮይንና ኢደ ኢደ ኢልና ተሓጋጊዝና ሃገርና ክነማዕብል ይብል።

ሸዓብ ኤርትርያ ኣብ ኩሎም ለስተዕመሩ ምስ ተዕምረት ብዙሕ ጀራይም ጀራቱ ምን ጀራይም ኣባየ ግልት ባላሕ ወግላ ምን ሓቁላታ ወክሉ ዋልዓለ ሕርቱ ግልብለስ ሸዓብ ኤርትርያ ኣብ ሕበር ኣባይ ምን ዓዱ ግለፍግር ንዳል ፈግረከና ደላ ሓቆ መሪር ወረይም ንዳሉ ዓብወንውሽ ኣንስወ ተብዓት ሕሩያን ውላዱ እንደከፍላ እሰነት 24 ማዮ ኣልፍ ወሳዕምት ወሳዕ ዋሓቲ ሕርየቱ ረክባ ሓቆ ሕርየትማ ኣባይ ሸዓብ ኤርትርያ ሕርየትና ውሄራርና እስክ ዓማር ደውለት ባህለይ ቤለቶም ምን ሓዲስ ዋይ ዲባት ሸፍተው እግልና ሸዓብ ኤርትርያ መጦር ለሓርብ ለሃሰዩ እቅትሳዱ ወከደማት እችማዕየቱ እግላ ዓምር ወመጦሩ እግላ ለመፀዩ ዋይ ዲባት ኣባይ እንደጋባሃ እስክ ስለ ልዕማር ሄርርህላ

0: It's actually, it's amazing. You know, it's first time being here for the Independence Day. Seeing our people united like this together, if you see right here, is something incredible. Something you don't see everywhere. You know, Eritreans around the world, but, you know, to have one place for all of them to come together to celebrate our independence is amazing. Responsibilities. Some responsibilities I have to take is, especially since I'm in America and I'm learning and I'm doing all these different things, I have to come back here and teach my people and help out my people in any way that I can. I'm learning in college or whatever it is. I have to come back here, and it's my duty to make Eritrea great, to help out in any way that I can. That's my halafinet. To everybody in America, to everybody around the world, all Eritreans, I just want to say a special happy Independence Day. Please make it here one day. Enjoy this view like how I'm enjoying it. This is an amazing thing to see.
1: እዚ በዓል እዚ ማራ ይሕጉስ ምክንያቱ ናትና ስእዋኣት ነዚ ንኣፅነት ዘንከምፁ ብዙሕ ደመን መስገደልን ሓሊፎም ናብዚ ንዓና በዚ ተሓጒስና ክነብር ስለ ዝገበሩና ብጣዕሚ እየ ዘመስግኖም ንዖም። ብሰላም ዓሪፎም ተሓጒሶም ንሳቶም እውን ክነብሩ ደስ ዝብለኒ። ከምዚ ሕብረተሰብ እንዳረእኹ ክነብርካ ንመፃኢ ከምኡ ክቐፅል ሃገርና ከምኡ ተሓጒሳ ክትነብር ናፅነትን ሓጎስን ንኽርእየላ ይምነ ማለት እዩ። ማለት ንህዝበይ ብጥዕና ብውሕስ መንገዲ ካብ ሕማማት ኩሉ ነፃ ኮይና ቀዳመይ ተሰሪዓ ኣብ ዝለዕለ ደረጃ ብጥዕናን ከምኡ ንመፃኢ መንእሰያት ኩሎም ሓቢሮም ንክቕፅሉ እዚ እዩ ናተይ ተወፋይነት ክወፍ ዝደለብ ሃገረይ ማለት እዩ።
2: ንይ ክጋብፀይ ከል እየ ብምንም ጣምር ከም ሎም ዓመት እዚ ንዓኻ ሕዝና ዕድሚ ሃበርና ሕራይ ናፅነትና ከዓኒ ክትረጉድያ እቲ ዕፋፍ ተመን ትፈልጥዎ እንዲኹም ተመን ክኸይድ ከሎ ምስ ዕፋፍ ርግፍ እብል ይሓቀይ ነቲ ዕፋፍና ንሕና ዕፋፍ የብልና እኒና ዕፋፎም ኣልጊስና ኣሎ ማለና ነቶም ኣትማን ሕራይ ክፅቡቕ እዩ። ከመይ ርኺብ ከማ ናፅነት
3: ብጣዕሚ ፅቡቕ
2: ቁሩብ ግለፅ
3: ንመጀመርያ ግዜ ሕ መፅ 19 ዓመት ብጣዕሚ ደስ ብል
2: ተሓጒስ ክዶ ኣብቲቪ ርያት ነጣቕዕ ከዓ ርያት ኣነ ድሕሪ ሕጂ ኣብቲቪ ምስትሪኒኹም ሓቂ ንኳሉ ሞ ግበሩላት ኣቲቪ ከምዚ ገሮ ሰላም ክብለኩም ሕረ ከምዚ ገይረ ሕረይ ዶ እስከ ከምዚ ግበሩ ከምዚ ስ ግበሩ ከመይ ኣለኹም ኣቶ ዳሓንዶ ኣለኹ ዳሓንዶ ኣሎ ሕረይ ሕጂ ኣብዚ ኣንከ ማማኸእለ መንሽምከ
3: ለተስላሰ
2: ለተስላሰ ጣቑዕላ ለተስላሰ ባባ
4: ነይ ብሓቂ ዝሕጉስን ዝሕብንን እዩ። በዓልና ብጣዕሚ ብፅቡቕ በዓል ኣለዎ። ናይ ብሓቂ ትርጉም ኣለዎ። ናፅነትና ብቐሊል ኣይኮነን መፅ እዩ። ፃዕዳን ቀይሕን ከመላእ ብሄረትና ዝተኸፈለሉ እዩ። እዚ ናፅነት ከዓ ንዓይ ከዓ ብጣዕሚ ዓብ ትርጉም ኣለዎ። እወ ሓፈሻ ወ ኣነ ክብሎ ዝኽእል እወ ኣነ ዝተሰኪምየ ዘለኹ ሕድሪ ንደቂ ደቀይ ንደቀይ ክሕልፍ ግቡእ እዩ። ኣነ እውን እንኳዕ ንመላእ ህዝቢ ኤርትራ ሰላም ናፅነት እንኳዕ ኣብዚ ናይ 35 ዓመት ናፅነት እንኳዕ ኣብፅሓና እየ ዝብል ናይ ብሓቂ ተሓባቢርናን በርቲዕናን ክንሰርሕ ከም ዘለና እዚ ጥራይ ክብል ዘለዩ ንሃገርና ከነምዕብልን ንሃገርና ኣብ ፅቡቅ ደረጃ ከነብፅሕን ንመላእ ህዝቢ ኤርትራን ንመላእ ህዝቢ ሰራዊት ኤርትራን ከዓ የዋና የቐኒል እንኳዕ ኣባዕል ናፅነት እንኳዕ ኣብፅሓና እያ ክብል ዝደሊ
5: ብሓቂ ንዓይ ትርጉም ናፅነት እቲ ዝዓበየ ፀጋ እዩ። ናይ ብሓቂ ካብ ይካኣሎት ካብ ዋርሳይ ተተኻኺእና ዝኸድና ቀያሕትን ፀለምትን ከፍ ኢልና ኣብዚ ምውሓስና ናይ ብሓቂ እዩ ኣብ ደረጃ ዝምብፃሕና ሕጂ እውን ብዘለና ዓቕሚ ናፅነትና የዕቢና ክንጥምቶም ክንሪኦም ከም ዘለና ብታሕጓስ ደቅናን ደቂ ደቅናን ከኣኒ ናይ ባሓቂ ናፅነቶም ኣውሒሶም ንክኸዱ ጥራሕ እየ ዝደሊ። ልክዕ እታ ሓላፍነት ከም መጠን ተጋዳላይ ኣነ ውሕስነት ሃገር

መጀመርያ መጀመርያ ውሕስነት ሃገር ተዛዓበየ ሓላፍነት እዩ ማለት እዩ። ነዚ እዩ ዘሰክመና ህዝብና ነቲ መንእሰይ ወለዶ ማለት እዩ። ሃገሩ ኣጥቢቑ ፀኒዑ ንክሕዝ ንክከላኸል ከም ዘለዎ እየ ዝብላኒ ኣነ ልክዕ ነቲ ንሃገሩ ሰላም ኣምፅኡ ቀያሕትን ፀለምትን ከፊ ኢሉ ካብ ትሸዓተ ብሄራትና ሕጂ እውን ነቲ ምክልኻል ዮሃና ክብል ኽእል ንህዝበይን ንምክልኻልን ዮሃና ክብል ደሊ እዩ።

0: በቃ ንከምቲ ንምምፃእ ተኸፍለ መስዋዕቲ ጅኻን ምህናፃ ዝያዳ ክንፅዕር ኩሉ ኤርትራዊ ክፅዕር ኣሎ ዮሃና ንመልኣት ደቀይ የሕዋተይ ሙሉእ ህዝቢ ኤርትራ ምክልኻል ኤርትራ ዮሃና ይብል
1: ናፅነት ንዓይ በቃ ማሲ መግለፂ የብሉን ናፅነት ንዓይ ብጣዕሚ ሕጉስቲ እየ ኣቦታተይ ኣዴታተይ ዶም ፅለይ ንክዕቅባ ብዕጁን በዓልቲ ምሉእ ተስፋ እየ እዚ ዓብዪ ሓላፍነት እዩ ዘሰክመና ብዕጂ ንሕና ኣለና ደቅና ኣለው ከምዚ ኢልና ንክንመፅእ ዘምፀልና ኣቦታትና ናዴታትና ንውን ጌና ቅፃል እዩ ዮሃና ቀዳምነት ንክቡር ፕረዚደንት ኢሳያስ ኣፈወርቂ ካልኣይ ኣብ ደገን ዘለዉ ኣሕዋትናን ኣብዛ ዓዲ ንምክልኻል ኤርትራ ንኩሉ ቤተሰበይን ኣሕዋተይ

ኣነ ብፍሉይ ዝፈትዎ ንኤሪትራ ከም ማዕብላ ልዕሊ ኩሉ ዓዲ ናይ ዓለም ክትኸውን ዮሃና ንኤሪትራ

ኣርእስቲ ግድመ ወዲ መሬት ከልኹ ውላሽ ደኒ በዓል ክቡር መነት ወራሲ ጅግና በዓል ስጡም ስሕለት ፈልከት ዘይብል ካብ ናቶም ስብነት በዓል ድርብ ስረ ወናንዕቱብ ሓሞት እወ ኣነ ሃገረ ኤርትራ ስመይ ቀምበቤ ዝብል ባሕሪ ላገተይ ናፅነተይ ጨበጥኩ ብሎም ወለደይ ንፀላብተይ ጨፍልቀ ዝመለስኩ መሬተይ

ናፅነት ከምቲ ስሙ ህይወት ወሲዱ ህይወት ዝመለሰ ስለ ዝኾነ ኣዝዩ ረዚን እዩ ከም ስሙ ማለት እዩ። ምክንያቱ ናፅነት ክንብል ከለና ትንፋስ እዩ፣ ሰላም እዩ፣ ህንፀት እዩ፣ ብሓፈሻ ኩሉ እዩ ናፅነት ክንብል ንኽእል ኢና። ብረዚን ዋጋ ኣሽዓት ሰማእታት ዜጋታት ደም ንጹሃን ዝተኸፍላ ስለ ዝኾነት ርዝነቱ ቀሊል ነገር ኣይኮነን። ኣብ ኩሉ መንፈስ ናይ ኤርትራዊ ዘለዋ ርዝነት ቀሊል ነገር ኣይኮነን። ስለዚ ኩሉ ኤርትራዊ ብዛዕባ ናፅነት ክትብል ከለኻ ስለ ዝኾነ እዩ እዚ ንሪኦ ዘለና ልዕሊ ዝኾነ ነገር እቲ ሃዋሁ ዘንፀባርቆን ዝሕጎሰሉን ማለት ደስ ኢልዎ ዘብዕሎ። ምክንያቱ ቆልዑ ዓብዩ ንእሽኡ ኩሉ ዘስተማቕሮ ዘሎ ምክንያቱ ደስ ኢልዎ እዩ ዘስተማቕሮ። ኣሽሓት ደቁ ዝኸፈለይቲ ወላዲ እቲ ንእሽተይ ከዓኒ ካብኡ ቀጻሊ እንታይ ዝበሃል እንዳገበረ ከምዚ እንዳተዋራረሰ ዝኸይድ እዩ። ስለዚ ርዝነቱ ቀሊል ነገር ኣይኮነን ማለት እዩ። ከም ኤርትራዊ ከዓ ኩሉ ኤርትራዊ ኣብ ልዕሊ ናፅነቱ ዘለዎ ክብሪ፣ ኣብ ልዕሊ ሃገሩ ዘለዎ ክብሪ ቀሊል ነገር ኣይኮነን ማለት እዩ። ኩሉ ግዜ ናፅነት ክንብል ከለና ሕጂ መብፃዓና ንሕድሰሉ እዩ። ናፅነት ንስለ ሆይሆይ ንስለ ምሕጓስ ጥራሕ ዘይኮነስ ኪንኡ ዝኸይድ መልእኽቲ ዘለዎ እዩ። ርዝነት ዘለዎ መልእኽቲ ዘለዎ እዩ። ምክንያቱ ኩሉ ግዜ እቲ ሃገር ተሰክመካ ሓላፍነት ኣለዋ። ምክንያቱ ነታ ዘይትትካእ ህይወቶም ከፊሎም ንሕና ፅሩይ ኣየር ክነስተንፍስ ረግና ክንከይድ ዝገበሩ ሰማእታት ስለ ዘለዎ፣ ስለዚ እቲ መንሰይ ከዓ ቀጻሊ ካብ ናብ እንዳወረደ ካብቲ ቅድሙኡ ዝነበረ እንዳወረሰ ካብ ግዜ ናብ ግዜ ከዓ እንዳተወራረሰ ዝኸደሉ ደስ ኢልዎ ዝኸደሉን ሃገሩ ዓቂቡ ዝኸደሉን ስለ ዝኾነ ናፅነት ርዝነት ኣለዎ። እወ ሕጂ ንሓልሞ ነገር ክንረክብ እንተ ደኣ ኮይና ቀጻሊ ነቲ ቀዲሞም ዘሰከሙና ሕድሪ ብህንፀት ብልምዓት ኩሉ ብዝከኣለና ኣብ ዘለናዮም እጃምና ምስ ነበርክ ጥራሕ ኢና ንሓልሞ ደረጃ ክንበፅሕ ንኽእል። እታ ዘላትካ በታ ዘላትካ ዓቕሚ ዝከኣለካ ምስ ትገብር ጥራሕኻ እቲ ክትበፅሖ ትደሊ።

እቲ ክትሓልሞ ትደሊ ንእሽተይ እታ ንእሽተይ ንስኻ ትኽእላ ነብሲ ወከፍ ዜጋ በቢ ዓቕሙ ንድሕር ዳ ኣበርኪቱ እታ ሃገር ኣብ ዝለዓለ ደረጃ ክትበፅሕ ትኽእል እያ ናብ ዝበለፀ ደረጃ ናብ ዝበልፀገ ደረጃ ከዓ ክንበፅሕ ንኽእል ኢና ሓራይ መጀመርታ ንዚ ክቡር ህዝቢ ዮውሃና ይብል ንሓይልታት ምክልኻል ኤርትራ ንክቡር ፕረዚደንት እስያስ ኣፈወርቂ ዮውሃና ይብል እንኳዓ ብከዓ

አገልግሎት ቴሌቪዥን ኤርትራ ብመንገዲ አራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4

ኣብ 20 ዲግሪ ምብራቅ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 38835 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 56 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና

ዝኸበርኩምን ዝኸበርክንን ነበርቲ ዞባ ደቡብን ኣባላት ጉጅለ ባህልን ምርኢትን ናይ መበል 35 ዓመት ፅምብል ናፅነትናን ሓድነትናን ፅንዓትና ዋሕስና ብዝብል ንኣዝዮም ረዘንትን ኣብ ለልክዕ ጽፍሖም መዓሙቕ ፈልፋሊ ትርጉም ዘለዎም ብምልኦም ብሓፈሻ ኣብ ታሪክ ኤርትራ ዳርጋ መብዝሕቶም ከዓ ኣብ ቃልሲ ህዝቢ ኤርትራ ኣንጻር ወረርቲ መሬትን ገበድቲ ሃብትን እንተላይ ፖለቲካዊ ዓምፀፅትን ብዘይዋላ እንኮ ደገፍ ከይተሓለለን ፀኒዑን ብዘካየደ ስጡምን ጥንቁቕን ቃልሲ እዩ ናይ ሕጂ ዘለናይ ህሞትን ህልውናን ክረጋገፅን ክቕፅልን ተኻኢሉ ዝኸበርኩምን ዝኸበርክን ተሳተፍቲ ንበዓልና ውቁቡን ተባሃርን ክኸውን ዝወደቡ ዝሰርሑ ኩሎ ምስጋና ይብፃሕዮም ዘለዓለማዊ ዘኽሪ ንሰማዕታትና ኣወትና ሓፋሽ

ንገረና ብልዎ እንታይ ዝገመል ብቐሊል ዘይህመል ብውህብቶ ግዳም ብኸብዱ ዘይድለል ብምቁር ወደሳ ብልሳን ዘይጥበር ውሽጣዊ እምነቱ ብዋዛ ዘይድፈር እዚ ጽኑዕ ገመል በዓል ቁኑዕ ኣመል ውሽጡ ኻብ ዘለሊ ክውደስ ካብ ዘይደሊ ስሌና ኸይከውን ፈጣሪ ፈጢርዎ ጽዕነትና ኽጸውር ንዕኡ ሓሪዎ ከምኡ እንተዘይከውን ደኣ ከምኡ እንተዘይከውን ደኣ ጥሜት ምስ ሓሶሞ ብውህብቶ ዘይሰልል ስጉኡ ኸስብሕ ሕልኑ ዘይቀትል ብህልኦም ክዀሐል ቃላቶም ዘይፈትል እወ ፀሓዮም ክጽሎ ናብ ምዕራብ ዘይዘብል ንምስሉ ጠንጢኑ ኣብ ምስሎም ዘይዓስል ቅልጽሞም ፈሪሑ ኣብ ቤቶም ዘየጽልል ኣቶም ሰባት ንሕና ዘይንነቦ ምስጢር ከይህልዎ ውሽጡ ኽትፈልጥዎ ንገረና በልዎ ገለጻ ኣለዎ እምበር ከመይ ደኣ ዘይንቕበር ብወስታ ሓያላን ወዲቕና ዘይንስበር ሓኬት ዘይነብል ዘይጸንት ዘርእና መንፈስና ዘይሃድም ዘይነግስ ኣባይና ነበረ ዘይንኸውን ዘይምሖ ሱርና መጽለሊ ዘይንስእን ዘይፈርስ ጐጆና ምድሪ ዘይትንህል ዘይሃምም ባይታና ስለዚ ንልቢ ዘረስርስ መጻኢ ዝቕልስ ነቕዘ የብል መንፈስ ኣብ ውሽጡ ዝመላለስ ዓቕሊ ዘግብር ፍርሒ ዘቕብር

ከይሰዓር ዘምሐል ከይጐድም ዝስሐል ዋልታ ኮይኑ ዝሕልዎ ሓልፋይ ኮይኑ ዝረርዎ ኣእምሮ ዝሰተሮ ሕልሚ ከይህልዎ ብህድኣት ቀሪብኩም ንገረና በልዎ ሕተትዎ ዝገመል ፀዋር ዝዓዲ መስመሩ ዘይስሕት ዘይቀይር መንገዲ ምስ ዝነፈሰ ዘይነፍስ ዘይፈላሊ ዓዲ ብውሽጥን ብደገን እናነብሐ ፅርዲ ፍትሐና ሃጠመ እናዘንብዐ ፍርዲ ንምንታይ ዘጃጁ ዘይስምዖ ራዕዲ ሽሮኸም ኣዋዲዶም ስዕረቱ እናተቓፀዉ ውድቀቱ ኽርዩ ከይደቀሱ እናሓደሩ ሞቱ ተመንዮም ጉድጓዱ እናፈሓሩ ጽልኦም ገንፊሉ ብዓውታ እናገዓሩ ስኸኽ ከይበለ ጉዕዞኡ ምቕጸሉ ውህብቶ ሂብዎ ክዓምቕ ተዓቕሉ ኣብቲ ሕሹኽትኡ መልእኽቲ ኸይህልዎ ድሃይኩም ውሒጥኩም ብስቕታ ስምዕዎ ኣብቲ ቓላቱ ውስጠ ዘ ኸይህልዎ ኣእዛንኩም ጸሊኹም ብልብኹም ስምዕዎ ነቲ ሓቂ ክትለብስዎ ግን ነቲ ሸፈት ቅልዕዎ ነቲ ግድል ክትፈትሕዎ ነቲ ጸገም ክጠምዎ ነቲ ዕምቆት ክትበጽሕዎ ነቲ ላህመት ስገርዎ ነቲ ብርሃን ክትርይዎ ነቲ ጸላም ሰንጥቕዎ ነቲ መዓር ክትፈልጥዎ ነቲ ዕረ ክመስዎ ነቲ ምስጢር ክትነብዎ ነቲ ገመል ሰዓብዎ ምኽንያቱ ነቶም ስሳዓትን ጠላማትን ነቶም ክናባትን ህሩፋትን ነቶም ነፋጋትን ሽዩጣትን ነቶም ሻጉራያትን ምስሉያትን ነቶም ዓመፅትን ከደምትን ነቶም ጸበብትን መንቀላወጥትን ንመሽጎራጉር ልቦም ውሽጣዊ መንፈሶም ንሚዛን ሸቕለቶም ንኸሓዲ ባህርያቶም ንድሌት ለኣኽቶም ንጥጁእ ውዲቶም ሱር መሰረቶም ንሱይ ዝፈልጦም ስለዚ ንገረና በልዎ ነቲ ዝገረረ ፈተነ ዝሰገረ ጉጥያ ተጻብኦ ብጽምዓት ዝሰዓረ ነቲ እሙን ጓሳ ዓመፅ ዝቐበረ ኣብ ዓረ ረጊጹ ሓሳባት ዝቐመረ ጽዖት እዩ እምባ ጸገም ዝሓንገረ መትከል እዩ ሓዲዱ ዘትረረ ጊዜ እዩ ዘመን ዝቐየረ ታሪኽ እዩ ኩነት ዘስተንከረ ንውሽጡ ኣሚኑ ጣቕዒት ዘስመረ ነቲ ደላይ ስቕታ ሓንሳ ዘይፈከረ ነቲ ኣርማ ሳሕል ማሕላ ዘይዕብረ ነቲ ኣያን ኣርኣያን ሽዳ ዘይቀየረ ንገረና በልዎ ምስጢሩ ክትፈልጥዎ ነቲ ደበንገረ ኣልዩ ድንግር ዘነጸረ ዓወት ንሓፋሽ ከልብ

0: እዚ በዓል እዚ ክቡር በዓል ኮይኑ መበል 35 ዓመት በዓል ናፅነትና ንኽብር ዘለና በዓል እዩ። እዚ ካምቦ እዚ ፖሊስ ብኣብነት ዝግለፅ ካምቦ እዩ። ን15 ዓመት ዝኣክል ንተምሃሮ 11 ክፍሊ ዝኸዱ መፅሓፍትና ሸለመ ከፋኑ ዝፀንሐ ኮሚቴ እዩ። 450 መፅሓፍቲ ከዓ ዛጊ ተዓዲሉ ኣሎ።
1: ንዓና ነብስና ኮይና ንስድራና ካብኡ ቀፂልና ከዓ ንሃገርና ክንሰርሕ ከም ዘለና ከምኡ ድማ ሓላፍነት ናይ ሃገርን ናይ ስድራናን ክንስከም ከም ዘለና
2: መጀመርታ ነቶም ተቃሊሶም ዘምፅዋ ሓርበኛታት ኣቦናትና ንሶም ከም ዘምፅዋ ንሕና ከዓ ንሃገርና ክምንዓብላ ማለት እዩ።
3: ኣብቲ ገበለ ሃግና ሃሰኒ ኣልሓምዱላ ኣላ ኒ ከባቢለል ካምቦሰንበል ናፅነት ኣንብሳ ሕርያ ንልልዕሲ ኣነይ መካድሖ መንጉሞ መንጉሞ ሃፍሽረን ኣይሚ ኣደለ ባላ ትላብሽና ኣሎ ተዓብ ትላብሽና ኣሎ ቢሎ ትላብሽኒ ንብብሂ ቢሎ ትላብሽኒ ካፈተግና ለምናብሎ አልሓምዱልላ ንዑንደማኒ ነናብሎ ናናብሎምልምለክ ንዑንደማ ደል ማሕቶ እንሻ ላ።
4: ኣነ ብጣዕሚ ዝፅቡቅ እዩ ዝስምዓኒ ስለምንታይ ህዝቢ ኤርትራ ኣስላማይ ክስታናይ ዓብይ ንእሽተይ ከይተፈላለየ ብጣዕሚ ፅቡቅ እዩ ድሕልፎ ደሎ ነዚ በዓል ሕጂ ከዓ ኣዝና ተሓጒስና ኣዝና ተደሲትና ኢና ዘለና በዚ ጉዳይ እዚ
5: ኣብራ ንገብሎ ኮሉ ሺ ሕርያት ናይ ኤርትርያ ሕርያት ዓኒ ኣብደም ዝመፃታ ኣብውሕዳት ዝመፃታ ኣብኩሎ ዝመፃታ ሸዓብ ኤርትርያ ኣብገመሉ ልግባእ ኣማሉ ልግባእ ኣብርሑ ልግባእ ፈዳጋ በዓላ ብሕርቱ ኣምፃ ሸባብ ነቃትላ ኣባይና ሕየኒ ኣበላ ውሕዳትና ኣብ በላ ዓኒ ናይና ፍቲ ኣብ ሓድነት ዓኒ የሊ ወደድ ይብና ይትዓወድ ይብና ሸዓብ ኤርትርያ ሓተ እደቱ ሓተ ሸዓብቱ ምስሉ ጓላ መሲሕ
6: ኢነት ኣኽበርትንና ዕለትኒ ነዳሲና ኩሉ ዳስ ካምቦ ፖሊስ ልእንተ እንተርና መራ ኣመስገን ትነኩምኩም ጃርቲት ሲንተት ናፅነት ኮዶ ና ጀጋኑ ስዋት ይነውድ እንትረርገን መራኻ ኣኽበር ድነኩንላ ኢነ ስዋስ እልብ ድኑንሲ ናፅነትሲ እልብ ድነኩንላኽር ኣስታማቐር ድነኩንላኽር ድምቀትትኩር እርግስ ነኩንላ ማሻላ ወትባርከላ እማር ንሰና ቅሳነት ዲ ሰላም ዲሲ ንወኪነ ሃገር ልምለም ልምዓት ዲሲ ኣኽሮ ቋኖላ እማርክር ትምኒት ኢናኽጉን
7: ንሕና ኤርትራውያን ንምረት መግዛእት ልዕሊ ዝኾነ ይኮይንና ንፈልጦ መግዛእት እንድሕር ፈሊጥና ኸዓኒ ናፅነት ከዓ ንዝግብኣና ህዝቢ ኢና። ስለዚ ናፅነትና ብደምና ከፍ ኢልና ካብ ምፃና ናፅነትና ካብ ኢድና ክተምሉቕ ኣይንደልያና ወይ ንፋስ ክነእትወላ ኣይንደሊና። ስለዚ ሓድነትና ሰሚሩ ሓንቲ ኣካል ሓንቲ ልቢ ኮይንና ትንፋስና ረሃፅና ጉልበትና ንዋትና ናይ ሃገርና ኢልና ኩልና ሓባቢልና ክንምርሽ ወትሩ ዓወት መሓፋሽ እንዳበልና ክንቅፅል ኢና ንደሊ
8: ሄነብ ወልደፅ ተዳሎ
0: እዚ በዓል እዚ ካብ ካልኦት ሃገራት ፍልይ ዘብሎ እዚ ህዝቢ እዚ ንናፅነቱን ንህዝቡን ንሓድነቱን ኣዝዩ ክቡር ዋጋ ዝኸፍል ብስምረት ዝኸይድ ሃይማኖት ብሄር ዓሌየት ከይፈለየ ብኤርትራውነት ዝሓስብ እዩ ብብሄር ሓስብኒ

0: ብኣውራጃነት ኣይሓስብኒ ብሓንቲ ኤርትራዊ ዝሓስብ ህዝቢ ስለ ዝኾነ ብጣዕሚ ክብሪ ዝስምዓኒ። እቲ ዝሓለፍናዮ መስገደላት ዝሓለፍናዮ ህይወት ናብቶም ንኡስ ወለዶ ክንሕልፎ ኣማፃፃ ናይቲ ገድሊ ኣማፃፃ ናይቲ ናፅነት ትርጉም ናይ ናፅነት ከነዝተማቕርዎ እንተኮይኖም ክዕቅቦ እንተኮይኖም ነብሶ ከፍ ዝሓለፎ ታሪክ ኣብ ገገዝኡ እና ነገር ክሓልፍ ንወለድ ንደቁ እናሓለፈ ክመፅእ ክእል ኣለዎ።
1: ርማ ርማ አልሓምዱላ ኒን ክቴኑ ኣደለ ዓባትነቶ ሒፍኒ ኣደለ በላ ወንደደላቲነንኮ ገንታ አልሓምዱላ ረብልዓለሚን ካፈታ ልልዕድ ኣደለ መፅብርነንኮ ሕርያ ልልዓይሚ ድሉስ ሕርያ ኣብናኽና ንካፍ
2: እዚ ፅንዓትና ማለት ህዝቢ ኤርትራ ፅኑዕ እዩ። ኣብ ክሳይ ደለዎ ኣብ ሃገሩ ደለዎ ዋላ ብተፈላለየ ሸርሕታት ዋላ ተፈላለየ ኩሉ ነገር ተመፆ ብፅኑዕ ጠመ ይበል ፅምአ ይበል ኩሉ ነገር ፀኒዑ ድምክት ህዝቢ ኤርትራ እዩ።
3: እንሳኒ ፀንዓ ንገቢእ ኣብ ውሕደት ሂወዳ ንገቢእ ይርትዓወትኒ ውሕደት ብድቡ ንገቢእ ዓነ እርትባጥ ብድዩ ንገቢእ ንትዓወት እሊ ሂወዳ ንገቢእ ይብ ኣብ ዋቢ ይርትዓወትኒ እንደ ትፋንጣርካይ ትትዓወትኒ እንደ ትኣከብካ ትትዓወት ንሳደካ ትትዓወት እንደ ሸቀካ ትትዓወት እላ ለኣኖ ጨርሖ ላ ኣብ እሊ ምፅመሊ ቀሊል ይኮን እሊ ደረጀት ብዲቡቱ ኣብ ከማን ዓነ ሓላፍነት ዘሸክመናቱ ሓላፍነት ዘረፍዓናቱ ሓላፍና ዘረስዓና ሕድሪ ናይ ጀማዓትና ረስዓና ግሊግስ ኣብ ከማን ግን ንትረስዖ ኣለብና ወሊ ሸባብ እሊ ገራ ሃላ እለ መስለት ለ ንደረፍዓው ግልሽዖው እባ ግልትከ ቦታ ወምድሮም ግልዑ ቀቦ
4: ንና ንፅነት ኒስ ኢነን እርግስ ይስነልዋ እንትንምስእ ሰሰ ብሄራትነት ናንተ ጓንቲ ተኣኽኖ እርግስ ይስነኩንሉ ንና ፅነት ኒስ ማለት ግን መራ ድሙቕ ኣስላማይ ናክዲ ነክስታነይ ዲ ላኽ ሰነኣኽኖ ዶክ ስነኩንሉ ማሸላ ወትባረክ ከለኮዶ ሰላም ዲ ቅሳነት ዲሲ ፍቕሪሲ ዶክ ስነኩንሉ ነኳምኮ ፖሊስ ኢና ሰሳ ብሄራት ሓቆፎ መንደርቶ ሰሰርኮዶ ይህን ምሂን ሲኖ ኢና ዳሲ ኣማዕረግ ድነብሉ እርግነኩን ማሸላ ወትባረከላ
5: ብጣዕሚ ዝገርመኪ ኣብዚኣ ኣስላማይ ክርስትያን ደይብል ትርእ ኣለኹ ኣስላምና ክርስትያንና ብሓንሳብ ኣብ ሓንቲ ቅርዓትና ተኣኪብና ዘለና ኤርትራ ከዓኒ ካብ ኩሉ ብሄራትና ብሓንሳብ ስለና ፅነት ደምና ድኸፈልና ኢና። ስለዚ ንሕና ካብ ሃገራት ካብ ዓለማት ዝፈልየና ኣስላምና ክርስትያንና ትሽዕትዮም ብሄራትና ሰጢምና ንዝኾነ ይኹን ተፀብአ ንመፃ ዕብት ሓቢርና ንሰርሕ ስለ ዝኾና እዚ ከዓ መርኣያ ናይቲ መፃኢና ስለ ዝኾነ ብጣዕሚ ደስ ኢልኒ እቲ ተሰምዕና ዘሎ ሓጎስ ገልፆ ይክእልኒ ባዕሉ ግን ተሓጎስ ትድባብ ባዕሉ ይገልፅ ኣሎ። ካብ ዝገርመቲ እዛ ቴማ እዚኣ ልዕሊ ቶም ኩለን ቴማታት ኣነ ብውልቀይ የድንቓ ዋላ ዝማሕበረኩም እውን የድንቓ እዩ። እንተዘይንፀንዕ ኣይምትዓወትናን እንተዘይንፀንዕ ሓድነትና ይኮነን እንተዘይንፀንዕ ንዓለም ኣረኣያ ከም ትቐይር እውን ኣይምገበርና እየን። ስለዚ ንሕና ኤርትራውያን በይና ፀኒዕና በኒና መኪድና ዘዕወተትና ጥቕሲ ወይ ከዓ ጭሩሐ ስለ ዝኾነት ብሓቂ ኣማን ብኣማን ፅንዓትና ወሓስና ኢልና ከዓ ንዓቂብና ፀኒዕና ንዕብት ሃገርና ንቅድሚት

0: እኳ ነፅነት ዳና ዓደል እየ በረሃ ወፅ ነፅነት ደሊናስ ተቃሊስና ተጋዲልና ሃገርካ ኣንፅና ላዕሊ ሃገር ምምፃእ ትበልፅ የለን ትቐንዲ ዕላማና ከዓ ህዝብና ርህዎ ክነብር ንሕና ንመስዋዕት ተወፊና ኢና ህዝብና ግን ብሰላም ክነብር ቀሲኑ ዝነብረላ ኤርትራ ንክትመፅእ እቲ ቃልስና ናይ ብሓቂ ካ ተቃሊስና ካ ተዓዊድና ብመሪሕ ናይ ህዝባዊ ግንባር ዝድለ ሸቶ ተወቂዑ
1: ናፅነት ብጣዕሚ ፅቡቅ እዚ በፂሕናየ ዘለና ተመስገን እናበልኩ ናፅነት ቀሊል ኣይኮነን ካብታ ሸዓት ተኣወጀትላ ኣትሒዛ ኣነ ብጣዕሚ ሓጎሰ ይወሰን የብሉ እዚ ኩሉ ዝሓለፈ ፀገማት ካዓ ተሰይሩልና እዩ ኣኺልና ዩ ሕጂ ዝመስል ዘሎ ሞ ክቡር ዘለኣለም ንዓኻ ይኹካ ክቡር ፈጣሪ ንዓኻ እናመስገና እዚ ክቡር ህዝቢ ክቡር ህዝቢ እሞኒ ተመስገን ኣብዚ ዘብቃዕካና ንብልከዓ ንፈጣሪ ኢና።

0: ፅንዓትና ወሓስና ፀኒዕና ካብ ማንም ከይለመና ስጋብ ሕጂ ፀኒሕና እዩ ቁራስ እንጀራ ተኣክለና ንሕና ክቡር ባህሊ ስለ ዘለና ቆሪስና ተማቂልና ስለናሓድር ፀኒዕና ስጋብ ሕጂ ከ ፀኒዕና ጌና ከዓ ክነውሕሳ ኢና ምክንያቱ ስጋብቲ ሙሉእ ብምሉእ ፀላይኻ ዝጠፍእ ማለት እዩ ፀላይ ወላሓንቲ ገብረና ንሕና እንድሕር ፀኒዕና ሳልሳይ ኣካል ብኮ እንተዘየትኢና ወላሓንቲ ዝኣተወና ነገር የለን ፀላይኻ ክብሉ ግዜ ዝኩዓታ ጉድጓድ በዓል እዩ ዝኣትዋ በዓል ካ ኣትዋ ኣሎ
1: ብጣዕሚ ብጣዕሚ ፅቡቅ ይስምዓኒ ሙሉእ ፅቡቅ ሙሉእ ሓጎስ ይስምዓና ዩ ኩሉ ግዜ ሙሉእ የለን ዲ ሙሉእ ይግናዓዩ እዛ መዓልቲ እዚኣ 35 ደይኮነት ንዓይ ዓመታዊ ከምታ ሸዓ ዝመፀትኒ ገይረ እየ ዝቕበላ ከምዚ ኢለ ምስ ኣሕዋትና ምስ ገሌና ክንተኣኻኸብ ኩሉና ብጣዕሚ ኢና ንሕጎስ ኣይንደክምን ኢና ኣይደቀስና ሓዲርና ግን ድቃስ እውን ኣይመፀና ንሕጂ ነዛ መዓልቲ እዚኣ ፍሉይ ምዃኑስ ዋላ ትነፍስና ድቃስ እዩ ዝኣብየና ምክንያቱ ብጣዕሚ ኢና ንሕጎስ እዮም 65 ተሰዊዖም ብድሕሪኡ እውን ሃገር ዝሓለው ውላድና የሕዋትና ኣቦታትና ደቅና ኩሎም ብጣዕሚ ኢና ብኦም ንሕበል ንዕኦም ንክንብል ኢና ከዓ እዚ ኩሉ ንገብር ሰላም ከም ዝሃቡና ኣብ ፅቡቅ ከም ዘውደቕና እንተበፂሕዎም ክርዩና ኢልና ኢና ንሓስብ ብሕልና ማለት እዩ
2: ፅንዓትና ዋሕስና ፅንዓት ተደይበልካ ውሕስነት ከተረጋግፅ ኣይትኽእል ኒኻ ስለዚ ፅንዓት ድመፀ ይምፃእ ጥሜት ምፃእ ሽግር ምፃእ ካልእ ምፃእ ፅንዓት ተዳሃሊካ ኣብ መወዳእታ እታ ፅንዓት ያዋሕስካ ፅንዓት ደይብሎ ህዝቢ ግን በርከሽከሽ ኢሉ ዝወድቕ እሞ ህዝቢ ኤርትራ ፅንዓትና ዋሕስና ናባያ ኣብ መወዳእታ ናባያ እታ ምርጋፅ ስለዚ ውሕስነትና ይኻሳ ፅንዓትካ ናይ ሕጂ ይኮነን ካብቲ ቐፃል ወለዶ እንዳመፀ እንዳመፀ ካብ ኣርባዕታ ታሕቲ ህዝቢ ኤርትራ ንኩሉ ፅንዓት እንዳመከተ እንዲመፅ እዩ ሕጂ እውን ፅንዓትና ዋሕስና ስያታ ጭርሖና ይሓካ ብቓት እያ

0: ከምቲ ኣቐዲሞ ዝበልክዎ ናፅነት ብመስዋዕቲ ዝመፀት ስለ ዝኾነት ብክንደይ መከራን ሽግርን ክንደይ ኣብ ከተማ ይኹን ኣብ ገጠር ኣብ ሜዳ ዝነበረሉ ብናይ ኩሉ መስዋዕቲ ስለ ዝመፀት እሞ እዚ መበል 35 ዓመት ነብዕሎ ዘለና ከዓ ቀሲና ናፅነትና እነስተማቕረሉ ዓብና ንእሽትና ብሰላም ንነብረሉ ዘለና ስለ ዝኾነ ናይ ብሓቂ ቀፃልነት ክህልዎ ከምዚ ኢሉ ንክነብር ከዓ ናይ ኩሉና ተስፋ እዩ ማለት እዩ።
1: እንቋዕ ናብ መበል 35 ዓመት በዓል ናፅነትና ኣብ ፀሓና ናይ ብሓቂ እቲ ዘሎ ሃዋህው ምስቲ እገዳና ምልዓል ኩሉ ምሉ ከምዚ ሕጂ ሓድሽ ዝተፈጠርና ኮይኑ ይስምዓና ደሎ። ኣነ ኣባል ራብዓይ ዙርያ የ ኣብ ሰለስቲኡ ወራራት ተካፊለ የ ፀኒዑ ዘፅናዓና ህዝብናን ሞራልናን ሕጂ እውን ንደቅና ክነመሓላልፈሎም እላቦ ደቅና ከዓ ይሰንፉን እዮም ካብንሕና ካብ ቦታትናን ኣያታትናን ባዕልናን ደቅና ከዓ ካባና ኣይሰንፉን እዮም። ኩሉ ግዜ ኤርትራውያን ዕዉታት ኢና ንዝመፃና ከዓኒ ፅኑዓት ኢና መከቲ ኢና።
2: ናፅነት ዳ ንዓይ ዓብዪ ትርጉም ኣለዋ ኣብ ሂወተይ እቲ ነፃ ኮይኒ ርእሰይ ከይድነንኩ ዝኸደላ እግሪ መሊእ ዝረግፀላ ኣብ ሃገረይ ምህላዊ ሕጉስቲ ምህላዊ ዓብዪ ትርጉም ኣለዋ ከምኡ ውን እቲ ነፅነት ኣመፃፅኡ ሰዝርዳኣኒ ማለት እዩ።
3: ናፅነት ክንብል ከናስ ቅዱስ ዕለት እዩ። እዚ ቅዱስ ዕለት እዚ ከዓ ይሕዋትና ደቅና ገቢርና ዘምፀናዮ ልዕሉ ኩሉ ሓለፋ ዘለዎ ዕለት እዩ። ስለዚ እዚ በዓል ልዕሉ ኩሉ ርሕሳዊ ርእሰ በዓላት ስለ ዝኾነ ናይ ኤርትራ ኣዝዩ ብክብሪ ብድምቀትን ምስ ኩሉ ዝኽርታትና ምስ ኩሉ ዝሓለፈ መስገደል እንዳስተንተና እንዳዘከርና ነብዕሉ ዕለት እዩ።
4: ወላ الحريه هي يعني حياه وكل حاجه في شعبنا الكريم تعني لي يعني معاناه يعني لقيناها بعد تحرير نضال عانى منه الشعب الاريتري انها يعني حاجه يعني لا توصف صراحه.
5: امين امين حبيرو نقول زي ايرتران نعاقم كاب قندو اب كل زي ايرترا بعالو نخقدر ንኩሉ ከተርክቡ ላዕልን ታሕትን ትብሉ ዘለኹም ኣባላት ሚኒስትሪ ዜና ብምሉእ ሓይልታት ሚኒስትሪ ምክልኻል እወ ንዓይ ሕጂ ናፅነት ማለት ምንባርን ዘይ ምንባርን እዩ። ምክንያቱ እቲ ብዘይ ናፅነት ምንባር ኣስተማቂርናዮ ርኢናዮ ኣነ ባዕለይ ብዕድመ ኣርኪበሉ ናፅነት ዘይብሉ ህዝቢ ቀሲኑ ዝሓድረሉ ተኣማሚኑ ዝረግፀሉ ወፊሩ ዝምለሰሉ

0: ስነት ዘይብሉ ዝመፀ ገዛኢ ከንቃሕ ዘበሎ ገይሩ ዘካላብቶ እዩ ብግምጣሉ ከዓኒ ናፅነት ዝሕጂ ንሪኦ ዘለና ኸዓ ኩሉ ኤርትራዊ በቲ ነቲ ዓብ መደብ ገዲፍካ ነብሲ ወከፍ ቁሸትን ዞባን ከይተረፈ ላዕልን ታሕቲ ንብል ኣሎ ክንዲምንታይ እዩ ዝብህጋ ክንዲምንታይ እዩ ዘስተማቕራ ከም ነብሲ ወከፍ ዜጋ ከዓነ ካብቶም ወፊሮም ዝኣተዉ ስለ ዝኾንኩ ንናፅነት ዝተኸፍለ ዋጋ እዚ ጣዕሚ እዚ ምስ ኣስተማቐርካ ዝግባኣያ ተዋሂባ ትብል ስለዚ ናፅነት ንዓይ ካልኣይ ግዜ ምፍጣር
1: ናፅነት ኩሉ እዩ ሳ ናፅነት ኣይመስለኪ ዝሓለፍካዮ ሽግርን መከራን እዚ ኤርትራ ሲ ክንደይ መከራን ግፍዕን ወሪድዎ እዩ መግዛእቲ ከቢድ መስዋእት እውን ተኸፊሉ እዩ እዚ ዋጋ እዚ ከዓ ንምሉእ እዚ ብኤርትራ ኣኽቢሩ ድሕዛ መዓልቲ ናፅነትና ርእስና ኣቕኒዕና ንኽደላ መዓልቲ ምዃና ዝፈልጥ ሓፂ

0: ክረክቦ እስዩ ኣገዳሲ እዩ። ምክንያቱ እዛ ሃገር እዚኣ ምናልባት እቲ ታሪክ ነዊሕ እኳ ዝኾነ ብዚ ክንዛረቡ ንኽእልና ንዎ ከቢድ ሰብ ኢና ከፊልና ሰብ ክንደይ መስገደል ክንደይ ሽግር መከራን ህዝቢ ኤርትራ ተሰዲዱ ለፊዑ ተጋዲሉ ዝረኸቦ ሂወት እዚ ወለዱ ክዕቁቦ ክእል ኣለዎ። ምክንያቱ ሲ ሃገርካ መሬትካ ዝኾን ይኹንሲ ዝሕልወልካ የለን። እዚ ወለዶ እዚ ከዓ ብሰላም ተሓፊሩ ተኸቢሩ ክነብር ተኮይኑ ልክዕ እዚ ጅግንነት ናይ ወለዱ ናይ ቦታቱ ዓቂቡ ነዛ ሃገር ክቐፅላ ክእል ኣለዎ። እበረ ኩሉ ሕጂ ድኣ ዝሓልፍ ሓሊፉ እኮ እዩ። ንሕና ኣለና ንሕና ከዓ ዓቂብና ክንከድና ዝመፁ ደቅና ደቂ ደቅና ከዓ ብከምዚ ብኸብ ዝበለ ማዕርግን ብኸብ ዝበለ ወንን ክሕልዎ ኣለዎ። እወ ህዝቢ ኤርትራሲ ምፅናዓት እዩ ክልተ እግሩ ረጊፁ ነዛ ሃገር እዚኣ ኣውሒስዋ ፅንዓት እዩ። እምበር ንሕና እኮ ዝኾነ ነገር የብልናን ዝኾነ ዓቕሚ መስተንካ ናይ ካልእ ዓለም እኳ የለን። ፅንዓትና እዩ ንዓና ነዘ ናፅነት ኣብቂዕና ሕጂ እውን ፅንዓትና እዩ ሓስና እምበር ዝኾነ ወገን ንዓና ነዚ ናፅነትና ዝሕልወልና ኣካል የለን። እቲ ፅንዓትና እዩ ዋሕስናን ነዛ ሃገርና ዝቐፅሎ። ስለዚ እቲ ቴማሲ ዓብ መልእኽቲ ዘለዎ ሕጂ እውን ንጥሙቶ ንፅበዮ የለን። ፅንዓትና እዩ ዘመከተና ዘውሕሰና
1: ከምቲ መስዋእቲ ተኸፊሉ ዝመፀት ሃገር ንምዕቃባን ለኡላነወታ ንምውሓስ እውን ናይ ኩሉ ዜጋ ሓላፍነት እዩ። ልዕሊ ኩሉ ደቅና ደቅና ከነውርሶም ዝግባአና ንሕና ናፅነት ኣምፅኢና ብሕጂ እውን ሓለፍቲ ኢና። እቶም ዝተኻኽኡ ዘለዉ ደቅና ግን ክዕቅብዋ ንቐፃልነታ ከምዚ ኢላ ንክትነብር ውሕስቲ ኮይና ንክትከይድ ከዓ ዝያዳ ደቅና ክዕቅብዋ ከም ዘለዎም ክላቦ ይደሊ ማለት እዩ። እዚ 35 ዓመት ዝኸድናሉ ኣብቲ ናይ መጀመርያ ናይ ናፅነት ዝነበረሉ ኣብ ድሓን ኩነታትን ሃዋህውን ነርና ብዝያዳ እቲ እንደገና ካብ 98 ዝመፀና ወራር ግን እንታይ እዩ ዘመልክተና ማለት እዩ። እቲ ኣብ መትከልና ፀኒዕና ኤርትራ ከነውሕሳ ንዘለኣለም ከነውሕሳ እውን ስለ ዘለና እዚ ቴማ እዚ ቀሊል መልእኽቲ ዘለዎ ኣይኮነ ኩሉ ሰብ ተረዲኡ ኣብ ግብሪ ንኸነውዕሎ ጥራሕ እዩ ከዓ ዝሓተና ማለት እዩ።
2: ናፅነት ንዓይ ደይኮነ ንኩሉ ህዝቢ ኤርትራ ናፅነት ዳኣ እሞ ካልኣይቲ የብላን ካልእ ኢና ንፅበ ነርና። ኣነ ፅቡቅ ገይሩ ዳኣኒዩ ይቆርፁናዶ ይሓርዱናዶ እንዳበልና ሙሉቕ ኢሎም ወፂኦም ሰሙን ኣብ ደገ ዝሓደርና ኢና ሽዑ መንእሰያት ኢና ነርና። ናፅነት ዳኣ እሞ ካልኣይ የብላን ደገ ሓዲርና ክንወፅ ንፈርሕ ዝነበርና ደገ ሓዲርና ሕጂ ከዓ እዞም ደቅና ከዓኒ ካባና ከምዘይሓምቀ እየ ዝፈልጥ ናይ ብሓቂ ከመሓላልፎ ደሊ መልእኽቲ እዛ ናይ ሎሚ ዓመት ቴማ ፅንዓትና ዋሕስና ፅንዓትና እዩ ንዓና ኣብ ዝብቂዕና ጋና እውን ክቕፅል እዩ እዚኣ ክብል ደሊ
3: ኦ ናፅነትና ሰ ከምቲ ዝበልክዮ ብከቢድ ዋጋ ተኻፊሉላ ድመፀት እያ። ሕጂ እውን ብዓብኡ ውሕስነት ክነውህቦ እንዳሓር ኮይንና ኩላትና ሓቢርና ክንሕልዋ ከም ብለን ዓይንና ክንሕልዋ ክንኽእል ኣለና ማለት እዩ። ከቢድ ዋጋ ዝኸፈልካሉ ነገር ብቐሊል ነገር ክትሪዮ የብልካን። ሕጂ እውን ተፃባእቲ ስለ ዘለዉ ከም ቀደምና ፀኒዕና ንሃገርና ክነውሕሳ ክንኽእል ኣለና ክንምክት ኣለና ማለት እዩ። ዝመፅ ወለዶ ከምታ ቅድሚ ሕጂ ኣቦ

0: ታቶም ኣዴታቶም ፀኒዖም ዋሓሰት ከልዎ ሕጂ እውን እቶም ደቅና ክፀንዑ ኣሰራኣያታቶም ክኽተሉ ይላቦ ማለት እዩ።
1: ርሳላ ከቢራ ርሳላ ከቢራ ምን ሻዕብ ኤርትሪ ልዓለም ኩሉ ሻዕብ ኤርትሪ ጃሃድ ልዋሕዱ ፊ ሃድ ዱንያ ፈነስረ ሃዳ ማጃ ብበላሽ ሉ ተመን ቃሊ ፈልሓምዱልላህ ንሕና ወሰልና ሃደ ምስተኒና ኣሽያ ከራ ስሙደና ሄ ደማነና ፍልሙስተቅበል ቀሪብ እንሻ ላ ኤርትርያ ሓንሹፋ ፊ ኣዕላ ልዓላል
2: ሽመይ ራእይ ኤፍሬም ባሃል ካብ ከባቢ ደንበ ሰንብል መፅ ሻምናይ ክፍሊ ብካ ኣምሃር ብጣዕሚ ኩርዓት እዩ ስምዓኒ ምክንያቱ ኤርትራውሲ ኣብ ኩሉ ከይዱስ ከምዚ ሕቡን እዩ የሕጉሰካ እዩ ብጣዕሚ ሕጉስቲ ከምዚ ዓይነት ህዝቢ ምህላወስ ብጣዕሚ ሕጉስቲ ኣ
3: ንምዕቃባ ህዝቢ ኤርትራ ዘይገበሮ የለን እቲ ዓብ ወለዶ ዘይግቡር ገይሩ ወዲ ሰብ ዘይፃወሮ ተፃዋርነት ተፃዊሩ እቲ ውሑድ ቁፅሩ ኣራቢሑ ነታ ናፅነት ካምዳ ዘየለ መሽጎራጉር ኣምፅዋ እቲ ዝተረከቦ ወለዶ ከዓ ክሳብ ሕጂ ከምዚ ኢልና ኸነብዕላ ንልዕላውነታ ዝሓተቶቶ ዋጋ ከፊሉ ከም ሃገር ደው ኣቢልዋ ኣሎ ስለዚ ንህዝቢ ኤርትራ ንምዕቃባ እዝን እዝን ክትገብር ኣለካ ክትብሎ ይትኽእልኒኻ ምክንያቱ ብልክዕ ዋጋ ዝፈልጣ ባዕሉ ዩ ከዓ ከፊልዋ መግዛእቲ ረብሪቡ ሕጂ ሰኣኽሎም ኢሉ ይኮነን ገዲፍና እቲ ዝሓተቶቶ ዋጋ ስለ ዝኸፈልና እዩ ስለዚ ንምዕቃባ ዘይጎበሮ የለን በቲ ዝጎበሮ ውፅኢት መሰረት እያ ከዓኒ እዛ ሃገር ከም ሃገር ካልኦት እኮ ንሪኦም ኣለና ይሻናጎጉ ይጓመዱ ሕንቲ ክቲ ክብሉ ካብ ዝሓደሩ ኣራፊዶም ዝጠፍኡ ብሰንኪ ዘይውህደቶም እዩ ውህደት ህዝቢ ኤርትራ ግን ነዛ ሃገር እዚኣ ሃገር ኮይና ክትቅፅል ዝያዳ ከዓኒ ድሕሪ ነዊሕ ቃልሲ ድሕሪ ነዊሕ ምፅማምን ተፃዋርነትን ተዓዘብቲ ኮይና ነቶም ካልኦት ዝሽገሩ ዘሎ ምሕረት ከብሩ ዘሎም ንፅልየሎም ኣለና ስለዚ ረሪጋኻ እዩ ከከም ዝፀዓርካዮ እዩ ስለዚ እንታይ ክብል ክእል ንህዝቢ ኤርትራ ሃገር ንኽትዕቀብ ንልኡላውነታ ከምዚ ክትገብር ኣለካ ክትብሎ ኣይትኽእልኒ ኢኻ ስለ ዝገበሮ እንድዩ እዚ ሕጂ ናፅነት እዚኣ ትጥዕም ከምዚ ኣባ እንዳበልና ነሰማቕራ ዘለና ዋ ኣነ ዳ ብዘይካ ንህዝቢ ኤርትራ ንኻልእ ኣይትምልከትን እያ ወረ ዝብል ምክንያቱ ብፅንዓቱ እዩ ሃገራዊ ሒስዋ ህዝቢ ኤርትራ ፅንዓቱ ጥራዩ ናይ ኩሉ ነገሩ መፈወሲ ነይሩ ክፀንዑ ኢሎም ክህልው ኢሎም ማእልያ ዘይብሉ ኣፅዋርን ዕጥቅን እዮም ዝገብሩ እዚ ሕጂ ንሪኦ ዘለና ህዝቢ ኤርትራ ግን ዝረቐቐ ዕጥቁን ኣፅዋሩን ፅንዓቱ እዩ ስለዚ እዛ ቴማ እዚኣ ብዘይካ ንህዝቢ ኤርትራ ንካልኦት ተፀብቐሎም ኣይብልኒ ኣነ ዮውሃና ንብምልኡ ህዝቢ ኤርትራ ካብዛ ዘለናያ ማእከል ኣስመራ ደንበ ሰንበል እንዳ ኮርያ ክሳብ ጫፍ ወሰናስናይ ዝዓለም ኮይኑ ነዛ ድምቕቲ በዓሉ 24 ጉንበት ኤርትራዊት መዓልቲ ጥራ እያ ንካልኦት መዓልቲ ስራሕ ክትከውን ትኽእል እያ ስለዚ ነዛ መዓልቲ እዚኣ ኩሉ የፀብቐላ እዩ ብምባል ዘብዕል ዘሎ ኤርትራዊ ነዚ ኣብዚ ደረጃ እዚ ንክንበፅሕ ዘብቀየ ሓይልታት ምክልኻል ንብምሉኡ ዮሃና ንቋዓብቃዓና ክብሎ ይደሊ ንዓኹም ከዓ ሚኒስትሪ ዜና

ሕልሚ ዝመስር ዝነበረ ልክ ዓብ 91 ናብ ጋህዲ ምስ ተቐየረ ኣብቲ ህመት እቲ ክፃወር ኣይከኣልኩን ከም ኮኸብ ሰማይ ዝወደቐ ሽዑ ንሽዑ ኩሉ ሰውነተይ ኣንቆጥቀፀ ዝርንዚሕ ነቢዐ ንብዓት ሓጐስ ንብዓት ረህዋ ንብዓት ሃንቀውታ ንብዓተይ ኣንጠብጠበ ኣንቃዕሪ ረአይደይ ንሰማይ ሰዲደ አልሓምዱላህ ተመስገን ኢለ ንእዝጊ ፈጣሪ ደጊ ሞት ከም ኣዳም እንቃዕ ምስ ህዝበይ ንናፅነት ኣብቅዕካኒ ብህወተይ ከለኹ ንናፅነት ብብለ ንዓይኒ ዘርአኻኒ እዋ እንቲ ናፅነት ከም ህያብ

ናከ ከመይ ዝበሉ ኣባፅሕ ምሩፃት ከም ህያብ ብናኪ ብክሪ ውላድ ልዕሊ ወርቅን ልዕሊ ኣልማዝ ልዕሊ ሽልማት ሕጂ እውን ንምዕቃብኪ ዝሓተትኪ ዋጋ እንተ ሓተትኪ ኣሎና ኣሎና ኣብ ጎንኺ ወትሩ ድልዋት

0: point. Big opportunity here from Gerben Tyson. I think it's fair to say so many runs in have been compromised here.
1: Bennett in a good position there in the wheel of the Lotto man. And we can see here it's Intermarché who is controlling. But fifth, sixth position, maybe a bit further back, is a great place to be with this.
0: Lotto in the frame here. We said sometimes he comes very, very good. Gamay is on the barriers here. He's going to be a three up straight to the line. Oh, Billy has done it. That is amazing. Billy Gamay wins it for Intermarché. 1-2.
2: ኣብ 1991 ኤርትራ ካብ ገዛኢ ስርዓት ኢትዮጵያ ሓራ ድሕሪ ምውፃእ ኩሉ ዓውድታት ስፖርት ብሓፈሻ ቅድም ብሽክለታ ድማ ብፍላይ ኣብ ውሽጢ ሓፂር ግዜ ውዳበኡ ኣዕርዩ ንጥፈታቱ ጀሚሩ ኣብ ትሕቲ መግዛእቲ ክካየድ ንፀንሐ ውዳበታት ቅድም ብሽክለታ ናይ ምሕደራ ኣድላይ ምትዕራይ ብምክያድ ብዝለዓለ ውዳበ ዝቕፅለሉ ባይታ ተፈጢሩ ቅድምና ጽምነት ኣብ ትሕቲ መግዛእቲ ስርዓት ኢትዮጵያ ዝካየዱ ዝነበሩ ውድድራት ኣብ ኣስመራ ዝተሓፅሩ ብምንባሮም ድሕርና ጽምነት እውን ውድድራት ብሽክለታ ኣብ ኣስመራዩ ስሩዕ ቅርፂ ሒዙ ውድድራቱ ፈሊሙ ንመጀመርያ እዋን ዝተካየደ ውድድር ድማ ብስምባሕቲ መስከረም ዝተሰሜ ኣብ ራብዓይ ወርሒ ድሕርና ጽምነት ዝተካየደ ቅድም ብሽክለታ እዩ።
3: ቅድም ብሽክለታ ኣብ ሃገርና ብፍላይ ካብ ድሕርና ጽምነት ኣብቲ 91 ከባቢኡ ጀሚሩ ናይ ውሽጢ ሃገር ጀሚሩ ማለት እዩ። ስለዚ ኣዝዩ ውዕውዕ ኩነታት ምስ መጀመርያ ናፅነት ሰብ ብምንባሩ መጠን ኩሉ ሓራ ኮይኑ እቲ ህዝቢ ነፃወፅ እዩ። ኢቨን ዋላ ተቃለደንቲ ንሕና እውን ተቃለደንቲ ኢና ነርና ኣብቲ ግዜ እቲ ናፅነት ተሰሚዕና። ምክንያቱ ቅድሚ መግዛእቲ ዝነበረ ዋላ ልምምድ ክንገብር ኣዝዩ ኣሸጋሪ ይሕለፍ ዝበሃል ወረቀት ጌርካ ትኸይድ

0: ጫማ ትፍትሽ ግ ትፍትሽ ኣብ 9 ከምኡ 89 9 ከምኡ ይራስ ኣብ 91 ሙሉእ ናፅነት ረኪብና ነፃ ኮይና ክንዋደር ኮልና ንዓነ ዓበ ሞራ ነሩ ነቲ ህዝቢ ምስ ናፅነት ተደማሚሩ እዩ ኣዝዩ ናፅነት ዝነበሮ ናይ ብሓቂ ኣዝዩ ውዕውዕ ውድድር እዩ ነሩ ማለት እዩ ድሕሪ ናፅነት ንክንገልፆ ከለኹ
1: ካብቲ ዝገርመካ ቅድዲ ምሽክለታ ካብታ ናፅነት ዝተባሃለትላ መዓልቲ 91 ሃይሉ ብቁልጡፍ ናህሪ ዝተበገሰ እዩ ናህሩ ከይጎደሎ ከዓ ስጋ ሕጂ ዝቕፅል ዘሎ ዓውዲ ስፖርት ኣብ ኤርትራ እቲ ቀዳማይ ኣብ ቀዳማይ ደረጃ ዝስራዕ ቅድዲ ምሽክለታ እዩ 91 ናብቲ መጨረሻ ስኮርሶ ቅድዲ ምሽክለታ ጀሚርና እቲ ናፅነት ከሎ ጌና ኩሉ ነገር ከይተዋሃደ ከሎ ኩሉ ነገር ስዕዩኡ ከይጀመረ ከሎስ ቅድዲ ምሽክለታ እዩኡ ጀሚሩ ነይሩ ምክንያቱ ሓያላት ኣፍቀርቲ ቅድዲ ምሽክለታ ስለ ዘለዉ ሓያላት ደገፍቲ ስለ ዘሎ ቀልጢፍ እዩ ብናህሪ ጀሚሩ ከም ውፅኢቱ ከዓ ኣብ 92 መጀመርታ 92 ንመጀመርታ ግዜስ በኽሪ ፕሮፌሽናል ፀወታ ኣካይድና ኣብ 93 ኣብ ውሽጢ ሃገር ንግብፂ ዓዲምና ቅድዲ ምሽክለታ ኣካይድና 92 ከዓ ኣብ ሱዳን ከድና ተፃዊትና ስለዚ እቲ ናህሪ ናይ ቅድዲ ምሽክለታ ዝነበረ ናይ ብሓቂ ዘሕጉስ እዩ ፍረናቱ ከዓ እዩ ስጋዕ ሕጂ ብናህርን ብዕቤትን እናቐፀለ ዝኸይደሉ
2: ኣብ ኤርትራ ቅድም ብሽክለታ ደቂ ኣንስትዮ ኣብ 50ታት ከም ዝጀመረ መዛግብቲ ታሪክ ይሕብሮ ድሕሪ ናፅነት ድማ ምስቲ ህዝባዊ ግንባር ኣብ ግዜ ቃልሲ ዘተኣተዎ ፆታዊ መዓርነት ኩሉ መድያዊ ሱታፌ ደቂ ኣንስትዮ ዝተባባዕ ብምንባሩ ቅድም ብሽክለታ ኣብ ነፃ ኤርትራ ቀልጢፉ ክጅምር ክኢሉ ደቂ ኣንስትዮ ተቀዳድምቲ ንብሽክለታ ከም ምንጪ መጓዓዝያ ብብዝሒ ክጥቀማላ ስለ ዝጀመራ ቅድም ብሽክለታ ንምጅማር ምቹእ ኩነታት እዩ ተፈጢሩ ቅድድ ምሽክለታ ኣብ ፈለማ ዓመታት ናፅነት ብቕልጡፍ ይዓብ እኳ እንተነበረ መብዛሕትኡ ዓበይቲ ውርድራት ከምቲ ኣብ ግዜ መግዛእቲ ኢትዮጵያ ኣብ ከተማ ኣስመራ ዝተሓፅረ ክኸውን ግድን እዩ ካብ ኣስመራ ወፃኢ ዘለዋ ከተማታት ኤርትራ ነቲ ነዊሕ ዓመታት ዝተረስዐ ውርድር ካብ ባሮ ተበጊሰን ዳግም ንምህናፁ ዓብ ስራሕ ይፅበየን ነይሩ ምስ ግዜ ውርድራት ብሽክለታ ኣብ ዝተፈላለዩ ከተማታት እኳ እንተጀመረ ደረጅኡ ክሳብ ዝመዓረ ግን ግዜ ክወስድ ግድን ነይሩ ህዝቢ ሰረቱ ስፖርት ቁልጡፍ ዕቤት ከንፀባርቕ ግድነታዊ እዩ ደገፍቲ ቅድም ብሽክለታ ኤርትራ ብዝነበሮም ልዑል ፍቕሪ ንውርድራት ድምቀት ኣብ ምውሳኽን ምዉቕ ኮይኑ ንክካየድን ልዑል ግደ ተፃዊቶም ብዘይ ካብቶም ተፃወቲ ዝድግፉን ፍናንን ሞራልን ዝህቡ ዝነበሩ ተዓዘብቲ ንድምቀትን ምቆትን ናይቲ ውርድር ናብ ዝላዕለ ደረጃ ዝሰቅል ወፍያታት እውን ሓለፋ ነይርዎም እዩ
1: እዋ ሕጂ እንታይ እዩ ቅድዲ ምሽክለታ ኩሉ ግዜ ናይ ቲም ስለ ዝኾነ ብቲም ዝስራሕ ስለ ዝኾነ ፌደሬሽን ኮሚሽን ስፖርት ተቀዳደምቲ ተዓዘብቲ እዚኦም ብማዕረ ማዕረ ብዘየቋርፅ ብዝተዋሃደ ናህረ ዝጓዓዙ ኣብ ቅድዲ ምሽክለታ እዚኦም ሓያላት መሳርሕቲ እዮም ሓያላት መሻረክቲ እዮም ምክንያቱ እቶም ፌደሬሽን ደኺምና ከይበሉ ተስፋ ከይቆረፁ ብዘይ ዝኾነ ይምስልካይ ውድድር ሰርዑ ነይሮም ቀፃሊ ሰንበሰንበት ካብ 92 ስጋዕ 95 መጨረሻ ሰንበት ሰንበት ዋላ ክረምቲ ይኹን ዋላ ሓጋይ ይኹን ዋላ ገለ ይኹን ሰንበት ሰንበት ውድድር ከየቋርፅና ኸይድና ንሓሙሽተ 6 ዓመት ውድድር ብዘይ ምቁራፅ ሰንበት ሰንበት የብለካ ኣለኹ ብዘይ ዕረፍቲ ውድድር ነካይድ ነርና ሕጂ እዚ እንታይ እዩ እቶም ፌደሬሽን ውራይዋን ኢና ከቢድ እዩ መርዓ ሓዘን ገለመለገለ ኣሎ ኣብ ሕብረተሰብና እቶም ፌደሬሽን ግን ነዚ ኣወጊዶም እዮም ልክዕ ከማና ከምቶም ተቀዳደምቲ ነዚ ኣወጊዶም ኣብኡዮም ተፀሚዶም ሰንበት ሰንበት በቃ እዚ ናትና ስራሕ ኢሎም ሒዞም እዮም ተዓዘብቲ ከም ገይሮም ተዘይስዕቡና ተዓዘብቲ ከም ገይሮም ተዘይፍቅሩና ተዓዘብቲ ስጋዕ ክንድኡ መስዋእቲ እንተዘይከፍሉና ነይሮም ሞራል እንተዘይህቡና ነይሮም ሰንበት ሰንበት ወፈያ ብዝተፈላለዩ ዓይነት ገለ ደርሖ ሒዝመፅእ ገለ በጊዕ ሒዝመፅእ ገለ ሰለ ሒዝመፅእ ገለ ሕጂ ዋላ እቲ ወፈያስ ኣርቲ እዩ ነይሩ ንገዛእ ርእሱ ተዋስኦ እዩ ድስራሕ ነይሩ ኣብ ቅድዲ ምሽክለታ ሰንበት ሰንበት ከምዚ ናይ መድረኽ ተዋስኦ እዩ ዝካየድ ነይሩ ሕጂ ከምዚ ስለ ዝኾነ እዩ ሕጂ ንዓና ኣብቲ ዝለዓለ ደረጃ ክንበፅሕ ኣብቲ ዝለዓለ ጥርዚ ክንበፅሕ ዝገበረና ቅድዲ ምሽክለታ ንዓና ናይ ጉዳይ ተዓዘብቲ ምክንያቱ ኣነ ዝክሮም በዓል ወዲ ኣንሰባ ኢሳያስ ፀጋይ መንግስተ ሰማያ ተዋርሶም እቶም ስነ ጥበባውያን ባህላዊ ጉዳያት ብሙሉኦም ሲ ኣብቲ ናይ ኮሚሽን ስፖርት ፌደሬሽን ጠጠው ዘለሎ ኣብቲ ከባቢ እዮም ዝኾኑ ነናቶም ግጥሚ እዮም ሒዞም ዝመፁ

0: ኢሳያስ ፀጋይ ቲፎዞ ናይ ነርናትና ግጥሚ ይገብር ወዳዕን ሰብሃ ናይ ኣስ ናይ በዓል ወዲ ነጋሽ ነርናቶም ግጥሚ ጌና ተሰርዕና ከለናስ ናቶም ግጥሚ ንሰርዕ ነርና ሕጂ እዚ እቲ ኣርቲ ወይ እቲ ናይ መድረክ ተዋስኦ ሕጂ ካብዚ ኢድ ይጅምር ሽዑ ስኻ እንታይ ትኾን ጌና ኣብ መስርዕ ከለካ ናይ ደገፍትኻ ሞራል ትሰምዕ ኣለካ ናይ ደገፍትኻ ለቦዋ ትሰምዕ ኣለካ ሽዑ በቃ ኣብ ካልኣይ ትስክሪድ ሙሉእ ብሙሉእ ናትካ ኣተሓሳስባ ኣብቲ ታሪክ ቅድድ ምሽክለታ ወይ ኣብቲ መድረክ ኢኻ ትገብሮ እቲ ተዓዛባይ ጃኬቱ ውፅኢ ክነጥር ከሎ ንስኻ ክትጎይ ከለካ እሱ ከጣቃ ከሎ ተሪፉ ድዩ ጎይ ድዩ ገለመን እጂ እቲ ኣብኡ ዝነበረ ሂወት ላይፍ ዝግበር ተዋስኦ ተግባራዊ ዝኾነ በቃ ክርሳዕ ዘይክእል ካብ ሂወትካ ክሃስስ ዘይክእል ተናፋቂ ብሕልፊ ስጋዕ 98 ዝነበረ ግዜ ኣዝዩ ተናፋቂ ብብዝሒ ተዓዘብቲ ብከምዚ ዝብለካ ዘለኹ ዝተፈላለየ ዓይነት ኣክሽናት ዝግበራኡ ሞራላዊ ውህበት እዚ ዩ ሕጂ ኣነ ዝዓበየ ቲፎዘ ይኹን ቲፎዘ ኣይኹን ቅድዲ ምሽክለታ ክዕዘብ ኢሉ ናብኡ ዝመፀ ዝነበረና ኣብ ልዕሊኡ ዘለኒ ክረዲት ኣኽብረት ስጋዕ መጨረሻ ኣነ ክገልፀልካ ይክእል መዘና ይብለና ኣዚ ዩ እስዩ ከዓ ንዓና ኣብዚ ዝለዓለ ደረጃ ኣብፅሕና ተቢዕና ክንሰርሕ ትገበረና ንስ እዩ ተጊህና ትሬኒንና ክንገብር ልምምድና ክንገብር ዘየቋርፅ ዋሕዚ መትኒ ናይ ደም ዝኾነና ኩሎም ተፃወትኹም ኢሎም ገልፅዎ ይሓስቡ ይፈልጥ እየ ግን ኣነ ብግለ ይገልፅ ስለ ዘለኹ ግን ኣነ ናይ ብሓቂ እዚ ስምራት እዚ በቀና እዩ ካብ ሂወተይ ስጋዕ ኣብ ምድሪ ዘለኹ እዚ ዝርስዖን ዝሃስስን ኣይኮነን ሕጂ ብዝተፈላለየ ምክንያት ብዝተፈላለየ ርሕቀት ኣብ ዝተፈላለየ ሃገር ክህሉ ክእል እዩ ኤርትራዊ እቲ ናይ ሽዑ ተዓዛቢ ቅድዲ ምሽክለታ ዝነበረ ኣብ ኣገልግሎት ዘሎ ኣብ ስደት ዘሎ ኣብ ካልእ ናብራን ዋኒንን ዘሎ ነዚ መቕረት እዚ ክዝክሮ ከሎ ኣነ ስጋዕ ክንደይ የስተንትን ክሳዕ ክንደይ ከምዝዳናፈቕ ግን ሽር እየ በቃ ምክንያቱ ቀፃሊ ዝሪኦን ዋስኦን ዝነበርኩ መድረክ ስለ ዝኾነ
1: ደገ ማለት ሓደ ፓወር ናይ ሓደ ስፖርት እዩ ደጋፊ ክኾን ከሎ ማለት እዩ ደገ ማለት ከዓ እንተኣምነሉ ትድግፈሉ ክኾን ከሎ ማለት እዩ ኣባና ብሽከታ ዝነበረ ዳርና ፅነት ብሕር ብፍላይ ዳርና ፅነት ብዙሓት ደገፍቲ እዮም ነሮም ነቶም ድግፎም ነበሩ ካባኸብዎም ስጋዕ ብሽከታ ዝገዝሎም ደገፍቲ ነይሮም ብሽከታ ስኢሉ ተባሂሉት ብሽከታ ዝገዝሉ ነሮም ደገፍቲ እዮም እዚኦም እ እዚ ደገፍ ክበሃል ከሎ ካብ ልበና ክኾኑ ኣለዎ እምነት ዘለዎ ደገፍ ኣሎ ሕጂ እዚ ኣብ ትሽዕ ግዜ ንሕና ዝነበርናሉ ግዜ ደገፍቲ ኢና ነርና ዝተፈላለዩ ደገፍቲ ነይሮም ናይ ኣብዱልዩስ ናይ ኤልተሓሪር ማለት ኢና ናይ ኤልፓ ማለት ቀይሓሪ ናይ ስካንያ ከምኡ ናይ ኤርቴል ናበሉ ድሕርና ፅነት እየ ዘእል ዘሎ ማለት ዳላክ ዝተፈላለዩ ጋንታታት ነይረን ናይዘን ዝተፈላለዩ ጋንታታት ደገፍቲ ናተርእሱ ዝኽኣሉ ነይሮም ኣብቲ ደገፍቲ ዝግበሮ ነሮም ምክንኻን ፀዋት ምዕባሃል ካብ ዝኾነ ናይ ጎዳኢ ቦታ ንኸይከዱ ምቁፃር ስጋዓዊ ቋፅሮም ነይሮም ማለት ኣብ ትሽዑ ግዜ ዝነበረሉ ግዜ ኣብ ዝተፈላለዩ ቦታ ንኸይከዱ ድሕር ከይ ይስከፍቲ ፀዋታይ ባል ከምዚ ጌርካ ገብሮ እንድሕር ዛ ሓደ ንያላ ሆቴል ከምዚ ሳዕስዑ ገለ ንድሕር ተባሂሉ ከምዚ ምሳሎ እቶም ደገፍቲ ዝፀልእዎ ከምኡ ስጋዓ ከምኡ ነቲ ደገፍ ሓይሉ ነይሮም ማለት እዩ ስለዚ ምቁፃር ናይቲ ንስፖርት ከማ ደገፍ ዓብ ሓይሉ ነይርዎ ኣብ ትሽዑ ንሕና ዝነበርናሉ ግዜ ደገፍቲ ከዓ ስጋዓ ገዝኦምና ንኸይድ ቶም ፅዋት ስጋዕ ገዝኦም ብሽከታ ሕፀባ ገለና ጠጠው ኢልና ንሪኢ ንሕልወን እቶም ብሽከታ ከ ንሕልዋ ነረ ብሽከታ ከይስበራ ብሽከታ ገለ ከይኮና ሓፋ ቢልካ ኢና ከዚ ብሽከታ ሓላዊ ተገብረልና ሕጂ እቶም ደገፍቲ ብጉቢኦም ዝኸዱ ነርና ማለት እየ
2: ደገፍቲ ቅድም ሸታ ናይ ኤርትራ ፍሉይ ትርጉም ኣለዎ ኣብ ውሽጢ ይኹን ኣብ ደገ ክንከይድ ከለና ማለት እዩ እቲ ደገ ክንከይድ ከለና ንሕና ስለናትና ዝኾነ ብዙሕ ርዝነቱ ትዕቤቱ ኣይረአየካን እዩ ብቶም ካልኦት ሃገራት ክግለፅ ከሎ ብካልኦት ጋዜጠኛታት ናይቲ ኣውዲ ስፖርት ክከታተሉ ዝመፁ ክስንዱ ዝመፁ ክረአይ ከሎ ትርጉሙ ይርዳእካ ማለት እዩ ኣብ ናትና ከዓ እንድሕር ኮይኑ ናይ ባሓቂ ዓብ ተራእዩ ዘለዎ ካብ ዝኽርታተይ እንድሕር ክመፅ ኮይነ ኣነ እንተ ቀዳማ ኣብ ዝነበርኩሉ እንድሕር ክዛረብ ኮይነ ዳርጋ እቲ ውድድር ክሪኦ እንድሕር ኮይነስ ካብ ከይሓስኩ ካብ ተዓዘብቲ እየ ዘንብቦ ነይረ ምክንያቱ ኣለዉ ገሊኦም ተዓዘብቲ ፍሉያት ብንግህኡ ከምዚ ናይ ሕጂ ኣይንረኣዮ እቶም ቦታ ወሰናስን ዝነበራስ ንኸይተሓዛ ኣንጊሆም ወፍሩ ምክንያቱ ክሪኦ ከለዎም ቅድሚት ናይ ሽዑ ፅርግያ ትማርሻ በዲ ይመል እዩ ነይሩ ንድሕሪት እቲ ቅድሚት ቦታ ንኸይተሓስ ቅድሚት ንጉህ ክትመፅእ ኣለካ ኣነውን ተዓዛባይ ከለኹ ከም ነረ ማለት እዩ ሕጂ ክትሪኦ ከለካ ካብ ናቶም ፋሻል ኤክስፕሬሽን ከይተረፈ እቲ ውድድር ተንብቦ እቶም ዕሉላት ደገፍቲ እንድሕር ብፍላይ ርኢኸዮም ልክዕ እቲ ፀወታ ኮፍ ኣቢሎዮም ዝነብሩኻ ብመንፅር ኣነ ሕጂ ናይ መወዳደርተይ ደገፍቲ ኮይኖም ክሪኦም ከለኹ እዩ እሶም ንዓና ከዓ ከም ደገፍቲ ኮይኖም ዝህቡካ ሞራልካ ናይ ባሓቂ ዓበ ተራእዩ ዘለዎ ብዘይ ቀልዓለም ማለት እዩ ምክንያቱ ኣብቲ ናትካ ትገብሮ ምንቅስቃስ እዝናትና ሕጂ ሰርኪት ብልምል ነዊሕ እዋን ተፃወትናሉ ነይሩ ከመይ ዓይነት እዩ ዝኸይድ ነሩ ርኢናዮ ኣብ ናይ በረኻታት እውን ክንፃወት ከለና ብናይ መገዲ ባፅዕቲ ኮይኑ ስጋ ብ ታሕቲ ወሪዶም ዝቕበሉና ነይሮም ብናይ መገዲ ኸረንቲ ኮይኑ እውን ከምኡ ስጋ ብዓደከሎም በፂሖም እዮም ዝቕበሉና ነይሮም ሕጂ ምስቲ ፀናሕካዮ ከምቲ ኣረዳማይ ኮንካ ፀናሕካዮ ሞራል ብፊዚካል ናትካ ፊትነስ ዋላ ካሊእ ንዓቶም ዳረእኻ በብቕሩብ እንዳበዝሑ ክመፁ ከለዎ ስጋ ባብታ ናይ መወዳእታ ህንፃፅ ፍሉይ ስምዒት ኣለዎ እቲ ድርኺት ዝፈጥረልካ ከዓ ብጣዕሚ ፍሉይ እዩ ደገፍቲ ማለት ኣካል ናይቲ ውድድር ብሓፈሻ ኮይኖም ጎኒ ጎኒ ኣላይኻ ሰልጣኒ ኮይኖም ዘቕልቡኻ ኩሉ ዘስንቑኻ እዮም ኣነ ልክዕ ክትርጉሞ እንድሕር ኮይኖም ማለት እዩ ተርኦም ብቐሊል ኣይግመትን እዩ
1: وبحلفي بتي زولنا لجزي ناي 91 حالا نهار كان الكوينا نوسير يمان تخصر لحجي قم بعد ينازكات والاو دي نقاش سكا عباقيا قمتال طاف قمتال انشاي تقل وفيا نيرو وفي متاب يمان دورو دورو خمان تمتنيا بقيا تمتنيا رابلي نا مريم امونو بوليج مرتنيا بسيني مارو مارو مرتنيا بقيا تمتنيا ودي نقاش تسلم كبدو حميولو ريغن زولو خمان دفرا تسلم كبدو حجلو متي ماني تحاسخا غيريلو ሬገን ብሎ ደጋፊ እዩ ንወዲ ነጋሽ እንጂ ስጋ ክደይ ተፍቶት ማለት እዩ ጠላም ከብዲ ሓሳኻ ስለዝገብር ነቲ ኣንቤ ባ ክንኸጥፎ ኣንቤ ባሃሚ ተባሂሉ ወዲ ነጋሽ ካብ መንደፈራ ይብለካ ኣለኹ ስጋ ኹም ደገብ ዝገብሎ ነሮም እቲ ደገብ ዝገብሎ እቲ ደገብ ዝብለካ ዘለኹ ግን ብዙሓት እዩ በዓል ወዲ ቀሺ መሓር ነይሮም ሕጂ ጅባን ስረን ናይ ላዕሊ ናይ ታሕትን ንሸውዓተ ኹም ተፃወቲ ገል ባሃሉ ወፍ እዮም ሪስቶራንት ናብ ሪስቶራንት ካስቴሎ ካስቴሎ ምዕባለ መፅ ኣብ ካስቴሎ ምሳሕ ድራር ንዚ ኩሉ ካፅዋተ ዋላ ንቲ ደጋፋ ከይተረፈ ስጋ ኣቕሙ ደገፍ ዝህቡን ደገፍ ትገብ ነሮም እዩ ኣብትዑ ግዜ ኣነ ደጋጠመት እናደገፍኩ ከለኹ ኣስመራ ዓዲ ቀይሕ ኣስመራ ነ ኮርሳ ቆሪፆማ ኸይዶም የናስን ሳምሶምን ወዲያርን ሳምሶምን ቆሪፆማ ኸይዶም የናስን ወዲ ነጋሽን ደሳርን ከርክቦም እናጎዩ ከለዉ ተጠብዮም ክምለሱ ከለዉ የናስ ወዲቑ ያዞዲኦ እዚ ብርክት ተቆርፀ ኮይኑ ስምዓና ነ ስብሑ ተርእየና እዚ ኣጉሩ እዚያ ካብኣ ድበኸኹ ደቂ ማሕር ሕክምና ኣትዩ ኣብኡውን ምስኡ በኺ ማለት እዩ ስጋ ኣስመራ ኣቱ ከምዝተቆርፀት ኮይኑ ሰሚዐኒ እሳ ኮርሰት እያ ከማ ወዲ ንሳምሶም ሴሮዋ ስጋ ሳምሶም ሴሮዋ እሳ ኮርሰት እያ በ ከምዚ ሕማቕታሽ ሰሚዐና ኣብ ዘጋጥመኒ ማለት እዩ
3: እቲ ኣብ ከተማ ኣስመራ ዝካየዱ ዝነበሩ ውድድራት ብዙሓት ምኩራት ተቀዳደምትን ጭቡጥ ምወላ ዝነበረን ክለባትን ሒዙ ዝያዳ ሰሓብን ተጠማትን ጥራይ ዘይኮነ ኣብ ቀጻሊ ልምምድን ውድድርን ስለ ዝነበረ ናብ ኣህጉራዊ ውድድር ዝሳተፉ ብቑዓት ተቀዳደምቲ ንምቕራብ እውን ቀንዲ ምንጭ ነይሩ ክበሃል ይከኣል እቲ ኣብ ናይ ከተማ ዝውደብ ውድድር ካብ ከተማ ወፃእን ኣብ በረኻን ዝስራዕ ውድድር ካብ ዓመት ናብ ዓመት ኣብ ዝዓበየሉ ዝነበረ እዋን ካልእ ንዕቤት እቲ ስፖርት ዘማዕብል ኣወዳድባ እውን ተፈጢሩ ብምሕዝነታዊ ውድድር ምስ ጎረባብቲ ሃገራት ዝተጀመረ ተመክሮ ናይ ምልዋጥ ዕማም ናብ ኣህጉራዊ ውድድር ኣብፂሑ ኤርትራውያን ተቀዳደምቲ ድማ ኣብ ነንበይኑ ውድድራት ስሞምን ስም ሃገሮምን ከፀውዑ ተራእዮም
4: ናይ ብሓቂ መጀመርያ ኣብ ናይ ግብፂ ዓዲ ምና ዝፃዊትና ርና ውሽጢ ዓዲ ብድሕሪኡ ቅፂልና ናብ ሱዳን ኢና ከድና 92 ኣዝዩ ፅቡቅ ውፅኢት መፂ ማለት እዩ ካብዚ ዝተበገሰ ድማ ንሕና ሞራል ጌርና ቶም ትሕትና ዝነበሩ ሰንሰለት ኣሰርናትና ሒዞም እንዳተወራርሰት ቅድም ሽረታ ንክዓቢ ኣዝዩ ፀላዊ ነይሩ ማለት እ ናይ ሽዑ መገሻታት ብፍላይ ኣብ 92 93 94 ብዙሕ መገሻታት ነይሩ ክሳብ ዱበይ ነይሩ ዓደ ጥልያን ዝኸድናሉ እዋናት ነይሩ ስለዚ እዚ ናይ ብሓቂ ነቲ ቅድም ሽረታ ድሕርና ፅነት ሃይሉ ንቅድሚት ክስጉም ወይ ክሳብ ዚ ደረጃ እዚ ንክበፅሕ ዓብ ተራ ነይሩ ወኢሉ ኣነ ክገልፁ ክእል ዚጋ
2: ኣብቲ መጀመርያ ተስዓታት ናፅነት ኮይኑ ምስ መፀ ዝገለፅከያ እዩ ከም ሃገራዊት ጋንታ ከይዳ ተኸዶ ነበረት ኣብ ዘንጎረባ ብትኒ መጀመርያት ናፅነት ምስ ኮነ ናብ ኢትዮጵያ ሱዳን እናኸትካ ነይሩ ድሓሪ ኣነት ዝብለኒ ናብዚ ዝመፁ ነይሮም ጋንታታት ማለት እዩ ናትናውን ኸዱ ነይሮም ብዝተወሰነ ውሑድ ቁፅሪ እዩ ብሓፈሻ እቲ ናይ ናሽናል ቲም ዝበሃል ስእሊ ዝያዳ ዝርዳእኒ ግን ከከይዶም ናብ ዝኸባቢ ውፅእ ኢሎም ናብ ቱር ንምፅዋት ናይ በዓል ግብፂ ነይሩ ኣቲ ሸዑ እዋን እቲ ዝገርመካ ሓንቲ ኣብ ዓመት ነራ ነገሻ ናይ ቱር ኢጅፕት ዝያዳ ደሚቓ ትረአይ ነበረት ኣብዚ ሕጂ እዋን መፂና ክንሪኦ ከለና ከዓ እቲ ታይም ፍሬም ናይ ክንደይ ክኾነ ኣሎ ናይ 3 ዓመት ንፁር ክኾነና ካብኡ ንድሕር ሒዝከያ ከዓኒ እንታይ ይመስል ኣሎ ርአየ ኬትካ ክትፃወት ከለኻ እቲ መገሻ ጥራሕ ዘይኮነ ዝረአይ ኣብኡ ትቐስሞ ትምህርቲ ብዙሕ ምክንያቱ ናብቲ ዓለም ትሕወስ ኣለኻ ናብቲ ዓለም ክትሕወስ ከለኻ ከዓ ብዙሕ ዓይነት ትምህርቲ ኢኻ ትቐስም ከም ተቐዳዳማይ ከም ኣሰልጣኒ ዋላ ከም ኣለይ ኦፊሻል ተባሂሎም ዝኸዱ ኣለዎ ምሽ እሶምን ዝያዳ ብዙሕ ሓሳባት ዝእክብሉ ትምህርቲ ዝቐስሙሉ እዩ እዚ ናይ መገሻ ክትሪኦ ከለካ ሕጂ ከም ተቐዳደምቲ እውን ሕጂ ዝኸድዎ ዘለዎ ከም ፕሮፌሽናል ብዝሒ ድሕር ርኢኻ ኣካል ናቱ እዩ እናተሰርዐ ዝመፀ ትመሳለልሲ ድሕር ነዲቕናዮ ዓመት ብዓመት ዓመት ብዓመት ዳኸድና ንእክበን እተ ንዲከይድ ንሕዘን ማለት እዩ ሓደ ዕቑድ እንታይ ሒዝልና መፅ እዩ ካልኣይ ዕቑድ እንታይ ኣብቲ ሳልሳይ ዕቑድ ከዓኒ ናይ በዓል ቢንያም ረኪብና ኣለና ማለት እዩ እዚ ተኣምር ነገር እዩ ምክንያቱ ቢንያም ከም ቢንያም ዝወሰደሉ ግዜ ርእና ኣለና ክብገስ ከሎ ኣዘ ፓዮኒር ንድሕር ርእና ዳንኤል ናይ ዳንኤል ነበረ እዋን ስጋብ ኣብዛ ናይ ቢንያም ዝበፃሕነያ ዳንኤል ዝፈለሞ ዝዓበየ ስእሊ ብሽክለታ ኤርትራ ኣብ መድረኽ ዓለማዊ መድረኽ ኣብዚ ናይ ቢንያም በፂሕዎ ዘሎ ንድሕር ርእናዮ እቲ ስእሊ ዝኾነ ዜጋ ተገንዚቡ ሲ ኣብ ኣእምሩኡ ሰሪፁ ዘሎ እዩ

0: ኣብ 98 ብምኽንያት ውራር ወያነ ዝዓበ ዕንቅፋታት ንገስጋስ ስፖርት ሃገርና ዘሰናኽል ፍጻመ እኳ እንተነበረ ቅድድም ብሽክለታ ገስጋሱ ብምቕጻል ናብ ኩሉ ኩርንዓት ምስፍሕፍሑ ኣየቋረፀን። ኣብ 2001 ብምኽንያት 10 ዓመት ናጽነት ኤርትራ ዙር ኤርትራ ከም ዝተኣቶ ስለዝተገብረ ተሳታፍነት ዝተፈላለያ ዞባታትን ከተማታትን እናዓበየ መጺኡ። ብዝያዳ ተቃዳማይ ዞባ ደቡብ ኦሎምፒካዊ ዳንኤል ተክለ ሃይማኖት ዞዲ ሻምፒዮን ኤርትራ ምስ ደፍአ ዞባታት ብዓብ ሞራል ልዑል ናህርን ዝግዝግሳሉ መድረኽ ተኸፊቱለን። ካብ 2009 ጀሚሩ ድማ ኣብ ዘቤታውያን ተቃዳምቲ ጥራይ ተሓፂሩ ዝነበረ ዙር ኤርትራ ኣፍሪቃውያን ሃገራት ብምዕዳም ብማሕበር ቅድም ምሽክለት ዓለም ዩሲኣይ ናይ 2.2 መልክዕ ሒዙ ናይ ኣህጉራዊ ውድድር መልክዕ ክሕዝ ክኢሉ። ቅድድም ብሽክለታ ኤርትራ ኣብዚ ሎሚ በፂሕዎ ዘሎ ደረጃ ንክበፅሕ ድማ ዙር ኤርትራ ዘይነዓቕ ኣበርክቶ ዝነበሮ ውድድር እዩ።
1: እዚኣ እቲ ኩሉ ግዜ ንሓስቦ እዩ። ናይ ኣጋጣሚ ኮይኑ ኣብ ፈላሚ ዙር ኤርትራ ኣብ 2001 ስለ ዝነበርኩ ኣብቲ ዝውድእ ኣሎ ነበረ እውን እቲ ናይ ዙር ኤርትራ ማለት እዩ ናይ ውሽጢ ሃገር ሎካል ራይደርስ ጥራሕ ዘሳትፍ ነበረ ዳርጋ ብዙሕ ተሳቲፍ እየ ኩሉ እቲ ናይ ሽዑኡ ዝነበሮ ፅልዋ ምክንያቱ ከም ዙር ኤርትራ ታሽሙ ንሪአ ኣብ መላእ ሃገር ፅልዋ ሕድር ነይሩ ኣብ ተቐዳደምቲ ኣብቲ ሕብረተሰቡን ንቕሓቱ ኣብ ስፖርት ብዙሕ ተራእዩ ተፃዊቱ ሕጂ ሱ ምትራፉ እቲ ፅልውኡ ንሪኦ ኣለና ብዙሕ ጎዳኢ እዩ እቲ ዓለምለኻዊ መልክዕ ሒዙ ከይድሉ ኣብ ዝነበረ እውን ኣብቲ መጀመርያ ናይ 2009 ከም ናይ ዩሲኣይ ውድድር ተመዝጊቡ ዝተካየደሉ እንድሕር ርኢና ኢኸ ፅቡቅ ነገር እዩ ምክንያቱ ዕድማት ጋንታታት ሃገራት መፅአን ዝሳተፍዎ ስለ ዝኾነ ቀንዲ ቀንዲ ግን ብንኡስ ዓቕምና ከነካይዶ ንኽእል ውድድር ክንሱ እቲ ናቱ ኣድቫንቴጅ ዝዓቢ ክንሱ ኣብዚ ሕጂ እዋን ዘይምክያዱ ኣብ ብሽክለታ ኤርትራ ሃስያ ኣኽእትል እየ ዝብል
2: ብሓፈሽኡ እቲ ውድድራት ሽዑ ክዝክሮ ከለኹን ሕጂ ዘሎ ውድድራት ንኣዝዩ ሰማይን መሬትኒ ፍልልይ ኣለዎ ምክንያቱ ለኳል ዝበሃል ናይ ዙር ኤርትራ ነርና ኣዝዩ ከቢድ ውድድራት ካብ ኣስመራ ክሳብ ባሮንቱ ዝበዝሕ ዝዘርጋሕ ባዕሉ ኣስመራ ዓዲ ኋላ ባፃ ኣስመራ ኣብ ሰዓት እዚ ስለዘየለ ብዙሕ ክዛረበሉ ናይ ደፍርኒ ሽዑ ግን ኣዝዩ ንዓና ነቶም ሽዑ ተቃደምቲ ነበርና ምስ ዕድሜና ዝነበረን ነቲ ደገ ወፂኢኻ ንክትፃወትን ኣዝዩ ሓጋዝ ነይሩ ምክንያቱ ኣብ ዓድና ኣዝዩ ከበድቲ ውድድራት ፈታን ውድድራት ስለዝነበረ ምስ ዘሎ ናይ ሃገርና ኣቀማምጣ እውን ናብ ካልእ ሃገራት ከና ኣብ ምፃወትሉ ግዜ ኣዝዩ ሓጋዝ ከምዝነበረ ኩሉ ተቃዳማይ ዝፈልጦ እዩ ስለዚ ዙር ኤርትራ ናይ ብሓቂ ነቲ ዝነበረ መገሻታት እውን ዓብ ድርዒ ኮይኑዎ እዩ ዝብል ኣነ

0: ማሕበር ቅድም ምሽክለታ ዓለም ዩሲኣይ ንዕቤትን ጽልዋን ኤርትራ ኣብ ቅድም ምሽክለታ ኣብ ግምት ብምእታው ኣብ ውሽጢ ሃገር ደሚቖም ንዝወፁ ተቐያደምትን ኣሰልጥንትን ኣብ ማእከል መሰልጥኒኡ ናይ ማሕደረ ስልጠና ዕድል ዝረኽብሉ ኣጋጣሚ ፈጢሩ። ከም ውፅኢት ናይዚ ኤርትራውያን ተቐያደምቲ ካብ ሃገር ወፂኦም ምስ ኣብ ዓለማዊ ዙር ምዝነጥፋ ክለባት ናይ ምፅዋት ዕድል ዝረኽብሉ ባይታ ተፈጢሩ። ምስ ኣውስትራልያዊት ክለብ ኦሬካ ግሪንች ክፅምበር ዝኽኣለ ዳንኤል ተኽለ ሃይማኖት ናይ ፈለማ ኤርትራዊ ፕሮፌሽናል ተቐዳማይ ክኸውን በቂዑ። ኣብ 2012 ኣብ ቮልታ ስጳኛ ዝተወዳደረ ዳንኤል ተኽለ ሃይማኖት ናይ ፈለማ ጸሊም ኣፍሪቃዊ ኣብ ናይ ግራንቱ ውድድር ዝተኻፈለ ብምዃን ታሪክ ሰሪሑ።
1: ማለት ፅቡቅ ዕድል እንዲ ኣጋጢሙ ኣብ ዝተፈላለየ መዓልቲ ኣብ ዝተፈላለየ ዓመታት ማለት እዩ። ቅድሚና ዝነበሩ ውን ነሮም እዮም ኣብ ጋንታታት። እቲ ናይ ሲኣይ ዕድል ግን ብኣይ ጀሚሩ ብመጠን ከዓ እቲ ትምህርተይ ወዲአን 3 ዓመት ኣብቲ ዝብፃሕ በፅሐሉ ማለት እዩ። ስለዚ ብዙሕ ፃዕሪ ድኻም ኣሕሊፈ ቅድሚኡ ኮይኑ ወይን ኣብዊ ናይ ሓመኩን ብዙሕ ቀሲመ ቲ መድረኽ ዝትምንየ ዝነበርኩ ስለ ዝበፅሓኹ ናይ ባሓቂ ዓብ ዕድል ፈጢር ለኢና።
2: ብዝተፈላለየ ምክንያት ክወፁ ክገሹ ገለ ይኽእሉ ነይሮም እዮም። እቲ ናቱ ዕቤት ወይ ከዓ እቲ ናቱ ፅልዋ ግን ብቕልጡፍ ክረአ ኣይከኣለን። ነቲ መርሖ ወይ ከዓ ነቲ ባብ ኦሎምፒካዊ ተቐዳዳማይ ዳንኤል ተኽለ ሃይማኖት ኣብ ቻምፒዮን ኤርትራ ኣብ ዝተገብረ ንበረኸት የማነ ኣብ ሰዓረሉ ነቲ ዕድል ተጠቂሙ ነቲ ማህደረ ትምህርቲ ክረኽቦ ክኢሉ ማለት እዩ። ነቲ ማህደረ ትምህርቲ ድማ ብዘይተሓላልነት ብዓቕሊ ብትዕግስቲ ምስ ብዙሕ መሰናኽሉ ምስ ብዙሕ ብድህታቱ ከባቢ ንክልተ ዓመት ኣብኡ ድሕሪ ምጓዓዙ ናብ ዝተፈላለየ ጋንታታት ወይ ካብ ዝተፈላለየ ጋንታታት ናይ ጠመተ ክረክብ ክኢሉ ማለት እዩ። ስለዚ እሱ ዝኸፈቶ ወይ ከዓ ነቲ መርሖ ዘምፅኦ ዳንኤል ተኽለ ሃይማኖት ኣሰሩ ብድሕሪ እዩ ከም በዓል እናትናኤል ብርሃነ ከምኡ ውን ኦሎምፒካዊ ተቀዳዳማይ ከዓ መርሃዊ ቅዱስ ክኽተልዎ ክኢሎም። ስለዚ በቲ ኣብቲ እዋነቲ ዝረኸብዎ ስልጠና በቲ ኣብቲ እዋነቲ ዝረኸብዎ ዕድል ናብ ካልኦ ጋንታታት ናይ ጠመተ ወይ ድማ ናይ ምእታው ዕድል ረኺቦም ብቕዓቶም ከዓ ካብ ግዜ ናብ ግዜ ካብ ግዜ ናብ ግዜ እናመስከሩ ተረኣይነቶም ድማ ኣብ ቅድሚት እናጎልሐ ክመፅእ ክኢሉ ኪኖቱ ተረኣይነቶም ከዓ ኣብ ፀወታ ኣብ ምንቅስቃስ ይኹን ፀወታ ብቕዓቶም ኣብ ምምፅራቕ ይኹን ከዓ ዝያዳ ዕዙዝ ተራ ነይርዎ። ብሓፈሻ እቲ ማሕበር ቅድም ምሽክለታ ዝበሃል ኣብ ኢግል ዝርከብ ማለት እዩ ኣብ ስዊዘርላንድ ናይ ብሓቂ ኣብቲ እዋነቲ ብፍላይ ቅድሚ 7-8 ዓመታት ኣዝዩ ኣርባሕን ኣገዳስነትን ነይርዎ።
3: ናሽናል ቲም ተመሪፅካ እዚ ቀረባ ከባቢታት እዚ ናይ ኣፍሪቃ ሰሜን ኣፍሪቃ ድ ዋላ ደቡብ ኣፍሪካ እዚ ናይ ዚምባብዌ ዋላ ደቡብ ኣፍሪካ ዝኸዶ ነበሩ ኣብ ኣልጀርያ ዝተኻይደ ውድራት ነይሩ ናይጀርያ ካልእ መገዲ ይነበረን ብዓይኒ ዩሲኣይ ክረአ ከሎ እውን ዩሲኣይ እዚ ሕጂ ዘለዎ ኣቃወማ ይነበሮም ሽዑ ካብ ካልእ ኣህጉር ብፍላይ ካብ ኣፍሪቃ ካብ ኤዥያ ዝረአናዮም ኣይነበሩን ሓደ ነይሩ ጃፓኒስ ኣቃወማ ኣይነበሩ ንኸምኡ ካብ ካልእ ኣህጉር ኣምፅኡ ንስልጠና ዕድል ረኺቦም ኣብ ዓመዲ 2 ዓመት ተመልሚሎም ብደረጃ ውርቱር ዝሳተፋ ጋንታታት ከምኡ ዓይነት ኣቃወማ ኣይነበሮም። ሕጂ ብንሃና ጥራሕ ዋላ ዘይኮነ ሲ እቲ ናይ ዩሲኣይ ኣቃወማ ን ከምኡ ይነበረን ከምዚ እዚ ሕጂ ዘለዎ ዕድላት ክህብ ከምኡ ይነበረ ብኻልእ ውዳበ ተወዲቡ ምስ ናይ ኣህጉራት ፌደሬሽን ኣሎ ናይ ኣፍሪቃ ናይ ገለ ናይ ገንዳልካ ተኸዶ ዝንድናታት ተፈጢሩ ናሽናል ቻምፒዮን ዝኾኑ ድዮም ኣብ ኣፍሪቃ ሰራዊት ተቐዳድምቲ ናይ ስልጠና ዕድል ረኺቦም ንኸዱ ዝጀመሩ ግዜ ካብዚ ንብሎ ዘለና ግዜ እዩ።
4: ወሱ ሳነ ዓባይ ነጥቢ ኢኻልዒልካ ምክንያቱ ንሕና ስልጥንቲ ኢልና ከምዝጅምር ብፍላይ ኣነ ጅምር ከለኹ ካብ 2000 ጅምር ከለኹ ከም ልምዲ ወይ ብተመክሮ ኢልካ ኢኻ ትጅምር ካብ 2004 ናትሒዝናቲ ኮርሳት 2007 ሚልና 2009 ካብኡ ሓሊፉ እውን ክሳብ ስዊዘርላንድ ስልጠና ምስ ረኸብና ኣብቲ ቅድም ምሽክለታ ብፍላይ ብነብሰይ ኣነ ክጉምቶ ከለኹ ናይቶም ካልኦት ብፆትን ከምኡ ደክዐ ገይረ የ ዳኣምን ማለት እዩ ኣዝዩ ደይፈልጦ ዝነበርኩ ዓይነት ኣገባብ ልምምዳት ብዙሕ ዲስፕሊን ናይቲ ብሽክለታ እቲ ፕሪንሲፕል ዝበሃል ኣዝዩ ኣብኣት ካ ሕጂ ክትንት ነዊሕ እዩ ኣዝዩ ንዓይ ዓበይ መቀየሩ ይርለ ኣብ ስልጠና ኣብቶም ተፃወትና ዝነበሩ እዋን ድማ ካብቲ ዝነበረ ልምምድ እንዳለወጥኩ ብፍላይ ካብቲ ትምህርቲ ተበጊሰ ናይ ብሓቂ ርኡይ ዝኾነ ለውጥታት ተገይሩ ማለት እዩ። ስለዚ ናይ ብሓቂ ከም ዝድበልካዮ እቲ ማህደረ ትምህርቲ ናይ ስልጠና ናይ ስልጠንቲ ብምምፅኡ ብፍላይ ዝለዓለ ደረጃ ኣብ ልዕሊ ምውሳድና ነቲ ቅድም ምሽከታ ኣዝዩ ካብ ግዜ ናብ ግዜ እንዳዓበየ ከይድ ክኢሉ እቶም ተቃረድንቲ እውን ዘይፈልጥዎ ዝነበሩ ልምምድ ካብ ሰልጠንቲ ተበጊስካ ትኩሉ መግድታት እንዳርኣኻ ክትከደም ከለካ ነዚ ፕሮፌሽናል ደረጃ እዚ ክወፅዎ ክኢሎም ምናልባት ቅድሚኡ ዝነበረ ቆብሩ ብትስልጠና ከምቲ ዝድለ ኣይነበረን ን ኣይነበረን እዳርጋ ወላ ሓንቲ ኣይነበረን ኢና ክንዛረብ ንክእል ኢና። ብሓፈሻ ግን እዚ ናይ ስልጠና ኣሰልጠንቲ ምስ መፀ ግን ኣብ ልዕሊ ተፃወቲ ኣዝዩ ምክንያቱ ዳርጋቲ 50 ሚእታዊ ሲ ካብዚ እዮም ወዲኦሞ ዝኸዱ እቲ ብቕዓቶም ተበላስ ምግናን ኣይኮኑ ኣብኡ ምስ ከዱ እቲ ዝለዓለ ስልጠና ሳይንሳዊ ብስነ ፍልጠት ኩሉ ዝኸይድ ዕድላት ውድድር ብብዝሒ እናተዋዳደሩ ነቲ ዝነበሮም ታለንት ዝነበሮም ተውህቦ እንዳዓበዩ ኣብቲ ቅድም ሸከታ ድማ ክሳብቲ ዝለዓለ ጥርሲ ናይ ዓለምና ግራንድ ቱር ተባሂሉ ዝጥቀስ ሰለስተ ውድድራት ክሳብኡ ክመፁ ክኢሎም። ስለዚ እዚ ማህደር ትምህርቲ ናይ ስልጠና ናይ ኣሰልጠንቲ ኣዝዩ ነቲ ቅድም ሽከታ ናይ ሃገርና ብዝለዓለ ቀይርዎ ኢለ ኣነ ይኣምን ማለት እዩ።
3: ናይ ቢንያም ግርማይ ስኒ ኣብ ዝኾነ እዋን ዋላ ዝኾነ ሰብ ኢንተርነት ኣትዩ ቀዳመ የትሕቶ ሁዝ ቢንያም ግርማይ ኢልካ ሕተት ብፍላይ ክሳብ ገለ እዋን ማለት እዩ መልሲ እንታይ ነራ ዶ ኦንሊ ራይደር እቲ እንኮ ተቀዳዳማይ ንሬንኮ ኢቨኖፐል ዝሰዕሮ ይብለካ ክልቲኦም ኣብ ዩሻይ ሰንተር ከለዉ እዩ እዚ ሬንኮ ኢቨኖፐል ስኒ መሳትዮም ኣብ ሓደ እዋን ኣብቲ ሰንተር ነበር እዮም ማስኒ ይራኸቡ ነይረን ዶ ኦንሊ ራይደር እዩ ዝብሎ ንሬንኮ ኢቨኖፐል ኣብቲ ዝነበረ እዋን ዝሰዕሮ እንኮ ተቀዳዳማይ ቢንያም ግርማይ እዩ።
5: ሕዚ ሓደ ተፃዋታይ ኣይኮና ዩሲኣይ ክንሰድ ደለና ክልተ ተፃዋታይ ዳር 10 ብሉፃት ኣለና ዩሲኣይ ደለያቶም 10 ትወዞም ዩሲኣይ ኣይደለየቶም ከዓ 10 ብሉፃት ኣለውና ጋንታታት ትወዞም ናይ ግድን ኣይኮነ ንሕና ብመገዲ ዩሲኣይ ክንሓልፍ ኣንደርስ 23 ተፃወትና ጥራሕ ኒው ዩሲኣይ ክንሰድድ ቶም ኤሊት ከ በዓል ደቡብ ኣፍሪካ ፕሮፌሽናላት ተፃወቲ ኣምፅአን ክወዳደረ ከሎ ንሕና 3-4 ተፃወቲ ቶም ዝበዝሐዮ ናይ ውሽጢ ሃገር ተፃወቲ ጌርና ድሕሪ ተፃዊትና በዓል ተስፎም ዝሰዕርዎ ኮ ይበዝሕ ነይሩ ፕሮፌሽናል ከይኮኑ ከሉ ሻምፒዮን ኣፍሪካ ነቶም ፕሮፌሽናላት ተፃወት ናይ ደቡብ ኣፍሪካ ስዒሮሞም ከ እንዳሕር እዚኦም ተፃወት እዚኦም ኣለውና ዋይ እንዳሕርና ኣብዚ ስዒሮሞ ኣብ ቱር ደ ፍራንስ ከይዶም ዘይስዕርሎም ምክንያት እንታይ እዩ ወይ ኣብቲ ካልእ ዓበይቲ ውድድራት ከይዶም ዘይስዕርሎም ምክንያት እንታይ እዩ። ስለዚ እንዳሕር ከምዚ ኮይና እዚ ከዓ ብተግባር እየ ዝዛርበካ ኣለኹ ሓደ ግዜ ሲ ዕድመ ዝሰርቕ ተፃወታ ኣሎ ሓደ ዓመት ክልተ ዓመት ንድሕሪት ይምለስ እንታይ እዩ ምክንያቱ እታ ኣንደር 20 ንኸይትኸይዲ ተዓድልቲ ኣ ንኸይረኸባ ከሎስ ሕጂ ኣብዚ ገለ ነገር ተዋስኦታት ትግበር ተረዲካ ሕጂ ወዲ 24 ዓመት ከሎ ወይ ወዲ 25 ዓመት ከሎ ወዲ 23 ዓመት ኢልካ እቲኻ እንዳር ተዓዊቱ ዝሰብዚ ኤሊት ኮይኑ ውን ክዕወት እዩ እስያታ በቕዓቱ። ስለዚ ኤሊት ኮይኑ እውን ፕሮፌሽናል ክኸውን ንኽእል እዩ ዝሰብዚ ማለት እዩ ረ ሕ ናይ ግድን ኣይኮነ ንሕና ነተን ዘይብቕዓት ሃገራት ኣንደር 20 ወስዝለን ከም ኣንደር 20 በዓሎም ይዕብይዎም በቲ ናቶም ሲስተም መልሚሎም ይዕብዮም ማለት እዩ ንሕና ግን ተፃወትና ሙልሙላት ኣብ ዝኸዱ ከይዶም ኣብነታት ኣለዉና በዓል መክሰብ ደበሰ መክሰብ ሲ ኣንደር 20 ይኮነ ንወፅ ካ ዓዲ ኤሊት ምስ ኮነ ፕሮፌሽናል ተፃወት ኣይኮይኑ። ስለዚ ኣብነታት ኣለና ንበዓል ኣማኒኤል ገረዝ ግሄር ኣብነታት ኣለውና ዳንኤል ብሰንተር ሓሊፉ ክኸውን መድሃዊ ቅዱስ ብሰንተር ሓሊፉ ክኸውን ይኽእል ናትናኤል ብሰንተር ሓሊፉ ክኸውን ካልኦት ተፃወትና ዝበዝሖ ግን ብሰንተር ይሓልፉ ወይ ዞም ንኣሽ ተፃወትና ሰንተር ኣትዮም ኹን ሰንተር ከ ኣተው ውፅኢት ዞምቲ ተፃወቲ ግን ኣለውና ንሕና ሕጂ ነዚኦም ኢና ክንርኢ ዘለና ሰንተር ኣትዮም ኣይኮኑ ተሰሪሖም እቶም ካብ ሰንተር ከ ኣተው ዝተሰርሑ ተፃወቲ ኸ ብቑዓት ተፃወት እዮም። ስለዚ ብምልኦም ተፃወትና ንሕና ብቑዓት እዮም ኣብ ዝኾነ ቦታ ከይዶም ከድምዑ ይኽእሉ እዮም።
0: ስምን ዓወታትን ኤርትራውያን ተቀዳደምቲ ካብ ግዜ ናብ ግዜ እናበረኸ ኣብ ዝኸደሉ ዓብላልነት ኤርትራ ኣብ ኣህጉር ኣፍሪቃ ካብ ግዜ ናብ ግዜ እናዓበየ መጺኡ ኣብ 1999 ኣብ ደቡብ ኣፍሪቃ ኣብ ዝተኸየደ መላእ ውድድራት ኣፍሪቃ ኤርትራ ብደረጃ ሃገር ራብዓይ ተርታ ሒዛ ኣብ 2003 ኣብ ናይጀርያ ኣብ ዝተኸየደ ውድድር ድማ ብጋንታ 3 ተርታ ሒዛ እዚ ዘገምታዊ ዕብየት ደረጃ ቅድም ብሽክለታ ኤርትራ ካብ ዓመት ናብ ዓመት ተሳታፍነታ በብቕሩብ ኣድማዕና ኾነ ይስጉም ምንባሩ ዘመልከተ ፍጻሜታት እዩ። ኣብ 2006 ኣብ ኬንያ ብዝተኻየደ ውድድር ኣኖካ ብሙሴ ኣሴል ተመሪሓ ኣብቲ ውድድር ዝኣተወት ሃገራዊት ጋንታ ብሽክለታ ኤርትራ ብጋንታ ቀዳመይት ኮይና ተዓዊታ ኣብ 2007 ኣብ ኣልጀርያ ብዝተኻየደ ፀወታታት

0: ኣላ ኣፍሪቃ ካብ ዝተኻፈሉ ተቐዳደምቲ ፍረቓል ስደበሳይ ብሩር መዳልያ መርሃዊ ግብሪ ወዶ ድማ ኣብ ናይ ትሕቲ ዕድመ ንሓስ መዳልያ ስለ ዝዓተሩ ኤርትራ ብሃገረ ደረጃ ቀዳማይ ተርታ ብምሓዝ ተሸላሚት ወርቂ መዳልያ ክትከውን በቂዓ። ካብ 2010 ጀሚሩ ብስሩዕ ኣብ ሻምፒዮን ኣፍሪቃ ክትሳተፍ ዝጀመረት ኤርትራ ሃገራት ዓለም ኣብ ዝርከባሉ ኣህጉር ሻምፒዮን ዝደፍኣ እኳ እንትኾና ናይታ ሉላዊት ሃገር ካብ እትኸውን ሓፂር ዕድመ ዝነበራ ኤርትራ ኣብ ኣህጉራ ዝነበረ ዓብላልነት ግን ሓለፋ ነይርዎም። ካብ 2010 ክሳብ 2025 ኣብ ዝተኸየዱ ውድድራት ሻምፒዮን ኣፍሪቃ ብመንገዲ 7 ተቐዳደምታ ነቲ ውድድር 11 ግዜ ተዓዊታትሉ። ኣብቶም ብደረጃ ኣፍሪቃ ልዑል ደረጃን ሚዛንን ዝወሃቦም ዞሩዋንዳን ዞሩጋቦን ላትሮፒካል ኣሚሳ ቦንጎን ብመንገዲ ዝተፈላለዩ ተቐዳደምታ ኣኽሊል ዓወታ ዝደፍአትሉ ግዜ እውን ውሑድ ኣይኮነን።
1: ዋ ሓደ እዚ ብደይ ምግናን ተሰሪሕሉ እዩ ኩሉ ኣካል ማለት እዩ። ደጋፊ በል ተቐዳዳማይ በል ፌደሬሽን በል ዞባ ማእኸል በል ኣሰልጠንቲ በል ኩሉ እዚ ተሰሪሕሉ እዩ። ልክዕ እዩ 2006 ንመጀመርያ ኣነ ከም ሃገራዊ ኣሰልጣነ ኮይደ ነይረኡ ኣብቲ ዝነበረ ውድድር ንኩሉ ኢና ተዓዊትናሉ ንኩሉ ተዓዊትናሉ። ብድሕሪ እውን 2007 ከዓ ኣብ ኣልጀርያ ወል ኣፍሪካን ጌምስ ተዓዊትና ኢና መፅና። እቲ ባብ ሽዑ ይራሕ ማለት እዩ ሽዑ እዩ ተራሒ ብፍላይ ኣብ ኣኖካ ኣብ ዝነበርናሉ እዋን ብኩሉ መምዘኒታት ዝነበረና ረቑሒ ኣዝዩ ትሑት እዩ ነይሩ። ቀዳደም ብሽክለታ ናበሎ ዋላቲ ዕጥቂ በሎ ቋሚ ዕጥቂ ከምዚ ናይ ሕጂ ናይ ሃገራዊት ጋንታ ኣይነበረን። እቲ መንፈስን ትበቕዓት ናይቶም ተቐዳደምትን ግን ኣብኡ ነይሩ። እዞም ሕጂ ፕሮፌሽናል መብዛሕቶም ኮይኖም ዝነበሩ ኩሎም በዓል ዳንኤል በዓል ፍረቓልሲ በዓል ዳዊት ካንቻ በዓል በረኸት የማ እዚኣቶም እዮም ነሮም እቶም ሽዑ ኣብቲ ውድድር ተሳተፉ ማለት እዩ። ስለዚ እታ ማዕፆ ሽዑ ተኸፊታ ዋላ ተኸፊታ ከላ ግን ክሳብ 2011 ሻምፒዮን ኤርትራ ከነምፅእ ሕልሚ እዩ ነይሩ። ከምዚ ነቶም ሽዑ ሻምፒዮኖን 8 ዓመት ኮይኖም ዘለዉ ንኤርትራ ሕጂ ካብ ኤርትራ ሻምፒዮን ኣፍሪቃ ክኾኑ ክምንጥልዋ ሕልሚ ኮይኑዎም ዘሎ ልክዕ ኹም እዩ ነይሩ። ንዓና ሕልሚ ዘይከኣል ነገር እዩ ነይሩ በተሓሳስባ ማለት እዩ። ዳሕራይ ግን ቲማዕፆ ምስ ተኸፍተ ተዓወታት ምስ መፀ 2011 እንድሕር ርኢናዮ ኮይና ቅድሚ እዩ ዝነበረ እዋናት መብዛሕትኡ ግዜ ኬድካ ትሳተፍ ሻብናይ ታሽዓይ ገለገለ ፐርሰናሊ ማለት እዩ። እንተዘይኮይኑ ከምዚ ዓይነት ሕጂ ዕብለላ ኣይነበረን። ልክዕ ሽዑ ካብ 2006 ከም ዝበልኩ 2008 ኦል ኣፍሪካን ጌም ሸርናዮ ብድሕሪኡ ኣብ ሩዋንዳ 2010 ኤርትራ ስዒራ ካብ ሽዑ ንንዮ እቲ ንሕና ክንስዕሮ ንግምቶ ዘይነበርና ቲመንቋዕቋሕታ ግን ኣብ ከባቢ 2008 2009 ካብ 2007 ኦል ኣፍሪካን ጌምስ ምስ ሰዓርና ብድሕሪኡ ተዓቕሚ ከም ዘሎ ካብ ዝገርመካ ልዑል ኣበርክቶ ዝገበሩ ኣብተን ክልተ ዓወታት ከዓ ካብቶም ኣነኳ ዝተበገሱ ሰባት እዩ። እዚ ዓይነት ዓወታት ምስ መፅእ ክንገብር ከም ንኽእል ርዱእ እናኾነ መፅ ማለት እዩ። ብድሕሪኡ ሃገራዊ ፌደሬሽን እውን ካብ ስራሕ ኣየብኩረን ማለት እዩ። ምትዕርራይ ውሽጡ ዝነበረ ምትዕርራይ ብምግባር ናይ ደገ ውድድራት እውን ኣብ ዙራት ምስታፍ ኣብ ሻምፒዮን ኣፍሪቃ ምስታፍሊ ኣብ ውሑዳት ዓመታትን ዘይመፃተን ደረጃታት ሽዑ ኣብ 2008 ኣነ ሒዘን ከይደ ሻምፒዮን ኣፍሪቃ በረኸት የማነ ኣብ ክሮኖሜትሮ 4 ሳልሳይ ዝኣተወላ ማለት እዩ። ብድሕሪ እዩ እንዳ በርታዕ መፂ ማለት እዩ ደረጃ ናይ ኤርትራ
2: ውሓነ ምናልባት እቲ ቅድም ሽከታ ካብ ቀደማት ሒዝካ ካብ መግዛእቲ ዝሒዙሰን ስለ ዝነበሩ እዩ። ብፍላይ ካብ ድሕሪ ናፅነት ግን ካብ ግዜ ናብ ግዜ እቲ ንደገ ወፂእካ ዕድላት ናይ መገሻ ሃገራዊት ጋንታ ብደረጃ ጋንታ እውን ከይተረፈ መገሻታት ዝተፈላለየ ዕድላት ስለተፈጥረ እቲ መንቋዕቋሕታ ናይ ቅድም ሽከታ ካባኻ ዝሕይሉ ተቃደንቲ ኣብ ደገ ወፂእ ክተወዳደር ብምብቅዑ ደረጃ ካበይ ኣሎ ፈሊጥካ ዝያዳ ፃዕሪ ዝያዳ ስራሕ ከም ዘለካ ፈሊጥካ ትልምምድ እውን ከም ዝበልኩ ከምዚ ስልጠና ተኣሰር እናተቀይረ ከም ምኳድን መጠን እቲ ለውጡ ክመፅእ ክኢሉ። ስለዚ እቲ ናይ መጀመርያ ጋብ ዝረከብናዮ ኣብ 2006/7 ናይ ኣኖካ ብዞን ማለት እዩ ናይ ተወሰን ናይ ኣፍሪካ ክፋል ብዞን ተገብረ ናይ ጁኒየር ዩኒሮ ማለት እዩ እሱ ሓደ ኣንፈታር ኢና ማለት እዩ። እቲ ብዝያዳ ብፍሉይ ንቅድም ሽከታ ድማ ዝለዓለ መጀመርያ ግዜ ሻምፒዮን ኣፍሪካ ናይ ሙሉእ ኣፍሪካ ዝኮናሉ ድማ ኣብ 2010 ኣብ ሩዋንዳ ተገብረ ኣብ ሃገርና እውን ኣብ 2011 ዝተኣንገደ እዚ ነቲ ቅድም ሽከታ ናይ ሃገርና ዝለዓለ ሞራል እቶም ፕሮፌሽናል ክፍሪ ዝኽኣሉ ኣብ ዓወት ኣምፅዎ ክሳብ ሰዓት እዚ ድማ ዳርጋ ትዕብላል ናይ ኤርትራ ንቀፃልነቱ ካብዚ ብምብጋስ እዩ እቲ ዕብላል።

0: በኤርትራ ብምሽከተ ኣፍሪካ ክኸውን ዝኽኣለ ኢሉ ኣነ ይግምግም ማለት እዩ።
1: ሻምፒዮን ኣፍሪቃ 2011 ኣብ ኤርትራ እዩ ተኻይዱ። ኣብቲ ኤርትራውያን ኣብ ዓዶም ዝደመቕሉ ውድድር ናይቲ ግዜ ፕሬዚደንት ማሕበር ቅድም ብሽክለት ዓለም ዝነበረ ኣየርላንዳዊ ፓት ማኬድ ነቲ ናይ ግዜ ውድድር ብኣካል ተረኺቡ ድሕሪ ምዕዛቡ ተዓዘብትን ደገፍትን ህዝቢ ኣብ ቅድም ብሽክለታ ድሕሪ ምግምጋሙ ኤርትራዊ ብሽክለታዩ ሂወቱ ዝብል ተዘካሪ ምስክርነት ገዲፉ።
0: እዚ ፍሉይ እዩ ንዓና ማለት እዩ። ምናልባት ኤርትራ ቅድሚ ሕጂ ከምዚ ዝበልኩ ካብዚ ከም ናይ በዓል ግብፂ ካልኦት ካልኦት ሃገራት ጥልያን እውን ብደረጃ ጋንታ ንፅያ ትዕድም ነይራ እያ። ብዝያዳ ግን ኩሉ እቲ ኣፍካር ስፖርት ኹን ተቀዳዳማይ ውሽጢ ሃገር ዘሎ ሻምፒዮን ኣፍሪቃ ከመይ እዩ ኣብ ደገ ከከድና ንዋድር ስለ ዝነበርና 211 ግን ኤርትራ ኣብ ውሽጢ ሃገር በዓላ ዓዲማ ክተእንግዶ ብማእኻላ ነቲ ህዝቢ ኤርትራ ማለት እዩ ብፍላይ ውሽጢ ዘሎ ኣብ ቅድሚ ዓይኑ ነቲ ሻምፒዮን ኣፍሪካ እንታይ ይመስል እንታይ ዓይነት ተቐዳደምቲ መስሉ ሓያልነት ወይ ክብደት ርዝነት ናይቲ ውድድር ማዕርግ እንዳይ ኣብ ቅድሚ ዓይኖም ዝረኣይዎ ከም ምዃኑ መጠን ናይ ብሓቂ ኣዝዩ ፀላው ነይሩ ወይ ዓብ ነገር ኢልና ክንጠቅስ ንኽእል። ልዕሊ ኩሉ ድማ ብኣብላሊ ተዓዊት ናፍቲ ግዜት እዚ ብምውፃና ነቲ ውድድር ወይ ብምዛምና ድማ ብፍላይ ነቶም ኣብ ውሽጢ ሃገር ዘለዎ ብፍላይ ቶም ካብ ግዜ ናብ ግዜ ተክእቲ ዝበሃሉ ተቃደምቲ ሓደሽ ጀምርቲ ከማ ዝያዳ ድፊኢት ዝፈጠረ እዚ ውድድር ናይ 211 እሞ ስለዚ ኣዝዩ ኣብ ቅድም ምሽከታ ፀላው ነይሩ ናይ 211 ሻምፒዮን ኣፍሪቃ ክብል ይኽእል።
2: ሓደ መጀመርያ ናይ ሽዑ እዋን ዝተኻየደ ውድድር ምስሊ ብሽክለታ ኤርትራ ዘንፀባረቐ እዩ። ድሕሪ ርእናስ ንክንመካሒልና ኣይኮናን ንኣወዳድብኡ ዲኻ ክትብል ወላቲ ዝተኻየደ ውድድር ኣብ መወዳእታ ተዓወት ምስ መፀ ብደገፍትን እቲ ሕብረተሰብ ዝነበረ ዝረኸቦ ፀጋንሲ ሓደ ዓብ ስእሊ እዩ። ሕጂ ረሳዕት እንዳኾንና እዩ ትሽግር እምበር ምልስ ኢልካ ከም ሞያውያ ንስኹም ክትንድዎ ከለኹም እቲ ዝነበረ ኩነታት ድሕር ርኢናዮ እቲ ውድድር ናይ ባሓቂ ብርቶ ውድድር እዩ ነይሩ። ምክንያት ብፍላይ ኣብተን ናይ መወዳእታ ኪሎሜትራት ድሕር ዘኪርና ንሲ ዳርጋ ኩላትና ካብቶም ተቀዳደምቲ ካብቶም ኣብ ደገ ኮይና ኣባላት ነርና ናይ ናሽናል ቲም ሪዘርቭ ተታሒዝናን ኣሰልጠንትን ደጋፊ ከዓ ብሓፈሻ ብኩሉ ዳርጋ እንታይ ከምዚ ከብዳ ከቂፍካስ ብህንጢነት ተፀበየ ነይሩ። ብርቂ ዓወት ከዓ ተመዝጊቡ ሸ ሕጂ እቲ ምስሊ ኤርትራ ናይ ብሽክለታ ዝተገለፀሉ እዋን ከም ዝነበረ ርግፀኛ ኮይነ የብል የምስክር ማለት እዩ።
3: እወ ናይ 211 ሻምፒዮን ኤርትራ ሻምፒዮን ኣፍሪካ ኣብ ኤርትራ ዝተካየደሉ ከም ኩሉ ሰብ ዝረኣዮ እቲ ዝበለፀ ውድድር ኣብ ኣፍሪካ ክብል ገልፆ እየ። ምክንያቱ ምስ ብዙሕ ተዓዘብቱን ምስ ብዙሕ ከቲ ዝነበረ ፅፈት ኣካይዳን ዝበለፀ ኮይኑ ኢና ዓይድረኣየኒ። ምክንያቱ ኣብ ብዙሓት ሃገራት ብና ኢና፣ ግን ኣብ ሃገርና ዝተካየደ ሻምፒዮን ኣፍሪካ ዝበለፀ እሞ ከዓ ንኤርትራ ኣብ ሜድኣ ምስ ብዙሕ ደገፍታ ዝነበረ ዓወት ኣዝዩ ነቶም ንኣሽቶ ኣለም ውን ፍናን ዝሃበ ኤርትራ እውን ካልእ ውድድራት እንግዲ ምኳና መድረክ ዝከፈተ ኮይኑ ዝረኣየኒ እቲ ዝነበረ ፀወታት ዝነበረ ውድድር ክሪኦ ከለ ከዓ ኣዝዩ ፅቡቅ ፈታን ውድድር ወላቲ ቅርፂ መሬት እውን ንባዕሉ ፅቡቅ ክሰያየሮ ማለት እዩ። ብሓፈሽኡ እቲ ናይ 211 ሻምፒዮን ኣፍሪካ ንኤርትራ ሓደ ዓብይ ዝላ እዩ ንቅድሚት። ምክንያቱ ኩሉ እቲ ዝነበረ ክረአ እንከሎ ክሳብ ኮምድያ ተሃገር እንግ ተባሂሉ እውን ብዙሕ ንኣዳ ዝረክበትሉ መድረክ ስለዝኮነ ብሕጂ እውን ካብኡ ሰፊሑ ክርእየ ዘሎ ምክንያቱ ዝሒልና ናቅርኳን ተጋገ ካልእ ካልእ ውድራት ሻምፒዮን ዓለም ክተካየድ እውን ትኽእል ኮይና ዝስማዓኒ። ምክንያቱ ምስ ዘለና ቅርፂ መሬት ኩሉ ኤርትራስ ሓደ ዓብ መድረክ ከፊታ 211 ናይ በዓል ሩዋንዳ እውን ተመክሮ ክኮነና ክእል እዩ። ስለዚ እቲ ዝነበረ ኣብ ኤርትራ ኣዝዩ ነቲ ህዝቢ ንባዕሉ እውን ኣብ ስምዒት እትዩ ንስድራ ቤት ናይ ቅድም ምሽከታ ኣባላት ናይቶም ስድራ ጀመርቲ ኣለምቲ እውን ዓብ ድፊኢት ዝገበረ ኮይኑ ዝስማዓና።
1: ሱታፈ ኤርትራውያን ተቀዳደምቲ ኣብ ዓለምለኻዊ ውድድራት ኦሎምፒክ ነዊሕ ስረት ዘለዎ እዩ። ኤርትራውያን ተቀዳደምቲ ፀሓየ ባህታን መስፍን ተስፋይን ኣብ ሜልበርን 1956 ኣልኣዛር ክፍሉን ጆቫኒ ማሶላ ኣብ ሮማ 1960 ፍስሓ ፅዮን ገብረ የሱስ ሰላም ቢኒ ካርሜሎ ሰለሞን እምባየን የማነ ነጋስን ኣብ ቶኪዮ 1964 ተኸስተ ወልዱ የማነ ነጋሲ ሰላም ቢኒ ካርሜሎ ፍስሓ ፅዮን ገብረ የሱስ ማሓረ ዕቁባ ሚካኤልን ኣብ ሜክሲኮ ሲቲ ተኸስተ ወልዱ ፍስሓ ፅዮን ገብረ የሱስ ርእሶም ገብረ መስቀል ማሓሪ ዕቁባ ሚካኤል ሱሌማን ዓብዱራሕማን ኣብ ሙኒክ 1972 ዝርእጋብር ገብሪ ህይወት ኣብ ሞስኮ 1980 ተሳቲፎም። ድሕርና ፅነ ዳንኤል ፍስሓየን ተኪየ ሃይለ ሚካኤልን ኣብ ባርሴሎና ዝተኻየደ ውድድራት ኦሎምፒክ ተሳቲፎም እዮም። ይኹን ግን ኣብ እዋኑ ንኢትዮጵያ ወኪሎም እዮም ተወዳዲሮም። ዳንኤል ተክለ ሃይማኖት ኣብ 2008 ኣብ ቤጂንግ ኣብ ዝተኻየደ ውድድር ኦሎምፒክ ድሕርና ፅነት እቲ ናይ ፈለማ ንኤርትራ ኣብቲዛ ዓብዪ ውድድር ዝወከለ ተቃዳማይ ክኸውን ክኢሉ ብወገን ደቂ ኣንስትዮ ኣብ 2018 ብኹሪ ኤርትራዊት ፕሮፌሽናል ተቃዳሚት ክትከውን ዝበቅዐት መወሳና ደበሳይ ኣብ 2020 ቶኪዮ ጃፓን ናይ ፈለማ ኤርትራዊት ጓል ኣንስተይቲ ተሳታፊት ኦሎምፒክ ክትከውን በቂዓ።
4: Big opportunity here from Gerben Tyson. I think it's fair to say so many runs in have been compromised here.
5: Sean in the good position there in the wheel of the Lotto man. And we can see here it's Intermarché who is controlling. But fifth, sixth position, maybe a bit further back is a great place to be with this.
4: So in the frame here, we said sometimes he comes very, very good. Gamay is on the barriers here. He's going to have to be a three up straight to the line. Oh, Billy has done it. That is amazing. Billy Gamay wins it for Intermarché 1-2.

0: ለታ ኣፍቃሪ ይኹን ብዓብዩ እንቲ ሃገር ዝፅበዮ ኢና ጌርና ኣብቲ ዋንቲ ክንሳተፍ ጥራይ ምኽኣልና ዓብ ነገር ይንዓና ማለት እዩ። ስለዚ ማለት ኩሉ ተቃዳዳማ ብሽግለታ ዝትምነ እዩ ሙሉእ ዓለም ኣብ ቱር ዲ ፍራንስ ሓንቲ መዓልቲ ተኸፋለ ክኸውን ካብኡ ሓሊፉ እውን ዓወታት ከመዝግብ እቲ ናይ ፃዕሪ ናይቲ ስፖርታዊ ኮይኑ ከዓ እቲ ዝነበረ ኣጋጣሚታት ማለት ኣብ ዕድል ዩንዓወይን ኣብቲ ፖዲየም ብምርካበይ እቲ ናይ ዓቐበት ልክዕ ተዘካሪ እዩ ዓብ ነገር እዩ ህዝቢ ልዕሊ ትፅቢት እዩ ማለት ኩሉ ግዜ እዩ ኣነ እንተዳ ዘኪር የ ንዑስ ብጣዕሚ እየ ዝሕበን ማለት እዩ ማዕረ ክንደይ ትምኒቱ ከም ዝሰመረሉ ኣርእና ኣቃሓይሽ ማለት ቀሊል ኣቀባብላ ኣይነበረን ዳርጋ ህዝቢ ኤርትራ ሙሉእ ኣብ ፅርግያ እዩ ተረኪቡ ክብለ ክብል ካብኡ እውን ብቐታ ሓልፍ ስለ ዝነበረ ቲቪ እውን ብዙሕ ፊድባክ ረኪብና ኣሉ ናይ እንኳዕ ጎሰና
1: እዎ እዚ ሕጂ እቲ ዝለዓለ ማለት እዩ ምክንያቱ በዓል ዳኒኤል በዓል ናትናኤል በዓል መርሃዊ ሞዴል ናይ ሃገርና እዩ ማለት እዩ ናይ መጀመርያ ፕሮፌሽናል ተቃደንቲ ጥራይ ደይኮኑስ ክሳብ ቱር ዲ ፍራንስ ዝበፅሑ ናይ መጀመርያ ተቃደንቲ እዮም በዚ ምክንያት ድማ ናይ ብሓቂ ሞዴል እዮም ወይ ኣብነታውያን ናይ ቅዲ ምሽክርታ ልና ክንተቕሶም ንክእል ማለት እዩ ንመጀመርያ ግዜ ናይ ታሪክ ቅዲ ምሽክርታስ ፕሮፌሽናል ዝኮኑ እዚኣቶም እዮም ማለት እዩ ስለዚ ንዓና ድማ እንታይ ሞራል ሂብና ማለት እዩ ኪነቲ ሻምፒዮን ኣፍሪቃስ ኣብ ውሽጢ ሃገርና ኹን ናብ ኣፍሪካ ሃገራት ተዓዊትና ኣሉ ካብኡ ሰጊርና ድማ ዝያዳ ካብ ኣፍሪቃ ውፅኢና ድማ ኣብ ዓለም ተወዳዳርነት ዝለዓለ ዙር ናይ ኤሮጳ ዝበሃል ወይ ናይ ዓለም ኢልና ውን ክንጠቕሶ ንክእል ቱር ዲ ፍራንስ ኣብኡ ምስስታፎም ድማ ዝያዳ ነቲ ቅድም ሽከታ ናይ ሃገርና ድፊኢት ፈጢሩሉ ነቶም ሓደሽ ወይ ኣብ ውሽጢ ሃገር ዘለዎ ሓደሽ ጀመርቲ ድማ ናይ ብሓቂ ሓይሊ ዓበ ሓይሊ ኮይኑዎም ማለት እዩ
2: ምናልባት ከምቲ ክትብሎ ፀናሕካ ታሪክ ናይ ቅድም ሽለታ ነዊሕ ጉዕዞ ዘለዎ እዩ ናይ 70 ናይ 80 ዓመታት ገለ ዘለዎ እዩ ሕጂ ምስናትና ኣጀማምራ ክትሪኦ ክትክል ከለካ ኣብ 2015 ናብ ቱር ዲ ፍራንስ ክንቅልቀል ብትኽክል ደንጉና ኢና ግን ነዚ ዝፈጠሮ ብዙሕ ነገራት ኣሎ ሓደ መግዛኣት ኣሎ ዘይምችኡ ኩነታት ኣሎ ማለት እዩ ብድሕሪ እዩ እቲ ኩነታት ከምዚ ክብለካ ፀንሕኮ እቲ ናይቲ መግዛእቲ እንደገና ከዓ ኣብ ትሕቲ መግዛእቲ ኮይና ናብ ኦሎምፒክ ናብ ገለ ናብ ገለ እንኳ ኬድና ኢና ግን ኣብቲ ናይቲ ዝዓበየ ውድድር እንብሎ ማለት እዩ ካብቶም ሰለስተ እቲ ቱር ዲ ፍራንስ ድሕሪ ነዊሕ ዓመታት ኢና እቲ ብማዕዶ እንሪኦ ነበርና ወይ ድማ ተቀዳድምትና ብማዕዶ ሰይድኦም ኣማሚቆም ዝከታተልዎ ዝነበሩ ብኣካል ክሳትፍዎ ዝኽኣሉ ምናልባት እቲ ውድድራትን እቲ ካልእ ናይ ማሃደረ ትምህርቲ ደንጉና ብምእታውና እንደገና ከዓ ዕድላት ናይ ጋንታታት ደይምርካብና ካልኣይ ከዓ ስርዑ ዝኾነ ውዱብ ዝኾነ ነቲ ውድድር ብዘይምክያድና ከምቲ ክብለካ ፀንሕኹ ገለ እንተታት ዝፈጠረ ማለት እዩ ንኣብነት ኣብ 98 ዝተፈጥረ ኩነታት ሓደ ካብቲ ነቲ ብሽክለታ ቁር ጉሲ ዘበሎ እዩ ማለት እዩ ሓደ ካብቲ ናትና ንዕቤት ነቲ ብሽክለታ ኣብቲ ናይቲ ግዜቲ ምስ ኣዝዮም ብቕዓ ዝነበሮም ኣዝዮም ተሃላለኽነትን ተወዳድርቲ ዝነበሮም ቁር ጉሲ ኣብሉ ኣይደንጉየ ግን ቀልጢፉ እቲ ውድድር መፂኡ ናብቲ ንቡር ብቕዓቶም ክምለስ ኢሉ ማለት እዩ ሕቱካ መሰረት ግን ብርግፅ ብዘይቀል ዓለም ደንጉና ኢና
3: 2015-215 ኤምቲኤን ኩቤካ እዛ ናይ ዋይልካር ዕድል ረኺባ ናይ ዙር ፈረንሳ ዕድመ ቀሪብላ ክሳተፍ ኮላ ምርሃውን ምርሃዊ ቅዱስን ዳኒኤል ተክላይ ማለት እዩ ቀዳሜቲ ዓመት ወላ እታ ኤምቲኤን ኩቤካ ትበሃል ጋንታ ናይ መጀመርታ ሱታፍያ ማለት እዩ ኣፍሪቃዊት ጋንታ ከዓ ደቡብ ኣፍሪቃዊት እያ እዚ ሕጂ ናቲ ታሪክ ኣለዎ ሕጂ ዓብዪ ዝላ እዩ ዓብዪ ዝላ 215 ኣብ ውሽጢ 5-6 ዓመት ስኒ በብመገዶም ፀኒሖም ናይ ስልጠና ዓዲ ረኪቦምስ ናይ ኣብ ዓብ ውድድር ግራን ቱሪ ዙር ፈረንሳ ማ ስኒ ካብ ዝዓበየ ውድራት ብዝተፈላለየ መለክ ዝዓበየ ባህል እዩ ናይ ምስታፍ ዕድል ተረኪቡ ሕጂ ናይ ምስታፍ ዕድል ጥራሕ ዘይኮነ 2015 ከምዚ ካልእ መልክዕ ቀይራ ዳንኤል ተክለ ሃይማኖት ከይዱስ ኣብቴን ቀዳሞት ስቴጅ ናይ ዓቐብ ማልያ እታ ፖልካዲት ዶት ጀርሲ ፖዴም ደይ ንኤምቲኤን ኩቤካ ዓብ ነገር ነይሩ ሕጂ ሚድያ ወላ ሚድያ ቶፕ 10 ዝኣተወሉ እዋን ነይሩ እዩ ዳንኤል ናይ 215

0: ብሬካዊ ምስ ህዳም ጉጅለ ከይዱስ ቶቴን ዝኣተወሉ እዋን ነይሩ እዩ። ምርሃዊ ቅዱስ ፀወታ ወዲኡ ኣብታ ናይ ኢንተርሚድያት ነበረት ሓንቲ ዘመዝግባነት ነራ ከምዚ ሓደ ማይልስቶን እዩ፣ ሓደ ምዕራፍ እዩ።
1: ኤርትራውያን ኣብ ከርትቅድም ብሽክለታ ቅድሚ ምስታፍ ዳንኤል ተክለ ሃይማኖትን ምርሃዊ ቅዱስን ኣብዚ ፈረንሳ ነቲ ውርድር ብመሳኽቲ ቴሌቭዥን እዮም ዝከታተልዎ ነይሮም።

0: ዳንኤልን መርሃውን ነቲ ዘይብፅሕ ዝመስል ዝነበረ ምዕራፍ ድሕሪ ምግንፀሎም ፅልዋ ዝተፊኦም ኣብቲ ውርድር ኣብ መላእ ሃገረዩ ኣስፍሕፊሑ ቆልዑን መንእስያትን ሓደስቲ ብሽክለታ ብምዕዳግ ዝነበራ ብምትዕራይን ኣብ ፅርግያታት ተውዛሕዛሕ ክብሉ ጀሚሮም ዳንኤል ተክለ ሃይማኖትን ምርሃው ቅዱስን ድሕሪ ናይ ዙር ፈረንሳ ዝተፊኦም ብህዝብን መንግስትን ድሙቕ ኣቀባብላ ኣብ ዝተገብረሎም ዕለት ኣብዚ ግዜ ብደረጃ ዓለም ዓብ ስምን ዝናን ሃኒፁ ዝርከብ ቢንያም ግርማይ ሓደ ካብቶም ኣማውንተይን ባይክ ተወጢሑ ኣብ ምዕጃብቶም ታሪክ ዝሰርሑ ተቃደምቲ ዝተኻፈለ እዩ ሱታፌ ዳንኤልን መርሃውን ኣብ ቱር ደ ፍራንስ ዝፈጥሮ ፅልዋ ቁፅሪ ፕሮፌሽናላት ተቃደምቲ ኤርትራውያን ካብ ግዜ ናብ ግዜ እናበረኸ ክኸይድ ጀሚሩ
1: ፅልዋ ንኹሉ እዩ ፀሊዎ ብፍላይ ብፍላይ ሓደሽቲ ተቃዳደምቲ ሓደሽቲ ተቃዳደምቲ ፕሮፌሽናላት ንኸነምፅእ ዝገበረና እቲ ዓብዪ ፅልዋ ቢንያም ግርማይ ኣብ ዝተፈላለዩ እዋን ይገልፆ እዩ ዝተረዳእኮ ኣብቲ እዋን ትንእሽተይ ከም ዝነበረ ካብቶም ተቐበልቲ ነቶም ኣጋይሽ ነይሩ ሽ እዚ ሕጂ ሓድሽ ኣብነት እዩ ብሩህ ኣብነት ማለት እዩ ስለዚ ንኹሉና ይባራቢሩና ሽ ኤርትራ ሳብዚ ነይራ ኣብ ከምዚ በፂሕ እሞከ ኣብ ዓለም ለኻዊ ከዓ ተሳቲፍና ስተጅ ክድይብ ቀሊል ነገር ኣይኮነን ኣብቲ ሰዓት እቲ ብፍላይ ኤርትራ ምስ ኩሉ ነገራቱ ማለት እዩ ኤርትራ በይ ከም ዘላ ዘይፈልጡ ሰባት ነይሮም ኣብቲ ዓዲ በቲ ድዕለል ንገሎ ጎረቤትና ሽን ጎረቤትና ምስ ነገርካዮም ኤርትራኡ ከም ዘላ ድፈልጥዋ ነይሮም ማለት እዩ ብዙሕ ነገር ይቐይሩስ ማእለያ ዘይብሉ ነገራት እዩ ምክንያቱ ኣብ ኣፍሪቃ ጥራሕ ዝነበረ ከምቲ ክቡር ፕረዚደንት ዝበሎ ድሕሪ ሕጂ ንዓለም ለኸ ረአዩ ዝበሎ ልክዕ ናብኡ ሰጊሩ እቲ ዝተባሃለ ኣብ ተግባር ክውዕል ከሎ ክትሪኦ ከለካ ቀሊል ኣይኮም ብኡ መንፅር ከዓ ብዙሓት ዳንኤል ብዙሓት መርሃዊ ኣፍሪና ቀሊል ነገር ኣይኮነን ዘለዉ ኤርትራውያን ፕሮፌሽናል ኣብ ሙሉእ ዓለም ሕጂ ውሕዳት ኣይኮነን ውሕዳት ጥራሕ ደይኮኑ ከም ዓይነት እውን ንሪኦም ኣለና እንጂ ኣብ ሊድል ትሬክ ዓንዲ ሕቆ ናይታ ጋንታ ኤርትራዊ እዚ ኣብ ጅሮዲ ኢታልያን ንሪኦ ዘለና ኣብ ዝተፈላለዩ እዋናት ቢንያም ዘረአየና መርሃዊ ቅዱስ ዘርእየና ሄኖክ መምራን ዘርአየና ኩሎም እዞም ዝብለም ዘለኹ ኣብ እዋኖም ናትና ልተ ኩሎም ኣብ እዋኖም ክሳብ ሕጂ ዘለዉ ናይ ዝትብሎ ዘለካ ውፅኢት እዮ ከምኡ እንተዘይመፅእ ነይሩ እቲ ሃነይ ኔታ ይመሃለዎን መፃኢ እንታይ ከም ትገብር መደብ የብልካን ግን ኤርትራዊ ከይዱ ኣብኡ ክዕወት ከም ዝኽእል ማዕፆ ምኽፋቱ ንኹሉ ይባራቢሮ ንፌደሬሽን ኣይትግደፍ ንሰልጠንቲ ትግደፍ ዋላት ናትና ዝነበረና ኣብ ምስልጣን ኣበርክቶ እውን ተጓይና ከይድና ናብ ዩሲኣይ ክንምሃር ናብ ካልእ ዝደፋፋእካ ባይተዋ እዚ እዩ ምክንያቱ ኣብቲ እዋን ብዙሕ ዘይትፈልጦ ኣብ ብሽክለታ ነይሩ እዩ ብዙሕ ዘይንፈልጦ ነገራት ማለት እዩ ኣብ ሳይንስ ዝተሓወሰብ ካልእ ነገር ምስ መፁ እቶም እቲ ንብሎ ዘለና ዓወት ምስ መፀ ግን ሪሌሽን እውን ትገብር ኢካ ትራኸብ ኢኻ ምስኦም ከመይ እንታይ ከመይ እዝንዝን ብዙሕ ነገራት ዋላ ብቲ ዓይነት ውድድራት ኣብ ኣስመራ ዝካየድ ስለዚ ነዚ ኩሉ ዝገበረ እቲ መንቋሕቋሕታት ናይ ኣነኳ ንበሎ ጀሚሩ ንእሽተይ ዓወት እናለ ሻምፒዮን ኤርትራ ኣብ ዓለም ለካዊ ቱር ዲ ፍራንስ ዳንኤል መርሃዊ ብድሕሪ ካልኦት ከይዶም ሕጂ ከዓ ኣብ ቢንያም ተመፅዩ ብሕጂ ከዓ ክቅፅል እዩ ትፅቢትና ከም ዝቕፅል ከዓ ሩዲ እዩ ናይ ኩሉና ግን ናይ ኩሉና ስራሕ ኣድላይ እዩ
2: ሱታፌና ኣብ ቱር ዲ ፍራንስ ዝሕደሮ ፅልዋ ክሪኦ ከለኹ ማለት እዩ ኣቕሊለ ዝርአ ኣይኮነን ምናልባት ዳንኤል ተክለ ሃይማኖት ንዓቐብ ፖልካዶት ኣብ ፔድዮም ክድይብ ከሎ ኣብቲ እዋነቲ ይዝክር ማለት እዩ ኣነ ንፅባሓይቲ ኣርባዕተ ብሎኮታት ኣስመራ ወይ ድማ ኣርባዕተ ኣፍ ደጋታት ኣስመራ ተቐዳደምቲ ይኹኑ ብሽለታ ዝፈቱ ይኹኑ ካልኦት ይኹኑ ክውሕዝ የ ዝዝክር ማለት እዩ ስለዚ ኣብኡ እቲ ብማዕዶ ንሪኦ ዝነበርና ምስታፍ ናይ ዳንኤል ምስታፍ ከይኣክል ከዓ ኣብ ፔድዮም ብምርያብ ከዓ እቲ ፅልውኡ ኣብ ነፍሲ ወከፍ ገዛኣት እዩ ነፍሲ ወከፍ ተቐዳዳማይ እቲ ዳንኤል ክበፅሖ ዝኽእል ደረጃ ንክበፅሕ ብዘይ ቀል ዓለም ተፃዒሩሉ ሓደ ካብኣቶም ኣብቲ እዋን እቲ ሱታፌ ናይ ዳንኤልን ናይ መርሃዊን ቅዱስ በፂሖም መፂኦም ከምቲ ኩሉ ግዜ ዝጥቀስ ማለት እዩ ቢንያም ግርማይ ኦሎምፒካዊ ማለት እዩ ብሽክለታ ገይሩ እዩ ተቐቢልዎም እቲ ናቶም ሕልሚ ከምኡም ክኸውን እቲ ዝፃዕሮ ፃዕሪ እቲ ውፅኢቱ ኸ እዚ ዝሓለፈ 2 ዓመት ዝረኣናዮ ማለት እዩ ኣብ ሻንሰሊዘ እታ ቀጠልያ ማልያ ክለብሳ ክኢሉ ማለት እዩ ስለዚ እቲ ፅልውኡ ከምቲ ኣቐድም ኣቢሉ ክገፅልካ ፅንሕኩ ማለት እዩ ነፍሲ ወከፍ ተቐዳዳማዩ ዶይኮነ ናይቶም ተቐዳደምቲ ኣሕዋቶም ከይተረፈ እዮም ክውሕዙ ዝኽኢሎም ማለት እዮም ስለዚ እቲ ፅልዋ ኣብ ሙሉእ ሃገር ቀሊል ኣበርክቶ ኣይነበረን እሱ ስለ ዝኾነ ከዓ እቲ ውፅኢት ድሕሪ

0: የተወሰነ ዓመታት ማለት እዩ ነዊሕ ከይከደና 8-9 ዓመት ነቲ ውፅኢት ናብቲ ማንም ክበፅሖ ዘይከኣለ ፀሊም ኣፍሪቃዊ እቲ ፅልዋ ዝድሕደሮ ናይ ቱር ዲ ፍራንስ ኣብ ምስታፍና ብሚንያም ግርማይ ተካሒስናዮ ማለት እዩ እቲ ፍረስ ኣምፅዎ። ስለዚ እቲ ስታፊ ኣዝዩ ዝበለፀ ኮይኑ ይስምዐኒ ማለት እዩ።
1: ኮንፌደሬሽን ቅድም ብሽክለታ ኣፍሪቃ ዓመታዊ ንዘካይዶ ዝነበረ ሻምፒዮን ኣፍሪቃ ኣኻሊ ዘይምዃኑ ብምግምጋም ዋንጫ ኣፍሪቃ ቅድም ብሽክለታ ዝተሰመ ሓድሽ ውድድር ኣብ 2018 ተኣታትዩ። እዚ ብማሕበር ቅድም ብሽክለታ ዓለም ኣፍልጦ ዝረኸበን ኣብ መንጎ ኮንፌደሬሽን ቅድም ብሽክለታ ኣፍሪቃን ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራን ብዝተገብረ ፕሮቶኮላዊ ስምምዕ ዝተካየደ ፈላሚ ውድድር ን8 ሃገራት ጠርኒፉ ኣብታ ዝለዓለ ታሪክ ቅድም ብሽክለታ ዝነበራ ኤርትራ ክጅምር ተወሲኑ
2: ወ እሱውን ልክ ኣንቲ ናይ 2011 እዩ ምናልባት ፍልይነቱ እንታይ እዩ ሓደ እዩ ምናልባትን ሻምፒዮን ኣፍሪካ ዝመፃ ሽዑ እውን ኣብቲ ናይ ናሽናል ካፕ ተባሂሉ እዩ ወይ ኣፍሪካን ካፕ ተባሂሉ እዩ ሽም መፅዎ ናይ 2018። ስለዚ ንሕና ከማ ዋላ ኣብቲ ግዜ እቲ ብሻምፒዮን ኣፍሪካ ክንሳተፍ ነይሩ እቲ መደብና ግን ኣቐዲሙ ንሃገረ ኢትዮጵያ ንክግበር ወይ ናይ ዩጋንዳ ኣባ 2019 ናይ እንታ ሽሙ ንዑ ስለተኣንገደ ንሕና እምበኣር ቲካክ ማለት እዩ ንኤርትራ ሓድሽ ውድድር ኣፍሪካ ክካቢልና መስሪትና ስለ ዘለና እዚ ዕድል ክንበኩም ተባሂሉ ልክ ኣምቲ ናይ ሻምፒዮን ኣፍሪካ ማለት እዩ ብኩሉ እንትኑ ማለት እዩ ሽም ይቀይሩ እምበር እቲ ውድድር ውስ ማለት እዩ። ስለዚ እውን ተወሳኺ ነቲ ናይ 2011 ድርዒ ዝኾኖ ከምኡውን ትዕብት ናይ ቅድም ሽለታት ዕብላለ ናይ ኤርትራ እቲ ብዙሓት ተቃደምቲ ኣብ ምፍራይ ኣብ ውሽጢ ሃገር ክሳብ ፕሮፌሽናል ክወፅሑ ዝኽኣሉ ዓብዪ ፅልዋ ነይሩ ማለት ስለዚ ዳግማይ ናይቲ ናይ 2011 2018 ድማ ዓብዪ ድፍኢት ኣብ ዕብት ትቅድም ሽለታ ሃገርና ኢለ ኣነ ክገልፆ ይኽእል።
1: ሱታፈ ነፃ ኤርትራ ኣብ ሻምፒዮን ቅድም ምሽክለታ ዓለም ኣብ 1999 ኣብ ጥልያን ኣብ ዝተኸየደ ውርድር ይዝፍልም ንኣስታት ሓደ ዕቑድ ካብቲ ውርድር ተቓልያ ድሕሪ ምፅናሕ ድማ ኤርትራ ዳግማይ ኣብ 2011 ንመበል 78 ግዜኡ ኣብ ኮፐንሃገን ዴንማርክ ኣብ ዝተኸየደ ውርድር ብተቃዳድምቲ ዳንኤል ተኽለ ሃይማኖትን ፍረቃልስ ደበሰኸይን ሰመረ መንግስትን ተወኪላ ካብቲ ግዜ ትንድሓር ብስሩዕ ኣብ ውርድራት ሻምፒዮን ዓለም ክትወዳደር ዝጀመረት ኤርትራ ዛጊት ኣብ ዓበይቲ ተመዝጊቡ ዘሎ ዝበለፀ ደረጃኣ ኣብ ቀጠር ዶሓ ብዓወ ስሎቬንያዊ ፔተር ሳጋን ኣብ ዝተዛዘመ ውርድር ኮይኑ ናት ናይል ብርሃነ ዝሓዞ መበል 13 ተርታዩ ኣብ 23 ዓመት ሻምፒዮን ዓለም ግን ኤርትራ ሓንቲ ካብተን ኣብቲ ውርድር ዓብ ታሪክ ዝገንፀለ ሃገራት እያ። ኣብ 2021 ኣብ ቤልጅም ኣብ ዝተካየደ ሻምፒዮን ዓለም ቢንያም ግርማይ ንዕውት ፊሊፖ ባሮንችን ተኸቲሉ ካልኣይ ተርታ ብምሓዝ ብሩር መዳልያ ድሕሪ ምዕታሩ ኤርትራን ቢንያምን ናይ ፈለማ ኣፍሪቃውያን ኣብ ሻምፒዮን ቅድም ምሽክለተ ዓለም መዳልያ ዝዓተሩ ክኾኑ በቂዖም።
0: ስታፌና ኣብ ሻምፒዮን ዓለም ክሪኦ ከለኹ ከም ሰመረ ከም ደጋፊ ናይ ምሽክለታ ኣፍቃሪ ቅድም ምሽክለታ ሓደ ካብቲ ኣዝዩ ዘገድስን ምስ ዓለም ከዓ ሌላ ዝፈጥረልና ማለት እዩ ምናልባት እታ 2011 ዝበልካያ ኣብ 99 ዓመተ ምህረት ተቐዳደምቲ ፍሉያት ብቕዓት ብዝነበሮም ተሳቲፍና ነርና ኢና ኣብ ዓጥልያን ኣብ ዝተካየደ ማለት እዩ። ኣብቲ ግዜ እቲ ሽም ሃገርና ኤርትራ ንተወሰነ ንሰዓት ፍራን ኣከባቢ ዝኸውን ከማን ብድሙቕ ዝተፀውዐሉ ኣጋጣሚ ዝተፈጥረ ኩነት ነይሩ እዩ ማለት እዩ። ምናልባት እሱ ዳዊት መሓሪ ኢራብ ኣብቲ ግዜ እቲ ፅቡቕ ምንቅስቃስ ኣብ ናይ ውልቂ ግዜ ኣብ ዝነበረ ፅቡቕ ምንቅስቃስ ዘርኣየ መበል 1920 ከባቢ ድወፀ ኣብቲ እዋን እቲ ከዓ ናይ ዓለምና ናይ ክሮኖሜተር ብዝያዳ ዓብላልነት ዘርኣየ ፋብያን ካችላራ ኣብቲ ናይ ትሕቲ 23 ማለት እዩ ዝተዓወተሉ እዩ። ስለዚ ኣብቲ እዋን እቲ ቀልቀል ኢልና ነርና ብድሕሪኡ ንዝተፈለየ ግዜ ማለት እዩ ብዝተፈላለየ ምክንያት ክንቅልቀል ኣይከኣልና ማለት እዩ። ብሓፈሻ ግን ነቲ ሕቶካ ብትኽክል ክምልሳ ክፍትን ሱታፌ ሓንቲ ሃገራዊት ጋንታ ኣብ ሻምፒዮን ዓለም ኣዝዩ ኣገዳስን ኣርባሕን እዩ ማለት እዩ። ኪኖቲ ሱታፈ በብእብሩ በብግዜኡ ድመፅ ከዓ እቲ እናቱ ናይታ ማዳልያ ነፍሲ ወከፍ ሃገር ብኣዕብኡ ከዓ እታ ባንዴራ ሃገር ምንጥልጣል ኣብቲ ናይ ተሰንደቕ ስለ ዝኾነ ኣዝዩ ኣገዳስነት ኣለዎ።
3: ኣብ ዙር ጋቦን ኣብ ጋቦን ዘካይዶ ውድድር ንዝኩረይና ሽዑስ ንኣንድራ ግሪፐል ዝስዕርዎ ኣንድራ ግሪፐል ማለት ካብቶም ዓበይቲ ፍሉጣት ስፕሪንተራት ናይ ሽካ ክኢላታት እዩ ብናመን ይፈልጦ ነይሩ ሽዑ ማስና ኣብ ናይ ኤሮጳ ሚድያ ዝብል ዘለዎ ንኣንድሪያ ግሪፐል ኣብ ጋቦን ክስዕሮ ስና ዓብ ነገር እዩ ኣብ ሩዋንዳ ኣብ ኣፍሪካን ቻምፒዮንሽፕ ምስ ናሽናል ቲም ኮይኑ ክስንድ ፀኒዐ ናይ ወርልድ ቻምፒዮን ናይ 221 ምስለ እንተዘይተጋጊ ኣንደር 23 ንግሩፖ እታ ነታ ዝነበረት ጉጅለ ስፕሪንት ክስዕራ ከሎ ንቮላታ እቲ ዝሃደመ ስዒርዋ ንግሩፕ ስዒርዋ እቲ ሰዕሮ ዳች ወዲ ሆላንድ ሕጂ ካብቲዮም ዝበለፁ ዘለዉ ስፕሪንተራት እዩ ኦላፍ ኮይ ዝብልዎ ምስ ጃምቦ ዝፀኒዐ ንዖም ስዒሩ እዩ ካልኣይ ደረጃ ምፅኡ ኣብ ወርልድ ቻምፒዮን ሕጂ ኣብ ወርልድ ቻምፒዮን ና ንብል ዘለና ኣብ ወርልድ ቻምፒዮን ንግሩፕ ንባንች እታ ተኣኪባ ዘላ ጉጅለ ስዒርካ ካልኣይ ክትበፅሕ ኣብ ወርልድ ቻምፒዮን ዓብ ነገር እዩ
1: ኣብ 222 ኣብ ታሪክ ቅድም ምሽክለታ ኤርትራ ካልእ ሓድሽ ምዕራፍ ዝተገንፀለሉ ዓመት እዩ ኣባል ቤልጅማዊት ክለብ ኢንተርማርሽ ቢንያም ግርማይ ኣብ ወርሒ መጋቢት 222 ኣብ ቤልጅም ኣብ ዝካየድ ናይ ክላሲክ ውድድር ገንት ወበልገም ንብሉፃት ተቀያደም ስዒሩ ቀዳማይ ተርታ ብምሓዝ ናይ ፈለማ ኣፍሪቃዊ ነቲ ውድድር ክዕወተሉ ዝበቕዐ ተቀዳማይ ኮይኑ ብዓወቱ ዝተመሰጠት ክለቡ ኢንተርማርሽ ድማ ኣብቲ ኣብ ወርሒ ግንቦት ናይቲ ዓመት ንዝካየድ ናይ ግራንቱ ውድድር ጅሮ ዲ ኢታልያ ተሳጢፉ ናይ መድረክ ወት ከም ፃኣላ ኣብቲ ውድድር ከተሳትፎ ኣብ ውሳነ በፂሓ ቢንያም ኣብ ቀዳሚቲ ናይ ግራንድ ቱር ናይ መድረክ ውድድሩ ንሆላንዳዊ ማቲ ቫንደርፖል ተኸቲሉ ካልኣይ ተርታ ሒዙ ምናልባት ታሪክ ኣይተገንፀለን እምበር ኣብ ቡኽሪ ናይ ግራንድ ቱር ዝተፋፊኡ እቲ ዝበለፀ ደረጃ ዝሓዘ ተቃዳማይ ክኸውን ይኽእል እዩ ኣብቲ ውድድር ኣብ ቀጻሊ ተኣምር ክሰርሕ ከም ዝኽእል ምልክታት ዝህብ ዝነበረ ቢንያም ግርማይ ኣብ 10ይ መድረኽ ነቲ ትምክሕተኛ ተቀዳማይ ማቲ ቫንደርፖል ስዩም ኣቢሉ ብተኣምራታዊ ምልክት ቅፅበታ ውድድር ቀዳማይ ኮይኑ ሕንፃጥ ረጊጹ ኣብ ታሪክ ቅድም ምሽክለታ ኣፍሪቃ ድማ ናይ ፈለማ ታሪክ ተጻሒፉ ቢንያም ግርማይ ናይ ፈለማ ጸሊም ኣፍሪቃዊ ዕውት መድረኽ ኣብ ናይ ግራንድ ቱር ውድድር ክኸውን ብቒዑ ኤርትራ እውን ብመንገዲ ቢንያም ግርማይ ናይ ፈለማ ኣብ ግራንድ ቱር ዝበለፀ ዓወት ዘኒዳ ቅድሚ ቢንያም ግርማይ ኣብ ናይ ግራንቱ ውድድራት ዝበለፀ ደረጃ ኤርትራዊ ተቃዳማይ ዝነበረ ኣብ 217 ምርሃው ቅዱስ ኣብ ቮልታ ስጳኛ ሒዝዎ ዝነበረ ካልኣይ ተርታዩ
0: ኣብ 222 ናይ ቢንያም ግርማይ ዓወት ኣቕሊልካ ዝረአ ኣይኮነ ማት ኪኒኡ ግን ኪኖቲ ጅሮ ወይ ከዓ ካብቶም ሰለስተ ዓበይት ዓወት ምዕዋቱ ቢንያም ግርማይ ኣብቲ ናይ ሓደ መዓልቲ ማለት ካብቶም ወርሉቱር ተባሂሎም ዝግለፁ ገንት ወቨለንገም ንክሪስቶፍ ላፖርት ረቲዑ ብምእታዊ ሽዑዩ እቲ ዝለዓለ ክንበፅሕ ከም ንኽእል ብምሉኦም ኣብቲ እዋነቲ ተቀዳደምቲ ዝነበሩ ተቀዳደምቲ ዝኾኑ እቲ ናትና ናይ ቢንያም ንዝለዓለ ደረጃ ክዕወት ከም ዝኽእል ኣንፈት ወይ ከዓ ባብ ዝተረሕቦ ማለት እዩ ብኡ መጠን ኣይፀንሐን እንተዘኪርናያ ኣብ ቀዳሜቲ መድረኽ መበል ካልኣይ ደረጃ እዩ ሒዙ ኣይፀንሐን ኣብ ዓስሬቲ መድረኽ ከዓ ነቲ ድሰዓሮ ማለት እዩ ንማቲዩ ቫንደርፖል ከዓ ክረትዖ ክኢሉ ሽዑ ኣብቲ እዋነቲ ማለት እዩ እቲ ዝበለፀ ጸሊም ኣፍሪቃዊ ኣብተን 10 መድረኻት ምስቶም ተረኣይነት ኣብ ቅድሚኡ ዘለዉ ክጎልዕ ክኢሉ በዚ መንፀር እዚ ከዓ ነቲ ዝለዓለ ናይቲ ቱር ዝበሃል ከዓ ክዕወተሉ ከም ዝኽእልሲ ኣንፈት ዘህቡ እዩ ነይሩ
3: ናይ 222 ምስ ኢንተርማርሽ እዛ ናይ ገንት ኣላ ገንት በልገም ዓብ ውድድር እዩ ናይ ክላሲክ ውድድር እዩ ሕጂ ብምንታይ ዋላ ክንልክዑ ንኽእልና ናይ ሓንቲ መዓልቲ ነታ ፀወታ ስዒርካ ስኒ 500 ነጥቢ ሃት ይብል ገሊእ ፀወታ እዚ ዓበይት ፀወታት ናይ ኤሮጳ ሴጅ ሬስ ስዒርካስ 250 ሃ ትረክብ 7 መዓልቲ ጉያኻ 250 ነጥቢ ከምፃሉስ ብሓንቲ መዓልቲ 500 ሕጂ እዛ ውድድር ልክዕ ከም በዓል ሚላን ሳን ሬሞ ካብቲ ዓበይቲ ሓሙሽተ ወላ ይትኹን ካልኣይ ክላስ እያ ድሕርትን ሓሙሽተ እያ ኣበን ክስዕር ከሎ ውዱ እዩ ካብ ዝዓቢ ነገር ኮ የለን ብድሕሪኡ ኩላና ዝኩረና ናይ 222 ኣሎ ናይ ጥልያን ጅሮ ዲ ኢታልያ ሕጂ ናይ ጅሮ ዲ ኢታልያ እታ ሰዓራ ጥራሕ ዘይኮነ ወላ ቐሚአ ነበረ መዓልትታት ዘምፅኦ ዝነበረ ማስኒ እቲ ውፅኢታት ዓብዪ ነይሩ ካልኣይ ዝኣተወሉ እዋን ነይሩ ምስ ቀዳሞት ሓሙሽተ 3-4 ግዜ ኣት እዩ እታ ዓሰሪቲ መድረኽ ከ እታ ሞኻ ብዘእምን ኣገባብ ሞኻ ንመን ንማቲዩ ቫንደርፑል ስኒ ናቱ ክላስ ዝነበሮ ተቀዳዳማ እዩ

0: ሙሉእ ሸፈነ ወይ ኣቐልቦ ተዋሂዎ ነበረ ተቐዳ ደማይ ንዑ ስዒር እዩ እታ ናይ መድረኽ ዓወት ኣምፂዋ።
1: ሶኒ 1524 ኣብ ታሪክ ቅድም ምሽክለት ዓለም ፍሉይ ታሪክ ክትስንድ ዝተበገሰት መዓልቲ እያ። እዛ ዕለት ዙር ፈረንሳ ናይ ሳልሳይ መድረኽ ውርድሩ ካብ ፒያሴንዛ ናብ ቶሪኖ ዝዝርጋሕ 238 ኪሎ ሜትር ዝርሕቐት ውርድር ዘካየደላ መድረኽ እያ። ኣብዛ ዕለት ታሪክ ክስራሕ ከም ዝኽእል እምነት ዝነበሮም ኣብ ውሽጥን ወፃን ዝርከብ ኤርትራዊ ኣፍቃሪ ቅድም ምሽክለታ ብሃንቃውታዩ ነታ ውርድር ተኸታቲልዋ። ኣብ መወዳእትኡ ድማ እዚ ወለዶ ዕድለኛ ኮይኑ ታሪክ ክስራሕ ብቐጥታ ተዓዚቡ። ኣባል ኢንተርማርሸ ቢንያም ግርማይ ናይ ዘመንና ብሉፃት ናይ ቅፅበታ ውርድር ተቀዳደምቲ በሊፁ ኣብዚ ፈረንሳ ናይ መድረኽ ዓወት ኣመዝጊቡ። ናይ ልዕሊ 80 ዓመታት ታሪክ ዝነበሮ ቅድም ምሽክለታ ኤርትራ ድማ ኣብ መወዳእቱ ፍረኡ ከንጠብጥብ ጀሚሩ። ቢንያም ከምቲ ቀዳማይ ኤርትራ ድማ ከም ሃገር ኣብቲ ዝዓበየ መድረኽ ቅድም ምሽክለታ ፋልማይ ናይ መድረኽ ዓወት ኣመዝጊቦም። ቢንያም ግርማይ ብውልቁ ናይ ፈለማ ጸሊም ኣፍሪቃዊ ኣብ ዙር ፈረንሳ ናይ መድረኽ ዓወት ዝተጎናፀፈ ተቀዳማይ ኮይኑ ቅድሚ እዚ ኣብቲ ውርድር ብጸሊም ኣፍሪቃዊ ዝተመዝገበ ዝበለፀ ደረጃ ዝነበረ ኣብ 223 ቢንያም ግርማይ ኣብ ራብዓይ መድረኽ ሒዝዎ ዝነበረ ሳልሳይ ተረታዩ። ታሪክ ኤርትራን ቢንያም ግርማይን ኣብዚ ይብቅዐን። ኣብ ሻምናይን መበል 12 መድረኽን 2 ናይ መድረኽ ዓወታት ብምዝጋብ ሃትሪክ ሰሪሑ። ኣብ መወዳእትኡ ድማ ብዝኣከቦ 387 ነጥቢ ናይ ፈለም ኣፍሪቃዊ ዕውጥ ቀጠልያ ማልያ ቱር ደ ፍራንስ ካውን ብቒዑ። ድምር ናይ ግራንቱር ዓወታቱ ድማ ናብ 4 ብምብራኽ ኣብ ኣህጉር ኣፍሪቃ ቅድሚ ሕጂ ዘይተበጽሐ ታሪክ ሰኒዱ። ብዘይካዚ ቢንያም ግርማይ ንቀጠልያ ማልያ ዙር ፈረንሳ ን16 መዓልትታት ካብ ዝባኑ ከይውረደ ክዕወተላ እውን ሓድሽ ክብረ ወሰን እዩ።
2: እዚ ፍሉይ እዩ ማለት እዩ። በዚ ናይ መድረኽ ዓወታት ተረኸበ ኣብ ናይ ቱር ዲ ፍራንስ እንደገና ብዚ ናይ ቀጠልያ ማልያ እታ ዓዊትና ክንውድእ ብምኽኣልና ኣብ ኣፍሪቃ ጥራሕ ዘይኮናስ ብደረጃ ዓለም ተጠመቲ ወይ ኤርትራስ ናይ ብሓቂ ናይ ቅድም ምሽከታ ማእኸል እያ ተባሂሉ እዩ ዝግለፀላ ክሳብ ሰዓት እዚ ኣፍራይት ናይ ብሓቂ ተመክሮ ዘለዎም ተውህቦ ዘለዎም ተቃደምቲ ከም ዘለና ክነርኢ ክኢልና ማለት እዩ። ናይ ብሓቂ ኣብቲ ግዜ እቲ ድማ ብመገዲ ቢንያም ግርማይ ናይ መድረኽ ዓወታትን ልዕሊ ኩሉ ድማ ብድምር ብኣጠቃላለ ድማ እቲ ናይ ቀጠለ ማልያ ምዕዋቱ ኪኖ ውሽጢ ሃገር ኪኖ ኣፍሪቃ ኣብ ዓለም ናይ ብሓቂ እትናትና ክእለትን ብቕዓትን ዘመስከርናሉ ዓብዪ ዓወት እዩ ኣነ ክገልፆ ይኽእል ማለት እዩ። ምናልባት ቀፃልነቱ ከመይ ይኣኽልና ድ ገለገለ ካልእ ክንውስኸሉ ዘለና ኮይኑ ይረኣየኒ፣ ግን ብዝያዳ እቲ ናይ ተረኸበ ዓወትና ሽዑ ግን ኣዝዩ ብደረጃ ዓለም ከይተረፈ ንዓና ዓብዪ ሽምን ዓብዪ ኣድናቆት ዝረኸብና ኣሎ ዓወት እዩ
3: ናይ ቢንያም። ኣነ ከም ናተይ ግል ርእቶ ኩሉ ዓወት የምፅእ እንድዩ፣ ግን ፍሉይን ብዙሕን ትርጉም እዩ ዘለዎ ናይ ቢንያም ቀሊል ኣይኮነን ምስ ኩሉ ነገራት ማለት እዩ ምስ ኩሉ ነገራት እዩ። ሓደ ደይ ሓስብዎ እውን ኣለዉ ዝኸውን ኣይክእልኒ ከመይ ጌርካ ገለ ትብል ኢኻ እብሉ እዮም ንሕና ኣይኮንና ንብል። ቢንያም ግርማይ ኣብቲ ዝገበሮ ናይ ቱር ዲ ፍራንስ ውድድር ንነብሱ ደይኮነ ምናልባሽ እንዳሓራ ሽዑ ሰሚዕካዮ ኔርካ ወዲ ጋንቱ ሊድ ዝገብሮ ይሜክ ሂስትሪ ይሜክ ሂስትሪ ፎር ኤን ፎር ኣፍሪካ ኢሉ ታሪክ ጌርካ ኢኻ። እሱ ጥራይ ኣይኮነ ኣብ ዝኸድናይ ዓዲ ደቂ ዓዶ እንከለዉ ኤርትራ እናትና ያብሉኻ ብፍላይ ብፍላይ ናይጀርያውያን ማለት እዩ ኤርትራ ሓበ እናትና እያ ቢንያም ሓበ እናትና እዩ። ሕጂ ቀሊል ነገር ኣይኮነኒ ኤርትራ እዚ ከም ንገብር ኣርኢና ጥራይ ዘይኮነ ልዕሊ ዝኾነ ነገር መንጠር ባይታ ንኩሉ ይፀልይዎ ቢንያም ሕጂ ንኩሉ ነገር ይፀልይዎ። ካብ ዝገርመካ ብዝኾነ መንገዲ ንኤርትራ ዘይፈልጥዋ ዋላ እናፈለጥዋ እውን ከልዕልዋ ዘይደልዩ ግን ኣብ ዘይክወል ቦታ ይውፅዋ ክትክውላይ ትኽእል ኢኻ። እዚ ረዚን ክብሪ እዚ ከዓ ስቂልካ ክትረኽቦይ ትኽእል ኢኻ። ቢንያም ዋጋ ከፊሉለዩ፣ ህዝቢ ኤርትራ ዋጋ ከፊሉለዩ። ከምዝትብሎ ዘለካ 80 ዓመታት ጠቕላላ ሓፈሻዊ ድሕሪ 80 ዓመታት ደንጉኡ ገለ ክንብላይ ንኽእል ኢና። ምክንያቱ ምስቲ ዝነበርናዮ ንሕናስ 80 ዓመታት ከማን ኣብ ምንታይ ስዕሩ ነይሮም እዮም። ግን ንኤርትራ ወኪሉ ዝስዕር ተቀዳዳማይ ነበረ ና ንክፍለ ሃገር እናተባህለ በዓል የማነ ተኸስተ ቢንያም ያረድ ዝንዝን ነይሩ ንኤርትራ ክውክሉ ዝኽእሉ

0: ተቀዳድም ግን ንሕና ኤርትራውያን እዚ ፅባሕ ነብዕሎ 24 ጉመት ብድሕሪ እዩ ዝመፅእ ዘሎ እዋናት። ኣብዚ እዋናት እዚ 35 ንብል ኣለና ገና ወዲ 25 26 ንኸውን ንበሎ ግርማይ ቢንያም ግርማይ ከምዚ ዓይነት ምምፅኡ ኣብ ሙሉእ ዓለም ጥራሕ ደይኮነ እንታይ ኣብ ሙሉእ ዓድና ጥራሕ ደይኮነ ክትብል ኣብ ሙሉእ ዓለም ዘለና ክብሪ ኣብ ቅድድም ብሽክለታ ቀደም ብጎረባ ብትና ነጊርና ንፍለጥ ዝነበርና ሕጂ ግን ዓዲ ቢንያም ዓዲ ዳንኤል ዓዲ መራዊ ዓዲ ገለ እንድሕር ኢልካ ኣምባሳደር ከምዚ ናይ ዩኒሴፍ ገይሮም መደሎ ልካዕ ኹም ማለት እዩ። ንኤርትራ ከዓ ኣበይ ከም ዘለና ፍሊጥና እቲ ድኻም ናይ ኤርትራውያን ኣብ መስኡ ኣብ ናቱ ጉቡእ ከምዚ ዋሃቦ ኣግቢርዎ ሕጂ ናይ ኩሎም ሓባራዊ ሕጂ ብቢንያም ስለ ዝበልካኒ ግን ልዕሊ ዝኾነ ነገር ጎሊሑ ስለ ዝወፀ እዩ።
1: ምናልባት እቲ ዓወት እቲ ብዙሕ ተዘሪቡሉ ኣብ ግዜኡ ማለት እዩ ከመይ ክርኦ ይፍትን እቲ ብሽለታ ዝለደ ይኮነስ እቲ ዘይርአ ኸማን ክርኢ ይኽእል እዩ። ምክንያቱ ናይ ቢንያም ግርማይ ሽም ክፅዋዕ ከሎ መተሃለኽቲ ቢንያም ግርማይ ከይተርፎ ፅውዑ ነይሮም። ናይ ቢንያም ክፅዋዕ ከሎ ኣዴታት ከይተረፋ ኣቁልዑት ከይተረፉ ሽም ቢንያም ኣይኮኑን ፅውዑ ነይሮም። ናይ ቢንያም ኣቦትኡ ሃልዩሲ መተሃላለኽቲ እዮም ዝፅውዑ ነይሮም። ስለዚ እቲ ዝሓለፈ ናይ 6 ናይ 8 ዓመት እንብሎ ዘለና ፍረ ረኺቡ ማለት እዩ። እቲ ፍረ ከዓ እዚ ንሪኦ ዘለና ሕጂ እዚ ናይ ቢንያም ማለት እዩ ንካልኦት እቶም ኣብ ናይ ሓንቲ ኢድ ኣፃብዕ ዝርከቡ ኣብቲ ናይ ተወለቱ ዝርከቡ ብድምር ወይ ከዓ ተራቢሑ ንዝለዓለ ደረጃ ዘብፅሕ እዩ ንሪኦ ከ ኣለና። ኣብዚ እዋን እዚ እቲ ናይቲ ቀጠልያ ዝወለዶ ከምኡ መሰትኡ ማለት እዩ ኣብ ወለቱ ዝርከቡ ከም በዓል ናት ማይል ተስፋፅን ኣብ ምውፍሳር ዝርከብ ከምኡ እውን ሄኖክ ሙሉውርሃን ኣብ ኣሰና ዝርከብ ከምኡ እውን ኣብ ሊሊትሪክ ዝርከብ ኣማኒኤል ገረ እግዚኣብሄር እቲ እሱ ዝፈጠሮ ፅልዋ እሶም ነኺሶም ከም ዝኸዱ ሓደ ንቕድሚት ዝደፍእ ነገር ኮይኑ ይስምዐኒ ማለት እዩ። እቲ ፍረ እቲ ናይቲ ነዊሕ ዓመታት ከዓ ብኡ ዝተደበስናያ ኮይኑ ይስምዐኒ።
2: ኤርትራ ኣብ ዓውዲ ቅድም ብሽክለታ ብመንፅር ሕጂ በፂሓቶ ዘላ ደረጃ ክረአ እንከሎ ዘተስፉ ግን ድማ ንዝበረኸ ዓወት ሓላፍነት ዝስክም እዩ። ዛጊ ተመዝጊቡ ንዘሎ ደረጃታት ዓቂብካ ንቐጻሊ ተወስኽቲ ዓበይቲ ዓወታት ምምዝጋብ ሓላፍነት ናይ ነፍሲ ወከፍ ተቀዳማይን ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራን እዩ።
0: ጉዕዞ 80 ዓመት በዚ ጥራይ ኣነ ተዓፅዮ ኣይብልኒ ሓንቲ ላትኒ ራእ ኣለና ኣነ ክትከውን ኢኻ ብመን እዩ ብዘየገድስ ኣብ ውሽጢ ካብ 4 ዓመት ዘይሓልፍ ሻምፒዮን ዓለም ክንከውን ኢና ኣይም ሽር ብለካ ኣለኹ። ራአናተ እዩ ኣብ ውሽጢ 4 ዓመት እዝንዝን ክብል ኣይክእልን ክንዲዚ ክንዲዚ ኣብ ውሽጢ 4 ዓመት ብዝተኸኣለ መጠን ግን ካብዞም ብፈሪዩ ንሪኦም ዘለና ኣብ ሓድ እዩ ወይ ኣብ ኣንደር 23 ወይ ኣብ ዓበይቲ ሻምፒዮን ዓለም ክንከውን ኢና ዝብል ርኢቶ ኣለና ኣነ።
1: እቲ ዝዓበየ ዓወት እንብሎ ብሕጂ እዩ ዘለና ማለት እዩ ቀጠልያ ማልያ ነቲ ውድድር ናይ ዓለምና ንምምቀር ተባሂሉ ኣብ 1960ታት ገለይ ክተኣታተኺ ኢሉ እቲ ዝድለ ግን እንታይ እዩ እቲ ብጫ ማለት እዩ ማለት ኣብቲ ናይቲ ተወዳደርቲ እቲ ግዜ ዝውሃብ ከዓ ብዝተፈላለየ ምክንያት ቀልቀል ክንብል ኣይከኣልና። ምናልባት ቁሩብ ተስፋ ተነቢርሎም ዝነበሩ ናብቲ ውድድር ናብቲ ናይቲ ናይ ብጫ ቁሩብ ተረኣይናቶም ናብ ቅድሚት ዝረኣየሉ ከም በዓል መርሃዊ ቅዱስ ኣብ ዳይመንሽን ዳታ ከሎ ትፅቢት ገይሮምሉ ነይሮም። ከምኡውን ኣማኒኤል ገብረ እግዚኣብሄር ኣብ ናይ ገሊኡ ክትሪኦ ከለካ እቲ ዳታ ናቱ እቲ ዝሃርሞ ወይ ከዓ እቲ ዘመንጭዎ ዝነበረ ዋት እዚ ተቀዳዳማይ እዚ ናይ ስራሕ ናይ ገለ ደይኮነ በቃ ናይ ጅሲ ከምታ ቀድማ ቢል ክፅንሐካ ክገልፀልካ ፅንሖ ማለት እዩ ናይ ጂሲ ተፃወታ እዩ። ስለዚ እቲ ናይቲ ቀጠልያ ኣብ ቦትኡ እንከሎ ማለት እዩ እቲ ዝዓበየ ክንብሎ እቲ ኮይና በዚ ናይ ዜና እቲ ቀጠልያ ከዓ ነቶም ኣብ ትሕሪድ ዘለዉ ነቶም ብሕጂ ናቶም ትህቦ ኣለልዮም ናብቲ ናይ ግዜ ንቕድሚት ንክመፁ ወይ ከዓ ብዝያዳ ኣበርቲዖም ንክፅዕሩ ዝደፊ እዩ። ስለዚ በታ ቀጠልያ ብምውሳድና ማለት እቲ ዝዓበየ ናይ ብሽክለት ዓወት ተሰኪምናያ ወይ ከዓ ሕዝንያ ማለት ኣይኮነን። ንሕና እታ ዝለዓለ ዓወት ኣመዝጊብና ወይ ከዓ ናብቲ ዝለዓለ

0: ኣቑሑት ቀሪብና ክንብል እንተኮይና ኣብቲ ናይቲ ብጫ ክንፅጋዕ ኣለና።
1: ቅዲ ምሽክለታ ምናልባት ካብ ዝደለዎን ላዓል ወይ ከምኡ ክትዕቁበለካ ወይ ከዓ ክትውስኸሉለካ እንዲ እቲ ስራሕ እንድሕር ናይ ብሓቂ ስራሕቲ ኮይኑ ሓደ እቲ መጀመርያ እቲ ካብ ናፅነታት ሒዝና ዝኩሉ ክንገልፆ ዝፀናሕና እቲ መሰረታዊ ናይ ሃገራዊ ጋንታ መገሻ ደገ ውፅኢካ መወዳር ብብዝሒ ክግበር ኣለዎ። ካልኣይ ኪኖ ጥራይ ሃገራዊ ጋንታ ዘይኮነ ክለባት ዕድል እንዳተዋሃበ ከምቲ ዝነበረ እንድሕር ቀፂሉ እዚ ናይ ምትኻ መስርሕ ኣዝዩ ክቅፅቀፃልነት ክህልዎ ይኽእል እዩ ማለት እዩ። ኣብ ቅዲ ምሽክለታ ሃገርና ናይ ውሻ ሃገር ዝያዳ ውድድራት እንድሕር በዚሑ እቶም ተቃላለቱ ዝያዳ ፃዕሪ ገይሮም ድማ ንነዊሕ ራእይ ነዞም ክንገልፆም ፀናሕና ዓበይቲ ተቃላለምቲ ኣብ ወርሉቱር ኢልና ንጠቕሶ ውድድራት ንዓቶም ክንትክ ኢና ኢሎም እንድሕር ብሞራል ተበጊሶም ከቢድ ስራሕም ዘለዎም ፈሊጦም ዓብይ ፃዕሪ ገይሮም ልምምድን ልክዕ በቲ ዲስፕሊን ናይቲ ቅዲ ምሽክለታ ተማእዚዞምን ተኸቲሎም እንድሕር ከይዶም ናይ ብሓቂ ክንዓቢ ንኽእል ኢና ኣብ ቅዲ ምሽክለታ ሃገርና ማለት እዩ። ብዝያዳ ኣብዚ ናይ ቱር ዲ ፍራንስ ድማ ምናልባት እተረኸበ ናይ ቢንያም ኣዝዩ መግለፂ ደይብሉ ዓወታት እዩ። ኪኑኡ ድማ ንሕና ምናልባት እንተደኣ ሰሪሕና ድማ ጥራይ ተቀጠለያ ማልያ ቢንያም ኣምፂ ኣሎ። ካልእ እውን ኣብቲ ናይ ብጫ ማልያ ብዝያዳ እቲ ዝለዕለ ክብር ስለ ዘለዎ ናብ እውን ጠመተና ጌርና እንድሕር ሰሪሕና ዘይከኣል የለን ከምደይብፃሕ ከምዘየለ ዝረኣየና ስዚ ናይ ቢንያም ዓወት ኣብነት እዩ ሞ ዝያዳ ንባዕ ተኪርና ድሕር ሰሪሕና ድማ ምናልባት ናይ በዓል ብጫ ማልያ ገለገለ ካልኦት ነገራት ዝተረፈና ኣሎ ማለት እዩ። ስለዚ ዜርካ ዜርካ ሲ ዋላብቲ ዝለዓለ ናይ ዓለም ብፃሕሲ ወይ ክትዕቁበለካ ከም ዝድበልኩካ ወይ ከዓ ክትቅፅሎ ኣለካ እንዲ ስለዚ ግዜታት ዝተርፈና ኮይኑ ስማዕንሎ ይረኣየኒ ማለት እዩ። ብዝያዳ ንድሕር ሰሪዕና ድማ ደይንበፅሃሉ ኣብነት የለን። ናይ ብሓቂ ግን ብግቡእ ብስነ ስርዓት ናይ ኩሉ ማለት እዩ ተሓባቢርካ ብፍላይ ተቃዳድምቲ ኣሰልጥ እንዲ ኣብ ክለብ ኣብ ውሽጢ ሃገር እዚ ክተቕሶ ዝፀናሕኹ ነገራት እንድሕር ተፈጢሩ ደይከኣል የሉ ማለት እዩ። ኣብቲ ዝለዓለ ደረጃ ወይ ተሪፍና ዘሎ ድማ ክንረኽቦ ክንኽእል ኣነ እምነት ዓብ እምነት ኣለኒ።
2: ትሕተ ቅርፅና ንዓና ንቅዲ ምሽክለት ኣዝዩ ገዛ እዩ ምቺ ዓቐበታት ኣለና ቁልቁለታት ኣለና ዋሕዲ ማኸይና ኣለና ፅሩይ ኣየር ኣለና ነዚ ከዓኒ ንሕና ክንጥቀመሉ ንኽእል ኢና ነዚ ክንጥቀመሉ እንድሕር ንኽእል ኮይና በየና ኣገባብ ዝብል ክመፅእ ኽእል እዩ። እንድሕር ድኣ ሰንተራት ኣብዚ ጌርና ሰንተር ኣብዚ ተጌርና ሓንቲ ናይ ኤሮጳ ጋንታ እንድሕር ኣብዚ መፅያ ከም ድላ ልምምድ ኣካይዳ ኣብቲ ሰንተር እናተዓፅት መገዲ ባፃ ትኸይድ ፍሽ ምራራ ትኸይድ ጎልጎል ኣለና መገዲ መንደፈራ ዝተፈላለዩ ዓይነት ቅርፂ መሬት ኣለና። ኣብዚ ቅርፂ መሬት እዚ ሰሪሓ ምዝናትና ብራኸ እሞ ምዝ ዋሕድ ማካይን ምዝናትና ፅሬት ናይ ፖሊሽን ንድሕር በዚ ከይድና ኣብ መጨረሹ ንሕና እንታይ ክንከውን ንኽእል እንገቲ ንኸውን። እዚ ሓደ ግዜ በረድ ኣብ ብበዝሓሎ ኣብ ኤሮጳ ሲ ኣብ በዓል ሳውዝ ኣፍሪካ ከይደን ኣብ ገለ ከይደን ተጫፋሊቐን ላቲን ኣሜሪካ ከይደን ልምምደን ዝሰርሓ ክለባት ብዙሓት እዩ። ንሕና ምዝ ኩሉ ዘለና ፀጋ ናይ ተፈጥሮ ፀጋ ተጠቂምና ሰንተር እንድሕር ዳኣ ጌርና ኣብዚ ጋንታታት እናዓደምና ቢዝነስ ናትና ቢዝነስ ንገብር በቲ ሓደ ወገን ተፃወትና ርእን ተፃወትና ተማሊአና ኣለና ከዳ በቲ ሓደ ወገን ከዓኒ ካብዘን ክለባ እዚኣትን ኣክንዲ ንሕና ካብ መንግስቲ ጥራሕ ተፀበይቲ ንኾን ወይ ካብ ስፖንሰር ጥራሕ ተፀበይቲ ንኾን ካብዘን ክላት እዚአን ከዓኒ ኣታዊታት ነኸዓበተሉ ደረጃ ከዓ ክንፈጥር ንኽእል ኢና። ሕጂ ነቲ ናትና ዘሎ ኣካይዳ እስከ ናብ ቢዝነስ ንቐይሮም

24 ግንቦት ህዝቢ ኤርትራ ከቢድ ዋጋ ብምኽፋል ናጽነቱ ዘረጋገጸላ ዓረት እያ። ስለዝኾነይ ድማ ዓመት መፀ ብኽብ ዝበለ ማዕረግን ብዝበለፀ ኣገባብን ከብዕላ እንዕዘቦ። ንሎም እምበኣር ዝኸበርኩም ተኸታተልትና ኣብ ኮማውዳሳት ህዝቢ ኤርትራ መዓልቲ ናጽነቱ ብኸመይ ፅምብላ ኣሎ ኢና ክንደስስ። ናብ ምምሕዳራት ከባቢ ኤክስፖ፣ ምምሕዳር ከባቢ ሓሊበት፣ ከምኡውን ምምሕዳር ከባቢ ማይ ጃሓጃሕ ኢና ክነብል። ኣብኡ ዘሎ ውዕውዕ ስምዒት ናይ ህዝብና እንታይ እዩ ዝመስል? ህዝቢ ብኸመይዩ ዓብን ንእሽተይን ኣስላማይን ክርስትያን ኣብ ሓደ ቅርዓ ተኣኪቡ ዘብዕሎ ዘሎ በዓል ናጽነቱ ክንዕዘብ ኢና። ናብቲ መደብ ክነስግረኩም ኢና። ጽንዓትና ወሓስና።

0: በዓል ናፅነት ትርጉሙ ብዙሕ ኮይኑ ሓደ እንታይ ተኸፊልዎ እንታይ ተሓሊፍዎ ዝመፀ ስለ ዝኾነ ረዚንን ከቢድ ሓላፍነትን ዓብ እጃምን ኣብ ልምዓታዊ ኣብ ካልእ ካልእን ስድራ ስዋኣት ኣብ ምሕብሓት ኣብ ምሕጋዝን እዚ ክትብሎ ዘይክእል ከቢድ ሓላፍነትን ምድላዋትን ኣድለዩ
1: ናፅነት ድዓኒ ሓራ ምኳን ማለት እንድዩ ካብ ናፅነት ድጥዕም የለን ትርጉማ ሲ ናፅነት ማለት ሓራ ምኳን ማለት እዩ ካብ ኩሉ ኣርዑት ወፂኻ ሲ ሓራ ትኾነሉ እዩ ብጣዕሚ ናፅነት ትርጉማ ድኣ ረዚም ንናፅነት ክመፅፍ እንደይ ተኸፊሉ እዩ ንዓ ንምዕቃብ ከዓ ብዙሕ እዩ ተኸፊሉ ስለዚ ብጣዕሚ ክብራን ድግደሰላን እዛ ናፅነት
2: ናፅነት ድኣ ከምዚ ኢልና መሬትና ሓራ ኮይኑ ብሓንሳእ ቆልዑትናን ኣንስትናን ከምዚ ኢልና ሓቢርና ክንውዕል ከለና ሙስሊምናን ክርስትያንናን ከምዚ ኢልና ክንውዕል ከለና ካብዚ ንላዕሊ ናፅነት የለን ስ ዩ ትርጉሙ ናፅነት
0: ናፅነት ስነሳዕስዒት ጨፈራ ደይኮነት ዓመታዊ ድካየድ ዘለዎ ሓላፍነት ረዚን ሓላፍነት ከምቲ ዓንተ ወይ ድበልኩ ከቢድ ዋጋ ተኸፊልዋ ዝመፅእ ሃገር ስለ ዝኾነት ሕድሮም ንምትግባር ካልእ ካል እውን ስለ ዝኾነ ሓላፍነትና ዝለዓለን ከቢድን ይበ
1: ማለት ኣብ ማፃፃ ምንጋር እዩ ዝተወልደ ታሪክካ ምፍላጥ ክፈልጥ ኣለዎ ኩሉ ህዝቢ ኤርትራ ዝተወልደ ደበለ ታሪኩ ክፈልጥ ኣለዎ ማሃሩ እንዲኦም ካባና ንላዕለ ደቅና ፈልጥዎ እዮም እቲ ማፃፁ ማለት ሲ ንሕና ርኢናዮ እንዲና መግዛእቲ ርኢናዮ ኢና እቶም ተወሊዶም ደሎ ደቅና ካ ብታሪክ በቲ ትምህርቲ ብኩሉ ልዕለና ፈልጥዎ እዮም ከምኡ እንዳበለ ክዓልፍካ ንሕና ከዓኒ ብዝተካለና መጠን ንምዕድ ንደቅና ንመክር ፅንዓትና እዩ ዝብል ዘሎ ፅንዓት ማለት ካ ልዕሊ ኩሉ ብዝመፀ ነገር ደዩ ይፀድፍ ማለት እዩ
2: ከመይ ገይሩ ከምዚ ዝመፀ ናፅነት ነቶም ደቅና ዘለዉ ከምዚ ገርና ሓቢርና ክርኢና ከለዉ ብኸመይ መፂኦም ናፅነት እንታይ ከፊልና ኢና ኣምፂ ኢናዮ በዚ መልእኽቲ ነቶም ደቅና ነመሓላልፈሎም ማለት ኢና

ብኩሉ ነገር ክንዕቀቦን ክንጥንቀቀሉ ማለት ንሕና ዋናታት እውን እንተደይ ዓቂድናዮ እንተደይ ኣኽቢርናዮ ከዓ ሃገርና ሲ ኣብ ካልእ ማለት ብዙሕ ኢና ንርኢ ዘለና ንሰምዕ ኣለና።

0: ክንዕቅቦ እቲ ሰላምናን እቲ ዕርፍትናን ብኩሉ ነገር ማለት እዩ ተወሃሂድካ ኣስላማይካ ክስታይናይካ ብዘይ ምፍልላይ ሃይማኖት ተኸባቢርካ ክትነብር ኣነ እዚኣ የ ድግፋ
1: ከቢድ ፅንዓት ከዓ የድልየና ነዚ ከቢድ ናፅነት ከፊልና ኣብዚ ኣምፅእናያ ዘለና ከቢድ ፅንዓት የድልየና ከቢድ ንደቅና ከዓ ጎስጓስን ሓበሬታን የድልየና ፅንዓትና ዋሕስና ክበሃል ከሎ እንተዘይንፀንዕ ኣብዚ ውሕስነት እዚ ኣይንበፃሕና ስለ ድፀናዕና ውሕስነትና ዓቂብና ንኸይድ ኣለና ማለት ኢና ስኢቲ ትርጉሙ መሊሹ እቲ ናፅነት እንዳተወልዐ እዩ ዝኸይድ ዘሎ ሓጎስ ወሰን የብሉን ሓጎሰ እንዳተወልዐ እንዳደመቐ ንፀላእትና ከዓኒ ብርኮም ብሰብሮም ስለ ዝኾነ እዚ እንዳደመቐ ንክኸይድ ከምዚኣ ጌርና ሓቢርና ፀኒዕና ክንነብር እዚ ይስማዓኒ እዚ ንገብሮ ዘለና ነቶም ደቅና ተሰዊኦምን ሰንኪሎምን ዘለዉ ኣሕዋትናን ደቅናን ንዕኦም ብኸመይ ከም ዘምፃእናዮ ዝገልፅ መልእኽቲ እዩ እዚ መስዋእት እዚ እዚ ላዕልን ታሕትን እዚ እንተዘይህሉ ነይሩ ኣይምነበርናን ንሕና ከዓ ደቅና ከዓ ኣይምነበሩን ስለዚ ፀኒዕና ከምዚ ጌርና ዓመት ንዓመት ክንቅፅል ከዓኒ ጥዕናን ፍቕርን ይሃበና እቲ ውህደት ዘይምፍልላይ ዝነግር መግለፂ እዩ ንሕና ሓንቲ ኤርትራውያን ስለ ዝኾንና ኣብ መንጎና ፈሊሊ ደይብሉ ኣስላምና ንኹን ክርስትያንና ንኹን ብሓደ መንፈስ ብውዕውዕ መንፈስ ንሕልፎ ስለ ዘለና እዚ ዕግበት ይፈጥረለይ ንዓይ
2: ብሕዘና ትራዕዲ ዝሰወረ ካብ ጫፍ ናብ ጫፍ እናተወርወረ ግብሪ ዩ ሕላገቱ ዘይ ከምቲ ዝውረ ተመሰሎም ንሶም ተፈከሩ ተጋዓሩ ኣይመስለኒን ፍፁም ንሕልንኡ ዝቐትሩ ንኽብሪ ሃገሩ እናተጨፍጨፈ ንመፀ ፀላቱ ቀቲሉ ዝዕረፈ መን እንተበልኩምኒ ከላልየኩም ሰንሰለት ተወፋይነት ዝመትከሉ ኮርዒዳ እዩ ካልኣይ ዘይብሉ ኩሉ እዩ ዝበርሞ ዓለም ብዓለሙ ሎሚ ዩስ ወጦ እቲ ቕቡር ደሙ ወጥሩ ተኣናናይስ ኮርዒዳ ኣይስሙ እንታይ ና ተደሊና እንታይ ንምዃን ኮርትሎ ንኸይንድቅስ ሰብ ንዘይምዃን ዘይምፍጠር መዓሸና ከም ውላድ ምኻን እንታይ ና ተደሊና እንታይ ንምዃን ኢድነስኣ ከም ሰብ ድሓን እናቐበርኒ ባደላ ክቐብል ከም በትክስ እንክልቲ ቀደም ሽዋ እንተበሉ ቅድሚ ታሪኽ ዘይነበረ ፅዋእ ናይታ ጥፋእ ምራኽ ንዓይኒ ጭዋስ እዚ ካብ ጉዑኒ ብዋጋ እነተይ ጥልመት ተጉስሙኒ ብላይ መፅሓፍ ብዛንታ ክሽጠር መርትዖ ኣልቦ እዩ ንዓይሲ ቕብጥር ከምቲ ፅላሎት ኣብ ዛንታ በዓቲ ከምኡውን ኣብ ኣማልኽቲ እምቢ እምቢ ንሃገረይ ከምኣበይ ዘይከውን ከምቲ ደመይ ሳሕል ዘይወፍር ንስለ ዛሪመይ ደንደን ተሰቒለ ዘይሂቦም ግንባረይ ካብ ከምዑና ኣብ ቤተይ ክጭፍለቕ ካብ ከም ሽዕብ ብታንጊ ክስንጠቕ ካብ ከም በጊዕ ሳንጃ ክዝልዘል በረኻ ዝዕሸኒ ከወትሩ ስውቲ ክዝከር
1: በዚ ኣጋጣሚ እዚ ንሙሉኣት ኣብ ምክልኻል ዝርከቡ ደቅና ከምዚ ጌርና ንዝመፅእ ግዜ ከዓኒ ከነብዕሎ ትምኒተይ ይገልፅ
3: እንታይ ድበሃል ባህላ ሰመ ኣንስተ ተሓጉሰ ሲ ሓጎሰን ብዕልልታ እየ ንገልፆ ወይ ንብልዎ መለስከ ተሓጒስክ እንተለኸስ ሓጎስከ ብዕልልታ ትገልፅ

ሰራዊት ሞራል ናሃቦም። ድሕነት እናሓለኹም

0: ህዝቢ ኤርትራ ነዊሕ ቃልሲ ሕሊፉ ካብ 61 ጀሚሩ ስጋብ 91 ኮይኑ እጂ ኣብዚ ቃልሲ እዚ ውረት ደይብ ነይርዎ እዩ። እቲ ቕኑዕ መድሕነት ስለ ተሓዘ ግን ነዚ ናፅነት ኩን ከም ትኸውን ኣብ ምዕልቱ ተማቲኡ ይፈልጥኒ እዩ። እሱ ስለ ዝኾነ ከዓ ኣብ 91 ናፅነት ረኺብና ህዝቢ ኤርትራ ናፅነት ረኺብና ኢልና ፅራይትም ኣይበልናን። ብምንታይ ብረፈረንድም ገይሩ ከዓ ነቲ ህዝቢ ናፅነቱ 100 ካብ 100 ኣረጋጊፅሉ እወን ናፅነት ኣዝሚፁ ህዝቢ ኤርትራ ፍረናቱ ከዓ ሕጂ ንሪኦ ኣለና። ህዝቢ ኤርትራ ተጨቂኑ ተረጊፁ ሕቱማት መግዛእቲ ነይሮምና። ኣብዚ ግዜ እዚ ከዓኒ ነቲ ኹውን ናብ ናይ 35 ዓመት ቃልሱ ብዓወትን ብሓጎስን ብእልልታን ከብዕሎ ክትሪኦ ከለካ ከዓ ብጣዕሚ ፍስሓ ጥመዓካ። ምክንያቱ እንታይ እዚ ነዚ ቃልሲ እዚ ንክመፅእ ተኮይኑ ክንደይ ቀያሕትን ፀለምትን ነዋሕትን ሓፀርትን ጀጋኑ ከፍ ኢልና ኢና ምፅኢና ነዚ ናፅነት እዚ ብህያብ ብትኳቦ ኣይኮነን መፅ እዩ። ነዚ ንክትሓልፍ ነብሲ ወከፍቲ ኩርባ ነብሲ ወከፍቲ ኣባ ሩባ መስዋእቲ ዘይሓለፈ ሃገር የለን። እዚ ሃገር እዚ ብዓፅሚ ዝተሃንፀ ሃገር እዩ። ኮይኑ ከዓ ዋርሳ ይከኣሎ ተባሂሉ ከዓ ነቲ ቃልሲ ከዓ ገጥ ኣቢልዎ ከዓኒ ዶቦ ሓልዩ ነዚ ሃገር ከመይ ገይሩ ናብ መፃኢ ምዕባለ ስጉም ከም ዘሎ ደሪአና ኣንፈት ምዃኑ እዚ ከዓ ኣነ ወገነ ይኣምን ከም ሰብ። ስለዚ ነዚ ቃልስና ብዋዛ ፈዛዛ ኣይኮነን መፅ እዩ። እሱ ስለ ዝኾነ ከዓ ኩሉ ሻብ ብዓይን መርፊ ኢና ንሪዮ ንሕልዎ ከዓ ከም መስመርና ተዓዋቱ ምዃኑ ስለ ዝፈለጥና ኢና ዝበፂሕና ዘለና ማለት እዩ። ስለዚ ንዓመታ ከምኡ ሪአና ዝብል ኣረኣያ ኣለኒ።
1: ክልታዊ ሂወት ተፈጢረ እየ ድብል እንታይ እ ክልታዊ ሂወት ተፈጢረ ድብል ናፅነተይ ሒዘ ስለ ዝመጠኹ ከምዚ ክርኢ ከለኹ ምስ ህዝቢ ከዓ ክልተ ሂወት እዚ ህዝቢ እዚ ከምዚ ኮይኑ ክውዕል ከሎ ከምዚ ኮይኑ ክሕጎስ ከሎ ኣዝየ ዝሕጎስ ኣነ ኣዝየ ዝሕጎስ ክነግረካ
2: ኣብዚ በፂሕና ዘለና ደስ ኢሉና ዕልልልልልልል ደስ ኢሉና ፅንዓትና ማለት እቲ ኩሉ ዝሕለፍናዮ ፀገማት እገዳ ኣብ ልዕሊ እገዳ ወራር ኣብ ልዕሊ ወራር እንዳሓለፈና ህዝቢ ኤርትራ ፀኒዑ ይኸይድ ነይሩ። እቲ ፅንዓትና ዋሕስና እቲ ፅንዓትና ዋሕስና ኮይኑና እንታይ ዓቕሊ ዝገበረ ሰብሲ ኩሉ ግዜ ይድዕወት ተዓዊትና ከዓ ሳላ መንግስትና ቁኑዕ መንግስቲ ስለ ዘለና ተዓዊትና እምበር ንሪአን ኣለና ሃገራት ኩሎም ፈርከሽከሽ ኢለን መንግስትና ግን ነዚ ዓዲ እዚኣ ፅኑዕ ኮይኑ ኣፅኒዕና

ዲካ ከም ዝብፃሕ ኢና ኣሚንና ንሕና ንገብር ዘለና። ምክንያቱ ፅንዓት ንድሕር ዘይብልካ እንታ ክትከውን ሞ ፅንዓት እትልዎም ፀላእትና ብዓቕሚ ብረት ኹን ብሰብ ኹን ካባና ዝዓበ ዝበዝሐ ነይርዎም፣ ግን እንታይ ኮይኖም ኣብ መወጣእታ ኩምራ ሬሳ ኮይኖም ኣብ ጎቦታ ሳሓል ተሪፎም። ፅንዓት ስለ ዘለና ከዓ ንሕና ብውሑታት ሓደን ዓሰርተ ተባሂሉ መኪትና ሻትሻይ ወራር ሓሊፉ ካብ ቀዳማይ ስጋብ ሻትሻይ ወራር ካብ ገፃት ሰላሕታ ዝኩሉ ሓሊፉ ኣብዚ ደረጃ ዝተበፅሑ ህዝቢ ኤርትራ

0: ከምቲ ኣብ ቃልሲ ጅግና እንተኸደ ጅግና ይትክኦ ትበሃል ጅግና ይድውለት ኣብ ኤርትራ ከደዲኻኒ እዞም ኣብ ዘለዎ ዋርሳይ ከዓ ንልክዕ ከምኡ ኮይኖም ከዓ ንሃገር ከዓ ገጥ ኣቢሎም ንዝኾነ እንተታት ለይትን መዓልትን ኣብ ምሕላውን ኣብ ምምዕባሉን ከዓ ይቃለሱ ኣለዎ ሓደ ሓረስታይ ሕርስ ከሪሙ ፍረ ንድሕር ዘይረኺቡ ትርጉም የብሉን ንሕና ከዓ ነዚኦም ፍረ ናቶም ክንርኢ ከዓ ለይትን መዓልትን ቃልስን ጎስጓስን ዝሓትት ጉዳይ እዩ ስለዚ ነዚኦም ከምቲ ጀጋኑ ዝሓለፍዎ ጀጋኑ ክኾኑ ከም ትኸልዉ ኣሚንና ኢና ንሕና እንታይ ሽምንቃለስ ዘለና ደቂ መን ኮይኖም ዳ ክሓምቁሞ
1: ሓላፍነት ብሙሉእ ዝሓላፍነት እዚ ናይ ስዋኣትና ሒዝና ናይ ግንባርና ሒዝና ናይ ሃገር ሒዝና ዝለዓለ ክኸይድ ከም ዘለዎ ህዝቢ ሓላፍነት ከሰኩም ትና

0: ከምዚ ሎም ዓመት ከዓ ዝያዳ ፍሉይ በቃ ክትገልፆ ከማ ናይ ትኽእልን ህዝቢ ተሓጒሱ ብሳዕስዒትን ብሞራልን ፅንዓትና ዋሕስና ብዝብል ቴማ ፅቡቕ እዩ ዘሕልፎ ዘሎ ትሪኦ ከለካ ኣስላማይ ትብል ክርስትያናይ ትብል ዓብይ ትብል ንእሽተያይ ትብል ኩሉ ብፍቕሪ እዩ ዝሕልፎ ዘሎ ከምዚ በዓል ናይ ብሓቂ ከምዚ ኣይተረእየን
1: ናፅነት ህያብ ፃዕዱን ቀያሓትን ደቂ ተባዕትዮን ደቂ ኣንስትዮን ኣያታተይ ዓበይቲ ኣሓተይ ናይዚኦም ህያባት ስለ ዝኾነት ኣዝያ ካብ

0: ምድራዊ ዝለዓለ ዘበለ ኩሉ ህያባተ እያ ንዓይ ህያበ እያ እታ ዝዓበየት ዝኸበረት ህያበይ ኮይና ኣዝየ ኸፅንዓ ዘኽእለኒ ዋጋ ተኽፍለኒ ህያብ እያ
1: ናፅነት ማለት እዚ ድሕሪ 30 ዓመት ዝመፀ እዚ ኣቦና ኣዴና ተጋዲሎም ዘብፅዋ ሓርነት እያ
0: ከምዚ ኢልና ፅንብል ክንገብሮ ከለና ብዙሕ መርኣይ ኣለዎ ብዙሕ

0: መፅአን ዘለዋ ስለዚ ቆልዑ ዘለዉ ኣለዉ ዓበይቲ ኣለዉ ኣዴታት ኣለዋ ኩሉ ኣብዚ ይሳተፍ ኣሎ ሓጎሱ ከዓ የንፀባርቕ ኣሎ ልክዕ ከምቲ ሪፈረንደም ሪፈረንደም ወዲ 18 ኣቢለ ነረ ኣዝየ ክዝክራ ፀኒሐ እዚ ከዓ ሕጉስ እየ በዚ ከዓ ክገልፆ ክእል
1: ተማሂረ ኣብዝለዓለ ደረጃ በፂሐ ንሃገረይ ከፀባዕ ደ
2: ንምህፁ

ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ሃሎ
1: መፂናኩም ከመይ ቀኒኹም? ግርም ደሎ ውድድር ከመይ ኣሎ? ግርም እምበዓር ሕጂ እውን ናብ ሻምናይ ውድድር ማለት እዩ ንኡስ መደብ መን ዝያዳ ዘከረ ንዲቲ ውድድር ዝኸይ ዘሎ መንኮ ንዕወ ትኸውን ኣሽማቶም ሒዝኩሞም ዶዞም ዝወዳደሩ ደለዉ ሕዝዎም ኣለኹም ሓቀይ ሒዝኩሞም መን መወዳደር ማለት መን ይዕወት ኢልኩም ተሓስቡ? መን ኢልካ መን ኢልግ ድሓ እንተዓወተ እተዓወት እቲ ቀንዲ ዘድሊ ከምዚ ጌርና ተሓቋቂፍና ምውዓል እቲ ዝመፀ ክቡር ናፅነት ከዓኒ ብኸመይ ከም ዝመፀ ከዓ ምፍላጥ እንድዩ ፅቡቅ ይኸይድ ኣሎ ኒና ከዓ ንበሃል ዘለና ገና ከዓ ኣብ ጎደና ሓርነት ከዓ ዝተፈላለየ ንጥፈታት ክካየድ እዩ። ኣብ ዝተፈላለየ ዳሳት ዝተፈላለየ መደባት ክካየድ እዩ። ክካየድ ዝቀነየ ከዓኒ ብምሉኡ እዚ ናይ ደቅና ኣብ ቤት ትምህርትታት ክካየድ ዝቀነየ ደኩርዕ ይወርሱ ከም ዘለዉ ከዓ ዘርእየካ ዮውሃና ንህዝቢ ኤርትራ እንዳበልና ክንቅፅሎ ኢና። መን ይወስዳ ግን ኣብ መወዳእታ ስለ ዝፍለጥ ንመን ማለት እየ ነቲ መን ወስዶ ኣብታ መወዳእታ ኢና ንሪያ። ኣይነግርን እየ እምበርቲ ድወሶዶስ ፈሊጠየ ኣለኩ ግን ኣይነግረኩምን እየ ዝኾነ ኮይኑ ከመይ ኣሎ

0: ቢንያም ኣንቀፀ ምባር
1: መልካኒ
0: ቢንያም ኣንቀፀ ብርሃን ምባር
1: ቢንያም መፅኢሉ ሕጂ ንቢንያም ታቅዒት ንቢንያም ኣራ ቢንያም ፅቡቅ ዕድል ስእሊ ረበላ ኣብዚኣ ኣብ ቁጥሪ ሓደ ደሴት ኣላ ሓዝ ቀጠው ደሴት ኣብ ቁጥሪ ክልተ ግንባር ናቕፋ ድፋዓት ንህለ ተኳዒቱ ኣብ ቁፅሪ ሰለስተ ጋራጅ ብፅፍራ ትሰርሕ ነራ ኩላ ሰብ ኣርባዕተ ወይኒ እዚ ወይኒ እዚ ኣብ ኮርፖሬሽን ዘራእትን ጥሪትን ትበቁል እዩ ማለት እዩ ቁፅሪ ሓሙሽተ ክፍሊ ተዕሊም ኣላ ኣብ ሓሙሽተ

0: ሽመይ ጊለ ኪዳነ
1: ጊለ ሕጂ መፅእ ኣሎ ጊለ ኪዳነ ፅቡቕ ዕድል ሕጂ ሸሞንተ ስእልታት ኣብዚኣ ቅድም ከርእየካ ጊለ ኣስተውዕል ኣብ ቁጥሪ ሓደ መጓዓዝያና ቁጥሪ ሓደ መጓዓዝያ ቃዕ ኣብ ቁጥሪ ክልተ ሕክምና ኣብ ሜዳ ኢንፊጅን ትሰቅል ኣላ ኣብ ቁጥሪ ሰለስተ ሪፈረንደም ብርሃን ደምፀ ሪፈረንደም ቁጥሪ ኣርባዕተ ተጋደልቲ ተጋደልቲ ቁጥሪ ኣርባዕተ ተጋደልቲ ኣለዉ ቁጥሪ ሓሙሽተ ዓሰብ ዓሰብ እዚ ቁልሕ ዝብላ ዘሎ ሎቕማጥ ማለት እዚኣ ቁጥሪ ሽዱሽተ ጡጥ ቁጥሪ ሸውዓተ ቀዳሞት ጀላቡ ህዝባዊ ግንባር ኣብ ቁጥሪ ሸሞንተ ፈርማጆ ፈርማጆ ዝኸኣኒ ካብ ኮርፖሬሽን ጥሪት ዘራትን ዝመፅእ ማለት ሕራይ ሕጂ ቁጥሪ መረፅ ደስ ዝበለካ ናይ መወዳእታ ሓሲብካ ሸሞንተ ኢሉ ኣሎ መፅያ መልሳ ኢኻ
0: ፈርማጆ
1: ሸሞንተ ፈርማጆ ኣብ ፒሳ ትገብሮ ካልእ እውን ቅርድድ ኣቢልካ ኣብ ባኒ ትእትዎ ትኽእል ኢኻ ኣብ ሞርቶዴላ ትእትዎ እሱ ተኮይኑ ማለት ስእላ ካል ኣብላ ኣለኹ ስ ድ እስከ ክርኣ ኢና መጀመርታ ፈርማጆ እንተኮይና ክርኣ ኢና ፈርማጆ ጠቂዒት ፈርማጆ ባካ ራይ ምረቅ ዝግልካ ረጊኢኻ ናይ መወዳእታ ስለ ዝኾንካ ደንቀ
0: ሕሰብ
1: ናምበር ዋን ብላ ኣሎ ረቕሚ ዋሕድ እንታይ ነይረ
0: ረበረኒ
1: ኣይኮነትን ኣጆኻ
0: መጓዓዝያ
1: እንተልካ ፅቡእ ተዛሪምካጓዓዝያ ክትከውን ትኽእል እያ መስለኒ እንድዕ ከዓ ጌጋ ክላኣለይ መሪ ያጋ እስከ ክርኣየና ክትከውን ትኽእል እያ መጓዓዝያ ንፅኻያ ቃ በላ ተሓሰበ ነገደ ሰለስተ ኢልካ ኣለካ ዝሓስብ ይነግድ ኣብ ሰለስተ ኢልካ ምሽ ሪፈረንደም ያ እስከ ሪፈረንደም እንታይ እያ ንእትዋ ነርና ወደ ምንቲ ደቅና ክፈልጡ ሕብሪ እንታይ ኢና ንእቱ ነርና ሰማያዊት ተጋግኦም ደእቶም እምበሪ ሪፈረንደም ሕራይ ዋ ላዕሊ ኣርባዕተ ኢሉ ኣሎ ኣርባዕተ ፅቡቕ ዕድል ጊለ ክንደ እንታይ ቀልጥ
0: ሕክምና
1: ኣርባዕተ ኣይኮነትን ኣጆኻ ዳርጋ ንሶም እንድ
0: ተጋደልቲ
1: ድ ድዒ ክርኣይና ተጋደልቲ እተኮይና ረኪብካያ ኣለካ ኮራንታ ትከውን እያ ንድሕሪ ረኪብካያ ተጋደልቲ በቃ እዚያ ሕጂ ድንቂ ሕሰብ ኣለ ሓሙሽተ ኢሉ ኣሎ ሕጂ ከዓ ሓሙሽተ ኢሉ ኣሎ ሓሙሽተ ኣሎ እንታይ እያ ሓሙሽተ
0: ሕክምና ሚዳ
1: ኣይኮነትን ኣጆዋ ተጠማቲት ዓይኖም ዳ እንቆሩ በሪ
0: ወደብ
1: ታይ ዓሰብ እጓይ ተጠናቲት ኢለ ነረ
0: ወደብ ኢልና
1: እንታይ ኢሉ
0: ወደብ ኢላ ኢለ
1: ነነ ሰሚዕ ወደብ ኢልካ ወደብ ኢሉ ዓሰብ ከዓ ነ እዛ ደያኑ ኣነ ሕጂ ክዛረበክ እ ወደብ ኢሉ ዓሰብ ከዓ ከተማ ዓሰብ እንድያ ግን ወደብ ያ ከዓ ምስለኒ ረድዎ ወደባት ክልተ ኣለዋና

0: ናትኩም እያ ኣይትኸውን እያ ምስ ሓንቲ መወዳእታ ኣላ 7-6-2 ውድድር እንዲኻ 7-6-2 የኳራርየካ ውድድር ኣ 7-6 ቁሩብ ከዓ ሕግዝ ኣለኹ ከዓ ዓቕሚ 7 ኢልካ ኣለካ ሕጂ መለስ ጀዋ ከይከደትካ ፍትን ፍትን ከተብል ብመፀት ተዛርብ ኣጆኻ
1: ሕክምና
0: ኣይኮነት ሸኾኽቲ እየ ሸኾኽቲ ሸኾኾኾኾኾኾተጋደልቲ ኣይኮነ ሸኾኽቲ ሸኾኽቲ ቀዳሞ ጃላቦ ሸኾ ሸኾኽቲ ማለት ሸኾኽቲ ማዓለሽ ግን ኣምፅኻ ሓያለ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ሰዓድ ከምዚ ንከታተሉ ዝቐነና ኩላትና ማለት እዩ ዝተፈላለዩ መደባት ንክብሪ መበል 35 በዓል ናፅነትና ብዙሕ መደባት እዩ ዝካየድ ዘሎ። ናቱ መቐፀልታ እውን ንሕና እውን ኣርካይ ፈቲሽና ዝተፈላለዩ ደርፍታት ኣብ ተዓዘብቲ ነቕርብ ኣለና። ሕጂ እውን መደባትና ቀፃሊ ክቡራት ተኸታተልቲ ኣነን ሰዓድን ዝተፈላለዩ መደባት ናባኹም ክነቕርቦ ኢና። ሰዓድ ካልኦት ሕላያት ምግድ ትግባእቱ ኣኖ ቀደም ኢለ ንቀዱ ማዓና ለበዛ ሓልትና ኩሉ ቀደም ሜዳን ዓላ ዝሀ ግራ ሕርየት መሀ ኣንበትና ኣለና
1: እዚ ናይ ብሌን ናይ ኣላሚን ሓሰበላ ባሕቲ መስከረም ዝሓለያ
0: ግሮም ተማምና
1: ሰ
0: ዲብ 10 ካልአይ ሰነትና ለተሓሌት ሕላየተ ዓብይ ፈናን ኣለሚን ሓሰበላ እግላቱ ግል ንርአ ብድግማ ግነቕብልቶ ከማ ግለን ብሂ መናሰበት ዒደ እስትቕላል ፍንቱይ በርናምጃት ወፍንቱይ ሓልየት ኣስከምትላ ንቀድም ህሌና ኣሰናይ ዲብ ለቃልት መናሰበት ኣብፅሐና ዲበንበል ከማ ግለንብለ ፀናሕና ዲባ ሕላየት ትብል ንጊስ

ካብ ናይ ሳሆ ንኣብነት ካብተን ዝክረን ቀዳሞት ናይ ያዕሲና ዓልያ ዓሲና ኣላባና እንኳ ሞት ትብል ነራ ኩሉ ዝግበር ኣደይስ ኣብ ልዕሊኺ ተኣደይ ዝብላ ዘሎ ኤርትራ እያ ኣለስ ክስለም ኤርትራ ኩሉ መንእሰይ ንዓ ከዓ ጥቕነት ደስ ኩሉ እዩ ዝፈትዋ ነደ ኩሉ እዩ ዝከናኸና ስለዚ ንኤርትራ ኩሉ መንእሰይ ክወፍረላ ንናፅነት ክቃለስ ሓንቲ ካብተን ኣዝያ ዘበጋገሰት እያ ክብል ኽእል

ብዙሕ እቲ ደርፍታት ኣብቲ ንሕና ሲ ኣንኣብነት ወዲ 12 13 ከለኹ ዝክረዩ ዝዛረቡ ዘለኹ ንዓይ እውን ወዲ 14 ኮይኑ ንሜዳ ካብ ዝደፍኣኒ ክወፅእ ማንም ሰብ ኣይኮነን ደርፊ ንዓይ ከምኡ ዝገብረኒ ሩ ማለት እንታይ ደርፊ ሬድዮ ነይሩ ንኣብነት ናይ ኢትዮጵያ ሓሙስን ገለ ናይ ደርፊ ምርጫ ገለ ዓይነት ተባሂሉ ገሊ ትሽዑ ሕጂ ኣብ ከተማ እዩ ሲዲ ዝጀማምር ነይሩ ኣብቲ ከባቢ ከዓ ሓውሲ ኣይ ከተማይ ገጠሪትናታትና ኣብኡ ክንመፅእ ከለና ሕጂ ንሱ ይስሕበካ እጂ ናይ በዓል በረኸት መንግስቲ ኣብ ነራ ተሓላፍ መገዲ ትብል ኣውልዐይ ዝብላ ብዙሕ ደርፍታት ነይሩ ሕጂ እቲ ደርፊ ሲ ነቲ መንእሰይ ኣበጊስዎ እዩ።

0: ደስታይ ገዛ ኾነ ሓሪሱ ኸብዕ ደስታይ ገዛ ኾነ
1: ዓይነት ፀላ እዩ ብዛሕ ይሃሉ ብጥኻኻ ናብኡ ንክኸይድ ዘበጋገሰ እቲ ደርፊ እዩ ማለት እየ። ድሓር ኣብ ሜዳ ከዓ ብፍላይ ምስ ስርሒታት ምስ ተጀመረ ንነብሲ ወከብ ስርሒት ድሕሪ ሰሙናት ምስ ምጅማር ድምፂ ሓፋሽ ብፍላይ ዳሕርዋይ ግዜ ደርፊሲ ኣዝዩ ወሳኒ እዩ ነይሩ። ደርፊ ክሰምዕ ሰብ ደርፊ ምስ ሰምዐ ብዛዕባ እቲ ስርሒት ካብቲ ዝወዓሎ ንላዕሊ ሞራል ይህቦ ኪነውቲ ተበፂሑ ዘሎ ሲ ንናፅነት ብሩህ ዝገብሮ መንእሰይ ክጋደል ምዃኑ ናፅነት ክትመፅ ምዃና ወድን ጓልን ዓብን ንእሽቶን ወይ ከዓ መራሕቲ ሃይማኖት ንበሉ ከይተረፈ ነቲ ናፅነት ይደፍእሉ ነይሮም። ስለዚ እቲ ደርፍታት ንመንእሰይ ኣዝዩ ኣበጊስዎ እዩ። ልዕሊ ናይ ክፍሊ ህዝቢ ንበሎ ልዕሊ ቶም ካልኦት ጎስጎስቲ ንበሎ ደርፊ እዩ ጎስጊሱ እንተበሉ ከዓነ ምግናን ኣይኮነን። ናብ ነተን ደርፊ ከም ዝብለክ ዝነበርኩ በብሓደ ክተምፅኦ ተኽእልካ ኩሉ ናይቲ ሽዑ ዝነበረ ወለዶ ቅድሙኡ ዝነበረ ሰምዖ ዝርድኦ እዩ። እዚ ሕጂ ዘሎ ወለዶ እውን ሓድሽ ደርፊ ክድረፍን ነቲ ሽዑ ዝነበረ ንኣብነት ናይ ውገት ንበሎ ወይ ይከኣሎ ክድረፍ ከሎ ሰብ ስምዖ ስምዒት በይኒ እዩ።
2: ኣንጸልካዮም ተረካዮም ድረው ኩሉ ኢድካ ንታይ ጸገም ኣለው ሓመልካዮም ኣትዎም ሰለሎ ናዶምና

ኣይታነ ኣውገት ንምንታይ ኣነ ዋላ ንዓይ ከም ተጋዳላ ይወዓል ኣለወይ ይርአዮ ኣውገት ክድረፍ ከላ ልዕሊ እቲ ዝወዓለ ማን እዚ ብሙሉ ህዝቢ ኤርትራ ነቲ ጎላጉል ናይ በርካ እቲ ዝነበረ ረስኒ ናይ ትውግእ እቲ ዝነበረ ስዕረት ናይ ፀላእ ካብ ብክሳይ ክሰምዖ በቲ ደርፊ ክሰምዖ ከለካ ኩሉ ብቐሊሉ ክስታ ይገብረካ እዚ ናይ በዓል ምድምሳስና ደው ነይሩ እዚ ምንስሓብ ዝነበረሉ ግዜ እዚ ናይ በዓል ፍሒራ ደርፍታት ነይሩ እቲ ደርፊስ ማእለያ ይብሉን ሕጂ እንታይ ክብል ኣጋጣሚ ንነብሶ ከፍ ደርፊ ጅብ ዝምፀ ኣሳይኮነትን ዓላማ እምበር ኩሉ መምፃእ ኩተነገደሲ ግን ብኩለን ብሄራት ዝነበረሲ ኣበጊሲ ብፍላይ ከዓ በቲ ሽዑ ግዜ ትሰምዖ ይኮንካ ቋንቋ ስለ ትርድኦ ይኮንካ እንቲ ክሳይ ትገብረካ ኩሉ ግዜ ኤርትራ ዝብል ብገለ ብገለ ድምፅታት ኣለዎ ዝስሕበካ ዜማ ኣሎ

እቲ ሰብ ሕጂ ቋንቋ ኣይኮነ ዝርድኦ እቲ ዘይምኡ እቲ ወኑ ዘላዓዕል ስለ ዝኾነ እቲ ብምሉኡ ዝመፀን ዘይመፀን ኣብቲ ሜዳ ይተሳተፎ ሕጂ መብዛሕትኡ ሓንቲ ደርፍሲ ልዕሊ ማዕረ ካላሽ ኣነ ልዕሊ ኣይሰርዓ ንምንታይ ምስለ ካላሽን ክትዋጋእ ከለካ ምናልባት ቶም ሓምሳ ድኦም ቶም ሚእቲ ድኦም ቶም ኣብ ኣሳተፉ እዮም ነታ ስርሒ ዝገልፅዋ እታ ደርፊ ግን ንብምሉኡ 3ለስተ ሚልዮን ንበሎ 4ባዕተ ሚልዮን ህዝቢ ኤርትራ ኣብታ ውግእ ከም ዝወዓለ ርዲ ትሕዝ ልዕሊኡ እቲ ወኒ ናይቲ ምግዳል ወኒ ናይቲ መስዋእቲ ወኒ ናይቲ ንናፅነት ክትመፅ ምዃና ዝሕብነካ እቲ ደርፊ እዩ ምክንያቱ ደርፊ ኣብ እዝኒ ኩሉ ኣሕና ትበፅሕ ደርፊ ብዝኾነ ቋንቋ ትምፅእ ዕድመ እውን ኣይፈልን እዩ ፆት ኣይፈልን እዩ ሓንቲ እንታይ እዩ ንኣብነት ሬድዮ ዘለዎ ዘይብሉ ብፍላይ ድሕሪ ሬድዮታት እዚ ዳሕርዋይ ግዜ ከዓ ዝማዕበለ ኮይኑ ዝማዕበለ በብክሳይካ ትሰምዖ ካብኡ ዝረሓቐቲ ኮይኑ ከዓ ጉጅለ ባህልታት ዝዋ ጉንባር ንበሎ ዋላ ቅድሚ ውን ምስተጋድሎ ሓርነት ኣብ ዝነበረትሉ እውን እተን ጉጅለታት ትኸዳ ይጉስጉሳ እቲ ጎስጋስ ሕጂ ልዕሊቲ ትብልየ ዘለኺ ኣነ ማለት ምዘኖ እንተ ዝብሉኒ እቲ ደርፊ ልዕሊ ማንም ነቲ መንእሰይ ዘበገሶ እዩ ስለዚ እቲ ደርፍታሲ ቀሊል ታራ ኣይተፃወተን ዋላ ኣብዚ ሕጂ ዘለናየ ግዜ ሃገራዊ ደርፊ ክድረፍ ከሎ ሕራይ ዝንኡ ከምቲ ኣብ ግዜ ቃልሲ ዝነበረ ኣነ መቸም ኣይሰርዖን እየ ይበዝሖ ትሕዝቶ በዝሖ እቲ ሽዑ ዝነበረ ግን ልክዕ ፀላኢ ከመይ ጌርካ ወይ ፀላኢ ከመይ ክሰዓር እዩ ኪነውቲ ጎቦ ዘሎ ብርሃን ዘርኢ ደርፊ እዩ ነይሩ ክልዓል ክምርቻኒ ኢሉ

ሓምራ ዋላ ኣሎ ትብል ከም ዝበልክዮ ብድራማ ሂስቶሪካል እያ ታደርፊ ብሓቂ ተደሊኺ እዚ ቀደም ወራራት ናይ ኢትዮጵያ ክግበር ከሎ እዞም መሳፍንቲ ናይ ትግራይ ንበሎ ናይ ኣምሓራ መሬት ኤርትራ ይወሩ ነይሮም ሕጂ እዚ ክወሩ ከለዉ እንታይ ነራታ ደርፊ መፃፃ ይዕኑ ኣንስቲ ቆትሉ እንስሳ ቆትሉ እቲ ዝርከቡ ዘሚቶም ኸዱ ወይ ከዓ ተሳዒሮም ምለሱ ነይሮም ሕጂ በቲ ሽዑ ግዜ እያታ ደርፊ ሂስቶሪካል ኣብ መፃፃ ሲ ቅድሚ ሰውራ ንመንእሰይ ተበግስ እያ ነራ ሓምራ ሓምራ ሓምራ ዋላሎ ጃሃድያ ሶርታዳ ማለሲ ሓምራ ሲ እቲ ነታ ኤርትራ እዩ ዝገልፃ ዘሎ ስለዚ ደቂ በቲ ሽዑ ግዜ እቲ ዝገጥም ሕጂ ጃሃድያ ሶርታዳ ኣሎ እንደይ በዳ ሲና ዓምባሎ ኣርኩቡ ንክስዕበኩም እዩ ንፀላኢናሲ ኣይንሰዓር ዝብል መልእኽቲ ነይርዋ ትቅድም ቅድሚ ሰውራ ምጅማር እዩ ኣንጻር ፀላእቲ ህዝቢ ክብገስ ምዃኑ ሒንኡ ክፈዲ ሒንኡ ክፈዲ ሲ መንእሰይ ክዓጥቕ ወዱን ጓሉን ተበግስ እያ ነራ ድሓር እዚኣ ኣብ ሜዳ ምስ ኮነት ከዓ ንዓ ብድራማዊ መልክዕ ተመሓይሻ ግፍዕታት ፀላእቲ ልዕሊ ህዝቢ ኤርትራ ዝግበር ዝነበረ ኣብ ልዕሊ ጥሪት ኣብ ልዕሊ ንብረት ኮታስ ኣብ ኩሉ ኣብ ኤርትራስ እንታይ እሞ ምናልባት ዘይመውት ኮይኑ እምኒ ምናልባት እንድዒ ካልእ ግን ዘይሓረረ ኣይነበረን ዘይተገዜ ኣይነበረን ብዛንጃ ዘይተሓርዳ ኣይነበረን ክሳብታ ናይ መወዳእታ እዚ ናይ በዓል ሽዕብ ዝነበረሉ ሲ ዘይተወረ

0: ዝበዝሕ እምበሪ ሰብ ተሓሪድ እዩ። ስለዚ እዚ ማሕረድ እዚ ንህዝቢ ኤርትራ ክሕርኖ ከም ዘለዎ እታ ደርፊ ተበግስ ራይ ፀላኢ ከብቲ ቀትሉ ገዛ እንዲዱ ንሕና ግን ሞራልና ብኡ ነዲዱ ከም ዘይተርፍ መንእሰይ ክልዓል ከም ዘለዎ ወዱን ጓሉን ዓብን ንእሽቱን እያ ትምህር ነራ። እታ ድራማ ሪኡ ከዓ እሳ እውን ቀሊል ኣበርክቶ ኣይነበረን። ከም ዝበልኩ ኸ ከዓ ናይ ቀደም እውን ሰረት ኣለዎ ፅልእ ፀላኢ ንፀላኢ እስ ክትንብርከክ ከም ዘይብልካ ትምህር ስለ ዝነበረት ኣዝያ ወሳኒት ነራ።
1: ሚላ ሚላ ሚላ ኣሽከሪ ሚላ ኣሽከሪ ስየክበሊ ራሓተይ ገሊ በራ ዓራብ ጉፌተ ወሪ በራ ዓራብ ጉፌተ ወሪ ሓምራ ሓምራ ሓምራ ወላሎ ሓምራ ወላሎ ጃሃድያ ነርደ ሂዳሎ መዕጃና ስንተቀበሎ ጃሃክያይ ንላየላሎ ንንንጌካ ረማዕኖ ማኖ ረማዕኖ ማኖ ንነርደለ ንነገራዕኖ ንኒዳልቶ ያልያሃሰውኖ ንኒዳልቶ ያልያሃሰውኖ
0: ንኸምኡታት ካልእ ሕጂ ሓንቲ ምናልባት ተድልድ ኣይደኖ ኣነ ቅድሚ እዚ ደርፍታት ንህዝቢ ኤርትራ ክልዓዕሎ ካብ ዝግብኦ ግጥምታት ነይሩ። እዚ ፌደሬሽን ክፈርስ ከሎ ድሕሪኡ ብፍላይ ኣብዚ ኤርያ ናይ ሳሆ ኣነ ምናልባት በበይኑ ኣሎ እንዲ በበይኑ ካ እዮም ፅበቀኑ ናይ በዓል ሓጂ ሳልሕ ዝበሃል ግጥምታት ነይሩ ብዛዕባ ፅልእ ናይ ኢትዮጵያ ሃይለ ስላሴ መረብ ምስ ሰገረሲ ዝገጠምዋ ነይራ ንብሙሉእ ነቲ ኤርያ ዘለዓዓለት ሕጂ መፅያትና ፀላማን ጭዋ ትብል እያታ ደርፊ ካዶ ተመተዳትብ ሕጂ ሕጂ ሰየ መፅያትና ማለሲ ዘረባኣ ዘይስማዕ ሓልዮት ዘይብላ ናይ 70 ዓመት ግብሪ ተሓተካ ቀቲላትካ እውን ዘይትድንግፀልካ። ስለዚ ከምዚኦም ከምዚ ዓይነት ኤርትራ ነጋርታ ማለት ኣብ ሳ እንታይ ማለት እዩ ሰብኣያ ምትመታት ምሻሎ እዚ እወ ከምኡ ኣትያስ ዳሓር ካል ሰብኣይ ይምርዓዋ። ስለዚ ኤርትራ ተኣክልሲ በዞም ዝረብኦም እቲ ወኖም መልክዖም ዘይከውንሲ ክትውረስ የብላን እሞ መንእሰይ ተዓጠቕ ዝብል ዝነበራ ግጥምታት ነይሩ። እዚ ሕጂ ነቲ ገድሊ ንክጅመር ከሎ እዚ ናይ በዓል ዓወተ ዝመፀሉ ዲ ካልእ ዝበዝሐ እቲ ኤርያ ኣንጻር ፀላኢ ክትስእ ካብ ዝገበሮ ግጥምታት እውን ነይሩ ኣብ ኩሉ ብሄራት ነይሩ እዩ። ግን እቲ ግጥሚ እውን ነዚ ዳሕርዋይ ዝመፀ ደርፍታት ሰረት ኮይኑዎ ይክብል ክእላ ተንኪ ቀኒየላ ንኩላና
2: ፅቡቅ ሰውዓዲና ከምዝንሪዮ ፅናሕና ጋሻ ነይርና ኣብ ነፍሲ ወከፍ ኣብ ሓንቲ መደብ ሓደ ጋሻ ኢና ንዕድም ደራፋ ይኸውን ዘያማይ ክኸውን ንኽእል እዩ ከምኡውን ኣስተማቀሪስተማቅሪ ንኽእል እዩ እሞ ናይ ሎሚ ጋሻ ከምዚ ዝተከታተልኩሞ እዩ ነይሩ መደብና ዳርጋ ክንዛዝም ኢና መስለ ሰዓዲ ታ ግዜ እንዳኸደት እያ እምበር ንሕና እኳ ክንቅፅላይ ምፀላና ነርና ሓይሳ ሓይሳት መተቕብለትና ግልዮም ድሉ ይለዓላ በርናምጅና ዲብእለ ግልት መምቶ ከም ኣግሎት ሪኦ ፅናሕኩም እዩ ጋሻ ኢና ልሉታ ባዕኩምቱ ላዓለ ወዓመተን ግልእለ ኣምዕለ ለንታ ላሓልየትና ዲብእለታ መምህሉ ኣብብዕድ ሓልየት ውብዕድ በርናምጅ እስ ክንመፀኩም እየ ዝሓመስ ምኖ
3: عيدان جديد بكده تكون خلصت حلقتنا لليلة بس هنكون مستمرين متواصلين معاكم لما شهر الحرية شهر مايو العظيم يخدس زي ما قلنا رجعنا من ضيفنا وإن شاء الله تكون حلقتنا مشاهدة ممتعة تكونوا شفتوها معانا صمودنا ضماننا إلى اللقاء

ሰላም ከመይ ፀኒዕኩም ዝኸበርኩም ተዓዘብቲ። ከም ዝፍለጥ ብምክንያት መበሳሳን 5 ዓመት በዓል ናፅነት ኤርትራ ኣብ ሃገር ሙሉ ካብ ባሕቲ ጉንቦት ጀሚሩ ዝተፈላለዩ መሰናድኦታት እናተካየደ እዩ። ኣብ ዞባ ማእከል ሚኒስ ትምህርቲ ዞባ ማእከል ብዝሰርዖ ቅነ ናፅነት ኣብያተ ትምህርቲ ብድሙቕ ዝኾነ ኣገባብ ንክበዓል ዝተፈላለዩ ንጥፈታት እናተካየደ እዩ። ሎሚ ድማ ኣብ ንኡ ዞባ ምምሕዳር ማይ ተመናይ ተደኪና ንትርከብ መዋለ ህፃናት ዋሕስ በፂሕና ብዛዕባ ዝተካየደ ሓፈሻዊ ንቅንያት ናፅነት መበሳሳን 5 ዓመት ዝድስስ ትሕሶታት ዘዳሎ ናይ ፀብፃብ ክስዕብ እዩ። ሰናይ ምክታል። መበሳሳን 5 ዓመት በዓል ናፅነት ሃገርና ኤርትራ ብድምቀት ንክበዓል ዝተፈላለዩ ንጥፈታት ክካየድ ፀኒሑ ኣሎ። ሚኒስትሪ ትምህርቲ ዞባ ማእከል ዓመት መፀ በዓል ናፅነት ካብ ቅድመ ትምህርቲ ክሳዕ ካልኣይ ደረጃ ቤተ ትምህርቲ ብዝተፈላለዩ መሰናድኦታት ከምትበዓል ብምግባር ድማ ተምሃሮ ነፃ ብደም ብሉፃት ደቂ ዝሃገር ዝተረኸበት ናፅነት ዝተኸፍለ ዋጋን ዝተሓልፈ መስገደልን ብዘንፀባርቕ ዝተፈላለዩ ጥበባዊ ስራሓት ብምቕራብ ድማ ትፅንበል ኣላ። ብፍላይ ድማ ኣብ ኣብያተ ቅድመ ትምህርቲ ዝቐርብ ዘሎ ሃገራዊ ስራሓት ህፃናት በቲ ንምስምዑ ባህ ዘብል ድምፆምን ፅሩይ ልቦምን ንሃገርና ኤርትራ ክዝይሙላን ንዓ ዘለዎም ፍቕሪ ክገልፁላን ኣብ መጻኢ ድማ ልዕሊ ኩለ ንኽሰርዕዋ ዝኣትዎ መሓላን ክትሰምዕ ኣብዛ ሃገር ዘሎ ረዚ ምስጢሩ ክብፃሕ ዘይተኻለ ፍቕሪ ሃገርን ሃገራውነትን ሓድነትን ጥምረትን ብምርኣይ ትግረምን ትድነቕን። ኣብ ከባቢ ማይ ተመናይ ተደኪና ትርከብ ዋሕስ ቅድመ ትምህርቲ ናይ ሎም ዓመት በዓል ናፅነት ካብ ናይ ዝሓለፈ ዓመታት ብዝማዕረገ ንጥፈት ኣብዒላ ኣላ። ተምሃሮ ካልኣይ ዓመት ብዘንፀባርቆ ስነጥበባዊ መሰናድኦታት ድማ ንመበል 35 ዓመት በዓል ናፅነት ብድምቀት ኣብዒላ። ዝኸበርኩም ተዓዘብቲ ንገለ ካብቲ ዝቐረበ ስነጥበባዊ ትሕዝቶ ናባኹም ከነቕርቦ ኢና። ሰናይ ምክታል።

0: بلاد الهاجر خندي جلات يعني رطورة هاجرنا زي من جي نغيره وذا بعد بعد في دلب ومت ارتاج سمبا وناني ناطنت مبزاتي كتار ورجي قالي جغانو نبرهان خيلو هاجر كونونو بحر النشالة سعمت قالشي بحرو بزوح مسواعت ناتنت عبيتهم بواقع هيوتهم
1: ናይ ሎም ዓመት ካብቲ ናይ ዝሓለፈ ዓመት እቲ ዝነውሐ ኣቐዲምና ስለ ዝተሓበርና ንኡስ ዘባና ኣቐዲሙ ስለ ዝሓበረና ነዊሕ ምድለዋት ጌርና ንህፃናት ናይ ሰውራዊ ደርፍታትን ናይ ብሄራት ትልሂታት ከምኡ ድማ ንሃገርና ዝገልፅ ብዙሕ ግጥምታትን ብጉጅለ ኮይኖም ከምኡ ድማ ብውልቆም ብዙሕ መደባት ነርና ኩሎም ህፃናት ድማ ነቲ መደብ ፅቡቅ ገይሮም ኣብዒሎ ሞ ንሕና ኩሉ ግዜ መዓልትና ፅነት ብቕድሜና መፅእ ከም ዘሎ ስለንፈልጥ ካብ ለካቲት ካልኣይ ሰሚስተር ጅምር ምሰበልና እተን ክንገብረን ዝግበኣና መደብ ኩላትና ነብሶ ከፍ ክላስ ነናታ መደብ ወሲዳ በብቕሩብ በብቕሩብ እንዳተላመምድዎ መፁ ሽዑ ሚኒስትሪ ትምህርቲ እታ መዓልትና ምስ ነገረና ከምዚ ትርእይዎ ዘለኹም ምስ ወለዲ ምስ ኩሎም ህፃናት ክዳውንቶም ቀይሮም ነቲ መዓልቲ ንኸድምቑ ምስተኻኣለና መጠን ነዊሕ ግዜ ወሲዱ ከምዚ ዝረአኹሞ ድማ ፅቡቅ መዓልቲ ነይሩ ፅቡቅ ድማ ተኻይዱ መጀመርታ ንወለዲ ብፍላይ ንወለዲ ማይተመናይ ኣዝየ የ ደድንቖም ዝኾነ ነገር ክህሉ ከሎ ልዕነና ተዳልዮም ልዮም ድመፁ ከምኡ ድማ ኮሚተና መዓልትና ፅነት ክኸውን ከሎ እታ መዓልቲ ብምሉኦም ኣዴታት ክዳውንተን ቀይረን ተቋኒነን ንመዓልትና ፅነት ዝገልፅ ክዳውንቲ ተኸዲነን ንደቀን ድማ ነቲ ባህልን ነቲ መዓልትና ፅነት ዝገልፅ ክዳውንቲ ከዳዲነንኦም ስለ ዝመፃ ኣዝየ የ ደድንቐን ንኩሉ ህዝቢ ማይተማይ ድማ ብጣዕሚ የ ደድንቆ

ፀጋ ቀረባ እወ ኣነ መድህን ህዝባ ኩሉ ፈታዊዓ

0: ስም አናረውኩም ወኔ ዘይት ላይ አይተ ላይ ደስ አናረውኩም
1: በሉ ስሜቱ ማሉ አይኖርኩም ናበይ ናበይ ተስ አኔ ወታት ሰላም ኮ ሲደን ግድም ተቁሱ ዝገብ ተአመተና ሕጂ ደምስ ተወጠና ፍትሕ ነዚ ብዘይ በዓይ ኣምስ ምን ሰራ እወ ብዘይ በዓይ ኣምስ

ስመይ ኢሳያስ ኃይለሚካኤል ይባሃል። ኣብዚ ዋሕት ቤት ትምህርቲ ተምሃራይ ካልኣይ ዓመት ቆልዓ ኣለኒ። ነዚ በዓልና ፅነት ንምብዓል ከዓ ሎማዓንቲ ከም መደብ ተተሓይዙ ስለ ዝነበረ ተሓቢርና ስለ ዝቐኒና ንደቅና ክንብል ስራሕ እውን ዚፍና ካብዚ በዓል ዝደዓቢ ነገር ስለዘየለ ምኳኑ ንደቅና ኢልና ኩሉ ነገር ንወቆ ነገር ስለዘየለ ብዓብዩ እዚ በዓልና ፅነት ብኸመይ ከም ድመፀ መፃእ ወለዶ ኣብዚኦም ተወራሪሱ ተኸይዱ እዚኦም ንደቆም ደቁደቆም ዝሓለፈ ከይስ ስለ ዘለዎ ብጣዕሚ ደስ ዝብለካ እዩ። ናብዞም ቆልዑ እዚኦም ብዛዕባ ታሪክ ሃገሮም ብዛዕባ ሰውራዊ ደርፍታት ኣስዓሳዓ ናይ ተጋደልቲ ከመይ ነይሩ ወሪሶም መምሃራን ፅዒረን ነቲ ዝነበረ ኣስዓሳዓ እንታይ ምስሊ ነይርዎ ኣብ ሜዳ ተጋዳላይ ከመይ ዛነ ነይሩ ድሕሪ ኩናት መስዋእቲ ከፊ ኢሉ መፂኡ ነቲ ኣእምሮ ንመዛነይ ተባሂሉ ዝገብርዎ ዝነበሩ ጓይላ ንዕ ኣብ ደቅና ወሪዱ ክንሪኦ ከለና ብጣዕሚ እዩ ዝሕብነካ። ምክንያቱ ታሪክ ክውረስ ኣለዎ። ከምዚ እናገበረ እንተዘይተወራሪሱ ፅባሕ ንጎ ታሪክ እንዳሃሰሰ ናይ ምክያድ ተክእሎታት ኣለዎ። ታሪክ ንከይሃሰስ ግን ኣብዞም ውሉዳት እዚኦም እንተ ወሪዱ ብጣዕሚ ደስ ይብለካ ትስእሎ ነገር ኣሎ። ምክንያቱ ንሳቶም ምስ ወለዱ እውን ደቆም እንታይ ዓይነት ዛንታ ከፅንሕሎም እዮም፣ እንታይ ዓይነት ታሪክ ሓሊፉ፣ እንታይ ዓይነት መስዋእቲ ሓሊፉ ክንሪኦ ከለና ዓንቲ ወይ እንተዳ ርእናዮ ዚ ቅጫ ቅጭቁጭ ከለዎ ሓውን ኣንዲዶም እታ ተጋዳሊት ናሰፈየት እንተቐደደ ዝዓረቀ ተጋዳላይ ናሰፈየት ከተዳልዎ ኣሎ ከላ ካብኡ ሓሊፋ ምሊሳ ናብ ትምህርቲ ማይምነት ምጥፋእ ኣብ ተኽሲ ኢና ዘለና ኣብ ኩናት ኢና ዘለና ከይበሉ ንዘይተምሃረ ክንቁሑ ንክምህሩ ዝገብርዎ ዝነበሩ ገድልስ ብኩናት ንፀላይ ምቕታል ጥራይ ኣይኮነን ነይሩ። ድንቁርና ብምቕታል ከይተረፈ እዩ ነይሩ። ኣብ ናይ ፀባ ወረቐት ኣብ ካርቶን ናፅሓፉ ሓንቲ ፊደል ኮይ ቆፀሩ ንሜዳ ዝወፁ ኣብ ዝለዓል ደረጃ ዝበፅሖ ከም ዘለዉ ኣብዚ ናይ ሎም ዓንቲ ዝገበርኦ ንደቅና ምሄረን ከምኡ ዓይነት ተዋስኦ ንክቕርቡ ዝገበሮስ ማዕርክ ንደይተኣእምሮ ናይዞም ቆልዑ ነቲ ታሪክ

ሽለወሽ ጅግናይ ንእሽቶ ኹን ዓዲ ሃገረይ ባህሊ ምፍቃረይ ንዕኺ ይፈለጥ ብዕሊ ናትኬ ኣነ ናትኬ የበልኒ ፀሓፍዮ ትመይ ኣማህደርኪ ኣነውን ከምኣቶም ክሓልፈ ስለኺ ኣዳናይ ዶክኾን ኣርሕቕን ወፍር ናብ በረኻኺ ምሁር ዶክኾን ክማራመት ዝለኺ ዋላ ዝደራፋይ ክችድር ስለስምኪ ሃገረይ ንማንፀብክሪ ፀሩቲ ነፍርኺ ረዚዱ ቶም ትመርፅኦም ከመይ ኮን ኾኑ ሓረስታይ ደንኾን ቀፈኺ ክመልዓልኪ ሓኪም ደኾን ክውሳ ልብኺ ዋሳ ደኾን ከብዚሐንጥሪትኪ ጅግና ደኾን ሓላ ወሰናትኪ ወይ ሸንቀሺ ቅፅሊ ስለኺ ሃገረይ ንመኖም ተብቅሪ ሃገረይ ንመኖም ተብቅሪ ሃየ ንገሪ ናታንዳይ ፍሮም ፐርፕል ክላስ የቀ

ብጣዕሚ ዝናኣሪ ምክንያቱ እቶም ቆልዑ ኣብ ውሽጢ ሓፂር ግዜ ከም ዝርዮ ፅናሕና ተዳልዮም ነዚ በዓል ንኸድምቆም ምስቲ ዕድሚኦም ዘይክግሞ ከለካ ሲ ነቲ ባህሊ ብሄራት ግጥምታት ዋላ ሰብራዊ ደርፍታት ኮን ግጥምታት ኣፅኒዖም ማዕረ ክንዝኸሩ ማሎም ብጣዕሚ ተሓቢና ማለት እዚ ድማ ዘርእካ ድማ ናይ ተፃዕሪ ናይተን መምሃራ ማለት እዩ ኣብ ደረጃኦም ወሪደን ትልሂጡ ኹን ትገጣጥማ ኹን ወላ ነቲ ሰብራውን ታሪካዊ ነገራት ወሪሶም ሲ ፅባሕ ንጎ ኣብ መፃእ ከም ዘለዎም ሲ ብጣዕሚ ተሓጒስና ማለት እዩ ብጣዕሚ ምክንያቱ ወለዲ ተራ ከም ዘለዎም ንረኣየካ እዩ ብዓብዩ ቶም ገለገለ ምሃራ እቶም ወለዲ ዝመፅ እውን ስለዝነበርና ንሪአ ርና ቶም ምሃራን ግጥሚ ክብኦም ከለዋ ወላ ዜማ ተትሕዞም እውን ህባካ እየን ወላ ብሞባይል ባካ ወላ ብፅሑፉን ባካ ብሶፍትኮፕ ባሃርድኮፕ ክልቲ እናሃባ ኣላሙዶም ብላይ ስለዚ እቲ ወላዲ ብፍላይ ናብ መፀ ንድሕድከተል ኮይኑ ተቐፃሊ ዝገብርዎ ምስኦም ፃዕሪ እውን እዳርኣዩ ስለዝኸይድ ንዓንቃ ሓጋዝ ምክንያቱ ብገዛ እውን ስለዝደግሞ ብጣዕሚ ሶም ተዳልዮም ክመፁ ሓጋዚ ስለዚ ተራ ወለዲ ወላ ብዓብዩ እውን ዝረኣናዮን ገለ ሕፃታት ክህልዎም ከለዎም ኮሚቴ ወለዲ ተኣኪቦም ኣብ ኣልባሳት ድዩ ኣብ ቀረባት ናውቲ ድዩ ዘድልዮም ብቐረባ ሓገዝ ዝገብሩለን ወላ ብውድን መገዲ እውን ክካየድ ብጣዕሚ ላቦ ማለት እዩ ብሕጂ

ራይሕ ዕጅብን ዞባና ደረጃ ዋላ ብሃገር ደረጃ ብዞባ ማእከል ደረጃ ማለት እዩ ካብ ዕለት 7 ክሳብ ዕለት 20 ማለት እዩ ንኹለን ቅድመ ትምህርቲ

በዓልና ፅነትና ፅንዓትና ዋሕስና ብዝብል ቴማ ኮይኑ ንብበልኦን ቅድሚ ትምህርቲ እዚኣ ከዓ ንእዞባና ኮይና ቤት ትምህርቲ ቅድሚ ትምህርቲ ዋሕስ ትበሃል ማለት እዩ። ሕጂ መበል ሳልሰይቲ መዓልቲ ነብዕሎ ኣለና ማለት እዩ። ሓፈሻዊ እቶም ህፃናት ከምዚ ክንሪኦ ክንዕዘቦ ዝፀናሕና ማለት እዩ ዳፅነት

ንውድብ ናይ ገድሊ ዝኾነ ስነ ምግባር ናይ ሕብረተሰብና ዝገለፅ ዘጠቃልል ኮይኑ ካብ ህፃንነቶም ጀሚሮም ኣብዚ ቤት ትምህርቲ ዝተኸስኪሶም ናብቲ ዝመፅእ ዘሎ ከዓ ናይ መባእታ ደረጃ ንመሰጋገር እዩ ማለት እዩ። ዕሊ ኩሉ ሃገራውነታ ከመይ ምዃኑ ናፅነት ከመይ ከም ድመፀት ብዳእሽቶም እዚኦም ከዓ ብመዛሙር ዝተፈላለየ ደርፍታት ዝተፈላለየ ግጥምታት እንዳገበርካ እንዳዛነኻ ንመንነቶም ንሃገራውነቶም ንክፈልጡ ማለት እዩ። ብከምኡ እዩ እቲ በዓል ከዓኒ ከም ዝረኣናዮ ኣዝዩ ፅቡቅ ኮይኑ ማራኺ ዝተፈላለየ ኣልባሳት ተኸዲኖም ብከምኡ ኣብዕልናዮ ማለት እዩ። ደስ ኢልና ከዓ ብጣዕሚ ማለት እዩ።

ዝኸበርኩም ተዓዘብቲ ከምዚ ክትከታተሎ ፅናሕኩም። መበል 35 ዓመት በዓል ናፅነት ኣብ ዞባ ማእከል ዝርከባ ኣብያተ ትምህርቲ ካብ ቅድመ ትምህርቲ ጀሚሩ ክሳዕቲ ዝለዓለ ዘሎ ኮሌጃት ብድሙቕ ዝኾነ ኣገባብ እናተኻየደ እዩ። እዚ ክንሪኦ ፅናሕና ድማ ናፅነትን ህፃናትን ዘለዎ ምትእሳር ከመይ ይመስል ነዚ ዝድስስ ትሕዝቶ እዩ ክቐርብ ፀኒሑ። ስለምክታልኩም ኣዚና ነመስግን። ፅንዓትና ዋሕዝና ርሑስ ቅንያት ናፅነት ሰላም።

0: እንኳ ናብ መበል 35 ዓመት በዓል ናጽነት ኣብቃዓና ዕድመና ብምኽባርኩም የቐኒየልና ነዚ ኽቡር በዓል ንምድማቕ ብግዜያዊት ኮሚቴ ስነ ጥበብ ክፍሊ ኢሚግሬሽንን ዜግነትን ዝተዳለወ መዛሙር ደርፍታት ድራማታት ንሕልፉን ህልውን ጦብላሕታታትኩም ከዘኻኽር ተስፋ ይገብር። ናጽነትን ልዑላውነትን ሃገርና ኤርትራ ዋጋ መስዋዕቲ እዩ። እዛ ሎሚ ዝያዳ ተኸሊዓን ተባሂጋን ዘላ ሃገርና ወሲኻ ክትደምቕ ክትብርኽን ምረሻኣ ክንህርን ከም ቅድሚ ሕጂ ሎሚ እውን ማሕላና የሐዲስና ከይተዛነና ክንውፈየላ ሓላፍነትና ኸነልዕል እናዘኻኸርኩ ደጊመ ርሑስ በዓል ኣብ መደምደምታ ምስጋና ንኮሚቴታት ስነ ጥበብን ምድላው በዓልን ኣባላት ክፍሊ ኢሚግሬሽንን ዜግነትን ምስጋና ኣብ ዝተዳለወ ስነ ጥበባዊ ስራሕ ኣበርክቶ ጌርኩም ዘለኹም ተዋሳእትን ደረፍትን ምስጋና ንሚኒስትሪ ዜና ጽንዓትና ኩሉ ግዜ ዋሕስና እዩ ዘለኣለማዊ ዝኽርን ክብርን ንስዋኣትና ዓወት ንሓፋሽ ክጸምቆ ይታ ግብሪ ደጀናት ካፊስካ ተዓርዳ ከብዶም
1: ክቡራት ዕዱማት ተሳተፍቲ ፈለማ ቅድሚ ኩሉን ልዕሊ ኩሉን ደጊመ ደጋጊመ እንቋዕ ናብ መበል 35 ዝኽረና ጽነትን ኣብቃዓና ክብል ሓበነይ ወሰን የብሉን። ሎሚ ዓመት እውን ነዝረዚን በዓል ንምድማቕ ኣባላት ክፍሊ ኢሚግሬሽንን ዜግነትን ዘዳለናዮ ስነ ጥበባዊ መሰናድኦ ክትዕዘቡን ክተስተማቕሩን ዕድመና ስለ ዝኽበርኩም ንኣወሃሃቲ ናይ ዝመደብ ወኪለ ክብረት ይሃበልና ብል ተዳልዩ ዘሎ ስነ ጥበባዊ ምርኢት ዝተፈላለየ ጅራት ስነ ጥበብ ኮይኑ ነቲ ጽንዓትና ዋሕስና ዝብል ቴማና ጽነትና ዝያዳ ዝዅልዕን ዘድምቕን እዩ። ብመገዲ ዚ ምርኢት ኣቢልና ኸዓ ጽኑዕ ባህሪ ህዝቢ ኤርትራን መሪሕነቱን ከምኡውን ነቲ ኣብ ዝኾነ እዋን ፈጺሙ ዘይክማ ሃገራዊ መትከልናን መስመርማን ከም መኸተን ጽንዓትን ርእሰ ምርኮሳን መሃዝነትን ክብሪ ስራሕን ትምህርትን ማኅበራዊ ፍትሕን ተመኣዛዝነት ንሕግን ዝኣመሰሉ ክብርታት ጐሊሖም ክንጸባርቑ እዮም። ሳላም መትከልና ዝጸናዕና ኸዓ እነህለ መትከልና ደሚቑ ሃገር ተባሂጋ ኾይኑ ዝብል ጥቕሉል መልእኽቲ መደብና እዩ። በዛ ኣጋጣሚ ኣብ ምዕዋት መደብና ኣበርክቶ ንዝገበሩ ዅሎም ብስም ኣዋሃዲ ኮሚቴ ልዑል ምስጋና ኣቕርብ ብወገን ሚኒስትሪ ዜና ንዘረኣና

መንፈስ ናይ ስራሕ ምውህሃድ እውን ኣፍልጦ ህብ ንመላእ ህዝቢ ኤርትራ ክቡራት ዕድማትን ተሳትፍትን ሕልፊ ኩሉ ግን ዋልቲ ሃገር ንዝኾነ ሓይልታት ምክልኻልና ርሑስ ቅንያትና ፅነት እናበልኩ ተዳልዩ ናብ ዘሎ ስነ ጥበባዊ መሰናዳድኡ ከሰጋግረኩም እየ። ፅቡቕ ናይ ምስትምቓር ግዜ

እዚ ዛንታ እዚ ኣብ ሓቀኛ ታሪክ ዝተመርኮሶ ኾይኑ ነቲ ኣብ መፋርቕ 19 ክፍለ ዘበን ኣብ 1840ታት ህዝቢ ምድረ ባሕሪ ብኣራግፅ ገዛእቲ ተዋሪድሉ ዝነበረ ዘበን ዝደህስስ ምርኢት እዩ።

0: እዚ ህዝቢ እዚ ከምቶም ኣብሩባ ደቂሶም ማይ ዝጾሙ ኣሕዛብ ኣይኮነ ህርኩትን ጻዕራምን ህዝቢ እዩ።
1: እዚ ህዝቢ ናይ ኢዱ ይረኸበን መሬት ዓዶቦይ ኣራግፅ ሓዊ እግሮም በዚሕዎ።
2: እንታይ እዩ እሞ ዝግበሮ?
1: ዝግበር ዳኣ መሊኡ።
0: እዚ ህዝቢ እዚ ሰለስተ ጸላእት እዮም ዘለዎ።
2: መነ መን ኢና እሞ ክንብል? ንመን እቲኻስ ንመን እዩ ዝዕደጎዎ? ገሪምና እኳ እዩ ደሎ።
0: ፋልማይ ባህሪ ዝፈጠሮ ድርቂ
2: ሕራይ ካልኣይከ
0: ፈጣሪ ዝሰደዶም በጣ እቲ ሳልሳይ ከዓ ባዕሎም ዝመፁ ገዛእቲ
1: እዚኦም እዮምቶም ቀንዲ ጸላእትና። እቲ ናይ ተፈጥሮ ንቕበሎ ወይ ንቕይሮ፣ እቲ ሰብ ዝፈጠሮ ግን ንጸራርጎ።
2: ነዚ ክንዲ እምባ ዝኸውን ሓይሊ ዘለዎ ቈጺርካ ዘይውዳእ ሽሾ ሰራዊት ክንጸራርጎ
1: ጸሪግና ዎ ንጐሕፈታ
2: ግሬም ጽቡቕ እምበር
1: ኣታ ተነፋሕ።
2: እቲ ቐሎ መልእኽካ ኮነኣይ ፍጹም ኣይፈትወንን እዩ፣ ፍጹም ኣይብርሆን እዩ። ኣነ ደቀደልካ
1: ብቁፅበል ስለል ወረኻ ቤት ዝተፈጥረ እዙ
0: እዚሲ ዓይናህናን እዩ
1: እፍፍ
0: ናይዚ ነገር ጡብ ተበልካዮ ኣብ ጭሕምኻ ኾይኑ ደሓን ደሓን ንሕደጎሞ ንኺ ናብ ጉዳይና ንእቶ።
1: እንታይ ከሎ ሓድሽ ነገር?
0: መልእኽተኛ ሰዲዶም ገብሩ እብሉን ኣለዉ።
1: እዚ ሞ ይከውንን እዩ ዓይኒ ግብርን ኣይፋልይ መልስና ወረኸሎ ገና ኣብ ስፍራና ሰራውሮም ከየስፋሕፍሑ ካብ መሬትና ጸራዲግና ሩባ ኸነሳግሮም ኢና ነጋሪት ወቕዕና ኩሉ ጐበዝ ካብሩርን ፋሩርን ክተት ክንብሎ ኢና ነዞም ከይሓረሱ ዝበልዑ ከም መፍለስ ሓመድ ድፋጭኦም ክነልሕሶም ኢና።
0: ኣያ ሰብኣይ ናይ መንዳ ክትወስድ ወዲ መንዲኻ ንኣቦታትካን ኣብሓጐታትካን እምበር ወዲ ቶም ኣንበሳ ዘጕርዑ ንጐት ሓርማ ዘጽንዑ ኣርካናት እንዲኻ

ኣየኹ ዛጓለ ደጊም ተዓዊቶም እዮም ደቃትና። ጸላኢ ጭሩእ ደጒሉ ሩባ ተሳጊር እዩ ዘሎ። መሬት ብደቃ እሾኻ ክንቀሰላ ግዜ ኣኺል እዩ።

0: ዘዝነገሰ ክንስዕር ሓደና ጀማሪ ሓደና ኣብ ቃልሲ ዝገረረ ሓደና ኣብ ሓቂ ሓደና ኣብ ሓሰት እናነበረ ሓደና ከዳሚ ሓደና ኣብ ነፍሱ ዝኣመነ ሕርያና በበይኑ ከመይ ኣቢልና ንሳኒ
1: ወዳጄ
2: ወዳጀወ ልቢ የብሉን ዓሻ ዩ ደላይ ሕሉፍ ዘይምህሮ ንጥፍኣት ጐያይ ውልዶ ፖለቲካ እግሪ ዘይተኸለ ኣሸቃሊ ኸናዲ ሰንደልደል እናበለ ክጐይ ተዓንቂፉ ኣብ ጐልጐል ዝወድቕ ክበልዕ ዝሕነቕ ሰቲ ዝስርነቕ ማይስካሃብዎ ማይስካሃብዎ እታ ዋላ ኻብቲ ሕማቕ ከምዝ እኳ ይረኣና ናይ ታሪኽ ጨብረቕረቕ ያ ሕማም ዳ ኣብሃል
0: ብርኪ ምስ ጠለመ ኣብ ተሪር ዓቐብ ጸሎት ኣቕልጽበት ኣብ ትጥሕል መርከብ ከንቱ ፈንጠርጥር ኣጋጸሓይ ዕርበት ክንደይ ዘይረአና ኣፍራሕ ንቓት ኣየ ዓገብ ዓገብ
2: ወዝ ሰኣነ ዝፈሰመ ታሪኽ ብሓሰት ከድምቖ ንሓቂ ክሓክኽ ሓጊ ከሪሙሉ ናብራ ፍሑኽ ፍሑኽ ብስቡር መንፈስ ብብትኽ ሕልና ብሉ መሳቲ ዕዳው ከወጣውጠልና እሞ ድማ ንዓና ዓጀብ ዓጀባታ
0: ብቐንዛ ባሕሪ ዝእነን ምኽሉእ ጸማልያ ልሙስ ናይ ዓራት ኣብ ዝባን ዓረብያ ኣብ ዝጋልብ ሓሶት እና ሞትካ ጀህራ

0: ናይ ሰዓት ሕላ ፍሉይ ፈኸራ እሞ ድማ ነታ ንፈልጣ ኤርትራ ወጋህ
1: ወጋህ ወወጋህ ዘይምሕር ሕማም ብርቱዕ ቃንዛ ጉዕዞ ንመቓብር ኣብ ዝባን ቃሬዛ ንዘይትመልኮ ቋንቋ ዄናት ክትዝምር ያኢ ኸብድና ሓቝፍና ኽንሓድር ከነርእዮ ደታ ከነርእዮ ደታ ናይ ኣቦታቱ መቓብር ከነፈትኖ ደታ ዘዝነገሰ ከም ንስዕር ዕላጅ ዋእ
0: ክሱ ብዓቕሚ ሕልና ዝዓረበ ክሱስ ክንሱ ከሳሲ ኮይኑ ቀረበ ልበይ ኣንጢሀ ቀሪበዮ ኽንሰይ እሾክ መርገም እምበር ዘርእዎ ልበይ
1: ብሓያል ባህጊ ብቕንጣሮ ኽእለት ዓገግ እናበልካ ኣፈፌት ጻዕሮ ሞት ሃንቃ ሃንቃ ባሕሪ ንዝመጽእ ወለዶ ዋእ ግድን ካብ በለ ከነፈትኖ ዶ ደድሕርቶም ዝኸዱ ኸነስዕቦ ዶ ችላእ ዓገብ ያ ዓገብ ዘዝነገሰ ኽስዕር ዶታ መከራ ትጸግብ
0: ዘዝነገሰ ክንስዕር

0: ነዞም ስእልታት ኣትኩርካ ኣጥምቶም ከለኻሲ እንታይ እዩ ማዕረ ክንዝ ዝጥምት ገላ ኣድህብኡ ዝሰርቕ ትርኢት ረኺቡሎ ማለት እዩ ኽብል ጸኒሐ
1: ሓቂ ኸይኸየዱ

0: ነዞም ባጤራታትና ክጥምት ከለኹ እቲ ዝሓለፈ ጸቢብ መንገዲ እዩ ዝረኣየኒ። ገለ ሰብ ገንዘብ ክርኢ ከሎ እንታይ እየ ክገዝእ ጥራይ ዝሓስብ፣ ንዓይ ግን እዚ ናቕፋ ዝብል ስም ናይ ኣሸሓት ጀጋኑ ሰፈርን ዓወት ዝተሰነደሉ መዝገብን እዩ ዘዘኻኽርኒ።
1: ናቕፋ ማለት ስም ናይ ሓደ ኸተማ ዘይኮነ ባጤራ ናብ እዚ ኸተማ ምፅውዑ ካብ ታሪክ ሓሊፉ እሞ ምስ ቁጠባና እንታይ ምትእሳር ክህልዎ እዩ?
0: ናቕፋ ክበሃል ከሎ ገጹ ብጨውን ረሃፅን ዝቖርፈፈ፣ ሰራውርዶሙ ዝተገታተረ፣ ብጥሜት ተሓሊቡ ብፅምእ ነቒጹ፣ ብዕሩቕ ዝባኑ ብልሕ እሾኽ ብእግሩ እናደርቀመ፣ ከም ነብሪ ካብ ከውሒ ናብ ከውሒ እናዘለለ ዝወደቐ ወዲ ሓፋሽ እዩ ቅጅል ዝብለኒ።
1: ወዲ ሰብ ክቡር ሃገራዊ ፍቕርን ሓላፍነትን እንተሃልይዎ ኮ ምስ ከውሒ ከውሒ፣ ምስ ሓዊ ሓዊ ኮይኑ ምስ ኣራዊት ተፈቒሩ ክነብር ይኽእል እዩ
0: ይኽእል እዩ። ብዓብኡ ናቕፋ እውን ከምዝኽእልን ከምዝዕወትን ዘእመነ ሓወልቲ ጽንዓት እዩ። ርእሰ ምርኮሳን እንታይነቱን ዘነጸረ፣ ሓሌቱን ሕውነትን ዝመሃረ፣ ኣብ መጋርያ እቶን ደቁ ሲሒሉ ንሓቅን ንፍትሕን ዝተሰየፈ፣ ሃገራውነትን ሓድነትን ዘድመቐ ዘይድፍር ዕርዲ ይናቕፋ
1: እወ ናይቶም ብጀካኒሕ ዘራይ ዘይነበሮም ደቁ ሓወልቲ እዩ። ግን ናቕፋሲ ምስ ቁጠባና እንታይ ዘተሓሕዝ እዩ ዘለዎ?
0: ዘተሓሕዝ መሊ እዩ ዘለዎ። ናቕፋ ሰፈር ጽንዓት፣ ሰፈር ውሕስነት ርእሰ ኸተማ ገድልና እዩ። ቁጠባና እውን ከምኡ ክኸውን ብገዛ ርእሱ ክቐውም ብናይ ደቁ ጻዕሪ ክንቀሳቐስ ስለ ዝተደልየ እዩ እቲ ስያመ ተዋሂቡ። ናቕፋ ሃገራዊ ግምጃ ቓልስና እዩ።

0: ነቕፋ ንህዝብና ጽላት ገድሉን ቃልሱን ሓበን ክብሩን ዝኽሩን ትቐደም ተስፋ ዓወት ሰውራና ዝነበረ ናቕፋ ሕጂ እውን ተስፋ ዕብት ቁጠባና እዩ።
1: ተረዲእካ ናቕፋ ሰውራና ሞይቱ እንዳተባህለ ዝተሰኣሉ ጠፊኡ እናተወርየ ዝሰሰነሉ ሰፈር ኣናብስ እዩ።
0: ሃገራዊ ባጢራና እውን በቲ መወከሊ ገድልና ዝኾነ ትምህርተ ጽንዓትን ውሕስነትናን ዝኾነ ናቕፋ ምጽውዑ ሓበን እዩ። ናቕፋ ክትርዮ ኸለኻ ባህ ዝብለካ ኣሳእል ጥራይ ኣይኮነን ወቂቡ ዘሎ መንነት ህዝብናን ያታዊ ታሪኽናን እዩ ዘንጸባርቕ።
1: ባጤራና ግዳማዊ ጽልዋ ዘይብሉ እዩ ዝመስል ማለተይሲ ብስእሊ ብሔራትናን ተራ ኣካል ሕብረተሰብናን ዘለዎ ስእልታት ዝቖመ እዩ።
0: ሓቂ ኽለኺየዱ ብስእሊ ናይ ሓፋሽ ዝቖመ ኣብነት ማሕበራዊ ፍትሕን ስረት ቃልስናን ባህልናን ዘንጸባርቕ ምስሊ ህዝብና ዝውክል ይነቕፋ።
1: ሓደ ስእሊ ኻብ ሽሕ ቃላት ይበልጽ ከም ዝበሃል ምስጢር ጅግንነትናን ዕላማ ቓልስናን ኣብኡ ዝተጻሕፈ ይመስል
0: ይመስል ጥራይ ኣይኮነን ልክዕ እዩ። ከምቲ እምባታት ናቕፋ ዋልታን ፍትሕና ጽነት ክኾኑ ተወፌምን ጸኒዖምን ዝሓለፍዎ ባጤራ ናቕፋ እውን ንዅሉ እቲ ታሪኽ ሓቒፍዎ ኣሎ። ባጤራ ናቕፋ ወትሩ ኻብ ኢድናን ሓሳብናን ዘይፍለ መለለይ መንነትና እዩ።
1: እዚ ቐዳማይ ገጽ ስእልታት እሞርኣዮ
0: ምርኣይ ጥራይ ኣይኮነን ኤዱ ጽቡቕ ጌርካ ኸ ክተስተማቕሮ ኣለካ። ምኽንያቱ ቀዳማይ ገጽ ነፍሲ ወከፍ ባጤራና ምስሊ ናይ ኤርትራውያን ደቂ ኣንስትዮ እዩ ዘንጸባርቕ ምስሊ ናይቲ ኣብ ሓርነታዊ ቓልሲ ዝተጻወቶ ዓብ ተራን ኣብ ደቂ ኣንስትዮና ዘለና እምነትን ተሳትፎን እዩ ዘርኢ።
1: ናይ ትሸዓተ ብሔራትና ባህልን ኣነባብራ ንምጉላሕ ማለት ድዩ?
0: ቃልሲ ህዝቢ ኤርትራ ንማዕርነትን ማሕበራዊ ፍትሕን ምንባር እዩ ዝገልጽ። ኣትኲርካ ተተዓዚብካ ኢኻ ኣብ ነፍሲ ወከፍ ቀዳማይ ገጽ ባጤራና ነቲ ኣንጻር መግዛእቲ ዝተገብረ ቓልስን ዝተመዝገበ ዓወትን እዩ ዘንጸባርቕ። ምስኡ ኸዓ ተጋደልቲ ህዝባዊ ግንባር ባንዴራ እንዳንበልበሉ ናጽነት ከበስሩ ኸለዉ ኸዓ ረአዩ።
1: ኣብ ታሕተዋይ ክፋሉ እውን እቲ ኣርማና ዝኾነ ገመልን ናይ ክቡር ፕሬዚደንት ሃገርና ኽታምን ተነቢሩ ኣሎ።

ትምህርትና ጠቓሚ ንሓፋሽ ህዝብና፣ ትምህርትና ንምዕባለ ኤርትራ ሃገርና፣ ትምህርትና ወ መንገዲ ብሩህ መጻኢና።

0: እዚ እቲ ከቢድ መትከል እዩ። ግን ክሓተክንዶ ስለምንታይ ትምህርቲ ኣብ ሓደ ናቕፋ ክኸውን ተደሊል ክትሓስብ ዶ?
1: ምናልባት ትምህርቲ መሰረት ክሁሉ ነገር ስለ ዝኾነ ክኸውን ይኽእል እዩ።
0: ልክዕ ኣለኺ። ኣብ ግዜ ቓልሲ ጠያይት ብርእስ እናሓለፈ ኣብ በዓቲ ብርሃን እናብርሃኻ ብ ክበሃል ከሎ ትምህርቲ ኣብ መጻኢት ኤርትራ ኣገዳሲ ቅድሚ ኩሉ ዝስራዕ ምዃኑ ስለ ዝፍለጥ ዝነበረ እዩ።
1: ቅድሚ ናጽነት ትምህርቲ ንውሑዳት ዕድለኛታት ጥራይ ዝተሓዘ እዩ ነይሩ መስለኒ።
0: ኣይተጋገኽን። ሎሚ ግን እዚ ሓደ ናቕፋ ትምህርቲ መሰል ኩሉ ዜጋ ምዃኑ እዩ ዘረጋግጸልና። እዚ ሓደ ናቕፋ ሄልካ ዝጅምር ህንፀት ሃገር እዩ። ትምህርቲ እንተዘየልዩ ከዓ ተሓርነት ትርጉም ዝበሃል የብሉ። ስለዚ ሓደ ናቕፋ ክትሕዝ ኸለኺ ዋጋ ሓደ ዝሽየጥ ነገር ጥራይ ዘይኮነስ ዋጋቲ ንማሃይምነት ሰዓረ ብርሃን ሒዝኪ ከም ዘለኺ ጽቡቕ ገይሩ ክዝከረክ ክኽእል ኣሎ።
1: ተረዲእና ዓምና። ሓደ ናቕፋ ቐዳምነት እዩ፣ ትምህርቲ ድማ ቐዳማይ መትከል ሃገርና ስለ ዝኾነ ኣባጢራና ሰፊሩ
0: ንሱ እዩ። ተሓቂ ሓደ ናቕፋ መሰረት ልምዓትን ስልጣነን እዩ።
1: እዚ ኸ ረአዮ እሞ ሓሙሽተ ናቕፋ

0: ካብ ኩሉ ባጤራታትና ንላዕሊ ዶ ገጠራዊ ይመስል? ኣብዚ ዘመነ ቴክኖሎጂ፣ ኣብ ክንዲ ዘመናዊ ህንፃ ቤት ፍርዲ ሓደ ዓብ ዳዕሮስ ንምንታይ ኣድለየ? ንምንታይ ንድሕሪት ምጥማት?
1: ኤደን፣ ንድሕሪት ምጥማት ኣይኮነን እዚ ሱርካ ፅቡቅ ጌርካ ምፍላጥ እዩ። እዚ ዳዕሮ እዚ ክንደይ ዝኣክል ዓሚቕ ሱር ኣለዎ መስለኪ? ሰብ ዴሞክራሲ ዝብል ቃል ቅድሚ ምምሃሩ ኣቦታትና ኣብ ትሕቲ ዝዳዕሮ እዚ ኮይኖም እዮም ሕግታት እንዳባና ዝቕልሙን ባይታ ዓደቦ ዝመርሑን ነይሩ።
0: እዚ ሞ ምስ ቁጠባዊ ምዕባልና እንታይ ምትሓሓዝ ኣለዎ ድዩ?
1: ግድን ይኽህልዎ። ሓሙሽተ ናቕፋ ፍትሒ ኣብ ፅላል ዓደቦ እዩ ዘሎ። ቁጠባና ንህይወትናን ክምዕብል እንተኾይኑ ከዓ ኣብቲ ንጹሕ ፍትሒ ናይ ኣቦታትና ዝተመርኮሶ ክኸውን ኣሎ። ሓሙሽተ ናቕፋ ክትሕዝ ከለኺ ሕጊ ሒዝክ ከም ዘለኸ ሕሰብ። ሕጊ እንዳባ፣ ሕጊ ሰብኣውነት፣ ሕጊ ምክብባር ማለት።
0: እዚ ዳዕሮ ከምኡ ሓደ ዓብ ፅላል ጥራይ እዩ ዝመስል።
1: ጽቡቕ ኣለኺ። ጽላል ብጽላሉ ንዅሉ ዜጋ ብዘይ ኣፈላላይ ዘጽልል ጽላል እዩ።

ናባ ኣኻኻቢ ካብ ርዑ ኻብ ቀረባ ዛዳዕሎና ኣርማ ዓዶቦና ካብ ቀደም ካብ ጥንቲ መርሓናይ ህዝብና መርሓናይ ህዝብና መርሓናይ

0: እዚ ምስሊ እዚ ምስሊ 10 ናቕፋ እዩ። ባጎን ዝስሕብ ዘሎ ባቡር ተራ ባቡር ኣይኮነን፣ ምልክት ብልሕን መሃዝነትን ውክልና ፈጠራን ህርኩትነትን ዜጋታት ዝገልጽ ብመልክዕ ባቡር ዝተሰርሐ ናይ ጽዕነት መኪና ኦራል እዩ። ብጥበብ ደቁ ተሃኒፁ ሓፂን ነፍሲ ዘርእዩ ኣይከኣልን ንዝበልዎ ብኒሕ ተሳዒሩ። 10 ናቕፋ ምስሊ ዘይሕለል መንፈስ ጽባቕ ታሪኽና እዩ ኣብ መትንና ዝመላለስ። ኣኻውሕ ሰናጢቑ ኣንቃዕሪሩ ንላዕሊ ባቡር ጥራይ ኣይኮነን ናይ ጽንዓትና ምስሊ። ኣብ ውሽጢ ልብና ርእሰ ምርኮስ ኣንጊሱ መንነትና ይንሱ፣ በቃ ንሕና ኢና ንሱ። ብሽግር ብዘይክማ ህዝቢ ንሽግር ብዘሰንብድ ብዘይ ዓስቢ እንታይ ኣሎ ዘይከኣሉ ንዝመጸለኹ ዝብሎ ኣቦ ጽንዓት እዩ። ኣቦ ኒሕ ዘይሕለሎ ሓፂን ክቕጥቀጥ ረሃፅን ክወርር ክብሪ ስራሕ እትምህር ኣብ ልብና ዝነብር ውሽጢኻ ኩዓቶ እትብል ናይ ዓወት ቃና ሃገር ክትህነፅ ብእምነት ርእስና ርእሰ ምርኮሳ እዩ ዋሕስ ህላውና እወ ርእሰ ምርኮሳ እዩ ዋሕስ ህላውነትና።
1: እዚ ባቡር እዚ ኤርትራ ሓርነት ምስ ረኸበት እቶም ካብ ወፃኢ ዝመፁ ምስቲ ባቡር ጥቡቕ ርክብ ዝነበሮም ክኢላታት እዚ ባቡር እዚ ክሰርሕ ኣይክእልን እዩ፣ ንኽሰርሕ ዘይሕሰብ እዩ ብምባል ገዲፎሞ እዮም ንዓዶም ተመሊሶም።
2: ድሕሪ ዩ ደኣ እሞ እንታይ ተገብረ?
1: እዚ ትርእዮ

0: ካብ ሰብ ኣይትጸበ፣ ኣብ ውሽጢኻ ዘሎ ዓቕሚ ይዕብዮ። ቁጠባናኻ ብናይ ደቁ ጻዕርን ብናይ ደቁ መሃዝነትን ክንቀሳቐስ ከም ዘለዎ ዘዘኻኽር። ኤርትራዊ እንተደልዩ ካብ ባዶ ተኣምር ክሰርሕ ከም ዝኽእል ዝገልጽ ናይ ዓወት ማሕተም እዩ ዝምስሊ እዙ።
1: እዚ 20 ኣቕፋ እውን ረአዮሞ ሓደ ሓረሳይ ክሓርስ ምስ ሓንቲ ኣብ ስራሕ ዘላደ ሓንቲ ዘመናዊ ትራክተር ክትሓርስ ዘለዎ ምስልታት ዝሓዘ እዩ። እዚ ከዓ ሓደ ልሙድ ናይ ገጠር ህይወት እዩ።
0: ኣይፋልክን፣ እዚ ልሙድ ጥራይ ኣይኮነን። እዚ ምስሊ እዚ ሕቆ ናይ ሃገር እዩ። ሓደ ሃገር ሰላምን ናጽነትን ክህልዎ ክእል እዩ። ካብ ገዛእ ነብሱ እንተዘይተመጊቡ ግን ልእላውነቱ ብሓደጋ እዩ ዝወድቅ። እዚ ምስሊ እዚ ኸ ልእላውነት መግቢ እንታይ ምዃኑ እዩ ዘዘኻኽረና።
2: እዚ ንገብሮ ዘለና ልምዓታዊ ወፍሪ ብምዕቡል ኣገባብ ብዘበናዊ ሕርሻ ዝተማእከለ ኸውን እዩ ዘሎ ትቐንዲ ጻዕርና።
3: ኣንታ ወደይ ኣቦታትና ዘጽንሑልና ማሕረስ ብብዕራይን ገመል ኢሉ እዩ ንስዩ ኸ እቲ መሠረትና።
2: ብዕራይን ገመልን ሱርናዮም። እቲ ብትራክተር ንሰርሖ ዘለና ጻዕርና ብዘበናዊ ጥበባ ተሓሒዝና ንሰርሖ ዘለና እዩ። ያታዊ ሕርሻና ብዘበናውነት ክብርክት ዝብል ናይ ልምዓት መዝሙር እዩ መዝሙርና።
3: ነቲ ዝጸንሐ ያታዊ ልምዲ ሕርሻና ብዘበናዊ ኣገባብ እንተ ማዕቢልናዮ ምህርትና ብዝተዓጻጸፈ ክውስኽ እዩ።
4: ቁጠባና ኣብ መሬትና እዩ ዘሎ። ቁጠባ ካብ ወፃኢ ዝመጽእ ሓገዝ ዘይኮነ ካብቲ ሓረስታይ ዘፍስሶ ረሃፅን ዝሕፈስ ሽሻይን እዩ።
2: እቲ ኣብ ዓመት ሓደ ጊዜ ጥራይ ዝፈሪ ግራውትና ኣብ ዓመት ክልተ ወይ ሰለስተ ጊዜ ከም ዝፈሪ ክንገብሮ እዩ እቲ ቐንዲ ዕላማና። ሃገርና ብኸርሳ ክትቀውም እዩ ዘሎ ጻዕርና።
4: ቤትና ሽሻይ ክመልእ ንነብስና ኾይንና ንጎረባበትና ክንከውን፣
3: ሃገር ብቐጠልያ ተሸፊና ምድረ በዳ ክሰዓር፣
2: እቲ ብመስኖ ተሰኒ ዝካየድ ሕርሻ ብምዕቡል ኣገባብ ቴክኖሎጂ ተወሲኽዎ ክካየድ፣ ሃገርና ብፍረ ረሃፅና ውሕስነት መግቢ ሓሊፍና ልኡላውነት መግቢ ኸነረጋግጽ እዩ ዘሎ ናይ ቀትርን ለይትን ጻዕርና።
3: እወ እዚ ራእይ እዙዩ እቲ ሓቀኛ ራእይና።
4: ንሕና እውን እዚ ባህላዊ ሕርሻና ብምዕቡል ኣገባብ ተሰኒ ኸም ዝኸይድ ክኸውን ይባግና።

0: እዚ እቲ መንፈሱ ህዱእ ልክዕ ከም ሰማይን ባሕርን።
1: እዚ መግለፂ ሰማያዊ ሃብቲ እዩ። ሃገርና እኮ መሬት ጥራይ ኣይኮነት፣ ልዕሊ 1200 ኪሎ ሜትር ዝዝርጋሕ ገማግም ባሕርን ዋንነትን ከም ዘለና እዩ ዝነግር። እዚ ከዓ ማዕፆ ናይ ዓለም እዩ። ብዓብዩ ኸ ባሕርና መትኒ ቁጠባና እዩ።
0: ንዘለና ፅባቐ ዝያዳ ዘጉልሕ መስል
1: ፅቡቅ ገይሩ እዩ ዘጉልሕ። ሓደ ሃገር ንበይኑ ክነብር ኣይክእልን። ንሕና ኸ ፍርያትና ናብ ዓለም ክንሰደድ፣ ካብ ዓለም ከዓ ዘድልየና ነገራት ክንቅበል፣ ወደባትና ትቐንዲ ውሕስነት ማይ ቀይሕ ባሕርና ኸ ሃብትና ጥራይ ዘይኮነ እቲ እስትራተጃዊ ዝኾነ ሓይልና እዩ።
0: እወ ባሕርና፣ እዚ ቀይሕ ባሕርና ቀንዲ መስመር ዓለምና።
1: ባጤራና እውን እዚ ምስሊ ዝኽሕዝ ከሎ ንሕና መስሕብ ዓለም ምዃንና፣ ንባሕርና ኸዓ ነኽብሮን ንሕልዎን ምዃንና እዩ ዝገልጽ። ካብ ሕጂ ኒኑ 50 ናቕፋ ክትሕዚ ኸለኺ ንፋስ ባሕሪ ዝነፈሶ ምስ ዓለም ዘተኣሳስረና ሃገራዊ ኩርዓት ዘለዎ ባጤራ ትሕዚ ከም ዘለኺ ዘክር።
0: እዚ ብሓረስታይ ተወኪሉ ዘሎ ምስሊ ናይ 100 ናቕፋስ
2: ቀቅድሚ ወጋሕታ ዓንጊሁ ወፋሪ ካብ ጽፍሩ ድራሩ ሓራሲ ጫኻሪ ሰማዩ ኣሚኑ ዝጽዕት ዓኳይ ጕልበቱ ኸፊሉ ዝቐርፍ ሸቃላይ ግምቦ ኢዱ ዘይዝርግሕ ትካቦ ኽቕበል ራሃጹ ነጺጉ ጸምኡ ዘዕንገል ጽኑዕ ርክብ ምስ ጸጋ መሬቱ ጽሙድ ብቐደሙ ኣርዑቱ ነዊቱ ሽዕበት መሬቱ ዝዛሊ ዝገርፍ ስበት ሰዲዱ መሬቱ ዝሓርስ ወሓለ ሓረስታይ ኣላይ ጐርቢ ኣማኒ መሬቱ ጻዕራም ወዲ ሕዝቢ ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣስር ራያታቱ ጸሊም መግዛእቲ ጸሊም ድኽነት ሚሕዩ ኽድርቢ ናይ መቑሕ ሰንሰለት ከኣሊ መከራ ምሒር ተጸማሚ ወትሩ ሰዓሪ ብውሽ ጣዊ ዓቕሚ ኣብ ትስፉ መጻኢ ኣብ ጭቡጥ ዕድላት ልቡ ጠሚሩ ብፈት ለሓድነት ማህፂ መለለይኡ ወረጃ ሕዝቢ ብማእቶት ወፈራ ወገኑ ዘኣሊ ሓረስታይ ሃገረይ ኣርማ መለለይ ሕዝቢ።

0: ባጤራና ሰንሰለት እዩ። ሓደ ናቕፋ ትምህርቲ፣ ሓሙሽተ ናቕፋ ፍትሒ፣ ዓሰርተ ናቕፋ መሃዝነት። እቲ መሃዝነት ከዓ ሕርሻ የደንፍዕ። እቲ ዝፈረየ ምህርትና ኸዓ ብወደባትና ገይሩ ናብ ዓለም ንነግደሉ። እቲ ንግዲ ኸዓ ናብ ረብሓ ህዝቢ ነውሎ። እዚ እዩ እቲ ሰንሰለት ናይ ባጤራና።
1: ባጤራና ታሪኽ ዝተሰለመ ምዃኑስ ኣዝዩ እዩ ዝኹርዕ።
0: ባጤራና ናይቲ ሰፊሕ ራእይና መስተያት እዩ። ባጤራ ባጤራ ናቕፋ

0: ኣነዶ
1: እንታ ንዓና ይባ እንታ ኸ ጠጠሞ ጠው ትብል
2: ኣንታ ተኢኻ ወይልከ ናበይና ንኸይ ዘለና ኸ ያ ንዓናይ እንደግዳ ናብቲ እንዳጓ ዘመድ ሓደሓደ ክብለካ
1: ባስ መቼም ከተማ እንተወፂኻ ብለን ምለልኺኒ ዝረአየካ ኻልእ የለን
2: እንታይ ሞሉዩ ኻልእ ዳ
1: ዋይ ኣታ በልበልበልበልበል ዞም ንኣሽቱ ኸይሰምዑኻ እንታይ ድዩ ዝቕንያት እዝ እንታ
2: ቅንያት ዳ ናፅነት
1: ኣሎራ ብምኽንያት ዝበዓል ናፅነት ዝተዳለወ ኤግዚቢሽን ኣሎ ናብ ኢና ንኸይድ ዘለና ዘይተባሃልና
2: ካብ በልካ ዳ ንርአዮ
1: ኣንታ ዓርከይ ናይዛ ዓለም ነገር ዚ ከምዚ ኸማይ ግርም ደብለካ ኸውን
2: የከየ እንታይ ዘገርም ኣለዋ እሞ እዚ ዓለም እዚኣ
1: እንታይ ዘገርም ኣለዋ
2: እወ
1: ዋይ ኣታ ሎምሲ ዋላ ፈፂምካ ውሒትካ እኒኻ
2: ዶ
1: ኣታ እርጋ ናብ ኩሉ ናያ ዘላ እሞ ኣባኻ በፂሓሲ ስጋቦይ ምኽኣላ ሲኢንካ በርቲዓትካ እታ ኸላቸት
2: ያ ደር ቁም ነገር እንደግዳምፅእ እምበር እዚ ዓለም እዚኣዳ ትወግሕ እትመሲ ንሕና ኸዓ ንበልዕ ንሰቲ እቲ ዝገርመካ ነገር ሲ እንታይ እዩ
1: ኣይ ኣታ ሰማይ ዝበፅሐ ጥልመታ ክዝክር ከለኹሲ ቈለጭ ብለኒ እንታ ብፍላይ እቲ ፎስተር ዝበሃል ጽቂ ሰብኣይ እሞ ኸዓ ድቃስ እዩ ዝኸልኣኒ
2: መን ኢልካ ፕላስተር መኾስተር
1: ኤህ ምስኦምቲ ኾስተር ፎስተር እየ ዝብለካ ዘለኹታ
2: ኩሉ ሓደ ኣነ እሞ እንታይ ፈሊጥ ኢልካ እኒኢኻ
1: ስምዓን እንደ ግዳ ያይ ዲፕሎማት እንዲኦም ከዓ ዝብልዎ ነይሮም
2: ሰይቈጢ እሞሊቕ ነይሩ በለኒ ስማዕ እንዶ ብምንታይ ኢኻ ተማሂሩ ብመንደቕ ድዩ ብማዕረስ ዶ ወይ ሰብ ሚኖዋለ
1: ብጥልመትን ክሕደትን በራታ ዋይ ተደፊንካን በራታ ሎምስ
2: ፀቢበካ ድሓቀይ
1: ፀቢብካ ንጥራይ ኣነ ኣብ ባሕሪ ክትሕምብስ እደሊ እሞ ወያ ንስኻ ኸዓኒ ካብዛ ፍንጃል ምውፃእ ኣብኻ ከትሕዘካ እንዶ ግዳ
2: ምስ ውርደት እንዶም ምኾነ ሃየበልስከ
1: ኣብቺ እንኳ እንታ 950 ናታ ክልተ ዓይና ብኽፉት ዓለም ተደርብሻ
2: እንታይ ትብሉ ወደይ
1: ምእንቲ ስተሽን ቃኛዊ ስተሽን ተባሂሉ መሬትን ህዝብን ዝኣክል ብሸርሒ ክሽየጥ እንከሎ ኢዳ ኽሳብ ትሓብጥ እያ ጠቕዓ
2: ሕራይ በል
1: ወዲ ፎስተር ከዓ መርዓ ጸቢቑሉ ሽሽ ይዝብል ነይሩ ኢሎም ኻ
2: ኣብዘይ ጓይሉ
1: እንታይ ፈሊጥና ኢልካና ያኢለባ መማጽእ ክመስል ብልዑልና ስቶ ኢልና እንዳበለ ብወደኽደኻ ይተኸኣለን ኢሎም ኻ
2: ኣንታ ኣንታ ቁርከ ቶም ዕዱማት ክስቕድዮም ድብሉ እንታ ናይ መኒ ትዳስ ከይሓተቱ ሲ ትረኽበ ኢልካሲ ተሓንበለ ኣንታ እንታይ ስምዑ እዩ ዝኸ
1: ሕጂ መጺኻኒ መልሲ ናይ ዝዂሉ ሕቶታትካ ኣብቲ ውሳነኦም እዩ ዘሎ
2: ናይ ምንታይ ውሳነ እንታ
1: ውሳነ 390 ዝብልዎ
2: ኣንታ ሓንሳብ መኾስተር ትብለኒ ሓንሳብ ትረቸንቶኖቫንታ ትብለኒ ሓንሳብ 390 ትብለኒ ቁርብትለይ ሓደ እንዶ ትሕዘና ወለከ
1: ኣታ መጺኻኒ ኽብል ጸኒሐስ ሕጂ ኻ ጠፊእኻኒ ሽርብ ኢልካ ትረቸንቶኖቫንታ ማለት ፍትሕን መሰልን ከም ኮበርታ ተረጊጹ ወይ እንዳበለ ብህይወቱ ዝተቐብረላ ናይ ሽርሒ ጉድጓድ ይብለካ ኣለኹ
2: እሞ መን ፈራዶ ገይርዎም እዚኣቶም
1: እንታይ ሞ ፈሊጥና ንሳቶም እዮም ኣብ ጣልዋ ተኸይጦም ብቐለም ወዲ ቐለም ኣብ ጨራን ወረቐት ንሓፋሽ ምድምሳሲ ነይሩ ትጥጅእ ወ ፈደረሽን ኣብ ዝብልዎ ሳንዱቕ ሬሳ ዓሽጎም ጠርሾም ከጥፉኡና ባስታ
2: እዚ ደኣ እሞ ከምቲ ድብሎዎሲ ፌደሬሽን ማዓስ ኮይኑ እዚ ተንኮሌሽን ይድኾን
1: ስክፍለጠካ ኣታ ኣታ ሓደሓደ ግዜ ስንካ ኣይሰኣነካን እዩ እወ ውሳነ ትረቾንቶ ኖቫንታ 390 ተባሂሉ ዓለም ብቐለም ገይራ መንነትና ኽትሓክኽ ከላ ኣብዛ ናይ ጥልመት ወረቐት እዚኣያ ተፈሪማ እወ ኣብዚኣ ተፈሪማ
2: ስማዕ እንዶ ዝዓርከይ ካሓተካ እንዶ እንታይ ኮይኖም እዮም ጎደሎ ቁፅሪ 390 ዝብልዋ ሙሉእ ክኾነሎም ሲ ኳ ትረቸንቶ ማለት 400 ዘይገብርዋ
1: ኣታታይ ሙሉእ ነገር ገይሮም እዮም እሞ ከምቲ ፍርዶም እቲ ቁፅሮም እውን ጎደሎ ክኸውን እዩ እምበር እንታይ ዳ ደሊኻ
2: ንሕና እሞ እንታይ ፈሊጥና ኣሎ
1: በልፍለጦ ንሶም ጎደሎ ፍርዶም ጎደሎ ቁፅሮም ጎደሎ ፍንይታ
2: ኣንታ ብጎርሆም ዳ ከይኮኑን እዚ ተንኮል ኣሊሞሞ ዘለዉ
1: ደደ ዋይ ብዘይካኻ ገርሂ ነበረ ናብዚ ዓለም ብመንፅ ረብሐኦም ኮዮም ከምዛ ኺሎ ሽኮር ኣብ ዕዳጋ ውሪዶምና ከምስሉ ኣብ ወረቐት ፍትሒ ፅሒፎም ኣባይታ ግን ፍትሕ ዓቢሎ መሃነና ኣጥፊኦምላ
2: እንታ እንታይ መሰለ ደቀ እዩ ኣንታ ቆልዑ ዶ ኮይና ተረእናይ ማንታ
1: ልክ ከምስሉ እዚ ባይቶኹም እዚ ባንዴራኹም እዚ ቋንቋኹም ኢሎም መዐሸዊ ዝኸውን ሌካ ሌካ ሂቦምና ነይሮም ኣሎራ ቐሪፍ ናብ ኣፍና ከእተናዮ ባዕሎም ባቅ ኣቢሎም መንጢሎምና
2: ካን ኣበሳይ ትግበሩ ዓገብ ዝብል ሰብ ዶታ ተሳኢኑ ቑርትለይ
1: ኦይ ዓገብ ዳ ርብሪብና ኣባ ዓገብ እንተበልና ላሕ ኣቢሎምና
2: ዶ
1: ብስቕታ ምስ ኮነት መልሶም ግን እምበኣርከስ እዚ ጌጎኦም ብቐለም ዘይኮነ ብደም ዝእረም ኢልና ሓደ ፕሮጀክት ኣንቂድና ኣንብለካ
2: እንታይ ፕሮጀክት ወዳይ
1: ፕሮጀክት ድኣ ሂስቶሪካል ኮሬክሽን ታሪኻዊ እረማ ነቲ ኣብ ምሩፅ ኣዳራሽ ኣብ ልስሉስ ሶፋ ከብዶም እንዳመልኡ ዊስክ እንዳጨለጡ ዝፅሓፍዎ ጌጋ ንሕና ከዓኒ ኣብ ሆሮርማ ፀሓይ ምስ ጥልቁዕ ክብድና ምስ ንቑፅ ጎረረና ብደም ክንእርመ መሪፅናታ ተገዲድና ጉዳይ ካብ ሪዞሉሽን ናብ ሪቮሉሽን ኣቕኒዕና እያ ባሳ ካልእ ኮንቱ እዩ
2: ጉዳም ኣንታ እዛ ትረቸን ቶኖማንታ ዝብሉዋሲ ደካ ጠንቂ ኩልሕ ሰምና እያ ኮይና
1: ወይ ኣብ 60ንታ ኡኖ ኣብ 1961 ወዲ ዓዋተ ዝተኮሳ ጥይት ጥይት ጥራይ መዓስ ነይራ እቲ ብቐለም ዝተፃሓፈ ጌጋ ብደም ክንእሩማይና ዝብል ነጎድጓድ መልእኽቲ ነይርዋ ካብቲ ጓሕ ድብል ድምፅናታ ተሸኪማቶ ዝነበረት መልእኽቲ ይብርተ እዙ ኸዓ ኻብ ቀለም ናብ ደም ዘብለኒ
2: ዋይ ተኣምረት ኣንታ እዚ ገድልናሲ ኣንጻር ዓለም እዩ ዝዋጋእ ነይሩ እንትበሉናሲ ከምዚ ዝጋነን ኮይኑ እዩ ዝስማዕኒ ነይሩ
1: ወይ ሕጂ ቆሊብካኒ መዛኑኻ ኮዮም ዝተሰርቀት መንነት ክመልሱ ነታ ትረቸ እንቶኖቫ እንታ ካብ ገጽ ታሪኽ ንምድምሳስ ናይ ታሪኽ ኤዲትን ዘካየዱ
2: እንታይ ኢልካ ታይታይ ዋ እቲን ምብላዕ ዲን እንታ
1: ኣዛብ ፎስተር ብልዑኻ ኣታ ንታሪኽ ልኩዑን መልኩዑን ኣትሒዞሞ የ ዝብለካ ዘለኹ ኣብ መወዳእትኡ ኸዓ ነቲ ታሪኻዊ ጌጋ ብብርሃን ናፅነት ሓንሳብ እናሓዋሩን ደምሲሶሞ
2: ኣንታ ተሓዋውሶ ደለኻ ናፅነሲ ምስ ናይ ፖስተር ጉድ እንታይ ኣረኸቦም
1: ከመይ ዘይረኸብ ዳ ናፅነት ዶይኮነትን ሸርሕ ወዲ ፈሰር ዘፍሸለቶ እቲ ኣብ ችንኳ እንታ ኣብ 1950 ብወረቐት ዝተዘርአ መርዛም ዘርኢ 1991 ብደም ጀጋኑ ተደብዩ ንብለካ
2: ኣይ እዚ ንድዳ ተቑም ነገር
1: መሰንክራዊት ጉንበት ብደም ዝተጻሕፈ ነፃን ልኡላዊትን ጓል ባሕሪ ኤርትራ ዝብል ሓድሽ ውሳነ ንዓለም ኣረኪባታ ንዓለም እቲ ብቐለም ዝተጻሕፈ ውሳነ 390 በቲ ዝኸበረ ደም ዝመፀት ናፅነት ብወግዐ ተደምሲሱ ንብለካ ኣለናታ
2: ብሓቂ ካብ ቀለም ጥልመት ናብ ደም ሓርነት እቲ ካብ 390 ኣብ 1991 ናፅነት ሕጂ ትረቢዖ ሕጂ ተሰዊጥኒ
1: ግደ ዋይ ግናዓናይ ጥራይ በጃ ሃይለካ
2: ኣንታ ዓርከይ ፀርፀር እንዶ ትበል
1: ነዚ ታሪክ እዚ ክሰርሑ ዘይተሓለሉ ንዓኻ ከትሕዝ መልሓሰይ ደሪቑታ
2: ንዓናይ እዚኣ ሓንቲ ሓንቲ ኣፈውሳ ንዓናይ ሓንቲ ሓንቲ ክብለካ እየ

0: ሰላም ፋና ኤርቲቪ ኣብ ምክትል ትርከቡ ክብራትን ክብራን ከመይ ትውዕሉ ሎም ሰሎ 26 ግንቦት ፍርቂ መዓልቲ ፍርቃ እንትዳለዎ ዜናታት ውሽጢ ንወፃእን እንሆ ዜና ዘቕርበልኩም ለዋም ተኽልአ ክትከታተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። መራሕቲ ሕብረት ኣፍሪቃ ደቡብ ሱዳንን ሊብያን ናይ ዮሃና መልእኽቲ ሰዲዶም። ኣገልግሎት ህዝባዊ መጓዓዝያ ንምምዕባል ማሕበራዊ ፍትሒ ሰረት ዝገበረ ዕዮ ከም እተሰላሰለ ተገሊጹ። ኤርትራውያን ነበርቲ ኬንያ ግብፅን ኩዌትን መበታ 15 ዓመት በዓል ናጽነት ጸንቢሎም። ኣሜሪካ ኣብ ደቡባዊ ክፋል ኢራን ናይ ነፍሰ ምክልኻል መጥቃዕቲ ከም ዘካየደት ኣፍሊጣ። ኣሜሪካ፣ ኣውስትራልያ፣ ጃፓንን ህንድን ናይ ሚኒስትራት ጉዳያት ወፃኢ ርክብ ኣካይደን። ፕሬዚደንት ቭላድሚር ፑቲን ሰራዊት ሩስያ ኣብ ወፃኢ ንዝርከቡ ዜጋታቱ ክከላኸልን ከድሕንን ዘፍቅድ ሓድሽ ሕጊ ከቲሙ። ናብ ዝርዝራቱ ክንሰግር፣ መራሕቲ ሕብረት ኣፍሪቃ ሪፓብሊክ ደቡብ ሱዳንን ሊብያን ምክንያት በ 35 ዓመት ናጽነት ናብ ህዝብን መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶም። ኣብ ወንበር ኮሚሽን ሕብረት ኣፍሪቃ መሓሙድ ዓሊ ዩሱፍ፣ ፕሬዚደንት ሪፓብሊክ ደቡብ ሱዳን ሳልቫኪር ማያርዲት ከምኡውን ፕሬዚደንት ሃገረ ሊብያ ዶክተር መሓመድ ዩኑስ አልመንፊ ኣብ መልእኽቶም ንፕሬዚደንት ኢሳያስ ኣፈወርቂ ሙሉእ ጥዕናን ናይ ስራሕ ኣሳለጦን ንኤርትራን ህዝባን ድማ ራህዋን ብልፅግናን ብምምናይ ክልተኣዊ ዝምድናታት ንምድፋዕ ከም ዝሰርሑ ኣረጋጊፆም። ኣብ ወንበር ኮሚሽን ሕብረት ኣፍሪቃ መሓሙድ ዓሊ ዩሱፍ ኣብ መልእኽቱ እዛ ዕዝዝቲ ዕለት ንጽንዓት ቆራጽነትን ባህገን ህዝቢ ኤርትራ ንሉኣላውነት ሰላምን ልምዓትን እተንጸባርቕ ምዃና ብምጥቃስ ሓበራዊ ሸቶታት ሰላም፣ ዘባዊ ርግኣትን ውህደትን ከምኡውን ዘላቒ ልምዓት ንምስማር ሕብረት ኣፍሪቃ ምስ ኤርትራ ብቐረባ ንምስራሕ ዘለዎ መብጽዓ ገሊጹ። ፕሬዚደንት ሪፓብሊክ ደቡብ ሱዳን ሳልቫኪር ማያርዲት ብወገኑ ብመስዋዕትን ጽንዓትን ተረጋገጸ ናጽነት ኣብ ታሪኻዊ ጉዕዞ ህዝቢ ኤርትራ ኣገዳሲ ምዕራፍ ከም ዝኾነ ብምሕባር እዚ ክብርታት እዚ መሰረተ ልኡላውነትን ርእሰ ምርኮሳን ኮይኑ ከም ዝቐጽል ጽኑዕ እምነት ከም ዘለዎ ሓቢሩ። ኣገልግሎት ህዝባዊ መጓዓዝያ ብዓይነትን መጠንን ንምስፋሕ ኣብ ዝሓለፈ ናጽነት ዓመታት ዓብ ወፍሪ ከም እተኻየደ ሚኒስተር መጓዓዝያን መራኸቢታትን ገሊጹ። ወኪል ርእይና ዮናታን ኣዕብዮ ንዘዳለወ ጸብጻብ ዳናይት ተስፋዝጊ ከተቕርበያ።
1: ኣብ ውሽጢ 35 ዓመታት ናጽነት ኣገልግሎት ህዝባዊ መጓዓዝያ ንምምዕባል ማሕበራዊ ፍትሒ ሰረት ዝገበረን ምዕሩይ ዝርግሐ ዘለዎን ዕዮ ከም እተሰላሰለ ሚኒስተር መጓዓዝያን መራኸቢታትን ኣቶ ተስፋ ስላሴ ብርሃነ ገሊጹ። ቅድሚ ናጽነት 267 ኣውቶቡሳት ጥራይ

0: ዝነበራ ኣብዚ ግዜ ዝግና እቲ ቁፅሪ ናብ ልዕሊ 1900 ማዕረ ማዕሪኡ ድማ ናይ ምፅዓን ዓቕሚ ካብ ኣስታ 6,000 ናብ ልዕሊ 59,000 ክብ ከም ዝበለ ብምጥቃስ ኣገልግሎት መጓዓዝያ ካብ ናብን ገጠርን ከተማን ሓውሲ ከተማታትን ዓድታትን ልዕሊ ትፅቢት ከም ዝሰፍሐ ኣነፂሩ ብልዕሊ 626 ሚልዮን ናቕፋ 525 ዓበይትን ንኣሽቱን ኣውቶቡሳት ከም ዝኣተዋ ዝሓበረ ሚኒስተር ተስፋ ስላሴ ቅድሚና ፅነት 26 ጥራይ ዝነበረ መስመራት መጓዓዝያ ገጠር ናብ 342 ክብ ከም ዝበለ እውን ኣፍሊጡ። ብዘይካዚ ኣብ ምስራሕ ምስፋሕን ምፅጋንን ናይ ቅጥራንን ሓመድን ፅርግያታት ዝተገብረ ገዚፍ ወፍሪ ኣብ ምዕባል ናይቲ ኣገልግሎትን ርትዓውነት ክፍሊትን ዓብዪ ኣስተዋፅኦ ከም ዝነበሮ ብምጥቃስ ሸፈነ ኣገልግሎት መጓዓዝያ ንህሉ ግዜያዊ ሽግር ኣብ ግምት ብዘእተወ ክስራሓሉን ዘይረክብ ዘሎ ከም ዝረክብ ንምግባርን ይስራሕ ከም ዘሎ ኣብሪሁም። ንኣገልግሎት ታክሲ ብዝምልከት ድማ ቅድሚና ፅነት ካብ 200 ዘይበዝሕ ዝነበረ ቁፅሪ ታክሲ ኣብ 225 ናብ 1719 ክምባሉ በዝሒ ተገልገልቲ ናብ ልዕሊ 23,000 ከም ዝዓበየ ኣረዲኡ። በዚ መሰረት ነተዳኺሙ ዝነበረ ኣገልግሎት ህዝባዊ መጓዓዝያ ከተማ ንምምሕያሽን ውሑስ ንምግባሩን ናይ 385 ሚልዮን ናቕፋ ወፍሪ ከም እተገብረ ገሊጹ። ሚኒስተር ተስፋ ስላሴ ስዒቡ ብጠቕላላ ልዕሊ 15,100 ደረቕን ፈሳስን ፅዕነት ዘመላልሳ መካይን ከም ዘለዋ ብምሕባር ካብዚአን 2912 ብማሕበር ዝተጠርነፋ ዝተረፋ 12,316 ድማ ብውልቂ ዝውነና ከም ዝኾነ ገሊጹ።
1: ኤርትራውያን ነበርቲ ኬንያ ግብፅን ኩዌትን መበታሰር 5 ዓመት በዓል ናፅነት ፀምቢሎም ካብቲ ቦታ ዝበፅሕና ሓበርታት መልክዕ ፀብፃብ ተዋሂድሎ ገድመስቀል ገረዝገሄር ካቅርቦዩ።
2: ኤርትራውያን ነበርቲ ኬንያ ግብፅን ኩዌትን ፅንዓትና ወሓስና ብዝብል ቴማ መበል 35 ዓመት በዓል ናፅነት ብልዑል ማዕሪ ፀምቢሎም ኣብ ናይሮቢ ኬንያ ኣብ ዝተኻየደ ብርክት ዝበሉ ዜጋታትን ዕዱማትን ዝተሳተፈዎ ፅምብል ኣምባሳደር በየነ ርእሶም ኣብ ዘቕረቦ መልእኽቲ ናፅነት ፅንዓትና ውሓስና ዝብል ቴማ ኣብ እዋን ብረታዊ ቃልስን ድሕሪኡ ኣብ ምውሓስ ልዑላውነትን ልምዓት ሃገርን ንዝተረኣየ ፅንዓት ተወፋይነትን ምኸተን ዝገልፅ ዓብዪ መድረኻዊ ትርጉም ዘለዎ ምዃኑ ብምጥቃስ ኣብ ዝቕፅል መድረኻት እውን ውሓስና ፅንዓትና ከም ዝኾነ ገሊፁ። ኣምባሳደር በየና ኣስዒቡ ናፅነትና ብደምናን ድምፅናን ስለ ዝተረጋገፀት ከምኡ ውን ሰውራውን ሃገራውን ክብርታት ናብ ሓደሽቲ ወለድታት ብግቡእ ይሰጋግር ስለ ዘሎ መጻኢና ኣብ ኩሉ መዳያት ውሑስን ብርሁን ከም ዝኾነ ብምጥቃስ ንመላእ ህዝቢ ኤርትራ ኣብ ውሽጥን ወፃእን ሓይልታት ምክልኻሉን ይሃና ኢሉ እቲ ስነ ስርዓት ንሓድነት ኤርትራውያን ከምኡውን ምስ ሃገሮምን ባህሎምን ዘለዎም ጥቡቕ ምትእሳርን ብዘንፀባርቕ ባህላዊ መሰናድኦታት ዝተሰነየ ምንባሩ እቲ ዝበፅሐና ሓበሬታ ኣፍሊጦ። እዚ ከምዚ ኢሉ እንከሎ ማሕበረኮም ኤርትራውያን ኣብ ግብፂ ብተሳትፎ ሓያለ ዜጋታትን ዕድመ ዝተገብረሎምን ብ23 ጉንበት ኣብ ከተማ ካይሮ ብክብ ዝበለ ማዕርግ መበል 35 ዓመት ናፅነት ፀምቢሉ ኣብቲ ብባህላዊ ፀወታታትን ስነ ጥበባዊ ዕዮታትን ዝተሰነየ መደብ ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ኣማን ዓብደል ዋስዕ ኣብ ዘስምዖ መደረ ናፅነት ኤርትራ ውፅኢት ነዊሕን መሪርን ቃልስን ፅንዓትን ከም ዝኾነ ብምጥቃስ ኣብዚ 35 ዓመታት ኤርትራ ሃገርና ደጊማ ከምዘይ ትድፈር ዘረጋግፅናዮ ሳላ ፅንዓትና ከም ዝኾነ ሳላ ፅንዓትና ድማ መኸተና መመሊሱ ከም ዝትርንዕን ከም ዝዕወትን ኣረጋጊፁ። ብተመሳሳሊ ማሕበረኩም ኤርትራውያን ነበርቲ ኩዌት ብርክት ዝበሉ ዜጋታት ከምኡውን ኩዌታውያንን ኣምባሳደራት መሓዙት ሃገራትን ዝተሳተፈዎ ፅምብል ብ22 ጉንበት ወዲቡ። ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ሕመድ ይሕያ ሓሊ ኣብ ዘስምዑ ቃል ከምቲ ናይ ሎሚ ዓመት ቴማ ዘመሓላልፎ መልእኽቲ ፅንዓት መፍትሕ ናይ ኩሉ ብድሆታት ከም ዝኾነ ብምጥቃስ ሓላፍነት መኸተን ልምዓትን ብቐንዱ ኣብ እንግድዓ መንስያት ስለ ዝኾነ ኣብ ዝሃለዉ ሃልዮም ንቑሕ ኣበርክቶ ክገብሩ መድረኽ ዝጠልቦ ከም ዝኾነ ኣረዲዩ። ኣብ መንበር ማሕበረኮም ኣቶ ሳልም ሳፊ ብወገኖ ንመንግስቲ ህዝብን ሓይልታት ምክልኻልን ኤርትራ ዮሃና ድሕሪ ምባል መደባት ህንፀት ሃገር ንምድንፋዕ ብስም ማሕበረኮም ቃል ኣትዩ።
1: ኣብ ዞባ ዓንሰባ ኣብ ምውሓስ ጥዕነት ኣደን ዕሳናትን ዓበይቲ መደባት ከም እተተግበሩ ኣብ ጨንፈር ጥዕና ሓላፊ ኣሃዱ ጥዕና ስድራ ቤትን ኮምን ኣቶ ተክለ ተስፋ ማርያም ገሊፁ። ቅድና ፅነት 7 ጥራይ ዝነበራ ትካላት ጥዕና ናብ 38 ክብ ከም ዝበላ እዚ ድማ ናይ ላዕሊ 500 ሚታዊት ዕቤት ከም ዝኾነ ብምጥቃስ ብኡ መጠን ሕርሲ ኣብ ትካላት ጥዕና ካብ 17 ሚታዊት ናብ 79 ሚታዊት ከም ዝበረኸ ሓቢሩ። መፀበይ ነፍሰ ጾራት ንምውዳር ብተሳትፎ ሕብረተሰብ ብዝተወስደ ተበግሶታት ኣብ 28 ብ8 ዝፈለመ ኣብ ዘዋን እዚ 26 ከም ዝበፅሐ ቁፅሪ ነቲ

ስለ ጠቐማ ኣዴታት ድማ ካብ 300 ናብ ልዕሊ 2,000 ክብ ከም ዝበለ ብምግላጽ ክትትል ቅድሚ ሕርሲ እውን ካብ 27 ሚታዊት ናብ 80 ሚታዊት ደይቡ ምህላው ኣፍሊጡ ንሸፈነ ክታበት ኣመልኪቱ ድማ ብ6 ዓይነታት ማለት ናይ ዓባይ ሰዓል ንፍዮ ፖሊዮ ትኽትኽታ ረኽሲ ጎሮሮን ቴታኖስን ዝጀመረ መደባት ኣብዚ ግዜ እዚ ሓደስቲ ብምትጥታው ናብ 15 ዓይነታት ክብ ኢሉ ከም ዘሎ ኣቶ ተኽለ ብተወሳኺ ኣነፂሩ ኣብ መወዳእታ ድማ ኣቕሚ ሞያውያንን ሕክምናዊ መሳርሒታትን ብዓይነትን መጠንን ከም ዝወስኸ ብምግላጽ ህዝቢ ኣብ ውሽጢ 10 ኪሎ ሜትር ኣገልግሎት ጥዕና ኣብ ዝረኽበሉ ደረጃ በፂሑ ከም ዘሎ ኣነፂሩ ማሕበር ኣፍረይቲ ናይ ፀባ ከብቲ ንኡዘባ መንደፈራ ንዝፀንሐ ሕፅረታት ብምምላእ ቀረብ ፀባን ውፅኢቱን ንምዕባይ ፃዕርታት የካይዱ ከም ዘለዉ ኣካየዲ ስራሕቲ ማሕበር ኣቶ ብርሃነ ወልዱ ሓቢሩ ኣብ ዝሓለፈ ዓመታት እቲ ንኡዘባ ብምህርቲ ፀባ ፍሉጥ እኳ እንተነበረ ድሕሩ ብዘጋጠመ ሕፅረት መግቢ እንስሳ ቀረብ ፀዓትን ካልእ ምክንያታትን ግና ንጥፈታት ማሕበር እናተዳኸመ ከም ዝመፀ ብምግላፅ ኣብዚ እዋን እዚ ሚኒስትሪ ሕርሻ ፀሓያዊ ፀዓት ስለዘዋደደሎም ንጥፈታቶም ንምብርባር ኣበርቲዖም ይሰርሑ ከም ዘለዉ ኣብሪሁ ኣቶ ብርሃነ ኣተሓሒዙ ኣብ ከተማ መደፈራን ሓልሓለን ዝርከባ ትካላት መመስርሒ ፀባን ውፅኢቱን ቀንዲ ዓማዊሎም ከም ዝኾና ብምጥቃስ ኣባላት ማሕበር ህልው ጠለባት ዕዳጋታት ኣብ ግምት ብምእታው ፍርያቶም ክብ ከብሉ ደፋኢ ሓይሊ ኮይንዎም ከም ዘሎ ገሊጹ ሓላፊ ቤት ፅሕፈት ሕርሻ ንኡዘባ መንደፈራ ኣቶ በረኸት ተክለስላሰ ብወገኑ ንንጥፈታት ኣርባሕቲ ናይ ፀባ ከብቲ ከዳኸም ዝፀንሐ ምክንያታት ንምፍዋስ ብደረጃ መንግስትን ማሕበርን ዝተካየደ ፃዕሪ ውፅኢት ይህብ ከም ዘሎ ብምጥቃስ ሓመድ ኣልቦ ሕርሻ ተጠቒምካ ቀለብ እንስሳታት ንምውሓስ ዝግበር ፃዕሪ ውፅኢታዊ ስለዝኾነ ክድፍኣሉ ፀዊዑ ኣብ መወዳእታ ኣቶ በረኸት ፍርያት ፀባ ብተዓፃፃፊ ንምዕባይ ኣብ ልምዓት ጀራዴን ዝተዋፈሩ ሓረስቶት ናይ ፀባ ከብቲ ከራብሑ 10 ሚታዊት ካብ ዘልምዕዎ መሬት ድማ ንሓምላይ መግቢ እንስሳ ክፈልዩ ኣዘኻኺሩ ኣብ ንኡዘባ መልቂ ብጨንፈር ማሕበር መምህራን ዞባጋሽ ባርካ ዝተወደበ ኣብ ምሕደራ ኣብያተ ትምህርትን ኣገባብ ኣማህራን ዘተኮረ ስልጠና ትርእሰ መምህራንን ኣመሓደርቲ ኣብያተ ትምህርትን ተዋሂቡ ዕላማ ናይቲ ስልጠና ኣቕሚ መምህራን ብሓፈሻ ርእሰ መምህራንን ኣመሓደርትን ድማ ብፍላይ ክብ ምባል ፍርፁፅ ሜላ ንክኽተሉ ምዃኑ ሓላፍቲ ጨንፈር ኣቶ ተስፋልደት ዘርአ ማርያም ገሊጹ ኣመሓዳሪ ንኡዘባ መልቂ ኣቶ ዘርኣይ በርሀን ሓላፊ ቤት ፅሕፈት ትምህርቲ ኣብቲ ንኡዘባ መምህር ኢብራሂም ያቆብን ድማ ብቕዓት መምህራን ንምድራዕን ኣብ ምሕደራ ቤተ ትምህርቲ ዝሕግዝ ስልጠናታት ምውዳብን ኣካል ናይቲ ብቕዓት ተምሃሮ ንምፍራይ ዝካየድ ፃዕሪ ስለዝኾነ ብዕቱብ ክስርሓሉ ኣዘኻኺሮም ክብራትን ክርባን ቀፅሉ ዝቐሪብ ዘና ውፃኢ ንምክትታልኩም ደጊመ ብክብሪ ዓድም ኣብ ዜና ውፃኢ ክንሰግር ኣሜሪካ ትማል 25 ግንቦት ኣብ ደቡባዊ ክፋል ኢራን ናይ ነፍሰ ምክልኻል መጥቃዕቲ ከም ዝካየደ ኣፍሊጣ እዚ መጥቃዕቲ ዝተካየደ ወከልቲ ኣሜሪካን ኢራንን ተቋሪፁ ዝፀንሐ ዝርርብ ንምቕፃል ናብ ከተማ ኣደውሓ ቀፀር ኣብ ዝኣተወሉ እዋን እዩ ማእከላይ እዚ ኣሜሪካ ኣብ ዘውፅኦ መግለፂ እቲ ናይ ኣየር መጥቃዕቲ ካብ ኢራን ክመፅእ ንዝኽእል ፀጥታዊ ስጋት ንምክልኻል ከም እተካየደ ብምሕባር ሚሳይል ንዝወንጨፈሎም ቦታታትን ነታጎይ ንዝፃውዳ ጀላውን ዒላማ ዝገበረ ከም ዝነበረ ሓቢሩ በቲ መጥቃዕቲ 4 ሰባት ከም እተቐትሉ ማዕከናት ዜና ኢራን ቃቃሊሐን ኣለዋ ሰራዊት ኣሜሪካ ኣቐዲሙ ኢራን ብመፀበቦ ህርሙዝ ኣብ ልዕሊ ዝሓልፋ ንግዳውያን መራኸብ ነቲ ፍፅሞ መጥቃዕቲ መልሰ ግብሪ ከም ዝህበልዩ ኣጠንቂቑ ነይሩ እዚ ከምዚ ኢሉ እንከሎ ቀዳማይ ሚኒስተር እስራኤል ቤንያሚን ነታንያሁ ሰራዊቱ ኣብ ልዕሊ ምንቅስቓስ ሕዝቡላህ ዘካይዶ ዘሎ መጥቃዕትታት ከስፈሖ ትእዛዝ ሂቡ እስራኤል ምስ ምንቅስቓስ ሕዝቡላህ ኣብ ውግእ ከም ዘላ ዝሓበረቲ ቀዳማይ ሚኒስተር ሰራዊት ሃገሩ ኣብ ዝሓለፈ ሰሙናት ብዘካየዶ ስርሒት ልዕሊ 600 ኣባላት ምንቅስቓስ ከም ዝቐተለ ገሊጹ ነቲ ትእዛዝ ስዒቡ ሰራዊት እስራኤል ኣብ ደቡባዊ ሊባኖስ መወንጨፊ ሮኬታት ኣብ ልዕሊ ዝርከቦ ወታደራዊ ዒላማታት ሕዝቡላህ ከቢድ ከደብዳብ ከም ዘካየደ እዩ ዝሕበር ዘሎ እስራኤልን ሊባኖስን ነቲ ካብ 16 ሚያዝያ ተግባራዊ ዝኾነ ስምምዕ ምቁራት ሰውሲ ብ14 15 ግንቦት ኣብ ከተማ ዋሽንግተን ኣብ ዘካየድኦ ሳልሳይ ዙርያ ዝርርብ ብ45 መዓልታት ከም ዘነወሕኦ ዝዝከር እዩ ይኹን እምበር እስራኤል ነቲ ስምምዕ ብምጥሓስ ኣብ ልዕሊ ሊባኖስ ተደጋጋሚ መጥቃዕቲ ዘካየድ ከም ዘላያ እትውቀስ እስራኤል ካብ መጀመርያ ወርሒ መጋቢት 2026 ኣብ ልዕሊ ሊባኖስ ክተካይዶ ብዝፀንሐት መጥቃዕትታት 3,180 ሰባት ከም

ተቐትሉን ልዕሊ 9600 ከም ዝወሰሉን ጸብጻባት ይሕብሩ። ኣሜሪካ ኣውስትራልያ ጃፓንን ህንድን ፀጥታዊ ዝምድና ንምንፋዕ ዝኽእል ናይ ሚኒስትራት ጉዳያት ወፃኢ ርክብ ኣካይደን። እቲ ሎሚ 26 ግንቦት ኣብ ከተማ ኒው ደልሂ ዝተኻየደ ዝርርብ ምስጠ ፀጥታ ዞባ ኢንዶ ፓስፊክ ሰንሰለት ቀረብ ብርቂ ማዕድናትን ናፃ መጓዓዝያ ባሕርን ዝተሓሓዝ ክምዃኑ እዩ ዝግለጽ ዘሎ። ሚኒስትራት 4ቲኤን ሃገራት ኳድ ካብ ናይ ዘተ መድረኽ ናብ ጭቡጥን ኣብ ተግባር ዝተመርኮሰን ፍታሕ ዘቕርብ ኪዳን ንምስግጋር ኣብ ምርድዳእ በፂሖም። ህዝባት ሪፐብሊክ ቻይና ነቲ ኣኼባ ብዕቱብ ከም እትከታተሎን ተንተንቲ ናይ ዞባ ይገልጹ። ቻይና እቲ 4ቲኤን ሃገራት ኣብ 2007 ዘቐምኦ ኳድ ዝተሰመየ ምትእኽኻብ ናይ ዝሑል ኩናት ኣተሓሳስባ ዝሓዘን ንካልኦት ሃገራት ዘነፃፀረን ምዃኑ ብምግላጽ ክትቃወሞ ጸኒሐ። ምስ ሃገራት ምዕራብ ብሓፈሻ ምስ ኣሜሪካ ድማ ብፍላይ ጥቡቕ ዝምድና ዘለዎ ኣውስትራልያ ምውናን ሰብማሪናት ዘጠቓልል ፀጥታዊ ስምምዕ ኣብ 2021 ምስ ኣሜሪካን ብሪጣንያን ከም ዝኸተመት ዝዝከር እዩ። እቲ ውዕል ንዞባዊ ፀጥታ ኣብ ሓደጋ ዘእቱ ምዃኑ ዝወቕሳ ቻይናን ሩስያን ክቃወምኦ ጸኒሐን። ፕረዚደንት ቭላድሚር ፑቲን ሰራዊት ሩስያ ኣብ ወፃኢ ንዝርከቡ ዜጋታቱ ክከላኸልን ከድሕንን ዘፍቅድ ሓድሽ ሕጊ 25 ግንቦት ከቲሙ። እቲ ሕጊ ሰራዊት ሩስያ ኣብ ወፃኢ ሃገራት ንዝተቐየዱ ወይ ብቤት ፍርዲ ዝተኸሰሱ ዜጋታት ንምድሓን ካብ ዶብ ወፃኢ ክዋፈር ሙሉእ ስልጣን ዝህብ እዩ። ብዘይካዚ እቲ ሕጊ ብቐንዱ በቶም ሩስያ ኣፍልጦ ዘይሃበቶም ከም ኣህጉራዊ ቤት ፍርዲ ገበኛታት ማለት ICC ዝርከቦም ዓለም ለኻውያን ኣብያተ ፍርዲ ዝውሃብ ናይ ማእሰርቲ ትእዛዛት ንምምካት ዝዓለመ እዩ። ታሕተዋይ ባይቶ ሩስያ ዱማ ብ13 ግንቦት፣ ላዕለዋይ ባይቶ ሩስያ ድማ ብ20 ግንቦት ነቲ ንድፊ ሕጊ ከም ዘጽደቕዎ ዝዝከር እዩ። እዚ ሓድሽ ሕጊ ኣብ ወግዓዊ መርበብ ሓበሬታ መንግስቲ ሩስያ ካብ ዝተሓትመሉ ዕለት ጀሚሩ ኣብ ውሽጢ 10 መዓልታት ተግባራዊ ክኸውን እዩ። ኣብ ወንበር ታሕተዋይ ባይቶ ሩስያ ኣብ ዝሃቦ መግለጺ ብሃገራት ምዕራብ ዝቆመ ኣብያተ ፍርዲ ናይ መቕፃዕቲ መሳርሒ ኮይኑ ከም ዘሎ ብምውቃስ ንሩስያውያን ካብዚ ንምክልኻል እቲ ሕጊ ኣድላይ ከም ዝኾነ ኣነጺሩ። ብኣንጻሩ ሃገራት ምዕራብ ሩስያ ነቲ ሕጊ ንካልኦት ሃገራት ንምውራርን ወታደራዊ ምትእትታው ንምክያድን ከም ሕጋዊ መምኽንያታ ክትጥቀመሉ ከም እትኽእል ስክፍተን ይገልጻ ኣለዋ። ኣብ ዲሞክራሲያዊት ሪፓብሊክ ኮንጎ ብዝሰፍሐ መልክዑ ዝላባዕ ዘሎ ሕማም ኢቦላ ኣብቲ ሃገር ከቢድ ሸቕሎት ፈጢሩ። ቁፅሪ ናይቶም በቲ ቫይረስ ከም እተለኽፉ ዝተረጋገጹ ሰባት 900 ከም ዝበጽሐን ናብ ካልእ ከባቢታት ይልሕም ከም ዘለዎን ዝሓበረ ሚኒስትሪ ጥዕና ኮንጎ በዚ ሓድሽ ተርእዮ ዛጊት 220 ሰባት ከም ዝሞቱ ኣነጺሩ። ኣብታ ማእከልቲ ለበዳ ዝኾነት ዞባ ኢቱሪ ጥራይ ልዕሊ 100 መልከፍቲ ተመዝጊብሎ። እቲ ጥዕናዊ ክስተት ኣብቲ ሃገር ተኸሲቱ ንዘሎ ቅልውላው መሊሱ የጋድዶ ከም ዘሎ ናይ ቀረባ ተዓዘብቲ ይገልጹ። ውድብ ጥዕና ዓለም በቲ ኣብ ዲሞክራሲያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ለበዳ ህቱስ ጥዕናዊ ሓደጋ ምእዋጁ ዝዝከር እዩ። ኣብ ዲሞክራሲያዊት ሪፓብሊክ ኮንጎ ድሕሪ 1976 ንፈለማ እዋን ኣብ ወሰናስን ፍለግ ዛየር ዝተረኣየ ቫይረስ ኢቦላ ሓድሽ ለበዳ ናይቲ ሕማም ክኽሰት እዚ ንመበል 17 ግዜ ምዃኑ ጸብጻባት ይሕብሩ። ካብ 2013 ክሳብ 2016 ኣብ ሃገራት ምዕራብ ኣፍሪቃ ዝተኸስተን ህይወት ልዕሊ 11,000 ሰባት ዝቐዘፈን ለብዒ ኢቦላ ኣህጉራዊ ጥዕናዊ ስጋት ፈጢሩ ምንባሩ ኣይርስዐን። ኔቶ ኣባላቱ ባት ነጥቢ 25 ሜታዊት ናይ ጃምላ ሃገራዊ እቶትን ንዩክሬን ክልእኻ ዘውፅኦ ሓድሽ እማም ካብ ሓያሎ ኣባል ሃገራት ተቃውሞ ገጢሞዎ። በዚ መሰረት ብሪጣንያ፣ ፈረንሳ፣ ስፓኛ፣ ኢጣልያን ካናዳን ዝርከበን ኣባላት ነቲ ግዱድ ምዃኑ ዝገልጽ ዘሎ እማመ ከም ዘይቀበሎ ኣነጺረን ኣለዋ። ካብ 32 ኣባላት ኔቶ ሆላንድ፣ ፖላንድ፣ ዴንማርክ፣ ፊንላንድ፣ ኖርዌይ፣ ሽወደን፣ ኣይስላንድ፣ ኢስቶንያ፣ ላቲቪያን ሊትዌናን ጥራይ ነቲ እማመ ብእወታ ከም እተቐበሎ እዩ ዝጥቀስ ዘሎ። እቲ እማመ መራሕቲ ኔቶ ኣብ ዝመጽእ ወርሒ ሓምለ ኣብ ቱርኪ ኣብ ዘካየድዎ ዋዕላ ክጸድቕ ከም ዝኽእል ዋና ጸሓፍቲ ኪዳን ማርክ ሩት ኣሚቱ። ኔቶ ንዩክሬን ዝገብሮ ዘሎ ገዚፍ ወታደራዊ ደገፍ ንናይ ሰላም ተበግሶታት ዘዓግትን ነቲ ኩናት ዘጋደድን ምዃኑ መንግስቲ ሩስያ ክወቅስ ጸኒሕሎም። ኣብ 2022 ብድፊኢት ኔቶ ዝተወልዐ ኩናት ዩክሬን እናሰፍሐ ይኸይድ ከም ዘሎ ጸብጻባት የረድኡ።

ክቧስን ክቧንን ዘነ ቅድሚ ምዛምና ኣርእስታቱ ክደግመልኩም። መራሕቲ ሕብረት ኣፍሪቃ ደቡብ ሱዳንን ሊብያን ናይ የውሃና መልእኽቲ ሰዲዶም። ኣገልግሎት ህዝባዊ መጓዓዝያ ንምምዕባል ማሕበራዊ ፍትሒ ሰረት ዝገበረ ዕዮ ከም እተሰላሰለ ተገሊጹ። ኤርትራውያን ነበርቲ ኬንያ፣ ግብፅን ክዌትን ብብሳስር 5 ዓመት በዓል ናጽነት ጸንቢሎም። ኣሜሪካ ኣብ ደቡባዊ ክፋል ኢራን ናይ ነፍሰ ምክልኻል መጥቃዕቲ ከም ዘካየደት ኣፍሊጣ። ኣሜሪካ፣ ኣውስትራልያ፣ ጃፓንን ህንድን ናይ ሚኒስትራት ጉዳያት ወፃኢ ርክብ ኣካይደን። ፕረዚደንት ቭላድሚር ፑቲን ሰራዊት ሩስያ ኣብ ወፃኢ ንዝርከቡ ዜጋታቱ ክከላኸልን ከድሕንን ዘፍቅደ ሓድሽ ሕጊ ከቲሙ። ንምክትታልኩሎም የስገን ምስ ተርፍ መደባት ኤርቲቪ ክሓድገኩም እየ። ብወገነ ግን ብሩህ መዓልቲ።

سلام كمي تعلو زي غوركم تعزب تعتاو زينا سبورت ونو زينا زغربا لكمي كيال حدقوم ايرتاوي اولمبيكاوي تغدا دما جرمناو تشو كلب ليدل تريك امانويل قبرك جابير ساتو فزولو جيرو دي ات على هل تشنع اسران شدوشن تمال سوني اب عرفت الحر موعال لوم سولس بتكاد ناي مبل عصتو شدوشن مدرخ وددر كاتسيلو كو عليهم ناي لوم مدرخ تغدا دمتو يكاب بيلين زونا تبقيسا بكاري تزازمن ميتن عصتو سلسن كيلومتر دما رحيك اتاب زلوا مدرخم تتسامي دون كو علو እዛ ምድሪ ሓሙሽተ ዝተፈላለዩ ደረጃታት ዘለዎን ዓቐብታት ዝእንገደላ ብምዃኑ ብፍላይ ኣብ መወዳእታ ሳት 5 ኪሎ ሜትር ተሰሪዓ ዘላ ዓቐበት ንደናጎ ተቐዳድምቲ ክትፍትን ትፅቢት ዝግበረላ ኮይኑ ከምኡ ውን ናይ ሎም ዓመት ጂሮ ዲ ኢጣልያ ንሮዛ ማልያ መንክዕ ወተላይኽል እውን ክትውስን ተኽእሎ ዘለዋ ክትከውን እያ ንናይ ሎም ዓመት ጂሮ ብግዜ ዝመርሕ ዘሎ ዴንማርካዊ ተቐዳድማይ ሆላንዳዊት ክለብ ቲም ቪዝማሊዝ ኤ ባይክ ዮናስ ፊንጌጋርድ ኮይኑ እዚ ተቐዳድማይ ንውድድሩ ብ59 ሰዓታትን 12 ደቓይቕን 56 ካይታትን ብዝኾነ ግዜ ንሮዛ ማልያ ወዲዋ ናብ ናይ ሎም መድረኽ ኣምሪሑ ኣሎ ፖርቱጋላዊ ተቐዳድማይ ክለብ ባሕሬን ቪክቶሪዮስ ኣፎንሶ ኡላልዮ 2 ደቓይቕን 26 ካይታትን ድሒሩ ካልኣይ ኦስትሪያዊ ተቐዳድማይ ዴክታሎን ፌሊክስ ጋልድማ 2 ደቓይቕን 50 ካይታትን ድሒሩ ሳልሳይ ደረጃ ብምሓዝ ዝኽተሎም ዘሎ ተቐዳድማይ ክኸውን ኤርትራዊ ኦሎምፒካዊ ኣማኑኤል ገብረ እግዚኣብሔር ካብ መራሒ 2 ሰዓታትን 33 ደቓይቕን 33 ካይታትን ብዝኾነ ግዜ ድሒሩ ኣብ መበል 99 ደረጃ ተቐሚጡ ይስዕቦም ኣብ ናይ ነጥቢ ፈረንሳዊ ተቐዳድማይ ክለብ ሱዳን ኩክ ስቴፕ ፓል ማኒየር ብ145 ነጥቢ መራሒ ብምዃን ንሊላ ማልያ ብዝባኑ ዕሪፉ ናብ ናይ ሎሚ ምድርኽ ኣምሪሑ ኣሎ ጆናታን ናርቫየዝን ጆናታን ሚላንን ከዓ ዝስዕቦ ዘለዉ ተቐዳደምቲ እዮም ኣብ ናይ ዓቐበት ዮናስ ቪንጌጋርድ ብ161 ነጥቢ ኣንበሳ ዓቐብ ብምዃን ዝቕል ዘሎ ተቐዳደማይ ክኸውን ፖርቱጋላዊ ኣፎንሶ ኡላልዮ ንብሉፅ መንእሰይ ተቐዳደማይ ናይዚ ውድድር ብምዃን ዝቕልሶ ዘሎ እዩ ክለብ ቲም ቪዝማሊዝ ኤ ባይክ ብጋንታ ንናይ ሎም ዓመት ጂሮ ትመርሒ ዘላ ክለብ ክትከውን ክለባት ሬድቡል ቦራን ቱዶርን ከዓ ዝኽተላ ዘለዋ ክለባት እየን ካብ ዜና ብሽክለታ ከይወፃና ሻምፒዮን ኤርትራ ናሆም ዘርኣይ ምስ ጃፓናዊት ክለቡ ቲም ኡክዮ ብምዃን ኣብ ናይ ሎም ዓመት ዙር ጃፓን ይሳተፍ ኣሎ እዚ ዝሓለፈ ሰንበት ዝጀመረ ዙር እቲ ማሊ ሶኒ ቀዳመይቲ መድረኹ ኣካይዱ ነይሩ ተቐዳደምቲ ኣብ ኪቶ ዝተኻየደትን 161 ኪሎ ሜትር ድማ ርሕቀት ዝነበራ ውድድር ከካይዱ ከለዉ ወዲ ክለቡ ንናሆም ኢጣላዊ ቶማስ ሶዳቲ ቀዳማይ ኮይኑ ንውድድሩ ክዕወትን ከሎ 23 ካይታ ድሕራ ምስ ፈፀመት ዓባይ ጉጅለ ዝነበረ ናሆም ዘርኣይ ንውድድሩ 34 ተርታ ብምሓስ ፈፂሞም ዙር ጃፓን ሎም ሶሉስ ብናይ ካልኣይ ምድሪ ውድድር ቀፂሉ ኣሎ ኣብ ከተማ ዓዲቕይሕ ዋንጫ ናጽነት ንምውሳድ ክካየድ ዝቐነየ ውድዳት ብሽክለታ ክዛዘም ከሎ ንዕውታት ኣትለቲክስ ድማ ሽልማት ተዓዲሎም እዚ ንሓሙሽተ ሰናብቲ ዝተኻየደ ውድዳት ዝስዕ ውፅኢት ተረኺቦሎም ኣብ ውድዳት ብሽክለታ ኣብ ቀዳማ ዲቪዥን ቀዳማ ዮሴፍ ለገሰ ካብ ጋንታ ሃዳሙ ብ42 ነጥቢ

ካልኣይ ጅምዕ እስማዒል ካብ ጋንታ ሰንዓፈ ብ20 ነጥቢ ሳልሳይ ናኦር ሃብተ ገብርኤል ካብ ጋንታ ሓይነባ ብ19 ነጥቢ ራብዓይ ኣዛርያስ ሓየሎም ካብ ጋንታ ዕናቡር ብ16 ነጥቢ ሓምሻይ ሄኖ ሳሞኑኤል ካብ ጋንታ ዕናቡር ብ14 ነጥቢ ሻርሻይ ኣምባሳጀር ዘርእሰናይ ካብ ጋንታ ዕናቡር ብ7 ነጥቢ ብጋንታ ቀዳሚቲ ምምሕዳር ዑናቡር ካልአይቲ ምምሕዳር ሃዳሙ ሳልሰይቲ ምምሕዳር ሓይነባ ኣብ ናይ ካልኣይ ዲቪዥን ቀዳማይ ናኦዳ ተኸልቲ ካብ ጋንታ ዕናቡር ብ45 ነጥቢ ካልኣይ ኣሮን መንግስታዊ ካብ ጋንታ ሓይነባ ብ4 ነጥቢ ሳልሳይ መርሃዊ ኣባዲ ካብ ጋንታ ሓይነባ ብ12 ነጥቢ ራብዓይ መርሃዊ ክብሪ ካብ ጋንታ ዑናቡ ብ3 ነጥቢ ብጋንታ ቀዳሚቲ ምምሕዳር ሓይነባ ካልአይቲ ምምሕዳር ዑናቡር ኣብ ናይ ናኣሽቱ ድማ ቀዳማይ ሚልዮን ሙሉእ ብ24 ነጥቢ ካልኣይ ዮስያስ ዓገሶም ብ23 ነጥቢ ሳልሳይ ነቢ ኣማ ብ17 ራብዓይ ኣናሲሞስ ኣማን ብ15 ነጥቢ ሓምሻይ ኤርምያስ በረኸት ብ10 ነጥቢ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኤልዳና ክብሮም ብ10 ነጥቢ ብውልቂ ካልአይቲ ስኒት ዮሃንስ ብ9 ነጥቢ ካብ ምምሕዳር ሕሽምለ ዕውታት ተቐዳድንቲ ሽልማቶም ኣብ ዕለተ ፅምብልና ፅነት 24 ኩንቦት ካብ ዝተፈላለዩ ሓለፍቲ ክቕበሉ ከለዉ ኣብ ከተማ ደቂ ምሓረብ ዝተኻየደ ጉያና ፅነት ንዝተዓወቱ ኣትለታት ድማ ዋናጩን ገንዘባዊ ሽልማትን ተዓዲሉ ኣብ ዜናታት ወፃኢ ምስንሰግር ጠላይቲ ክለብ ኤሲ ሚላን ንዓላሚያ ማሲ ሚላኖ ኣሌግራ ኣባሪራቶም እዛ ክለብ ነስጉምቲ እዚ ዝወሰደት ኣብ ውድዳ ሴርያ ኢጣልያ ሓምሻይ ደረጃ ሒዛ ንውድድራ ብምፍጻም ዝመፅእ ዓመተ ስፖርት ኣብ ውድዳ ሻምፒዮንስ ሊግ ከምዘይተሳተፍ ድሕሪ ምርግጋጹ እዩ እዛ ክለብ ትማሊ ሶኒ ኣብ ማሕበራዊ ገጻታት ዘስፈረቶ ጽሑፍ ዘየወላውል ስዕረት ብዝበለቶ ምኽንያት ንኣሌግሪ ከም ዘባረረቶ ብምግላጽ ንበቱ ኣብ ሓጺርዋን ብምትካ ዝመፅእ ዓመተ ስፖርት ተወዳዳርቲ ኮይና ንኽትምለስ ምዃን ኣፍሊጣ ኣሌግሪ ኣቐዲሙ ካብ 2010 ክሳብ 2014 ዓ.ም ንሚላን ዓሊሙ ዋኳ ተነበረ ዝሓለፈ ክረምቲ ደጊሙ ናብ ሜዳ ሳንሲሮ ብምላስ ንከሰልጥና ተሰማሚዑ ኤሲ ሚላን ኣብዚ ዓመተ ስፖርት ንመቐናቕንታ ኢንተር ሚላን ክልተ ግዜ ብምርታዕ ናብ ተወዳዳሪ ብቕዓት ብምምላስ ንፅዋ ካብ ዝቃለሳ ክለባት ኮይና እኳ ኣቕሪባ ተነበረት ኣብ ቀረባ ግዜ ግን ከተመዝግቦ ብፅንሐት ሕማቕ ውፅኢት ደረጃ ብምንቁልቃል እዩ ንወንበር ምስልጣን ኣሌግሪ ንክእለ ምኽንያት ኮይኑ እስጳኛዊ ኣሰልጣኒ ቦሩማዊ ዝነበረ ኣንቶኒ ኢራዮላ ንኣሌግሪ ብምትካ ናብ ሜዳ ሳንሲሮ ክመፁ ካብ ዝኽእሉ ኣሰልጠንቲ ተባሂሉ ኣብ ቅድሚ ተሰሪዑ ዘሎ ዓላሚ ኣንቶኒ ንቦሩማዊ ዝሓለፈ ሰንበት ኣብ ሰዛዘመ ስፖርታዊ ወቕቲ ፕሪምየር ሊግ ብዘመዝገበቶ ብሉፅ ውፅኢት ነታ ክለብ ድሕሪ 127 ዓመታት ታሪኻ ንፈለማ እዋን ኣብ ኤሮጳዊ መድረኽ ከም እትሳተፍ ብምግባሩ ስሙ ኣብ ታሪክ ናይታ ክለብ ብወርቂ ቀለም ብምፅሓፍ ድሕሪ ምፍናዊ እዩ ብክለብ ኤሲ ሚላን ዝህደን ዘሎ ዝኸበርኩም ተዓዘብቲ ንሎም ዝተዳልወ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክትታልኩም ኣዝየ መስኪ ምስ ተረፉ መርባቶ ኤርቲቪ ሓድጎኩም ቦገነግን ሰላም።

ቀረብ ውሕስን ዝተማልአና ኣገልግሎት ጥዕና ሓደ ካብቶም ብዕቱብነት ክስራሐሎም ዝፀንሐ መደባት እዩ። ነዚ ዕወት ንምግባር ድማ ሚኒስትሪ ጥዕና ውሕስን ዝተማልአን ኣገልግሎት ጥዕና ኣብ ኩሉ ንኩሉ ዝብል መትከል ክኽተል ነይርዎም። በዚ መሰረት ንርሑቕ ከባቢታት ኤርትራ ዝነብሩ ሕብረተሰባት ማእከል ዝገበረ እስትራቴጂ ሓንፂፁ ክሰርሕ ጀመረ። ንሎም እምባር ኣብ ዝሓለፈ 35 ዓመታት ናፅነት ንገስጋስ ኣገልግሎት ጥዕና ዘደስስ መደብ ኢና ቀሪብናልኩም ዘለና። ኤርትራ ብመንፅር መዋስንቲ ሃገራት ዝናት ስራሕት ኣገልግሎት ጥዕና ከም ዝመዝገበትን ከም ዝተመጎሰትን መለክዒታት ዓለማዊ ትካላት ጥዕና ዘረጋግፅዎ ሓቂ እዩ።

0: ብዓብዩ እቲ ኣባይታ ተሰርሒ ዘሎ ስራሓት ዝምስክሮ ሓቂ ብምዃኑ ከዓ ንገስጋስ ዝተፈላለየ ክፍልታት ሚኒስትሪ ጥዕና ምውካስ ኣገዳሲ ኮይኑ ረኺብኒ ኣሎና መጀመርታ እምባር ትርጉም ጥዕና ህዝባዊ ጥዕናን ሰረተ እምነት ህዝባዊ ኣገልግሎት ጥዕናን እንታይ ምዃኑ ምርዳእ
1: ህዝባዊ ጥዕና ማለት ኩሉ እቲ ሕብረተሰብ እንኮላዩ ዝተወድ

0: ጥዕና ማለት ከዓ ሕማም ዘይምህላው ወይ ስእነት ጥዕና ጥራይ ዘይኮነስ ሙሉእ ኣካላዊ ኣእምራውን ማሕበራውን ድሕነት ወይ ውሕስነት ኩነት ህላወ ማለት እዩ። ስለዚ ሚኒስትሪ ጥዕና ነዚ ጉዳይ እዚ ኣብ ግምት ብምእታው ብዝሰፍሐ ደረጃ ብ4 ክፍልታት ዘድሊ ኩሉ ንጥፈታት ጥዕና የካይድ ኣሎ ማለት እዩ።
1: በዚ ዝተጠቕሰ ሰረተ እምነት ኣብ ዝሓለፈ 35 ዓመታት ሚኒስትሪ ጥዕና ዝና ጥዕማማት ኣመዝጊቡ እዩ። ዓበይቲ ዓወታት ከምዝግብ ዝኽኣለ ድማ ንጹር ፖሊስታትን እስትራተጂታትን ሓንሲሱ ክሰርሕ ስለ ዝኽኣለ እዩ።
0: መርሓ ናይ ሚኒስትሪ ጥዕና ንኣገልግሎት ጥዕና ዝምልከት ብመሰረቱ ኣብ መሰረተ ክንክን ጥዕና ዝተሰረተ እዩ። ከም ሓፈሻዊ ኣገባብ ክንክን ጥዕና ኣተኩሩ ኣብ ኣቕርቦት፣ ኣብ ምዕሪነት፣ ኣብ ናይ ዋጋ ድማዕነት ዘለዎን ንኩሎም ኣባላት ሕብረተሰብ ከዓ ብዘይ ኣፈላለዩ ኣገልግሎት ምሃብ ማለት እዩ። እዚ መሰረተ ክንክን ጥዕና ንኮምን ሕብረተሰብን ማእከል ዝገበረን ተሳታፍነት ናይ ብዙሓት ሴክተራት ዘረጋገፀ ነብሲ ወከፍ ዜጋ ውሁድ ዝኾነ ኣገልግሎት ጥዕና ምቕራብ ማለት እዩ። ነብሲ ወከፍ ኣባል ሕብረተሰብ ኣገደስቲ ኣገልግሎት ጥዕና ከም ዝረክብ ንምግባር እዩ። እቲ ቀንዲ ተግባራት ናይዚ መሰረተ ክንክን ጥዕና ኣብ 4-5 ዓውድታት ከፋፊልካ ክረአ ክእል። ሓደ ኣብቲ ሓፈሻዊ ኣገልግሎት ማለት እዩ። ልሙድ ምርምራታት፣ ክታበት፣ ሓገዛት ህዝባዊ ጥዕና፣ ኣእምራዊ ጥዕና፣ መደባት ትምህርቲ፣ ስልጠና ዝምልከት ክኸውን ከሉ፣ ተኸላኣይ ናይ ኮማት ተሳታፍነት እዩ። ኣብዚ ኩሎም ኣገልግሎት ንናይቲ ሕብረተሰብ ባህልን ኣነባብራን ኣብ ግምት ብምእታው ብመራሕቲ ከባብን ደቂ እቲ ኮምን ተቐባልነት ብዘለዎ ኣገባብ ኣገልግሎት ጥዕና ክቐርብ ኣለዎ። ብሳልሳይ ደረጃ ምዕሪነትን ማሕበራዊ ወሳንነታትን ጥዕና ከዓ ክረጋገፅ ኣለዎ። እዚ ማለት ንማሕበረ ቁጠባዊ ረቑሒታት ዘይፈሊ ኩሉ ደረጃታት ሕብረተሰብ ዘጠቓልል ኣገልግሎት ጥዕና ምሃብ፣ ብተወሳኺ እውን ስልጠና ምድላ ብዓቕምታት ኩሉ ኣባል ሕብረተሰብ ዘለዎ ኣፍልጦ ብዛዕባ ጥዕና ክብ ንምባል ብኡ መሰረት ከዓ ናይ ባህሪ ለውጢ ንኸምፅእ ፃዕርታት ምክያድ ማለት እዩ። ስለዚ እቲ መሰረተ እምነት ናይ ኣገልግሎት ጥዕና ኣብ መሰረተ ክንክን ጥዕና እዩ ዝምርኮስ ዝብልናዮ ነዚ ዘጠቓልል እዩ ማለት እዩ። ካልእ ምናልባት ካብ ዝሓሊፉ ናብቲ ፖሊሲታትን እስትራቴጂታትን ናይ ሚኒስትሪ ጥዕና ክእቶ ዝከኣል ሓደ ሚኒስትሪ ጥዕና መሰረቱ ፖሊሲኡ ኣብቲ ናይ ሃገር ፖሊሲ ዝተመርኮሰ እዩ። እዚ ማለት ከዓ ኣብ በብእዋኑ ዳክመን ክለሳ እናተገብረሎም ኣገልግሎት ንህዝቢ ከመይ ክኸይድ ከም ዘለዎ ንምግባር ፃዕርታት ክካየድ ፀኒሑ ማለት እዩ። ኣብዚ ሕጂ እዋን ፖሊሲ 20-20 ንብሎ ኣለና። ብኣጠቃላለ እዚ ፖሊሲ እዚ ምዕሪ ዝኾነ ኣገልግሎት ጥዕና ንኩሉ ሕብረተሰብ ብዘይ ኣፈላለዩ ዋላ ሓደ እውን ከይተረፈ ክውሃብ ዘለዎ ኣገልግሎት ዝሕብር እዩ። ካልእ እቲ ዋናዊ እስትራቴጂክ ፕላን ዘለና ከዓ ብዙሓት ፕላናት ሓሊፎም እዮም። ነናይ 5 ዓመት ፕላን እዚ ሕጂ ዘለና ሳልሳይ ናይ 5 ዓመት ፕላን ከዓ ካብ 2022 ክሳብ 2026 ዝኸይድ እዩ ማለት እዩ። ኣብዚ ኣብ ክልቲኡ እቲ ፖሊሲታትን ኣብቲ እስትራቴጂታትናን ዘጠከሩ ንጥፈታት ወይ ዕላማታት ሓደ ብቑዕ ዝኾነ ጥዑይ ኣፍራይነት ዘውሕስ ኣገልግሎት ነብሲ ወከፍ ኤርትራዊ ምሃብ እዩ። ካልኣይ ምዕሩይ ዝኾነ ዝርግሐ ስሉጥ ኣድማዒ ብቑዕ ዝኾነ ኩሉ መድያዊ ዘጠቓልል ኣገልግሎት ናብ ኩሉ ከም ዝባፃሕ ከዓ ምርግጋዝ መሰረተ ክንክን ጥዕና ንኮምን ንሕብረተሰብን ማእከል ዝገበረን ተሳታፍነት ናይ ብዙሓት ሴክተራት ዘረጋገፀን ነብሲ ወከፍ ዜጋ ውህድ ዝኾነ ኣገልግሎት ጥዕና ምቕራብ እዩ። ስለዚ እቶም ፖሊሲታትናን እስትራቴጂታትናን እዚኣቶም እዮም ማለት እዩ።
1: ብመሰረት ፖሊሲ ሚኒስትሪ ጥዕና ኩሉ ኣካል ሕብረተሰብ ኣገልግሎት ጥዕና ከም ዝረክብ ምግባር እዩ። ነዚ ዕማም እዚ ክውን ንምግባር ድማ ሚኒስትሪ ጥዕና ዝጥቀመለን መሰረታውያን ኣዕኑት

0: ከም ዘለዎ ምፍላጥ የድሊ።
1: ህዝባዊ ጥዕና እንታይ ማለት ምዃኑ ኣብ ግምት ምእታው ኣዕኑድ ናይ ስርዓተ ጥዕና ኣለዋ። በዘን ኣዕኑድ ናይ ስርዓተ ጥዕና መሰረት ብምግባር ከዓ ኩሉ እቲ ኣገልግሎት ኣብቲ ህዝቢ ከም ዘቕርብ ምግባር እዩ። ሓደ ዓቕሚ ሰብ ክብ እናበልና ንሰርሕ ተንቀንዲ ኣዕኑድ ስርዓተ ጥዕና ንብለን ዓቕሚ ሰብ ምድላብ እዩ። ካልእ ትሕተ ቅርፂ እዩ። ልዕሊ 400 ዝኾና ትካላት ጥዕና ኣለዋና ማለት እዩ። ካልእ ንመድሃኒትን ናውቲ ሕክምናን ዝምልከት እዩ። መድሃኒትን ናውቲ ሕክምናን ብዘይ ምቁራፅ ኣቅርቦት ከም ዝህሉ ብምግባርን ምስቲ ኣብቲ ሃገር ዘሎ ሕማማት ዝሰማማዕ መድሃኒታትን ናውቲ ሕክምናን ምቕራብን እዩ። ካልእ ውደባ እዩ ወይ ከዓ ምሕደራ እዩ። ምሕደራ ኣዝዩ ኣገዳሲ ኣብ ጥዕና። ምሕደራ እንተዘይሃልዩ ኩሉ ፋሕ እዩ ዝብለካ ማለት እዩ። ስለዚ ከዓ ሕማማት ኣይትቆፃፀርን፣ ኣብ ሰባት ዝስዕቡ ሳዕብናት ናይ ሕማማት እውን ኣይትቆፃፀርን ማለት እዩ። ስለዚ ምሕደራ ኣዝዩ ኣገዳሲ እዩ። በቢ ደረጅኡ ከዓ ቅርፅታት ወፂዎ ይስርሐሉ ማለት እዩ። ካልእ ቀረብ ኣገልግሎት እዩ። ኣገልግሎት ኩሉ ዓይነት ኣገልግሎታት ክኸውን ክኽእል ኣለዎ። ብሙሉእነት ክቐርብ ዝግበኦ እዩ ማለት እዩ። ካልእ ስርዓት ሓበሬታ፣ ሓበሬታ እንተዘይሃልይካ ናበይ ከም ተብል እውን ኣይትፈልጥን ኢኻ። ስለዚ ኣብ ሓበሬታታት ዝተመርኮሰ መደባት ከተወፅእ ስለ ዝግባእ ሓበሬታ ናይ ጥዕና እውን ብዝተፈላለየ መንገዲ ከም ዝእከቡን ንምውሳን ከም ዝሕግዙካ ዝገብሩን ሓበሬታታት ካብ ምእካብ ማለት እዩ። ካልእ ንጥዕና ብከመይ መንገዲ ትምውሎ ብሓፈሻ ኣብዚ ሃገር ዋላ እኳ ብመንግስታዊ ድጎማ ዝካየድ ተኾነ እቲ ምወላ ናይ ጥዕና ከመይ ከም ዘለዎ እውን ሓደ ካብቲ ኣዕኑድ ናይ ስራሕቲ ጥዕና እዩ ማለት እዩ።
0: ሚኒስትሪ ጥዕና ምዕሩይን ፍትሓውን ኣገልግሎት ጥዕና ኣብ ኩሉ ኩርናዓት ሃገርና ንምብፃሕ ዝጥቀመሎም ስትራቴጂታት ኣለዎም። እዚ ድማ ነቲ ኣድመሳዊ ሸፈነ ጥዕና መሰረት ዝገበረ እዩ።
1: እቲ ናና ስትራቴጂ ከምቲ ኣቐድሞ ኣቢለ ዝገለፅኮ ሃገራዊ ኩነታትን ኣህጉራዊ ኩነታትን ኣብ ግምት ዘእተወ እዩ ማለት እዩ። ሓደ ካብኡ ዓለማዊ እውን ኣብ ግምት ዘእቱ ኣድማሳዊ ሸፈነ ጥዕና ንብሎ እዩ ማለት እዩ። እዚ ኣድማሳዊ ሸፈነ ጥዕና እንታይ ማለት እዩ? ነብሲ ወከፍ ኣባል ሕብረተሰብ መዓስ ወይ ኣበይ ብዘይገድስ ብዘይሃሲ ወፃኢታት ብቑዕ ዝኾነ ኣገልግሎት ጥዕና ምቕራብ ማለት እዩ። ስለዚ ኣብዚ መዳያት እዚ ኣብ ብዙሓት መዳያት ናይ ጥዕና ብዙሕ ኣወታት ተሓፊሲ ማለት እዩ። ከም ንኣብነት ኣብ ተመሓላለፍቲ ሕማማት፣ ኣብ ዘይተመሓላለፍቲ ሕማማት፣ ኣብ ጥዕና ኣደን ህፃናትን ቆልዑትን ብሓፈሽኡ፣ ኣብ ዘይተመሓላለፍቲ ሕማማት ከምቲ ኣቐድመ ዝገለፅኩ፣ ኣብ ካልኦት እውን ምስ ሕማማት ዝምድናታት ዘለዎም ጉዳያት እውን ዝተፈላለዩ ውፅኢታት ረኪቦም እዮም ማለት እዩ። ንኣብነት ኣብ ምቕዳም ጥዕና ወይ ፕሮሞሽን ዝበሃል ኣብኡ ብዙሕ ስራሕት ተሰሪሑ እዩ። ዝተፈላለየ መንገዲ ጎስጓሳት ይካየድ። ንኩለን ፅላታት መንግስታውን ዘይመንግስታውን ትካላት ኣብ ግምት የእቲኻ ኣብ ጥዕና ዘተኮረ ጎስጓሳት ከም ዝካየድ ተገይሩ እዩ። በዚ መንገዲ ከዓ ሩይ ዝኾነ ናይ ባህሪ ለውጢ ብፍላይ ከዓ ሕክምና ናይ ምድላይ ባህሪ ኣዝዩ ክብ ከም ዝብል ኮይኑ እዩ። ስለዚ ኣብዚ ሕጂ እዋን ዳርጋ መብዛሕትኡ ሕብረተሰብና ቀዳምነት ናይ ጥዕና ኣገልግሎት ዝረክበሉ ኣብ ትካላት ጥዕና እዩ ኮይኑ ዘሎ ማለት እዩ። እቲ ባህላዊ ጥዕና ዝበሃል ክሳዕ ክንዲቲ ኣፀጋሚ ኮይኑ ኣይረአን እዩ። ኣብዚ እዋን እዚ ጀካ ፍሉያ ዝኾኑ ጉዳያት ኣለው። እቲ ህዝቢ ናብ ናይ ልምዳዊ ሕክምናታት ዝኸደሉ ተዘይ ኮይኑ መብዛሕትኡ ድሌት ናይ ጥዕና ኣብ ጥዕና ከይዱ ክምርምርን ክፍወስን ክሕከምን እዩ ዝደሊ ማለት እዩ። ስለዚ ኣብዚ ርኡይ ዝኾነ ናይ ባህሪ ለውጢ መፅኡ ኣሎ ክበሃል ካል። ንኣብነት ኣብ ናይ ቆልዑ ክታበት እንድሕርኢና ቅድሚቲ ናፅነት ዳርጋ ሽዱሽተ ዝኾና ሕማማት ንምክልኻል እዩ ዝግበር ነይሩ ክታበት። ሸፈነ ከዓ ዳርጋ 900 ጥራሕ ነይሩ። ኣብዚ ሕጂ እዋን ግን

0: ልዕሊ 13 ዝኾኑ ሕማማት ብክታበት ክንከላኸሉ ንኽእል ሕማማት ኣለዉ ማለት እዩ። እቲ ሸፈነ ከዓ ኣብዚ ሕጂ እዋን ክሳብ 98 ሚእታዊት በፂሑ ኣሎ። ዳርጋ ኩሉ ቆልዓ ይኽተብ። ኣብ ርሑቕ ገጠራት ዘለዉን ከይተረፉ ብዝተፈላለየ መንገዲ ከም ዝርከቡ እናተገብረ ይስራሕ ኣሎ ማለት እዩ። ክታበት ሓደ ካብቲ ብዝለዕለ ደረጃ ተዓዊትናሉ ዘለና እዩ። ዝተርፍ ከይተኸትበ ዝተርፍ ህፃን እውን የብልና። ከምቲ ቀዲመ ዝገለፅኮ 98 ሚእታዊት ትሸፈነና። ስለዚ ኣብዚ መዳይ እዚ ብዙሕ ሰጉና ኣለና ክበሃል ክኣል ማለት እዩ።
1: ጥዕና ዴታትን ናፅላታትን ሓደ ካብቶም ሚኒስትር ጥዕና ዝተፈለየ ኣተኩሮ ሂቡ ካብ ዝሰራሐሎም ኣገልግሎት እዩ። ኣብ ባይታ እውን እቲ ዕብትን ለውጥን ከም ዘሎ ምስክርነት ዘድልዩ ኣይኮነን። ዓለምለኻዊ መለክዕታ ዝምስክርዎ ሓቂ ድማ እዩ። ነዚ ንምዕዋስ ዝተካየዱ ስራሕትን ናይ መፃ መደባት ናይ ዝፅላት ድማ ከምዚ ስዒቡ ዝግለጽ ይመስል።
0: ሕጂ ኣብ ኣገልግሎት ኣዴታትን ህፃናትን ከምቲ ቀዲመ ዝገለፅኩ ሓደ ኣዴታት ነብሶ ፀራት ኣብ ግዜ ጥንሲ ክሳብ 8 ግዜ ዝኣክል ኣብ ትካላት ጥዕና ከይደን ክምርመራ ክእል ኣለዎን ማለት እዩ። ካልእ ኩለን ዝሓርሳ ኣዴታት ኣብ ትካላት ጥዕና ብክኢላ ክሓርሳ ከም ዘለዎን ጎስጓሳት ይካየድ። ኣብዚ ሜዳ እዚ ኣብዚ እዋን እዚ ክሳብ 85 ካብ 100 ኣዴታት ኣብ ትካላት ጥዕና እናመፃ ይሓርሳ ኣለዋ ማለት እዩ። ካልእ ኣዴታት ኣብ ዝተፈላለየ እዋናት ሕማማት ከጋጥመ ንኽእል እዩ። ንኣብነት ናይ ምድንጓይ ኣሎ። ኣብ ዝተፈላለየ እዋናት ምድንጓይ ከጋጥመን ስለ ዝኽእል ካብ ትካላት ጥዕና ክረኽባሉ ዝኽእላ ሓገዝ ክረኽባሉ ዝኽእላ ዝረሓቕ ቦታ ዝነብራት ኮይነን እውን ኣብ ከባቢ ትካል ጥዕና መፀበይ ጥኑሳት ተባሂሉ ዝስርሓሎ። ኣብዚ ክሳብ 45 ዝኣኽላ መፀበይ ነብሶ ፀራት ኣለዋና። እዚ እንታይ ማለት እዩ? ነብሶ ፀራት ቅድሚ ሓደ ወርሒ ናይ ግዜ ሕርሰን ኣብቲ መፀበይ ሓረሳት መፅአን ክፅበያ ሕርሰ ኣብ ዝጀመረሉ ከዓ ኣብቲ ትካል ጥዕና ንክሓርሳ ይግበር ማለት እዩ። ስለዚ ኣብዚ መዳይ እዚ ናይ ጥንሲ ቅድሚ ሕርሲ ዘሎ ምክንኻን ናይ ጥንሲ ዳርጋ መብዛሕትአን ክበሃል ከኣል ልዕሊ 900 ቀዳማይ ክንክን ቅድሚ ሕርሲ ይግበረለን እዩ። ምሕራስ ከዓ ከምቲ ቀድመ ዝገለፅኮ ልዕሊ 85 ኣብ ትካላት ጥዕና መፅአን ሓርሳ ኣለዋ። ከምዚ ስለ ዝኾነ ሕጂ ንኣብነት መጠነ ሞት ኣዴታት ኣብ 100,000 ክንሪኦም ከለና ኣብ 1995 ዳርጋ 360 ዝነበረ ኣብዚ ኣብ 223 ኣዝዩ ከም ዝትሕት ናብ 183 ኣቢሉ በፂሑ ኣሎ ማለት እዩ። ካልእ ከምቲ ቅድመ ዝገለፅኮ ናይ ህፃናት ናይ ክታበት እዩ። ካልእ ዝሓመመ ህፃን ብቐረባ ኣገልግሎት ክረኽበሉ ዝኽእል ናይ ኮማዊ ኣገልግሎት ጥዕና ህፃናት ዝበሃል ኣለና። ካልእ ኣብዚ ናይ ኮማዊ ኣገልግሎት ህፃናት እውን ነቶም ኣዝዮም ብኣፀቦ ዝተጠቕዑ ህፃናት ከገልግል ዝኽእል ናይ ምግቢ ሓገዛት እውን ይግበር እዩ ማለት እዩ። እዚ ናይ ምግቢ ሓገዛት ከም መድሃኒት ኮይኑ ዘገልግል እዩ ማለት እዩ። ስለዚ ከዓ እዚ ኣብ ኩሉ ዞባታት ብከምዚ ደረጃ ኣገልግሎት ከም ዝርከብ ይግበር ኣሎ ማለት እዩ። ካልእ ምናልባት በዚ ዝተካየደ ፃዕሪ ናይ ክታበት እዩ ናይ እዚ ኣብ ኮማዊ ዝውሃብ ኣገልግሎት ጥዕና ናይ ህፃናት ኣብ ግምት የእታ ሕጂ ትሕቲ 5 ዓመት ዝዕድሚኦም ህፃናት ዳርጋ 37 ካብ 100 በፂሑ ኣሎ ማለት እዩ። 37 ካብ 1000 ማለት እየ። ንነፅላታት ዝምልከት 17 ካብ 1000 በፂሑ ኣሎ ማለት እዩ። ካልእ ንትሕቲ ሓደ ዓመት ዝምልከት ከዓ 28 ናብ 1000 በፂሑ ኣሎ። ስለዚ እዚ ምስቲ ናይ ኣብ 1995 ዝነበረ ክረአ እንከሎ ኣብ ትሕቲ 5 ዓመት ብ76 ሚእታዊት ጎዲሉ፣ ኣብ ትሕቲ ሓደ ዓመት ብ70 ሚእታዊት ጎዲሉ፣ ኣብ ነፅላታት ከዓ ብልዕሊ 51 ሚእታዊት ጎዲሉ ኣሎ ማለት እዩ። ስለዚ ኣብ ጥዕና ህፃናትን ኣዴታትን ርኡይ ዝኾነ ለውጥታት ከም ዝመፀ ክርዳእና ይኽእል ማለት እዩ። ኣብዚ ናይ ኣዴታት ኣዝና ንጉስግሰሉ እንታይ እዩ? ሰለስተ ጠንቅታት ናይ ሞት ኣዴታት ኣለዋና። እዘን ሰለስተ ጠንቅታት ናይ ሞት ኣዴታት ሓደ ብርቱዕ መድሜቲ ድሕሪ ሕርሲ እዩ፣ ካልኣይ ብርቱዕ ረክሲ ድሕሪ ሕርሲ፣ ካልእ ከዓ ልዑል ፀቕጥጥም ኣብ እዋን ጥንስ እውን ኣሎ ማለት እዩ። ሕጂ ነዚ ንምጉዳል ነዚ ናይ ጠንቂ ሞት ንምጉዳል ጎስጓሳት ይካየደ እዩ። እዚ ኩለን ነብሰ ፁራት 8 ግዜ ኣብ ትካላት ጥዕና መፅአን ምክትታል ክገብራ ከም ዘለዎን ከምቲ ኣቕድመ ዘይገለፅኮ ዝነብራሉ ቦታ ርሑቕ እንድሕር ኮይኑ ኣብ መፀበይ ጥኑሳት ወይ ከነብሰ ፅራት ክመፃ ክእል ኣለዎን። ካልእ ኩለን ነብሰ ፅራት ኣብ ትካላት ጥዕና መፅአን ክሓርሳ ክእል ኣለዎን። ምክትታል ድሕሪ ሕርሲ እውን ክግበር ክኽእል ኣለዎ። ምክንያቱ ኣብ ድሕሪ ሕርሲ መድመይቲ ከም ዘለዎ ስለ ዝገለፅና ማለት እዩ። ካልእ ልዕሊ ኩሉ ንጉስ ክሰሎ ከዓ መፃምተን ወይ ከዓ ሰብኡተን ኣካል ናይቲ ናብ ኣገልግሎት ጥዕና ምምፃእ ክኾኑ ክኽእሉ ኣለዎም፣ ከሰኒይዎን ክኽእሉ ኣለዎም ኢልና ከዓ ዝላዕለ ጎስጓሳት ነካይደሉ። ምናልባት ኣብዚ ከምቲ ድለ በፂሕና ክንብል ኣይንኽእልን፣ ግን ብውሕዱ ኣንስቶም ናብ ትካላት ጥዕና ከምዝኸዳ ኣብ ኩሉ ብሄራት ፍቓድ ኣሎ ማለት እዩ። ስለዚ ትተርፍ ኤርላን ሰብኣያ ሓንኪፅዋ ናብ ትካላት ጥዕና ከይመፀት ትተርፍ ጓል ኣንስተይቲ ኣላ ክበሃል ኣይከኣልን ብዚ እዋን እዚ ማለት እዩ። ካልእ እውን ምናልባት ጠንቂ ሞት ዝኾና እውን ኣለዋ። እዚ ሰለስተ ምድንጓያት ኣለዋና ኣብ ሕርስን ጥርስን ዝምልስከድ ማለት እዩ። ስለዚ ንቕሓትን ባህላዊ ለውጥን ንምምፃእ ልዑል ዝኾነ ኩሉ ኣካል ሕብረተሰብ እዚ ኣፍልጦ እዚ ከምዝህውድ ከምዝወሃብ ይግበር እዩ።

0: ሚኒስትር ጥዕና ነዚ ዝተረኣየ ሕክምናዊ ብራኽ ንምብፃሕ ዓቕሚ ሰቡ ንምድልዳል ዝተጠቕመሉ ሜላታትን ዝኽተሎም ፖሊስታትን ከም ዘሎ ምፍላጥ ድማ የድሊ።
1: ብመጀመርያ ርሑስ በዓል ቅንያት ንኩላኸና ይግበሮ ከምዚ ክበሃል ዝፀንሐ ብዛዕባ ምምዕል ዓቕሚ ሰብ ክንዛረብ እንተኸላ ኮይና ብመጀመርያ እቲ ፖሊሲ ሚኒስትር ጥዕና ካብኡ እዩ ዝብገስ እቲ ፖሊሲ ነቲ ምምዕባል ዓቕሚ ሰብ እውን ከም እንፈልጦ እቲ ራእይ ሚኒስትሪ ጥዕና ኣድማዒ ቅቡል ብቑዕ ቅፃልነቱ ዝተረጋገፀ ሓንቀቶ ህዝቢ ዝምልስ ኣገልግሎት ጥዕና ንኩሉ ዜጋ ኣብ ኩሉ ከባቢታት ኣብ ርሑቕን ቀረባን ኣብ ገጠራትን ከተማታትን ንምብፃሕ እዩ ዝብል ብሓፈሹ ከም ጭርሖ ኸማን እቲ ፖሊሲ ሚኒስትሪ ጥዕና እንታይ እዩ ዝብል ኣለዎ ምዕዛዝ ጥዕና ፅቡቕ ህላውን ንኩሉ ኤርትራውን ኣብ ኤርትራ ዝነብርን ኣብ ኩሉ ዕድመ ዝብል ጭርሖ እዩ ዘለዎ ነዚ ብግምታት እዩ እቲ ፖሊሲ ናይ ምምዕባል ዓቕሚ ሰብ እንድሕሪኢና ኣብ ሃገርና ዘሎ ዝፈርን ናይ ጥዕና በዓል ሞያ ምስ ዓለማዊ ቴክኖሎጂ ና ማዕበለ ዝኸይድ ዝሰልጠነ ብቕዓት ዘለዎ ተበግሶ ዘለዎ ናይ ስራሕ ተበግሱ ከብልን ዝማዕበለ ከም ዝኸውን ምርጋፅ ናይቲ በዓል ሙያ እዩ ክስታ እዩ ነብዚ ክንብር ናብቲ ቀንዲ ናይ ምምዕባል ዓቕሚ ሰብ ቅድሚ ከልና ሓደ ሃገራዊ ጥዕና ዘቕሙ ዓንድታት ኣለዉ 7 ዓንድታት እዚኣቶም 7 ዓንድታት ቀዳማይ መሪሕነትን ምሕደራን እዩ ሊደርሽፕ ን ጋቨርናንስ ንብሎ እቲ ካልኣይ ሄልዝ ወርክ ፎርስ እዚ ሕጂ ክንዛረበሉ ተቐሪብና ዘለና ምምዕባል ዓቕሚ ሰብ እዩ ሳልሳይ ሜዲሲንስ ን ፕሮዳክትስ ን ሳፕላይስ ንብሎ ናውቲ መድሃኒትን ቀረብን ዝምልከት ራብዓይ ትሕቲ ቅርፂ እዩ ሓምሻይ እቲ ስርዓት ኣገልግሎት ጥዕና እዩ ሓምሻይ ኤችኣይኤስ ንብሎ ወይ ከዓ ስርዓት ሓበሬታን መፅናዕትን እዩ ሻውዓይ ብዘይ ምወላ ዝኸውን ስለዘየሎ ሄልስ ፋይናንሲንግ እዩ እዚ ምርኩስ ብምግባር ትዕልኡኹ ሚኒስትሪ ጥዕና ምምዕባል ዓቕሚ ሰብ እንድሕሪኢና እኹል ቀረብ ናይ ጥዕና በዓል ሞያ ምርግጋፅ እዩ ምዝቃየር ቴክኖሎጂ እና ማዕበለ ዝኸይድ ብዙሑን ዓይነቱን ብቕዓቱን ተበግሱን ክብል ከም ዘለዎ እዩ ዝገብር ነዚ ሚሽን እዚ ወይ ተልእኮ እዚ ንምውሓስ ዝኽተሎ ሰለስተ ነገራት ኣለዎ ሓደ ቁኑዕ ውጥን ዓቕሚ ሰብ ክህሉ ኣለዎ እዚ ሂማን ሪሶርስ ፕላኒንግ ንብሎ ከይወጠንካ ውጥን ከይኣለወካ ክስራሕ ይትኽእልኒ ኢኻ እቲ ካልኣይ ብቑዕ ኣቕርቦት ስልጠናን ምምዕባል ዓቕሚ ሰብን ሂማን ሪሶርስ ትሬኒንግ ን ደቨሎፕመንት ንብሎ እዩ እቲ ሳልሳይ ምዕሩይ ምደባ ምቕራሕን ዓቕሚ ሰብ ወይ ከዓ ሂማን ሪሶርስ ማነጅመንት ንብሎ እዩ እቲ ምምዕባል ዓቕሚ ሰብ ኣብዘን ሰለስተ እዚኣተን ኣተኪሩ እዩ ዝሰርሕ
0: ኣብዘን ዝሓለፋ ናይ ናፅነት ዓመታት ዓቕሚ ሰብ ሚኒስትር ጥዕና ብብዝሕን ዓቕምን ኣዝዩ ገዚፍ ዕብየት ኣመስጊቢ ነዚ ዘብርህ ድማ ብሰሙያ ተገሊጹልና ኣሎም
1: ጠቕላላ ዓቕሚ ሰብ ሚኒስትር ጥዕና ክንሪኢ ከለና በቲ ኣቐድማ ቢለ ክገልፆ ፀናሕ ዝተገብረ ወፍርን ስልጠናን ጠቕላላ ኣብዚ ግዜ እዚ ምሕዳራውን ቴክኒካውን ሰራሕተኛታት ሚኒስትሪ ጥዕና 13,240 ኣቢሉ እዩ ዝኸውን ካብዚኣቶም እቶም ቴክኒካዊ 7,619 ኮይኖም 57 ሚእታዊት ናይቲ ዓቕሚ ሰብ ኣብ ሚኒስትሪ ጥዕና ዘሎ ይበፅሕ እቲ ምምሕዳራዊ ከዓ 43 ሚእታዊት ኮይኑ 5,621 እዩ
0: ምምዕባል ዓቕሚ ሰብ ሓደ ካብቶም ዓበይቲ ተልእኾታት ሚኒስትሪ ጥዕና እዩ ብሞያ ሕክምና ዝሰልጠነን ዝተምሃረን ዓቕሚ ሰብ ኣብ ግቡእ መዓላ ከም ዝተመደበ ዝከታተልን ዝቆፃፀርን ውጥን ክህሉ ድማ ግድን እዩ
1: ከምቲ ኣቐዲመ ዝበልኮ ሓደ ካብቶም ሰለስተ እቲ ምምዕባል ዓቕሚ ዝሰርሓሉ ውጥን ወይ ፕላኒንግ ሓደ ስርሑ እዩ ውጥን ክንብል ከለና እንታይ እዩ ኣብዚ ሃገር ንዘለዉ ትካላት ጥዕና ኣብዚ ሃገር ብሕጂ ንክኽፈቱ ዝደለዩ ትካላት ጥዕና ከይተረፈ ኣብ ግምት እትዩ ናይ 5 ዓመት ውጥን በቢግዜ ይውፅ እዩ ስጋ ኣብዚ ሕጂ 4 ውጥናት ነናይ 5 ዓመት ኣውፅኢና ኣለና ኣብዚ ሕጂ ንሰርሓሉ ዘለና ካብ 2023 ስጋ 2027 ውጥን ጌርና ኣለና ብሓፈሽኡ ነቶም ኣገደስቲ ሙያተኛታት ዝበሃሉ እውን እቲ ፎርካስቲንግ ዝበሃል ትንበያ ስጋዕ 20-30 እቲ ሚኒስትሪ ኣውፅኡ ይሰርሕ ዘሎ። እዚ ውጥን ዝኸወፅእ ከሎ ሚኒስትሪ ጥዕና ንበይኑ ይኮነን ዘውፅእ ሚኒስትሪ ጥዕና ምስ ካልኦት መሻርክቲ ምስ ሚኒስትሪ ትምህርቲ ምስቶም ኣፍሬቲ ትካላት ኢንስቲትዩት ላዕለዋይ ትምህርቲ ካልኦት መሻርክትናን ብሓባር ኮይና ክንደይ ዝኣኽሉ ሞያተኛታት ኣብ ዝመፅእ 5 ዓመት ክፈርዩ ይኽእል እዩ ተባሂሉ እዩ ዝስራሕ ዝሕንፀት። ከምኡ ዶኩሜንታት ኣውፂና ከዓ እሱ ምስ ካልኦት መሻርክትን ምስ ዝምልከቶም ኣካላት ኮይና በብግዜኡ ነውፅኦም ንሰርሓሉ ኣለና።
0: ፍትሓዊ መቕርሐ ክኢላዊ ዓቕሚ ሰብ እምነ ኩርናዕ ፖሊስ ሚኒስትር ጥዕና እዩ። ኣብ ጉዳይ እዚ እውን ኤርትራ ካብ ብዙሓት ናይ ትሕተ ሰሃራ ሃገራት ኣፍሪቃ ብልጫታት ከም ዘመዝገበት እዮም ሶም ሞያ ዝገልፁ።
1: ኣብዚ ግዜ እዚ እቲ መቕርሐ ክንሪኦ ከለና ብፍላይ ብደረጃታት ናይቲ ፅፍሒ ኣገልግሎት ጥዕና ክንሪኦ ዝሓሸ ኮይኑ ስምዓኒ ኣገልግሎት ጥዕና ናይዚ ሃገር ታሕተዋይ ፅፍሒ ንብሎ እተን ዝተሓታ መደበራት ጥዕና ማእከላት ጥዕና ከምኡ ሆስፒታላት ዘለዎ እዩ። እቲ ካልኣይ ፅፍሒ ዝበሃል እቲ ዞባዊ መወከሶ ሆስፒታላትን ሆስፒታላት ዘለዎ እዩ። ሳልሳይ ዝበሃል ከዓ እቲ ሃገራውያን መወከሶ ሆስፒታላት ዘለዎ እዩ። ሕጂ ነዚ እንድሕሪኢና ኣብቲ ታሕተዋይ ፅፍሒ 49 ሚእታዊት ናይቲ ዓቕሚ ሰብ ናይዚ ዝጠቀስኩ ዓቕሚ ሰብ ኣብቲ ታሕተዋይ ፅፍሒ እዩ። እዚ እንታይ እዩ ዘርእየካ? እቲ ምቕርሐ ነቲ ርሑቅ ከባብን ዘሎ ህዝቢ ከም ዝወርድ እዩ ተገይሩ። 23 ሚእታዊት ኣብቲ ላዕለዋይ ፅፍሒ ወይ ሪፈራል ሆስፒታል ዝበሃል እዩ ዘሎ። እቲ ዝተረፈ 32 ከዓ ኣብ ማእከላይ ኣብቲ ዞባዊ ሆስፒታላት እዩ ዘሎ። እዚ እንታይ ይርእየካ? ብዙሕ ግዜ ብዙሓት ክኢላታት ወፃተኛ ሃዲካት ኣብዚ ዓዲ ክመፁ ከለዉ እቲ መቕርሐ እዚ ናሓና ክርእይዎ ከለዉ መብዛሕትአን ኣብ ኣህጉር ኣፍሪቃ ብፍላይ ትሕተ ሰሃራ ኣፍሪካ ክንሪኢ ከለና ዝበዝሐ ሙያተኛ ኣብቲ ርእሲ ከተማን ዓበይቲ ከተማታት ናይቲ ሃገር እዩ ተደኪኑ ዝርከብ። እዚ ናሓና ግን ከም ዝበልኮ ኣብዚ ማእከላይ ቦታ ወይ ኣብቲ ላዕለዋይ ፅፍሒ ዘሎ ኣብቲ ኣህጉራውያን እዚ ሃገራውያን ሆስፒታላት መወከሶ ሆስፒታላት ንብለን 23 ሚእታዊት ጥራይ እዩ 49

0: ሚታዊት ኣብቲ ርሑቅ ከባቢ እዩ ዘሎ። ከምኡ ስለ ዝኾነ እዩ ከዓ ዘን ኣብ ርሑቅ ከባቢ ዘለዋ ብፍላይ መደበራት ጥዕና ንብለን ከዓ 200 ዝበፅሓ ዘለዋ ኣብ ርሑቅ ከባቢ ኣብኡ ስለ ዝተዋፈረ እዩ። እቲ ኤርትራ ኣብ ዝሓለፈ ናይ ሚሊኒየም ሽቶታት ምውቃዕ ፅቡቕ ኣበርክቶ ጌራ ተባሂሉ ዝፅዋዕ ኣብኡ ዘለዉ ሞያተኛታት ህዝቢ ብምሕካም ብህፃናት ብምኽታብ ኣዴታት ብምኽታብ ሕርሲ ብምክያድ ነቲ ዝተረኽበ ዓወት ክገብሩ ክኢሎም እዚ እቲ መቕርሒ እዩ ዘረኣየና። እቲ መቕርሒ እቲ ዝበዝሐ ክፋል ዳርጋ 4950 ሚታዊት ኣብቲ ርሑቅ ከባቢ እዩ። ሕጂ ብምቕርሒ ፅቡቕ ኣታሓሕዛ ተገይሩ እዩ ዝኸይድ ዘለዉ ክብል ይኽእል።
1: ዝበዝሐ ክኢላዊ ዓቕሚ ሰብ ሚኒስትር ጥዕና ኣብ መሰልጠኒ ማእከላት እቲ ሚኒስትሪ ዝሰልጠነ እዩ። ሓፈሻዊ ኩነታትን ኣበርክቶን ናይ ዘን ትካላት ድማ ከምዚ ይመስል።
0: ድሓን ዝኾነ ትሕዝቶ ዘለዎንን ብቑዓት መምሃራን ኣለውዎን። በብግዚኡ እቶም መምሃራን ብቕዓቶም ንኽዕብዩ በብግዚኡ ስልጠናታት ከም ዝወስዱ ንገብር ኢና። ምስ ሚኒስትሪ ትምህርቲ ብምርዳእውን እዚ ናይ ፔዳጎጂ ንብሎ ናይ መምህርና ትምህርቲ ከም ዝወስዱ ንገብር ኢና። እዚ ነቶም ኣብያተ ትምህርቲ ፅቡቕ ሓገዝ እዩ። ምናልባት እቲ ትሕቲ ቅርፂ ናይ ገሊአን ከምቲ ዝድለ ከይከውን ይኽእል፣ ግን ብወገን ዓቕሚ መምሃራንን መሳለጥያን እኹል ቀረብን ኣለዎን ክብል ይኽእል።
1: ድሕሪ ናፅነት ምዕባል ዓቕሚ ሰብ እዚ ሚኒስትሪ ዝናድ ዕብየትን ለውጥን ኣመዝጊቢ እዩ። ይኹን እምበር ኣብ ከቢድ ሃገራዊ ስራሕ ዝወፍር ትካል ብድሆታት ኣይገጥምዎን ማለት ኣይኮነን።
0: ብድሆታት እንድሒልና ኩሉ ግዜ ስራሕ እንተልዩ ብድሆ ክህሉ ባህርያዊ እዩ ይመስለኒ። ንዓቕ ሰብ ዝምልከት ብዙሑን ዝርጋሐኑን ኣፃፊፍካ ኣብ መሓዝ ኣብ ኩለን ዞባታትን ማእከላዊ ቤት ፅሕፈትን ይግበር እዩ። ዝሓሸ ኮምፒተራዊ ትሕዝቶ ዘለዎ ዳታ ቤዝ ኣለና። ምናልባት ኣብዚ ከም ሃውጋፍ ክረአ ዝኽእል ኣብ ንኡሳን ዞባታት ደረጃ ክወርድ ኣለዎ ዝብል ርእቶ ኣለና። እንተደይ ኮይኑ ኣብ ዞባታትን ኣብ ማእከላዊ ቤት ፅሕፈትን ፅፉፍ ዝኾነ ዳታ ቤዝ ናይ ዓቕሚ ሰብ ኣሎ። መን ኣበይ ኣሎ፣ ኣበይ ናይ ትካል ኣሎ፣ መዓስኣትዩ ኩሉ እዚ ኣብ ክፍለጥ ይከኣል እዩ። እዚ ሕጂ እንታይ እዩ ናብ ንኡሳን ዞባታት ደረጃ ንክወርድ ኢና ንደሊ። እቲ ካልኣይ ዝርግሐ ሞያዊ ዓቕሚ ኣብ ቀረባን ርሑቁን ምምዕርራይ ከም ዝበልኮ እቲ ዝርግሐ ፅቡቕ እኳ እተኾነ ብፍላይ ኣብቶም ላዕለዎት ክኢላታት እንድሕሪ ኢና እቲ መቕርሐ ገና ምስጓም ዘድልዮ እዩ። እዚ ክብል ከለኹ እንታይ እዩ ብደረጃ ስታንዳርድ ደረጃ ናይ ሚኒስትሪ ጥዕና ዝወፀ ሓንቲ ዞባዊ መወከሲ ሆስፒታል እንታይ ዓይነት ሞያተኛታት ክትሕዝ ኣለዋ ፍሉጥ እዩ። ክንደይ ቁፅሪ ፍሉጥ እዩ። ነዚ ክንብል ከለና ሓኪም ዓይኒ ክህልዎ ኣለዎ፣ ሓኪም ስኒ ክህልዎ ኣለዎ፣ ሓፈሻዊ ሓካይም ክህልዎ ኣለዎ፣ ስፔሻሊስት ናይ መጥባሕቲ፣ ስፔሻሊስት ናይ ማህፀን፣ ስፔሻሊስት ናይ ዓይኒ፣ ስፔሻሊስት ናይ ህፃናት ክህልዎ ኣለዎ። ሕጂ ኩለን ኣለዎ እዶ እንተልካየን ዘይብለን ኣለዋ ገሊአን ንገሊአን ንመብዛሕትአን ግን ካብዘን ሽዱሽተ ዞባታት እንተርኢና ንማልእ ኣለን ኢና። እዚ ሓደ ካብቲ ብድሆ ነዚአን ንምምላእ ብድሆ እዩ። እዚ ሕጂ በዚ ሕጂ ዝካየድ ዘሎ ናይ ድሕረ ምረቓ ትምህርቲ ኣብ ኮሌጅ ሕክምና ጥዕና ኣብ ኣስመራ ዝካየድ ዘሎ ግን 7 ዓይነት ናይ ስፔሻሊስት ሕክምና ድሕረ ምረቓ ይካየድ ኣሎ። ሚኒስትሪ ጥዕና ከዓ ኣብ እትዩ የምህር ኣሎ። ሓካሚ ዓይኒ ነምህር ኣለና፣ ስፔሻሊስት ናይ ማህፀን ነምህር ኣለና፣ ስፔሻሊስት ናይ መጥባሕቲ ነምህር ኣለና፣ ስፔሻሊስት ናይ ህፃናት ይመሃሩ ኣለው፣ ብጀካ ስፔሻሊስት ናይ ስነ ሕማም ፓቶሎጂ ንብሎ ነምህር ኢና፣ ስፔሻሊስት ናይ ራዲዮሎጂ ነምህር ኢና። ሕጂ እዚ እዞም ዝመሃሩ ዘለው ምስ ወፁ እቲ ንደልዮ ምቕራሐ ኣብተን ዞባታት ክመዕራር ይኽእል እዩ። ንግዜኡ ከዓ ንገሊአን ዋላ ካብ ወፃኢ ቆፂርና ኢና ነስርሓለን ዘለና ብወፃእተኛታት ጌርና ነስርሓ ኣለና። ካልእ ሓደ ካብቲ ከም ዕብየት ከም ብድሆ ክረአ ዝኽእል ጎደና ዕብየት ናይ ሞያተኛታት እዩ። ሞያተኛ ሓንሳብ ተማሂሩ ኣብ ስራሕ ምስ ተዋፈረ ስቕኢልካ ይትገድፎን ኢኻ ናቱ ዕብየት ከሪየር ፓስ ንብሎ እዚ ክስራሐሉ ዘለዎ እዩ። ነዚ ኢኻ ሚኒስትሪ ጥዕና ብዝተካኣሎ መጠን ነቶም ሞያተኛታቱ ከዕብዮም ዝፅዕር። እዚ ከዓ እንታይ እዩ ዲፕሎማ ነርስ ነበረ ናብ ዲግሪ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕን ዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ RHCP ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

0: ቀፂሉ 35 ባንዴራታት ድማ ኣብ መኸተን ፅንዓትን ዝሓለፈ ናፅነት ኤርትራ ዝገልፅ ቁፅሪ እዩ።
1: 35 ራየትን ተረፍሪ ወተቅፉም ፊሰማ ኤርትርያ ኣስሙር ሪትረ ኢራዳ ኤርትርያ ናስር ወተሕሪር

ኣቐዲመ በዚ ክቡን ረዲንን ኣጋጣሚ ኣብ ውሽጥን ወፃእን ዝነብር ፅኑዕ ህዝብና ጅግና ሓልታት ምክልኻሉን ዮሃና እንኳዕ ናብዚ ክቡር በዓልና ብሰላም ኣብፃሓና ይብል። ከም እምነት መንግስትን ህዝብን ኤርትራ ሕጂ እውን እቲ ለውጢ ዝፈጥር መፍትሕ ኣብ ኢድና እዩ ዘሎ። ሓድነትና ንስርፍ፣ ማእቶት ንሕይል፣ ሓልታት ምክልኻልና ንደርዕ፣ መስርዕና ንስጥም፣ መንእስያትና ንሰልጥንን ነውርስን፣ ልዕሊ ኩሉ ድማ ታሪክናን ክብርተትናን ንዓቅብ። ነፃ ፖለቲካዊ ሕርያናን ንፁር መስመራን ኣብዚ ሕጂ ዘለና መድረክ ዘብፃሓልና ምዃኑ ብምእማን ናይ ቀፃል ጉዕዞ ልምዓትን ድሕነትን ሃገርና ብዝተቃነየ መገድን ዝተዋሃደ ስራሕን ዘጋጥሙ ድወታት ብዘላቐ ፍታሕ ገጢምና ከም ሞቱ ብዓወት ከም ንዛዝሙ ክንገብር በዚ ናይ ሎም መዓልተይ ለዋባይ መሓላልፍ ፈቱ። ጥሉል ክራማት ግብርና ይትምነ ፅንዓትና ወሓስና ዘለኣለማዊ ዝኽሪን ክብርን ሰማእታትና ዓወት ንሓፋሽ

0: ለምለመይ ከም ነፀነትና 6 ዓመት ኮይኑ ምሽ
1: ፍረጓለይ እዚ ደስ ኢልዎ ተሓጊሱ እትርዮ ዘለኽ ህዝቢ ብዋጋ ቃልስና ፅነቱ ኣመስኪሩ እናሃለኻ ኤርትራና ዓለም ለኻዊት ልዕላዊት ሃገርካ ብትኸውን 4 ዓመት ገይራ ኣላ
0: ሎማዓንቲ ዓርክቱን ባባ ክንረኽቦም ኢና ምሽ
1: እወ ሎማዓንቲ ፍረጓለይ ብምኽንያት ጉንበት 24 ሓደ ዓብ ታሪክ ክትፈልጥ ኢኺ ኣብ ህይወትኪ ታሪኻዊት ዕለት እያ ክትከውን
0: ከተማ ከረንዳኣ ክንደይ ክትፅብቐ ካብ ባፅዕ ናብዚ ክንደይ ኪሎ ሜትር ኸውን
1: ብፀድኣ መፂኦም እንድዮም ኣሕዋት ስድራ ክመፂኦም ፍረጓለይ
2: ዶክተር ለምለም ከመይ ቀኒኺ ድሓንዲ ቀኒኺ
3: ዘይቲ ለምለም ከመይ ቀኒኺ ዎ ረሳብራ ጓለይ ከመይ ኣለኺ ትምህርቲ ከመይ ኣሎ ከም ቀደም ክዶ ቀዳማይ ትወፅ ኣለኺ
0: ፅቡ ባባ ወዲ ሸቃ ሎም ዓመት ቀዳመይ ትወፅ
2: ኣይዎ ዝተፈጥሮ ዝብዎስ ከመይ ደቀ
1: እቲ ኩሉ ግዜ ታሪክ ይዕልልኒ ይትብልኒ ውዕሎ ተጋዳላይ ታሪክ ህዝቢ ኤርትራ ሎም ዓንቲ ኩሉ ክዕልሉ ኸእዮም
0: ፅቡቅ እሞ ቅድም ፒሮን ጥራ ዘንክሕስ ሓደ መዓልቲ ከዓ መፅሓፍ ክፅሕፈ እየ
3: ሰይ ዛ ጓለይ ናይ መንዳእ ክትወስዲ ነቶም ጀጋኑ ስድራ ክንበሪ
2: ፕሮፌሰራ ጓለይ ታሪክ ብረታዊ ቃልሲ ዝህዝቢ መሪርን መስተንክርን እየ

0: ካለቁ ይካለኩሉ ዝከኣሎ ነብጫ ካበን ንጎደሎ ናንፀልካዮም ፀረካዮም ድረኩሉ ቢድካ እንታይ ፀገም ኣሎ ሓመልካዮም ኣቶም ሰለሎ ናደው ናቕፋ ሕጂና ቤሎ ናደው ናቕፋ ሕጂና ቤሎ ይከኣሎ
1: ወወ ተረድካ ኣለኹ ብሸነኽ ፀጋሚት ናይታ ታርጌት ይጉዕዘና
2: ኣመሬታ ክሳብ ዝመፀካ ኣብ ተፀቂ ሓፅናሓኻ
1: ተረድካ እንተኾነ ሓሳበን ልውጣ ኾና ኣየለንካ ታሪክ ከም ቆደም እዩ ሓንቲ ጢን ጥራይና ንፅበለ ኣለና
2: ኣምነካ መንጢል ቅድሚ ምፅጋዕካ ርክብ ግበረሎ ኢኻ እኒኻ ሰላም እዩ ዘሎ
1: ብስናባይ ግደፎ ኩሉ ተወጢሩ እዩ ዘሎ እንታይ ከዳ ዝወፈረ ኣለና ድዩ
2: ኣስታ ሳላሳ ጥቕሉል ምሳኻ ኣሎ
1: ፅቡቅ
3: ኣቶም ሰባት ጥልዓት ኣጓብሲ ዘይተብሪዎን ዘን ኣሕዋትና ዋልሙሳ ሃብስ ከብሬኪ
4: ኣታ ወዲ እዛ ተሓሳስባ እዚኣ ወግና ምሽ ኢለካ
5: እንታሓሽካ ስብል ግርም ገብረትካ
3: ካብ ሓልየት ተበገሰ እንዳኣሉ
4: ኣነ ስለ ዝሓልየልካ እንዴ ወዲ ሸቃዓይ ንጋንታ እንዲያሞ ጥራሕ ንኺድ

0: ጓል ሙሳ ጓል ሙሳ እዛ ቅድሜና ዘላ ስንጭሮ ንግዜ ኣብኣ ኢና ክንዕርፍ ኩሉ ሰራዊት ካብ ተጠንቀቕ ክፀናሕ ኣለዎ ምዝናይ ድበሃል ከይረአ
1: ቅሰን ቅሰን
0: ኣንቱ ጓል ሙሳ እንታይ ደኣ ይድኸምክ ንድኺ እዚ ኩሉ ሰከም ተሰኪምኪ
1: እንታይ ደኸሙ ታመንጥር ድኸም ዘይመሃርኩምና ደቂ ኣሮይ ከይደ ግዳ ከይደ
0: ሰሓበል ዋዕሮይ ተኸብኪበና ቆጓይ ዓለባ

0: ይዘው ፀቂ መቸም ገለ ነገር ተባላሽኻ እንደሰቓካ
1: ከምኡ ይኮነ ናንቲ ፍሬታ እዚ ተኽሊሲ ኣበ ይኮኑ ህሉ ንሜዳ ወፂእ ዶኸው እንተተወፅሲ ምደለናዮ ሞ ዝምድና ከም ገበርኪ ካብ ብናፍቆ ትሕመሲ
0: ኣተ ኣርበጂ ደይ ሓወ እዩ
1: ጭቡቕ እንዲኽ ዘለኺ ኣነ ሓውኺ ወዲ ሸቃ ሓውኺ ፋጥማ ሓፍትኺ ኩላትና ሓዋትክ ኮይና ሓንቲ መዓልቲ ግን ብጎኒ ክተታሒስኪ ኣርብጂያይ ኢልክ ትፈልጥን ኢኺ
0: ኣታ እንታይ ኻስኻ ኣኺኢልካ ትዕገርግር ጥራይ
1: ኣንቲ ምዕግርጋር ኣይኮነን ሎም ዓንቲ እዋዕ እንቋዕጓል ሙሳይ ሓዘትኒ ኣታ ዘመልሓሳይዶ ቅንጥብ ከብላታ
2: ኣታ ዘመልሓስካ ዘትቆርፃዳ ኩሉ ሰብ እኳ መዕረፈ እስኻ ኮ ኣርበጂ ክብሉካ ይነበሮምን መጥባሕቲ ይኽብሉካ ነይርዎ እዛ ጋ እንታ ኮ ጠቢሕኻ ወዲእኻ ይበቀ
1: ዋና ወሪ እድሪሳይ
3: ደገኒ እንታ
2: ኣታ ግደፎ ልግስግላስ ክበጃ ለካ ግደፎ
4: ከጥፋኣከ ድሕሪ ሕጂ ጥራይ ድገማ
1: መዓለሽ መዓለሽ ጓል ሙሳ ነብሲ ደይ ከም ዕላለይ ሓሲበ እያ
4: ኣንሺ ዝሩብ ኢልካያ እንዲኻ ሕጂ ዳኣና ቤክ ትመልሳ ፍሬቲኖ ምሳሕዳ ኣይደንጎየትን ኣየባቀል ኣጥፋ ብልዎ
0: ወሪዳ ያ ጓል ሙሳ ኣርበጂ ዳያ ሞስከንኮይኑ በጅብጅ
4: እድሪሳይ ከላሽን ኮፈህለ
3: ኩሉ ሰኒ ወለት ሙሳ ሎም ሓሸ ልጋጥና ግልብ ደውብቶም
4: ኣማንካት ወላሂ
1: መዓለሽ ጓል ሙሳ ኣይ ደግማኒ
4: ወላሂ እቲ ደግማ መልሓስካ ቆሪፀ ኣለኹ ኣየኺድጋ እንታ ምሳሕ በላ
1: ኣንታ ሎም ዳ ደገደፈትለይ ኣይተመሲሓትኒ እንደ እዋይ
0: ሰንደላይ ጉሩም ኳዕናነይ ኦመርዓዊ
1: ኣብይኽን ደሞ እትጓል ከረን ፃዕዳ ዝምድና ከይንገብር
0: ኪድ በልካ እንታ በጅብጅ ኣላ
1: ዶ
0: ኣንታ ከይድ በጅብጅ
1: እዚ ኩሉ ናእዳሲ ንበጅብጅ ኣላይ እዋይ ሰምዕኹም ኣለኹም ብፆት ብዛዕባ ወዲ ሞኬ እንዲ ዕላላ ልዒል ኣላ
0: ዋይ ጠንቀምቀም
1: ጠንቀምቀም እንታይኮነ ዋ ኩሉ ሰብ ዝፈልጦ ብወግዕ እንታይኮነን ዝምድና ገይሮ
0: ብወግዕ እንተገበርዎ
1: እዚ ክርኦ እንዲ ክድሙድሙ ሰቲና ሽሽ ክንብርከልና ሳይኳት ክበሃል ከለዎቲ
0: ስማዓታ ነዚ ዕላ ዘልዕለላ ኣይትፈትዮን ኣይትፈትዮን በቃ
1: ሳይ ንእሽተይ ጓል ሙሳ ኣንታ ዛጋ እንታሲ ብዙሓት ደቁ ሙሳ በዚሕ ክንኣ ኣምስሑና ግዳ

0: ሃየበል ውፅእ ክንብገሲና ናብዛ ኣብ ቅድሜና ዘላጎ ወደይብካ ምሉ ምቁፅፃር ይተልኾና ዓወትና ድማ ናይ ግድን ዝሰርፍ መጋባይ እውን የብልና ንዕአን ጥዋዕጥዋዕ ኣቢልና ምስሕና ካበአኒ
1: ኣነ ዳ ከይተትርፍንስ ዛበይ ቁርብ ጡይ ኢላ እንድያ ፀኒሓ ሕጂ ዳ ምስ ውፀትካ ኹንካ ሂም ተው ተገገገገገገ ምባሊ ታወዲ
0: ኣብ ኩናት ዳ መንከር ክበካ ኣርብጅ ኮ ተባሂልካ ኢኻ ሕራይ ሓኪም ሰፀልኦ ኣለና ድ
2: እወ ፍሬታ ኣላ
3: ኣብዚኣ ሞ ጓል ሙሳ
0: መርሓባ ወዲ ሸቃ
3: ፍሬታ ተፀልይዎ ኣሎ ከይትሕብር ግን ሱቕ ኢላ ኣላ
4: ናትካ ግበራታ ኣብዚኣ ሞ ጓል ሙሳ እዚ ወዲ ሸቃ ዝብሎ ዘሎ ሓቂ ይኮነን ንባዕሉ ሓይሙ ታሊ ሓይሙ ኣለኹ በን እንታ ኣነ ግን ከም ሎም ጢዕ ይፈልጥኒ
0: ኣቲ ጓል ካብዚ ንላዕል ዳ እንተ ክትኮን ደሊኺ ኣይተቐፂልክ ኒኽ ዘለኺ ሃየስከ ውፅእ ትረፊ
4: ናበይ ክወፅእ ትፈልጥ እንዲኺ ነብሰይ ውዒ ምዃኑ
1: እስከልክን ትፍሬታ ኣርብጂ ወድኸ ኣንዲ ካብዚ ንላዕልዳ እንታይ ክትኮን ደሊኺ ኣይ መቕሎ እንዲ ክተቐይርክ ዘለኺ ሰሚዕኹም ኣለኹም ብፆት በዚ ደላቶ ቅጫ መሰንከተት ነይረ እወ ናይ ኣግዳ ውፅ
4: ኣይወፅን እየን ድሓርካ ኣነ እዚ ዝፈልጣን ነብሰይ ወላ ንስኹም ብምምን ተኣምርካ ካብ እግርኹም ኣይተርፍን እየን
0: ጠንቀቕ ሰጥበል ሰሚዕ ክለኺ እዚ ትእዛዝ እዩ ተበገስ ተባሂል ክትብገሲ ትረፍ ተባሂል ክከዓ ተርፊ ያለ ውፅ ጋንታ ሓፍ በል ተበገስ
5: ሲዎም ዶ ዓሪቡ ወብፀሓይ ከምዚ ሕጂ ደልዩ በፃሕ
6: ኣሎ ኣሎ ባዶ ሰለስተ ንዓኻ ባዶ ሰለስተ ሰምዓ እንደላ እታታ ኣትዋ ዘለኻ ቦታት ኣፋፊኛ ቁርብ ድሕርበ ሰምዓ እንደላ
4: ተረድካ ኣለኹ ግደፈን ግደፈን ናይ ግደፈን ዓቕመየን
6: ዝብለካ ዘለኹ ስማዓኒ እዚ ትእዛዝ እዩ ቁርብ ድሕርበ ዝብለካ ኣለኹ

0: ተካሊ ድኾነት ረድዮ ኣንተ ሓጅኻ እስኪ ታድያ ሃዊኻ ካዶ ከትዕርፍ ነርካ ርዳእኒ እዩ ግን ግዜ የብልናን
1: እንታይ ዕርፍተታ መንጥል ክንኩስረ ነርና ገለ ክፋለን በዚ ጎቦ ተፈናጭለን ፋሓፋሕ ምስ በላ ኣርኪብካ ወዳ የ ንመፂኢኒ ነይሩ ግን እዛዝ ኮይኑ
0: እወ ፅቡቕ ኣለኻ ትእዛዝ ኩሉ ግዜ ናብ ዝተባሃለካ ክተተኩር ኣለካ ብፀቢብ ትሪኦ ውሱን እኳ እንተኾነ ትእዛዝ ንዝሕልፍ ዘሎ ምልክት ምስማዕ ናይ ሓደ ምኩር ተዋጋይ ዕጥቂ እዩ
1: ፅቡቕ ኣለኻ
0: እዛ ቆልዓ ርኢኸይ ኣለኻ ኣብ ኩናት ምስኣተወት ወላሓደ እያ ክሰምዓካ ትኽእል ኣዝያ ኣዝያን ብልሓተኛን ምኩርትን መራሕት ኩናት እኳ እንተኾነት ትእዛዝ ምንፀጋ ደጋጥማ ደሎ መጓእቲ ክሳብ ሕጂ ዋጋ ይኽፍለና ኣሎ

0: ንጓል ሙሳ ዝሃበ ቆራፅነትን ጅግንነትን እኳ ንዝኾነ ፍጡር ኣይተዋሃበን። ኣብ ኩናት ንዓርኢኻ ወረ ኣነሲ ኣብ ድሙቕ ርስን ጓይላ ዘሎ ኮይኑ ይስማዓኒ ንዘን ኮለስተ ከዓ እሞ ስመን እንዲያ
1: ንግዜኡ ቦታ ጓል ሳልሕ ተኪኻ ክፀኒሕ ኢኻ ትእዛዝ ክሳብ ድመፀካ ከዓ ኣብ ዘለካ የፅናሕ ገለ ካብቲ መፃንሕኻ ጠፊእካ ዶ
0: ተረድአካ
1: ርአን ባዴ እንትደፋእ ከምዚ ኢልካ ጎላጉል ንክትመልእሲ እንዳፈከርካ እንዳዓንደርካ ምካ ምፃእ እዩ
0: ኣንታ ተካል ቆቢዐ ወረ ገሪእን ስክገርመካ ባልጅያን ሒዘን የመፅአናልካ
1: ሳላ ከምኡ ድገበራ ከዓ ምሳሕ ወጠለ እንተረኺቡ ግደፈን ጥራይ ደይ ዕጥቅናን ስንቅናን ካብ ፀላእትና እዩ
0: ንስሳሓቅኻ
2: ኣንበሳ መን ኢኻ መስመር ዘለኻ
1: መለስኪ ኪድበል ብፆትካ ርክቦም
2: መን ኢኻ መስመር ዘለኻ
1: ኣሎ ንስሪ ሰምዓካ ኣለኹ

0: መርሓባ ከረነይ ፃዕዳ ድሮ መፂኺ ኣብስክቲ ጅግና ክብርየኪ
1: ግደፍ ደኣ እዚ ዓይነይቲ ኮይና ሙሉእ መዓልቲ ተካልውዒልካ ኣለኻ
0: በዓል ንስኻትኩም ከ ዘለኹኖ ነዚ ኩሉ ፅርክና ዓዲ ገጥ ኣቢልክና ንሕና ዳ እንታይ ገይርና
1: ዋላሂ ዝሃገር ይዕድለኛ እያ
0: እንታይ ክትብል ዘሊኽእኽ
1: ከምዚ ከማኹም ጀጋኑ ምውላዳ እምበራ እንታ ከውሒ ካብ ንሕድሕድኩም ዘይትበላለፁ
0: እንታይ ኣሎ ምስለኪ ታሪክ ሳውራና እቲ ዓብነት ንእሽተይ ብደምን መስዋእትን እንዳተወራረሰ ኣብዚ ደረጃ ዝበፅሐ ኣሎ ስለዝኾነ እኳ ርኢኺ ናፅነትና ሉሙ ፅባሕ ንብለሉ መድረኽ በፂሕና
1: ንይማስ ክርያ የ እንድዕ ወላሂ
0: ታንጉ ትፈጥና ክርያ ጥራይ ዓወትና ናይ ግድን ትብል ጓል ሙሳ
1: እዛ ጓል ግን ብሂወት ኣላ ምስ ከውሒ
0: ኣላ ንሓየት ተፈጥረ ጢቱ መዘየላ ንዕዳይን ግዳ ጋንታ ፅበየና ዘላ

0: ብፃ ከመይ ሓዲርካ ድምፂ ሓፋሽ ሎም ለይቲ ጥዕም ብስራት ኣስሚዓትና ሓንቲ ብርጌድ ግንዳዕ ተፀጊዐ ሓዲራ ኢሎማ ሰሚዕካ ዶ
1: ወይ ፀባስተ ኣታታይ ዝበልዎ ብስራት ዳኣልካ ሒዝካ ለበፂኻ ሎም ዓን
0: ኣንታ ቱረድየ ድሰምዓልካ እዘን ኩሎ ሽሾ ዝኾና ሰራዊትን ዝተረቓቐ ብረትን ኣፅዋርን ሒዝካሲ ንሰንን ዕጥቀንን ንሰንን ዝተረቓቐ ኣፅዋረንን ስያኢ ጭራኻ ደጉልካ ምህላም ኣሎ እዩ እንታ
1: ደጊም ሞት ከም ኣዳም ዋላ እንተ ተሰዋእና ሓላል እዩ እንታ
0: ስቕኢልካ መዓስ ኮይኑ ሓለንጊ ሰውራ ዝብል ምስላ ዝተመሰለ ሓለንጊ ሃቀኛ ህዝቢ መሪር ይብፃይ ኣብ ሕርቃን ገመልካ የውዕልካ ንዲ
2: ሃየስ ገበል ጓል ምሳ ነፍሲ ነፍሲ ኸመይ ትድልድል ዘላ
3: ኣይሓውያ እንድያ ዘይብላ ሎምሲ ተፋንውና ባትኾኒ
2: እወ ሕጂ ዳ ክነፋንወኪና
3: ወላሂ ብፆተ ይናፊቕ እዩ ድሓር ከኣንዓና ስራሕ ይዘሕውየና በጀኺ ኣብዚ ኮፍ ኢልካ መዓል ማራ ጸሊ እዩ
2: እቲ ስፋይ ክኽሳብ ዝሓዊ ኣብዚ ክፀንሐ ግቡእ እዩ ብፀይቲ ዝምድናስ ጌርክ ዶ
3: እንታይ ማለትኪ እዩ እንታይ ዓይነት ሕቶ እዩ ኸዚ
2: ካብቲ ውፅኢት መርመራ ክተበጊስ እየ
3: እወ ጌይርሕ ግን ስቕኢልካ ዘየድሊ ጌጋ እዩ ነይሩ
2: ግቡእ እባ ኾይኑ እኹል ጥንስ ለኪ
3: ናይ ምንታይ ጥንሲ
2: እስኹ እውን ትፈልጢ ኢኺ እና ፈለጥካ ካብ ኩሉ ሰብ ሓቢእክ የፀኒሕ ስለምንታይ
3: ዘረባ ክፈፂሙ ርዳእኒ የለን ዶክተር
2: ንስ ክትምዕደ እምበር ትመዓድ ይኮንክን ክሳብ ሽድሸ ወርሕን ሰሙን ክሳብ ዝኾን ብጣዕሚ ተጋጊኺ
3: ስምዕኒ ሞ ዶክተር እዚ ጉዳይ ኣብ መንጎ ኢና መንጎ ክንይትረ ኣነስ ኸም ውድብ ክኸውን ኣይደለኒ ድሓር ክኣስ ዝብልዮ ዘለኹ ጉዳይ ንዓይ ፈፂሙ ኣየፀግመኒ ዝገበርከ ጌር ክጥራይ ናባህዶይ ከም ዝምለስ ግበሪ
2: ስምዕኒ ጅምዓ እዚ ነገር ኣባ ክጥራይ ዘጋጥማ ኣይኮነን ብሕጊ ኣማእኪልኩም ዝገበርኩምዎ ድማ እዩ
3: እዚ ሞ ፍፁም ኣይከውንን ጓል ሙሳ ጠኒሳ ካብ ድፋዕ ወፅያስ ሕክምና ደቂሳ ሕማቕ ታሪክ ድሓርካ ትርእዮ ኣለ ክዚ ግዜ ንኹምኢታ ዘፍቅድ ኣይኮነን ሰብ እናተራጋረገስ ኣነ ከኣርኪበ ብጃማ ገይረብ ዝኸፍ ክብል
2: ኣይትጋገይ ጅምዓ ኣይኮኑ ዶ ምስ መዋድቕቲ ከመኸጅግና ክንደይ ኣሕዋት ኮያ ንዕላማ ሃገር ክብል

0: ሓራይ እምባር ናይዚ ኣኼባና ኩሉ ፅቡቅ ኮን ተፀንሐ ሕጂ ግን ናብ ነቐፌታ ነብሰ ነቐፌታ ክንከይድ ሓራይ ነብሰ ነቐፌታ ዘለዎ
1: ግርም ኣብዚኣ እሞ መንጥል
0: ኣርብጂ ሓፈል
1: ግርም ንሪኢኹም ኣለኹም ትማለይቲ ዋርድያ ወፂኢ ከለኹ እዛ ተካሊ ድቃት ትቦንቆስ ትኽስ ከተብለኒ ኣሓድ የራ በዚኣ ድማ ብፆታይ ደግዳዕ ክኮይኑ ስለ ተሰማዓኒ ነዛ ነብሰይ ባዕሊ ንቕፍቅፍቅፍ ኣቢድ ኣለኹ
0: ፅቡቅ ክፈል ሓራይ ከው ሓፈል
2: ኣብዛ ናይ ትማሊ ዝነበረት ምርብራብ ጓል ምሳት ተፀዋተቶ ተራ ነቲ ፀረጓቶ መንገዲ ብግቡእ ዘይምርዳይ ኣብዚኣ ነብሰ ይነቅፍ
0: ሓራይ ብፀይድ ነቅፍ
3: ኣብዚኣ ትማሊ ፋጥና ወዲ ሻቃኒ ተፃወታ ሕማቅ መሊስ ኣሉ ማላሕሳ ሓሳባ ክትእረም ኣለዋ በዚኣ ናቅፋ
0: ፋጥና ዘእድሪስ ክብሎ ፀንሐ ቅቡል ድ
4: ቅቡል እዩ ቅቡል በስ ማዓለሽ
0: ሓራይ ፅቡቕ ሕቶ ወይ ርእቶ ዘለዎ ዘለዎ የለን ሓፍ በል ጠንቃቕ ሰት በል ሰላም ዕረፍ
1: ኣንቲ ጓል ምሳ ጥዕሚ ክንበር ምሉቕሉቕ ኢልኪ
5: እንታይ መለቕለቑታ ኣርብጂ ወላ ሕናፊቐኩም ብዓይነይ ክትወፅእ ደልኹም
1: ኦይ ግደፍዛኣ ናብ ፎቐ ስብ ኩላትናይ ኣንቲ ስዕባ ካሓተኪ ወዲ ሞ ከዳ
5: ኣታ ወዲ
1: ኦይ ውዕዶ ኣርክምና ወለ ብሓንሳብ ኣለና
0: ኣበል ጓል ምሳ ከመይ ቀኒኺ ድሓንዲ ቀኒኺ እንታይ ዳ ናይ ብሓቂ ሓዊ ክመፂኽና
5: እዎ ሓዊና ድሓር ከዓ ደይ ክንሰምዓኩም ደሊና እምበር እንታይ ዶ ነይሩ ዋይታ መንጥል ሓካይ ምድብና ከዓ ትፈልጦም ዲኻ ኣይኮነትን ነዛ ዘይጠቅም ቁስሊ ክንደይ ዝተቐብፀ ድያ ኣይሶሙን ኣይ ሳልስቲ ጥፍጥፍ ጥፍጥፍ ኣቢሎም ናብ ነቡር ዝመልስዋ ስጋ ሙሳይ የብለካ ኣለኹም መንጥል ኣብ ዘለዎ ሓካይም ተትርዮም መዕወታት ኮዩ
0: ንሱ ሰሓቂ ክለኺ እንታይ ዳ መፋነዊ ከይሃብድዮም ዝሰድቑ
5: ክላእ ያኸ ናይ ሓባር መፋነዊ እንድዮም ሂቦምና እቶም ምሳይ ዝነበሩ ብፆት ከዓ ናባሃዶኦም ሒዞም ኸይዱ ኣነ ምርስዐይ ከዘይትብል ወደይ
0: ኣየዩ ጓል ሙሳ ንስ ክዳ ማዓሳሓሲ ክትኽእል ይኹምኪ ምናልባት ኢለ ክሓተ ክፀኒሐ እምበር ስራሕ ክደጠፊኒ እዛ ሓጊ ምትሓስኪ ተሃስየክያ ቁርብ ተፀናሐ ክስታይ ከይትኾኑ ኢኽ ጀጥራይ ክዲ ንብፆት ክተፋነው እዮም ሞ ብዛት መፅለላ መኪና ክትምለስ እኢኺ
5: መንትልተ ኢኻ ትብል ዘለኻ ናበይ እየ ዝምለስ ሓወይ እንዳረእኻኒ ኣነኻ ብፆተይ ፈፂመ ይተርፍኒ
0: ኣትጓል እዚ ትእዛዝ እዩ ትእዛዝ ካ ዝተባሃለካ ምግባር ጥራይ እዩ
5: መንትል ስኻ ከ በስማዓና
0: ጠንቀቕ ሰሚዐ ክለኺ ኣነ ኣብ ነብሲ ክትሪኦ ዘለኹ እስኢል ካብ ምምላስካ ኣየድልየክን እዩ ሕጂ ጥራይ ዝተባሃለ ክግበር እዩ ያላ ተበገስ
5: እንታይ ዓይነት ዕድል ይወደይ እዙ እዚ ኸ እንታ ኮይኑ እዩ ዘይርድኣን ናይ ባሓቆ ድዩ ሕክምና ክድቅሰሉ ዝሓስብ ዘሎ
1: ይከዓለ ኩሉ ዝከዓለ ኦይ ሓንቲ ፋጥና ኡፍ ባበል ዮ ከምዚ ኢል ክዳእሞ መዓስ ክነሰልጊ
2: ያላ ያላ ያላ ዕጠቕ ዕጠቕ ዕጠቕ ያላ ኩሉ ከዓ ዕጠቕ

0: ኣሎ ኣሎ ባደ ሓደ ሰምዓን ደላ ተፀጋዐን ከፊተናልካ ኣለዋ ተወዲ ተፀጋዐን ተፀጋዐን
1: ወዲኻ ኣለኻ
2: ወዲኻ ኣለኻ
0: ናይ 50 ሜትሮ ድራይ ድማ ንምልክት ፅርፍ ኣልከ ኣብ መስመር ኣለኻ ንሶም ዓደላ ወወ ረዴካ ኣርብጂ ሰሓባ ኣርብጂ ካላስ

0: ሰለስተ ወረ ሰለስተ ሰምዓደና እቲ ኣቲ ዘሎ ትሪኦ ዘለካ ዕጅ ውፀ የብለካ ኣለኹ ዕጅ ውፀ ዮ
1: ዋልሙሳ ዋልሙሳ ዋልሙሳ

0: ጓልሙሳ ስምዐና ኣባ ብዙሕ ደም ፈሲስክሎ ዳሓርካ ቀሊል ኣይኮነ መውጋእት
1: ጓልሙሳ ኸ ኣንታ ነይ ነይቲኻ ነዛ ዘይጠቅም ልሕፀት
0: እማኣነ የ ኣለኹላን እዛ ጉዳይ ትሕትተክ እያ
1: ብዘይ ካ ምሕታት ካልእ ኣለኩም ኣተረእየን ባ ተወዲእን ኮይ ሓንቲ ሰዓት ፀኒዕና ተመኪትነ በቃ ወዲእን
0: ጓልሙሳ ታሕታት ነተይ ኣውሪድ ኣሎ
1: ኣጆኻ ኣባ ብፀይ ክንዕወት ኮይኑ ከይደ ኣብ ዓወ

0: ጅግንነት እዚ ግን
1: ፍረጓለይ እዚ ታሪክ ስድራኽ እዩ
0: ለምለመይ ንስኻ ትዋግእ ነርኩ ዶ
2: ወይለይ ከመይ ዳ ሓኪምና ዶክተርና ሓላፊና ታራና ኩልኻ ናብ ኩናት ኢኻ ትኽይድ ካብኡን ዝተመለስካ ከዓ ናብ ኦፊሱ ደኣቱ ናብ ኦፊሱ ናብ ሕኩምኑ ደኣቱ ናብ ሕኩምኑ ከዓ ይምለስ እዛ ጓለይ ከምኡ እዩ ነይሩ
0: እዋይ እዚ ፊልም ዝሪኦስ ለካ ናይ ብሓቂ ብዛ መሬት ተፈጺሙ እዩ
3: ከመይ ዳ ብዕፅፍጻፍ ደረጁ እምበር ስድራኺ ብቐሊል ፀዕሩ ስድራ ኣይነበሩን
1: ፍረጓለይ ንብዙሕ ዓመታት ከይስምዲ ኣብ ልቤ ሒዝ የፀናሕኩ ታሪኽ እዩ ሰዓተ ኣኺሉ ክትፈልጥዮ ኸዓ ስለ ዘለኪ ንገርዋ ብፆት
0: ናይ ሎሚ ዓመት መዓልትና ፅነት ፍልይቲ ነይራ ኣዝይ ብሉ እዛ እንተዕልልኩምኒ
3: እወ ሎሚ ዓንቲ ፍልይቲ መዓልቲ እያ እዛ ጓለይ እዚ ኩሉ ክንዕለ ክትፀናሕና ታሪኽ ታሪኽ ኣዲኽ ወላዲትኪ እዩ
0: ማማ እንታይ ትብሉ ኣለኹም ኣይተረዳእኒ
1: እወ ፍረጓለይ ንነዊሕ ብምስጢር ተታሕዘ ጅግንነት ወላዲትኪ ጅምዓ ሙሳ ጓል ሙሳ እያ
0: ለምለም እንታይ ኹም ትብሉ ዘለኹም ከመይ ከመይ እዩ ዝዘረባ
3: እወ እዚ ብድርብ ጅግንነትን ቆራፅነትን ታሪኽ ኣዲኽ ወላዲት ጓል ሙሳ እዩ
1: ፍረጓለይ ታሪኽ ጀጋኑ ስድራኺ እዚ ጥራይ ኣይነበረን ኣብ መጠረሽታ 80ታት ዝነበረ ፅንኩር ኩነታት ጅምዓ ተወጊኣ ህይወታ ክነትርፍ እኳ ላዕልን ታሕትን እንተበልና ክንዕወት ኣይከኣልና
3: እቲ ኩነታት ፅንኩር እዩ ነይሩ በዓል ዶክተር ለምለም ዝተፃውተኦ ተራ ቀሊል ኣይነበረን ኩሉ ተፈቲኑ ተቐቢፁ መጠረሽታ ንዓኺ ምድሓን ጥራይ ተኻኢሉ
1: ድሕሪ እዚ ኩሉ ፃዕሪ ከዓ ጌና ጓል 7 ወርሕን ከለኺኺ ብኦፕሬሽን ተሓሪስኪ
2: እወዛ ጓለይ እዚ ኩርዕ ታሪኽ ታሪኽኪ እዩ ንስኺ እውን ኣካል ናይ ዝሕብን ታሪኽ ኢኺ
1: እወ ጓለይኺ ብሕድሪ ውድብ ዝተውሃብ ክንጓለይ ሓላለይ እዚ ዝበሃለኪ ዘሎ ኩሉ ሓቂ እዩ ረያ እሞ ቅምጥ ኢላ ኮይንዓ ክትመስል
3: ፍረሰውራ ጓለይ ብፆት ብዋጋ መስዋእቶም ነዛ ውቅብትን ብልፅቅትን ሃገርና ፍጹም ሓራ ብርሃን ነፃነት ኣብሪሆም እናሃለኳ እዚ ህዝቢ ናፅነቱ ኸሰማቕር ንርኢ ኣለና እዛ ጓለይ ተሓበኒ ደስ ዝበልክ ደኣ
2: ኣጅኹ ዳ እዛ ጓለይ ጅኹ ደስ ዝበልክ እዛ ጓለይ

ሻዕብያ ሻዕብያ ወሊዱ ኳዕናን ሓድ ገንበሳ ዘይደንን ክሳዱ ኣሕሊፉ ዘይህብ ባሕሩ ምስ ሓመዱ ብመግቢ ዘይጥበር ዘይስስዕ ንኸብዱ ብቦጅቦጅ ማይ ዓደስ ዝሓድር መንጊዱ ሻዕብያ ሻዕብያ ወሊዱ እወይ ኻብ ሻዕብያ ሻዕብያ ተወሊዱ ጅግና ዓባይ ሳሕል ጽንኩር ዘይጽንክሮ ኣበኽራን ኣንበሳ ዝጋደል ምስ ዋዕሮ ሰባር መስገደል ዘይፍንቀል ከም ዓረ መሪርን ተሪርን ጊዜ ዝሰገረ ዕትብቲ ናይ ሳሕል ፍረ ጽኑዕ ሰውራ ሻዕብያ ወሊዱ ቅኒቶም ኤርትራ ሻዕብያ ክንዲ ዶቢዮ ዓራት ክንዲ ማሞቕ ቢላ ኣብ ኩርኳሕ ደቂሱ ምስ ብላ ያንሶላ ክንዲ ጥዑም መግቢ ክንዲ ጮማ ዝሕላ ሳዕሪ ተመጊቡ ቀርዒዶ ምስ ርጅላ ገጹ ኸይጸምለወ ከብዱ ብጥሙ እዩ ዕቋር ከይፈንፈነ ብማይ ሓሬት ረውዩ ኣብ ትህረሩማ ብጾመ ልጓሙ ምስ ዕስለ ታንክታት ምስ ሞት ተጋጢሙ እዝዩ ሻዕብያ ወዲ ሻዕብያ ኸ ርኢኹምሞ ዶ ዋርሳይ ሻዕብያ ሻዕብያ ዓብለሎም ዝባን ተቐልቂሉ ኣለኹ ዝበሎም ውሽጢ ኸብዶም ኣትዩ ራዕዲ ዝነዝሓሎም መዓዝ ናዝሒቱ ርእሶም ዘዘንበሎም ፈልከት ከም ዘይብሉ ገቲሩ ዘውዓሎም ሻዕብያ ትብዓት ናይ ሻዕብያ ዓለም ዘስተንከራ ሓሞቱ ዘይጐድል ኣብ ማእከል መከራ በጭቓልቦ ኸብዲ ናይ ጀግንነት ኣውራ ጸላእቱ ዘምክኽ ኣብ መጋርያ ሰውራ ዝመጸ ይምጻእ ወራሪ ኣብ ባርዕ ሰውራ ሓራ

እንዳዘየመ ዙር ወርከም ኮብራ ጥውዮ ነጸልኡ ተምሳል ናይ ሽራራ ዋልታ ኢዱ ድርኢ ዘይበስዖ ጭማራ ካብ ሰገባ መዚዙ ዘንበድ ብድኒ ሰይፊ ወይሉ ዓማጺ ወይሉ ዘራፊ ሻዕብያን ከሎ የብሉን ምሕለፊ ባሕሩ ዝደፈረ ይግረፍ ብዕፅፊ ሓሳቡ ዝትግብር ከምኡ ኣይተፈጥረን ዓረኹም የኢልዎም ንገርዛምን ጥረን ሻዕብያ ሻዕብያ ወሊዱ ብፍቕሪ ዝዓዩ ኣብ ሰላም ኣብ ኩናት ብሓደ ዝጐዩ ፍቕርን ስኒትን እዩ ውቃበ ጨንፈሮ ዘይቕምስል ጋርሳይ ሻዕብያ ይስሮም ነቢዩ ሻዕብያ በዓል ነዊሕ ራይ ቀዲሙ ዝዛረብ ብዛዕባ መጻኢ ንስርዩ ሻዕብያ ኣርሒቑ ዝጥምት ቆቋሕ መስተውዓሊ ቀዲሙ ዝእምት ርእስዩ ሻዕብያ ዝመርሕ ብንቕሓት ናይ ጠቢባን ጠቢብ ዝጓዓዝ ብብልሓ ቅድሚ ስሕበት ቃታ ቅድሚ ምዕማሩ ቅድሚ ምውሳኑ ቅድሚ ምንዳሩ ነቶም ዝትንክይዎ ይገልጸሎም ምኽሩ ብሰላም ክነብሩ ርዒሞም ኣፍቕሩ ምስማዕ እንተ ዓብዮም ሓንቲያ ታመልሱ ፈጺሙ ዘይዓጥፋ ሓቂያ መልሓሱ ዝወጠኑ ሓሳብ ኣይቅይር ኣይሕሱ ሻዕብያ ይብሎም ኣስናኑ ነኺሱ ሻዕብያ መሬት ቀውጡ ኾይና ፍጡር ሰብ ክጠፍእ ከም ኣፍ ዑንቂ ትጽበብ ትኹን ዓይኒ መርፍእ መስገደል ሓሊፉ ይደረብ መስገደል መሰንክር ኣጻድፍ ሃው ዝበለ ገደል ንፋስ ይበታተን ይቀየር ዕምብሬ መዳፍዕ የንጐድጉድ ይህመን በብእብሬ ናብ ፓልማት ይነስነስ ታንክታት ይግዓራ ናይ ኲናት ነፈርቲ ከም ዕዋፍ ይብረራ ንጸልማት ከም ብርሃን ንዓቐብ ከንጐልጐል ሓሲቡ እዩ ሰጊርዎ ብዘገርም ሓንጎል ሻዕብያ ንሻዕብያ ኣይዓጅቦን እዩ ተህዲድን ፈኸራን ዓጀውጀው እንተበላ ዕባራን ንህጣራን ሓርማዚ ዘንበርክኽ ኣሲሩ ብምራን ብደም ዘወቀበ ባንዴራናን ሕብራን

እቲ ማይ ሳሕል ቀሚሱ ጸበለይ ዝበለ መሬት ከይትጠፍእ ዳግባይ ዝተላዕለ ገድሊ ነዊሑኒ ክዕርፍ ከይበለ ዝናር ተቐኒቱ ኣሲሩ ገንባለ ደሪስካ ዘይውዳዕ ሻዕብያ ጐንበለ ህይወቱ ከፊሉ ሃገር ዝተኸለ ኣብየሎ እንተበልኩም ኣብዚ እንሆሎ ኣብቲ ጨዋም ባሕሪ ስለ ክቡር ባሕሪ ኣብ ማዕበል ዓሪዱ መስዋእቲ ዝሓሪ ጅግና ኣባ ጠረግ ጐይታ ዓጠም ዓጠም ድምብርፅ ዘይብሎ ምስ ሞት ዝጠማጠም ንዕኡ ዝመስሉ ተካቲ ሰሪሑ ሓሞቱ ውሪስዎም ብትብዓት መሪሑ ሻዕብያ ዘሃነጾ ዘይጕነት መንእሰይ ንሕዝበይ ተዘይኮይኑ ዘይብል ንርእሰይ ኣንታ ዝሻዕብያ ፍጡር ዲመለኮት ኣብ ኵሉ ይጸንሕ እናበለ ሓርኮት ኣብዚ ሻዕብያ ኣብቲ ሻዕብያ በዚ ሻዕብያ በቲ ሻዕብያ ብዝኸትካዮ ሻዕብያ በረኻ እንተወፈርካ ሻዕብያ ከተማ እንተኣተኻ ሻዕብያ ገጠር እንተኸትካ ሻዕብያ ገማግም ባሕሪ እንተዞርካ ሻዕብያ ዲያስፖራ እንተኸትካ ሻዕብያ ይጸንሐካ ራብዓይ ግምባሬ ኢሉ ይቕስነካ ሕዝቢ እንተሓተትካ ሻዕብያ ይብለካ ብዓወት ስነሓፋሽ የርግእ ልቦ ይባዛሕ ሻዕብያ ሓደ ኽምዲ ሚልዮን ኣብ ኵሉ ይጸንሕ ኣብ ቃልስን ናብ ዕዮን ሕዝቢዩ ሻዕብያ ሕዝቢዩ ትጅግና ሕዝቢዩ ትድምፂ ደወል ህላወና ሕዝቢዩ ብጽንዓት ዝፈጸመ ቕያ ሕዝቢዩ መሠረት መትከል ናይ ሻዕብያ ሃገረይ ሃገር ሻዕብያ ሕዝበይ ሕዝቢ ሻዕብያ ሰራዊተይ ሰራዊት ሻዕብያ ምንባረይ ብደሚ ሻዕብያ ኣሕሊፉ ዘይህብ ባሕሩ ምስ ሓመዱ እወይ ካብ ሻዕብያ ሻዕብያ ተወሊዱ ሻዕብያ ዓወት ንሓፋ

0: line. Big opportunity here from Gervin Tyson. I think it's fair to say so many runs in have been compromised here.
1: Sean Bennett in a good position there in the wheel of the Lotto man. And we can see here it's Intermarché who is controlling. But fifth, sixth position, maybe a bit further back, is a great place to be with this.
0: Also in the frame here. We said sometimes he comes very, very good. Gamay is on the barriers here. He's going to be a three up straight to the line. Oh, Billy has done it. That is amazing. Billy Gamay wins it for Intermarché. 1-2.
2: ኣብ 1991 ኤርትራ ካብ ገዛኢ ስርዓት ኢትዮጵያ ሓራ ድሕሪ ምውፃእ ኩሉ ዓውርታት ስፖርት ብሓፈሻ ቅድም ብሽክለታ ድማ ብፍላይ ኣብ ውሽጢ ሓፂር ግዜ ውዳበኡ ኣዕርዩ ንጥፈታቱ ጀሚሩ ኣብ ትሕቲ መግዛእቲ ክካየድ ንፀንሐ ውዳበታት ቅድም ብሽክለታ ናይ ምሕደራ ኣድላይ ምትዕራይ ብምክያድ ብዝለዓለ ውዳበ ዝቕፅለሉ ባይታ ተፈጢሩ ቅድሚ ናፅነት ኣብ ትሕቲ መግዛእቲ ስርዓት ኢትዮጵያ ዝካየዱ ዝነበሩ ውርድራት ኣብ ኣስመራ ዝተሓፅሩ ብምንባሮም ድሕሪ ናፅነት እውን ውርድራት ብሽክለታ ኣብ ኣስመራዩ ስሩዕ ቅርፂ ሒዙ ውርድራቱ ፈሊሙ ንመጀመርያ እዋን ዝተካየደ ውርድር ድማ ብስምባሕቲ መስከረም ዝተሰሜ ኣብ ራብዓይ ወርሒ ድሕሪ ናፅነት ዝተካየደ ቅድም ብሽክለታ እዩ።
3: ቅድም ብሽክለታ ኣብ ሃገርና ብፍላይ ካብ ድሕሪ ናፅነት ኣብቲ 91 ከባቢ ጀሚሩ ናይ ውሽጢ ሃገር ጀሚሩ ማለት እዩ። ስለዚ ኣዝዩ ውዕውዕ ኩነታት ምስ መጀመርያ ናፅነት ብምንባሩ መጠን ኩሉ ሓራ ኮይኑ እቲ ህዝቢ ነፃወፅ እዩ። ኢቨን ዋላ ተቃለደንቲ ንሕና እውን ተቃለደንቲ ኢና ነርና ቲ ግዜ እቲ ናፅነት ተሰሚዕና። ምክንያቱ ቅድሚ መግዛእቲ ዝነበረ ዋላ ልምምድ ክንገብር ኣዝዩ ኣሸጋሪ ይሕለፍ ዝበሃል ወረቀት ጌርካ ትኸይድ ጫማካ ትፍተሽ ግደ ትፍተሽ ኣብ 90 ከምኡ 89 90 ከምኡ ነርናስ ኣብ 91 ሙሉእ ናፅነት ተረኪብና ነፃ ኮይና ክንዋደር ኮልና ንዓና ዓብ ሞራ ነሩ ነቲ ህዝቢ ምስ ናፅነት ተደማሚሩ ኣዝዩ ናፅነት ዝነበሮ ናይ ብሓቂ ኣዝዩ ውዕውዕ ውድድር እዩ ነይሩ ማለት ድሕሪ ናፅነት ኣንክንገልፆ ከለኹ
4: ካብቲ ዝገርመካ ቅድዲ ምሽክለታ ካብታ ናፅነት ዝተባሃለትላ መዓልቲ 91 ሃይሉ ብቁልጡፍ ናህሪ ዝተበገሰ እዩ። ናህሩ ከይጎደሎ ከዓ ስጋ ሕጂ ዝቕፅል ዘሎ ዓውዲ ስፖርት ኣብ ኤርትራ እቲ ቀዳማይ ኣብ ቀዳማይ ደረጃ ዝስራዕ ቅድዲ ምሽክለታ እዩ። 91 ናብቲ መጨረሻ ስኮርሶ ቅድዲ ምሽክለታ ጀሚርና እቲ ናፅነት ከሎ ጌና ኩሉ ነገር ከይተዋሃደ ከሎ ኩሉ ነገር ስዕዩ ከይጀመረ ከሎስ ቅድዲ ምሽክለታ እዩ ጀሚሩ ነይሩ። ምክንያቱ ሓያላት ኣፍቀርቲ ቅድዲ ምሽክለታ ስለ ዘለዉ ሓያላት ደገፍቲ ስለ ዘሎ ቀልጢፍ እዩ ብናህሪ ጀሚሩ ከም ውፅኢቱ ከዓ ኣብ 92 መጀመርታ 92 ንመጀመርታ ግዜስ በኽሪ ፕሮፌሽናል ፀወታ ኣካይድና ኣብ 93 ኣብ ውሽጢ ሃገር ንግብፂ ዓዲምና ቅድዲ ምሽክለታ ኣካይድና 92 ከዓ ኣብ ሱዳን ከይድና ተፃዊትና። ስለዚ እቲ ናህሪ ናይ ቅድዲ ምሽክለታ ዝነበረ ናይ ብሓቂ ዘሕጉስ እዩ። ፍረናቱ ከዓ እዩ ስጋ ሕጂ ብናህርን ብዕብትን እናቐፀለ ዝኸደሉ
2: ኣብ ኤርትራ ቅድም ብሽክለታ ደቂ ኣንስትዮ ኣብ ሓምሰታት ከም ዝጀመረ መዛግብቲ ታሪክ ይሕብሩ። ድሕሪ ናፅነት ድማ ምስቲ ህዝባዊ ግንባር ኣብ ግዜ ቃልሲ ዘተኣተዎ ፀውታዊ ማዕርነት ኩሉ መድያዊ

0: ዝተፈጣፈየ ደቂ ኣንስትዮ ዝተባባዕ ብምንባሩ ቅድም ብሽክለታ ኣብ ነፃ ኤርትራ ቀልጢፉ ክጅምር ክኢሉ ደቂ ኣንስትዮ ተቀዳድምቲ ንብሽክለታ ከም ምንጪ መጓዓዝያ ብብዝሒ ክጥቀማላ ስለ ዝጀመራ ቅድም ብሽክለታ ንምጅማር ምቹእ ኩነታት እዩ ተፈጢሩ። ቅርድም ብሽክለታ ኣብ ፈለማ ዓመታት ናፅነት ብቕልጡፍ ይዓቢ እኳ እንተነበረ መብዛሕትኡ ዓበይቲ ውርድራት ከምቲ ኣብ ግዜ መግዛእቲ ኢትዮጵያ ኣብ ከተማ ኣስመራ ዝተሓፅረ ክኸውን ግድን እዩ። ካብ ኣስመራ ወፃኢ ዘለዋ ከተማታት ኤርትራ ነቲ ነዊሕ ዓመታት ዝተረስዐ ውርድር ካብ ባሮ ተበጊሰን ዳግም ንምህናፁ ዓብ ስራሕ ይፅበየን ነይሩ። ምስ ግዜ ውርድራት ብሽክለታ ኣብ ዝተፈላለዩ ከተማታት እኳ እንተጀመረ ደረጅኡ ክሳብ ዝመዓረ ግን ግዜ ክወስድ ግድን ነይሩ። ህዝቢ ሰረቱ ስፖርት ቁልጡፍ ዕብየት ከንፀባረቕ ግድነታዊ እዩ። ደገፍቲ ቅድም ብሽክለታ ኤርትራ ብዝነበሮም ልዑል ፍቕሪ ንውርድራት ድምቀት ኣብ ምውሳኽን ምዉቕ ኮይኑ ንክካየድን ልዑል ግደ ተፃዊቶም። ብዘይ ካብቶም ተፃወቲ ዝድግፉን ፍናንን ሞራልን ዝህቡ ዝነበሩ ተዓዘብቲ ንድምቀትን ምቆትን ናይቲ ውርድር ናብ ዝላዕለ ደረጃ ዝሰቅል ወፍያታት እውን ሓለፋ ነይርዎም እዩ።
1: እዋ ሕጂ እንታይ እዩ ቅድዲ ምሽክለታ ኩሉ ግዜ ናይ ቲም ስለ ዝኾነ ብቲም ዝስራሕ ስለ ዝኾነ ፌደሬሽን ኮሚሽን ስፖርት ተቀዳደምቲ ተዓዘብቲ እዚኦም ብማዕረ ማዕረ ብዘየቋርፅ ብዝተዋሃደ ናህረ ዝጓዓዙ ኣብ ቅድዲ ምሽክለታ እዚኦም ሓያላት መሳርሕቲ እዮም ሓያላት መሻረክቲ እዮም። ምክንያቱ እቶም ፌደሬሽን ደኺምና ከይበሉ ተስፋ ከይቆረፁ ብዘይ ዝኾነ ይምስልካይ ውድድር ሰርዑ ነይሮም። ቀፃሊ ሰንበት ካብ 92 ስጋዕ 95 መጨረሻ ሰንበት ዋላ ክረምቲ ይኹን ዋላ ሓጋይ ይኹን ዋላ ገለ ይኹን ሰንበት ውድድር ከየቋርፅና ኸይርና ንሓሙሽተ ሽዱሽተ ዓመት ውድድር ብዘይ ምቁራፅ ሰንበት የብለካ ኣለኹ ብዘይ ዕረፍቲ ውድድር ነካይድ ነርና። ሕጂ እዚ እንታይ እዩ እቶም ፌደሬሽን ውራይ ዋኒኖ ከቢድ እዩ መርዓ ሓዘን ገለመለገለ ኣሎ ኣብ ሕብረተሰብና። እቶም ፌደሬሽን ግን ነዚ ኣወጊዶም እዮም ልክዕ ከማና ከምቶም ተቀዳደምቲ ነዚ ኣወጊዶም ኣብኡ እዮም ተፀሚዶም ሰንበት በቃ እዚ ናትና ስራሕ ኢሎም ሒዞም እዮም። ተዓዘብቲ ከም ገይሮም ተዘይስዕቡና ተዓዘብቲ ከም ገይሮም ተዘይፍቅሩና ተዓዘብቲ ስጋዕ ክንዱ መስዋእቲ እንተዘይከፍሉልና ነይሮም ሞራል እንተዘይህቡና ነይሮም ሰንበት ወፈያ ብዝተፈላለዩ ዓይነት ገለ ደርሖ ሒዝመፅእ ገለ በጊዕ ሒዝመፅእ ገለ ሰለ ሒዝመፅእ ገለ ሕጂ ዋላ እቲ ወፈያስ ኣርቲ እዩ ነይሩ ንገዛእ ርእሱ ተዋስኦ እዩ ዝስራሕ ነይሩ። ኣብ ቅድዲ ምሽክለታ ሰንበት ከምዚ ናይ መድረኽ ተዋስኦ እዩ ዝካየድ ነይሩ። ሕጂ ከምዚ ስለ ዝኾነ እዩ ሕጂ ንዓና ኣብቲ ዝለዓለ ደረጃ ክንበፅሕ ኣብቲ ዝለዓለ ጥርዚ ክንበፅሕ ዝገበረና ቅድዲ ምሽክለታ ንዓና ናይ ጉዳይ ተዓዘብቲ እዩ። ምክንያቱ ኣነ ዝክሮም በዓል ወዲ ኣንሰባ ኢሳያስ ፀጋይ መንግስተ ሰማያ ተዋርሶም እቶም ስነ ጥበባውያን ባህላዊ ጉዳያት ብምሉኦም ሲ ኣብቲ ናይ ኮሚሽን ስፖርት ፌደሬሽን ጠጠው ዘለሉ ኣብቲ ከባቢ እዮም ዝኾኑ ነናቶም ግጥሚ እዮም ሒዞም ዝመፁ ኢሳያስ ፀጋይ ቲፎዘናይ ነሩናትና ግጥሚ ይገብር ወዲ ኣንሰባ ናይ በዓል ወዲ ነጋሽ ነሩናቶም ግጥሚ ጌና ተሰርዕና ከለናስ ናቶም ግጥሚ ንሰርዕ ነርና። ሕጂ እዚ እቲ ኣርቲ ወይ እቲ ናይ መድረክ ተዋስኦ ሕጂ ካብዚ ኢ ድጅምር ሽዑ ስኻ እንታይ ትኾን ጌና ኣብ መስርዕ ከለካ ናይ ደገፍትኻ ሞራል ትሰማዕ ኣለካ ናይ ደገፍትኻ ለቦዋ ትሰማዕ ኣለካ ሽዑ በቃ ኣብ ካልኣይ ትስክሪድ ሙሉእ ብሙሉእ ናትካ ኣተሓሳስባ ኣብቲ ታሪክ ቅድድ ምሽክለታ ወይ ኣብቲ መድረክ ኢኻ ትገብሮ። እቲ ተዓዛባይ ጃኬቱ ውፅኢ ክነጥር ከሎ ንስኻ ክትጎይ ከለካ እሱ ከጣቕዕ ከሎ ተሪፉ ድዩ ጎይ ድዩ ገለመን ይኸ እጂ እቲ ኣብኡ ዝነበረ ሂወት ላይፍ ዝግበር ተዋስኦ ተግባራዊ ዝኾነ በቃ ክርሳዕ ዘይክእል ካብ ሂወትካ ክሃስስ ዘይክእል ተናፋቂ ብሕልፊ ስጋዕ 98 ዝነበረ ግዜ ኣዝዩ ተናፋቂ ብብዝሒ ተዓዘብቲ ብከምዚ ዝብለካ ዘለኹ ዝተፈላለየ ዓይነት ኣክሽናት ዝግበራኡ ሞራላዊ ውህበት እዚ እዩ። ሕጂ ኣነ ዝዓበየ ቲፎዘ ይኹን ቲፎዘ ኣይኹን ቅድዲ ምሽክለታ ክዕዘብ ኢሉ ናብኡ ዝመፀ ዝነበረና ኣብ ልዕሊኡ ዘለኒ ክረዲት ኣኽብሮት ስጋዕ መጨረሻ ኣነ ክገልፀልካ ይክእል ንመዘና ይብለና ኣዚ ዩ እሱዩ ከዓ ንዓና ኣብዚ ዝለዓለ ደረጃ ኣብ ፅሒና ተቢዕና ክንሰርሕ ትገበረና ንስ እዩ ተጊህና ትሬኒንና ክንገብር ልምምድና ክንገብር ዘየቋርፅ ዋሕዚ መትኒ ናይ ደም ዝኾነና ኩሎም ተፃወትኹም ኢሎም ገልፅዎ ይሓስቡ ይፈልጥ እየ ግን ኣነ ብግለ ይገልፅ ስለ ዘለኹ ግን ኣነ ናይ ብሓቂ እዚ ስምራት እዚ በቃና ካብ ሂወተይ ስጋዕ ኣብ ምድሪ ዘለኹ እዚ ዝርስዖን ዝሃስስን ኣይኮነን። ሕጂ ብዝተፈላለየ ምክንያት ብዝተፈላለየ ርሕቀት ኣብ ዝተፈላለየ ሃገር ክህሉ ክእል እዩ ኤርትራዊ እቲ ናይ ሽዑ ተዓዛቢ ቅድዲ ምሽክለታ ዝነበረ ኣብ ኣገልግሎት ዘሎ ኣብ ስደት ዘሎ ኣብ ካልእ

0: ናብራን ዋኒንን ዘሎ ነዚ መቐረት እዚ ክዝክሮ ከሎ ኣነ ስጋዕ ክንደይ የስተንትን ክሳዕ ክንደይ ከም ዝዳናፈቕ ግን ሽር እየ በቃ ምክንያቱ ቀፃሊ ዝርኦን ዋስኦን ዝነበርኩ መድረክ ስለ ዝኾነ
1: ደገ ማለት ሓደ ፓወር ናይ ሓደ ስፖርት እዩ ደጋፊ ክኾን ከሎ ማለት እዩ ደገ ማለት ከዓ እንተኣምነሉ ትድግፈሉ ክኾን ከሎ ማለት እዩ ኣባና ብሽከታ ዝነበረ ዳርና ፅነት ብሕር ብፍላይ ዳርና ፅነት ብዙሓት ደገፍቲ እዮም ነሮም ነቶም ድግፎም ዝነበሩ ካባኸብዎም ስጋዕ ብሽከታ ዝገዝሎም ደገፍቲ ነይሮም ብሽከታ ስኢን ተባሂሉስ ብሽከታ ዝገዝሉ ነሮም ደገፍቲ እዮም ዚኦም እ እዚ ደገፍ ክበሃል ከሎ ካብ ልበና ክኾን ኣለ እምነት ዘሎ ደገፍ ኣሎ ሕጂ እዚ ኣብ ትሽዕ ግዜ ንሕና ዝነበርናሉ ግዜ ደገፍቲ ኢና ነርና ዝተፈላለዩ ደገፍቲ ነይሮም ናይ ኣዝሉዩስ ናይ ኣልተሓሪር ማለት ኢና ናይ ኤልፓ ማለት ቀይሕዓሪ ናይ ስካንያ ከምኡ ናይ ኤርቴል ናበሉ ድሕርና ፅነት እየ ዘእል ዘሎ ማለት እዚ ዳህላክ ዝተፈላለዩ ጋንታታት ነይረን ናይ ዘን ዝተፈላለዩ ጋንታታት ደገፍቲ ናተርእሶ ንክኣሉ ነይሮም ኣብቲ ደገፍቲ ዝግበሮ ነሮ ምክንኻን ፀዋት ምዕባሃል ካብ ዝኾነ ናይ ጎዳኢ ቦታ ንኸይከዱ ምቁፃር ስጋዓ ቋፀሮም ነይሮም ማለት ኣብ ትሽዑ ግዜ ዝነበረሉ ግዜ ኣብ ዝተፈላለዩ ቦታ ንኸይከዱ ድሕር ከይ ይስከፍቲ ፀዋታይ ባር ከምዚ ጌርካ ገብሮ እንድሕር ዛ ሓደ ንያላ ሆቴል ከምዚ ሳዕስዑ ገለ ንድሕር ተባሂሉ ከምዚ ምሻሎ እቶም ደገፍቲ ዝፀልኦ ከምኡ ትስጋዕኹም ነቲ ደገፍ ሓይሉ ነይሮ ማለት እዩ ስለዚ ምቁፃ ናይቲ ንስፖርት ከማ ደገፍ ዓብ ሓይሉ ነይርዎ ኣብ ትሽዑ ንሕና ዝነበርናሉ ግዜ ደገፍቲ ከዓ ስጋዕ ገዝኦም ኢና ንኸይድ ቶም ፅዋት ስጋዕ ገዝኦ ብሽከታ ሕፀባ ገለና ጠጠው ኢልና ንሪኢ ንሕልዎን እቶም ብሽከታ ከ ንሕልዋ ነረ ብሽከታ ከይስበራ ብሽከታ ገለ ከይኮና ሓፍ ኣቢልካ ኢና ከዚ ብሽከታ ሓላው ተገብረልና ሕጂ ቶም ደገፍቲ ብጉቢኦም ዝኸዱ ነርና ማለት እየ
2: ደገፍቲ ቅድም ሸታ ናይ ኤርትራ ፍሉይ ትርጉም ኣለዎ ኣብ ውሽጡ ይኹን ኣብ ደገ ክንከይድ ከለና ማለት እዩ እቲ ደገ ክንከይድ ከለና ንሕና ስለ ናትና ዝኾነ ብዙሕ ርዝነቱ ትዕቤቱ ኣይረአየካን እዩ ብቶም ካልኦት ሃገራት ክግለፅ ከሎ ብካልኦት ጋዜጠኛታት ናይቲ ኣውዲ ስፖርት ክከታተሉ ዝመፁ ክስንዱ ዝመፁ ክረኣይ ከሎ ትርጉሙ ይርዳእካ ማለት እዩ ኣብ ናትና ከዓ ንድሕር ኮይኑ ናይ ባሓቂ ዓብ ተራእዩ ዘለዎ ካብ ዝኽርታተይ ንድሕር ክመፅእ ኮይነ ኣነ ተቃዳማይ ኣብ ዝነበርኩሉ ንድሕር ክዛረብ ኮይነ ዳርጋ እቲ ውድድር ክሪኦ ንድሕር ኮይነስ ካብ ከይሓስኩ ካብ ተዓዘብቲ እየ ዘንብቦ ነይረ ምክንያቱ ኣለዉ ገሊኦም ተዓዘብቲ ፍሉያት ብንግህኡ ከምዚ ናይ ሕጂ ኣይንርኣዮ እቶም ቦታ ወሰናስን ዝነበራስ ንኸይተሓዛ ኣንጊሆም ወፍሩ ምክንያቱ ክሪኦ ከለዎም ቅድሚት ናይ ሽዑ ፅርግያ ትማርሻ በዲ ይመልእ እዩ ነይሩ ንድሕሪት እቲ ቅድሚት ቦታ ንኸይተሓስ ቅድሚት ንጉ ክትመፅእ ኣለካ ኣነውን ዓዛባይ ከለኹ ከምኡ ነረ ማለት እዩ ሕጂ ክትሪኦ ከለካ ካብ ናቶም ፋሻል ኤክስፕሬሽን ከይተረፈ እቲ ውድድር ተንብቦ እቶም ዕሉላት ደገፍቲ እንድሕር ብፍላይ ርኢኸዮም ልክዕ እቲ ፀወታ ኮፍ ኣቢሎዮም ዝነብሩካ ብመንፅር ኣነ ሕጂ ናይ መወዳድርተይ ደገፍቲ ኮይኖም ክሪኦም ከለኹ እዩ እሶም ንዓና ከዓ ከም ደገፍቲ ኮይኖም ዝህቡካ ሞራል ከዓ ናይ ባሓቂ ዓብ ተራእዩ ዘሎ ብዘይ ቃልዓለም ማለት እዩ ምክንያቱ ኣብቲ ናትካ ትገብሮ ምንቅስቃስ እዚ ናትና ሕጂ ሰርኪት ብልምሊ ነዊሕ እዋን ተፃወትናሉ ነይሩ ከመይ ዓይነት እዩ ዝኸይድ ነሩ ርኢናዮ ኣብ ናይ በረኻታት እውን ክንፃወት ከለና ብናይ መገዲ ባፅዕቲ ኮይኑ ስጋብ ታሕቲ ወሪዶም ዝቕበሉና ነይሮም ብናይ መገዲ ክረንቲ ኮይኑ እውን ከምኡ ስጋብ ዓደኮሎም በፂሖም እዮም ዝቕበሉና ነይሮም ሕጂ ምስቲ ፀናሕካዮ ከምቲ ኣረዳማይ ኮንካ ፀናሕካዮ ሞራል ብፊዚካል ናትካ ፊትነስ ዋላ ካሊእ ንዓቶም ዳረእኻ በብቕሩብ እንዳበዝሑ ክመፁ ከለዎ ስጋብ ኣብታ ናይ መወዳእታ ህንፃፅ ፍሉይ ስምዒት ኣሎ እቲ ድርኺት ዝፈጥረልካ ከዓ ብጣዕሚ ፍሉይ እዩ ደገፍቲ ማለት ኣካል ናይቲ ውድድር ብሓፈሻ ኮይኖም ጎኒ ጎኒ ኣላይኻ ሰልጣኒ ኮይኖም ዘቕልቡኻ ኩሉ ዘስንቕኡኻ እዮም ኣነ ልክዕ ክትርጉሞ እንድሕር ኮይኖ ማለት እዩ ተርኦም ብቐሊል ኣይግመትን እዩ
1: ወ ብሕልፊ እቲ ዝነበርናሉ ግዜ ናይ 91 እናርከንኣል ኮይና ነብሲር የማነ ተኸሰሉ ሕጂ ከም በዓል የናዘካት ዋላውዲ ነጋሽ ስጋ ኣባጊዕ ኩንታል ጣፍ ኩንታል ዕንጨይቲ ገለ ወፍያ ነይሩ ወፍ መተባብዒ ማለት ደርሆ ደርሆ ከማ ትመፅ ያ በጊዕ ትመፅ ነራ ብና ማርያም ኣብ ሞኖፖሊ ትመፅ ኣብ ሲኔማ ሮማ መፅ ነ በጊዕ ትመፅ ነረ ወዲ ነጋሽ ፀላም ከብዲ ሓሚብሉ ሬገን ዝብሎ ካብ መንደፈራ ፀላም ከብዲ ሒዙሉ መፅ ምክንያቱ ሓሳኻ ገይሩ ኢሉ ሬገን ዝብሎ ደጋፊ እዩ ወዲ ነጋሽ እ

0: ስጋ ክሊ ተርፍቶት ማለት እዩ ጠላም ከብዲ ሓሳኻሰ ዝገብር ነቲ ኣንቤባ ክንኸጥፎ ኣንቤባ ሃይሚ ተባሂልዎ ዝነጋሽ ካብ መንደፈረ ይብለካ ኣለኹ ስጋኹም ደገብ ዝገብሮም ናውቲ ደገብ ዝገብሩ እቲ ደገብ ዝብለካ ዝለኹ ግን ብዙሓት እዩ በዓል ወዲ ቀንሺ መሓር ነይሮም ሕጂ ጅባን ስረን ናይ ላዓል ናይ ታሕትን ንሸውዓቲ ኹም ተፃወቲ ገል ባሃሉ ፍዮ ሬስቶራንት ናብ ሬስቶራንት ካስቴሎ ካስቴሎ ምዕባለ መፅ ኣብ ካስቴሎ ምሳሕ ድራር ንኩሉ ካፀዋተ ዋላ ነቲ ደጋፋይ ከይተረፈ ስጋኣሙ ደገብ ዝህቡን እዩ ደገብ ትገብሩ ነሮም እዩ ኣብትዕ ግዜ ኣነ ዘጋጠመት እናደገፍኩ ከለኹ ኣስመራ ዓዲ ቀይሕ ኣስመራ ነራ ኮርሳ ቆሪፆማ ኸይዶም የናስን ሳምሶምን ወዲያርን ሳምሶምን ቆሪፆማ ኸይዶም የናስን ወዲ ነጋሽን ደሳርን ክርክቦም እናጎዩ ከለዉ ተጠብዮም ክምለሱ ከለዉ የናስ ወዲቑ የናስ ወዲቑ እዚ ብርክት ተቆርፆ ኮይኑ ስምዓና ኣነ ስብሑ ተርአየ የናስ እዚ ኣጉሩ እዚያ ካብኣ ድበኸኹ ደቂ ኣምሓር ሕክምና ኣትዩ ኣብኡ እውን ምስኡ በኸ ማለት እዩ ስጋ ኣስመራ ኣብቲ ከም ዝተቆርፀት ኮይኑ ሰሚዐኒ ሳ ኮርሰት እያ ከማን ወዲ ንሳምሶም ይሰይርዋ ስጋ ሳምሶም ሰይርዋ እሳ ኮርሰት እያ በ ከምዚ ሕማቕ ታሽ ሰሚዐና ኣብ ዘጋጥመኒ ማለት እዩ
1: እቲ ኣብ ከተማ ኣስመራ ዝካየዱ ዝነበሩ ውርድራት ብዙሓት ምኩራት ተቀዳደምትን ጭቡጥ ምወላት ዝነበረን ክለባትን ሒዙ ዝያዳ ሰሓብን ተጠማትን ጥራይ ዘይኮነ ኣብ ቀጻሊ ልምምድን ውርድርን ስለ ዝነበረ ናብ ኣህጉራዊ ውርድር ዝሳተፉ ብቑዓት ተቀዳደምቲ ንምቕራብ እውን ቀንዲ ምንጭ ነይሩ ክበሃል ይከኣል። እቲ ኣብ ናይ ከተማ ዝውደብ ውርድር ካብ ከተማ ወፃእን ኣብ በረኻን ዝስራዕ ውርድር ካብ ዓመት ናብ ዓመት ኣብ ዛዕበየሉ ዝነበረ እዋን ካልእ ንዕቤት እቲ ስፖርት ዘማዕብል ኣወዳድባ እውን ተፈጢሩ። ብምሕዝነታዊ ውርድር ምስ ጎረባብቲ ሃገራት ዝተጀመረ ተመክሮ ናይ ምልዋጥ ዕማም ናብ ኣህጉራዊ ውርድር ኣብፂሑ። ኤርትራውያን ተቀዳደምቲ ድማ ኣብ ነንበይኑ ውርድራት ስሞምን ስም ሃገሮምን ከፀውዑ ተራእዮም።
2: እውናይ ብሓቂ መጀመርያ ኣብ ናይ ግብፂ ዓዲ ምና ዝፃዊትና ርና ውሽጢ ዓዲ ብድሕሪኦ ቅፂልና ናብ ሱዳን ኢና ከድና 92 ኣዝዩ ፅቡቅ ውፅኢት ይመፅ ማለት እዩ። ካብዚ ዝተበገሰ ድማ ንሕና ሞራል ጌርና ቶም ትሕትና ዝነበሩ ሰንሰለት ኣሰርናትና ሒዞም እንዳተወራርሰት ቅድም ሽለታ ንክዓቢ ኣዝዩ ፀላዊ ነይሩ ማለት እዩ። ናይ ሽዑ መገሻታት ብፍላይ ኣብ 92 93 94 ብዙሕ መገሻታት ነይሩ ክሳብ ዱበይ ነይሩ ዓደ ጥልያን ዝኸድናሉ እዋናት ነይሩ። ስለዚ እዚ ናይ ብሓቂ ነቲ ቅድም ሽለታ ድሕርና ፅነት ሃይሉ ንቅድሚት ክስጉም ወይ ክሳብ ዚ ደረጃ እዚ ንክበፅሕ ዓብዪ ተራ ነይሩ ወኢሉ ኣነ ክገልፁ ክእል ዝጋጠ
3: ኣብቲ መጀመርያ ተስዓታት ናፅነት ኮይኑ ምስ መፀ ዝገለፅከያ እዩ ከም ሃገራዊት ጋንታ ከይዳ ተኸዶ ነበረቲ ኣብ ዘንጎረባ ብትሪ መጀመርያት ናፅነት ምስ ኮነ ናብ ኢትዮጵያ ሱዳን እናኸትካ ነይሩ ድሓሪ ኣነት ዝብለኒ ናብዚ ዝመፁ ነይሮም ጋንታታት ማለት እዩ ናትና እውን ኸዱ ነይሮም ብዝተወሰነ ውሑድ ቁፅሪ እዩ። ብሓፈሻ እቲ ናይ ናሽናል ቲም ዝበሃል ስእሊ ዝያዳ ዝርዳእኒ ግን ከከይዶም ናብዚ ከባቢ ውፅእ ኢሎም ናብ ቱር ንምፅዋት ናይ በዓል ግብፂ ነይሩ ኣብቲ ሽዑ እዋን እቲ ዝገርመካ ሓንቲ ኣብ ዓመት ነራ መገሻ ናይ ቱር ኢጅፕት ዝያዳ ደሚቓ ትረአይ ነበረት። ኣብዚ ሕጂ እዋን መፂና ክንሪኦ ከለና ከዓ እቲ ታይም ፍሬም ናይ ክንደይ ክኾኑ ኣሎ ናይ 32 ዓመት 31 30 ዓመት ንፁር ክኾንና ካብኡ ንድሕር ሒዝከያ ከዓኒ እንታይ ይመስል ኣሎ ርአየ ኬትካ ክትፃወት ከለኻ እቲ መገሻ ጥራሕ ዘይኮነ ዝረአይ ኣብኡ ትቐስሞ ትምህርቲ ብዙሕ ምክንያቱ ናብቲ ዓለም ትሕወስ ኣለኻ ናብቲ ዓለም ክትሕወስ ከለኻ ከዓ ብዙሕ ዓይነት ትምህርቲ ኢኻ ትቐስም ከም ተቀዳዳማይ ከም ኣሰልጣኒ ዋላ ከም ኣለይ ኦፊሻል ተባሂሎም ዝኸዱ ኣለዎ ምሽ እሶምን ዝያዳ ብዙሕ ሓሳባት ዝእክብሉ ትምህርቲ ዝቐስሙሉ እዩ። እዚ ናይ መገሻ ክትሪኦ ከለካ ሕጂ ከም ተቀዳደምቲ እውን ሕጂ ዝኸድዎ ዘለዎ ከም ፕሮፌሽናል ብዝሒ ድሕር ርኢኻ ኣካል ናቱ እዩ እናተሰርዐ ዝመፀ ትመሳለልሲ ድሕር ነዲቕንዮ ዓመት ብዓመት ዓመት ብዓመት ዳኸድና ንእክበን እተን ዲኬድ ንሕዘን ማለት እዩ። ሓደ ዕቑድ እንታይ ሒዝልና መፅ እዩ ካልኣይ ዕቑድ እንታይ ኣብቲ ሳልሳይ ዕቑድ ከዓኒ ናይ በዓል ቢንያም ረኪብና ኣለና ማለት እዩ። እዚ ተኣምር ነገር እዩ። ምክንያቱ ቢንያም ከም ቢንያም ዝወሰደሉ ግዜ ርኢና ኣለና ክብገስ ከሎ ኣዘ ፓዮኒር እንድሕር ርኢና ዳንኤል ናይ ዳንኤል ነበረ እዋን ስጋብ ኣብዛ ናይ ቢንያም ዝበፃሕና እያ ዳንኤል ዝፈለሞ ዝዓበየ ስእሊ ብሽክለታ ኤርትራ ኣብ መድረኽ ዓለማዊ መድረኽ ኣብዚ ናይ ቢንያም በፂሕዎ ዘሎ እንድሕር ርኢና እዮ እቲ ስእሊ ዝኾነ

0: ኣብ 98 ብምኽንያት ውራር ወያነ ዝዓበ ዕንቅፋታት ንገስጋስ ስፖርት ሃገርና ዘሰናኽል ፍጻመ እኳ እንተነበረ ቅድድም ብሽክለታ ገስጋሱ ብምቕጻል ናብ ኩሉ ኩርንዓት ምስፍሕፍሑ ኣየቋረፀን። ኣብ 2001 ብምኽንያት 10 ዓመት ናጽነት ኤርትራ ዙር ኤርትራ ከም ዝተኣቶ ስለዝተገብረ ተሳታፍነት ዝተፈላለያ ዞባታትን ከተማታትን እናዓበየ መጺኡ። ብዝያዳ ተቃዳማይ ዞባ ደቡብ ኦሎምፒካዊ ዳንኤል ተክለ ሃይማኖት ዞዲ ሻምፒዮን ኤርትራ ምስ ደፍአ ዞባታት ብዓቢ ሞራል ልዑል ናህርን ዝግዝግሳሉ መድረኽ ተኸፊቱለን። ካብ 2009 ጀሚሩ ድማ ኣብ ዘቤታውያን ተቃዳምቲ ጥራይ ተሓጺሩ ዝነበረ ዙር ኤርትራ ኣፍሪቃውያን ሃገራት ብምዕዳም ብማሕበር ቅድም ምሽክለት ዓለም ዩሲኣይ ናይ 2.2 መልክዕ ሒዙ ናይ ኣህጉራዊ ውድድር መልክዕ ክሕዝ ክኢሉ። ቅድድም ምሽክለታ ኤርትራ ኣብዚ ሎሚ በፂሕዎ ዘሎ ደረጃ ንክበፅሕ ድማ ዙር ኤርትራ ዘይነዓቕ ኣበርክቶ ዝነበሮ ውድድር እዩ።
1: እዚኣ እቲ ኩሉ ግዜ ንሓስቦ እዩ። ናይ ኣጋጣሚ ኮይኑ ኣብ ፈላሚ ዙር ኤርትራ ኣብ 2001 ስለ ዝነበርኩ ኣብቲ ዝውድእ ኣሎ ነበረ እውን እቲ ናይ ዙር ኤርትራ ማለት እዩ ናይ ውሽጢ ሃገር ሎካል ራይደርስ ጥራሕ ዘሳትፍ ነበረ ዳርጋ ብዙሕ ተሳቲፍ እየ ኩሉ እቲ ናይ ሽዑኡ ዝነበሮ ፅልዋ ምክንያቱ ከም ዙር ኤርትራ ታሽሙ ንሪአ ኣብ መላእ ሃገር ፅልዋ ሕድር ነይሩ ኣብ ተቀዳደምቲ ኣብቲ ሕብረተሰብ እውን ንቕሓቱ ኣብ ስፖርት ብዙሕ ተራእዩ ተፃዊቱ ሕጂ ሱ ምትራፉ እቲ ፅልውኡ ንሪኦ ኣለና ብዙሕ ጎዳኢ እዩ እቲ ዓለም ለኻዊ መልክዕ ሒዙ ከይድሉ ኣብ ዝነበረ እውን ኣብቲ መጀመርያ ናይ 2009 ከም ናይ ዩሲኣይ ውድድር ተመዝጊቡ ዝተካየደሉ ንዳሕርኢና ኢኻ ፅቡቅ ነገር እዩ ምክንያቱ ዕዱማት ጋንታታት ሃገራት መፅአን ዝሳተፍዎ ስለ ዝኾነ ቀንዲ ቀንዲ ግን ብንኡስ ዓቕምና ከነካይዶ ንኽእል ውድድር ክንሱ እቲ ናቱ ኣድቫንቴጅ ዝዓቢ ክንሱ ኣብዚ ሕጂ እዋን ዘይምክያዱ ኣብ ብሽክለታ ኤርትራ ሃስያ ኣኽእትሉ እየ ዝብል
2: ብሓፈሽኡ እቲ ውድድራት ሽዑ ክዝክሮ ከለኹን ሕጂ ዘሎ ውድድራት ንኣዝዩ ሰማይን መሬትን ይፍልልይ ኣለዎ ምክንያቱ ለኳል ዝበሃል ናይ ዙር ኤርትራ ነርና ኣዝዩ ከቢድ ውድድራት ካብ ኣስመራ ክሳብ ባሮንቱ ዝበዝሕ ዝዘርጋሕ ባዕሉ ኣስመራ ዓዲ ኋላ ባፃ ኣስመራ ኣብ ሰዓት እዚ ስለዘየለ ብዙሕ ክዛረበሉ ናይ ደፍርኒ ሽዑ ግን ኣዝዩ ንዓና ነቶም ሽዑ ተቃደምቲ ነበርና ምስ ዕድሜና ዝነበረን ነቲ ደገ ወፂኢኻ ንክትፃወትን ኣዝዩ ሓጋዝ ነይሩ ምክንያቱ ኣብ ዓድና ኣዝዩ ከበድቲ ውድድራት ፈታን ውድድራት ስለዝነበረ ምስ ዘሎ ናይ ሃገርና ቀማምጣ እውን ናብ ካልእ ሃገራት ከድና ኣብ ንፃወተሉ ግዜ ኣዝዩ ሓጋዝ ከም ዝነበረ ኩሉ ተቃዳማይ ዝፈልጦ እዩ ስለዚ ዙር ኤርትራ ናይ ብሓቂ ነቲ ዝነበረ መገሻታት እውን ዓብ ድርዒ ኮይኑዎ እዩ ዝብልኣኒ
0: ማሕበር ቅድም ምሽክለታ ዓለም ዩሲኣይ ንዕቤትን ፅልዋን ኤርትራ ኣብ ቅድም ምሽክለታ ኣብ ግምት ብምእታው ኣብ ውሽጢ ሃገር ደሚቆም ንዝወፁ ተቃዳምትን ኣሰልጥንትን ኣብ ማእከል መሰልጥን እዩ ናይ ማሕደረ ስልጠና ዕድል ዝረኽብሉ ኣጋጣሚ ፈጢሩ ከም ውፅኢት ናይዚ ኤርትራውያን ተቃዳምቲ ካብ ሃገር ወፂኦም ምስ ኣብ ዓለማዊ ዙር ምዝነጥፋ ክለባት ናይ ምፅዋት ዕድል ዝረኽብሉ ባይታ ተፈጢሩ ምስ ኣውስትራልያዊት ክለብ ኦሬካ ግሪንች ክፅምበር ዝኽኣለ ዳንኤል ተክለ ሃይማኖት ናይ ፈለማ ኤርትራዊ ፕሮፌሽናል ተቃዳማይ ክኸ በቂዑ ኣብ 2012 ኣብ ቮልታ ስጳኛ ዝተወዳደረ ዳንኤል ተክለ ሃይማኖት ናይ ፈለማ ፀሊም ኣፍሪቃዊ ኣብ ናይ ግራንቱ ውድድር ዝተኻፈለ ብምዃን ታሪክ ሰሪሑ
3: ማለት ፅቡቅ ዕድል እዩ ኣጋጢሙ ኣብ ዝተፈላለየ መዓልቲ ኣብ ዝተፈላለየ ዓመታት ማለት እዩ ቅድሚና ዝነበሩ ውን ነሮም እዮም ኣብ ጋንታታት እቲ ናይ ሲኣይ ዕድል ግን ብኣይ ጀሚሩ ብመጠን ከዓ እቲ ትምህርተይ ወዲአን 3 ዓመት ኣብቲ ዝብፃሕ በፅሐሎ ማለት እዩ ስለዚ ብዙሕ ሳዕሪ ድኻም ኣሕሊፈ ቅድሚኡ ኮይኑ ወይን ኣብዊ ናይ ሓመኩን ብዙሕ ቀሲመ ቲ መድረኽ ዝትምንዮ ዝነበርኩ ስለ ዝበፅሓኹ ናይ ባሓቂ ዓብ ዕድል ፈጢርለኢና
4: ብዝተፈላለየ ምክንያት ክወፁ ክገሹ ገለ ይኽእሉ ነይሮም እዮም እቲ ናቱ ዕቤት ወይ ከዓ እቲ ናቱ ፅልዋ ግን ብቕልጡፍ ክረአ ኣይከኣለን ነቲ መርሖ ወይ ከዓ ነቲ ባብ ኦሎምፒካዊ ተቀዳዳማይ ዳንኤል ተክለ ሃይማኖት ኣብ ቻምፒዮን ኤርትራ ኣብ ዝተገብረ ንበረከት የማነ ኣብ ዝሰዓረሉ ነቲ ዕድል ተጠቂሙ ነቲ ማህደረ ትምህርቲ ክረኽቦ ክኢሉ ማለት እዩ ነቲ ማህደረ ትምህርቲ ድማ ብዘይተሓላልነት ብዓቕሊ ብትዕግስቲ ምስ ብዙሕ

0: መሰናኽሉ ምስ ብዙሕ ቡድህታቱ ከባቢ ንክልተ ዓመት ኣብኡ ድሕሪ ምጉዓዙ ናብ ዝተፈላለየ ጋንታታት ወይ ካብ ዝተፈላለየ ጋንታታት ናይ ጠመተ ክረክብ ክኢሉ ማለት እዩ። ስለዚ እሱ ዝኸፈቶ ወይ ከዓ ነቲ መርሖ ዘምፅኦ ዳንኤል ተክለ ሃይማኖት ኣሰሩ ብድሕሪ እዩ ከም በዓል ናትናኤል ብርሃነ ከምኡ ውን ኦሎምፒካዊ ተቀዳዳማይ ከዓ መርሃዊ ቅዱስ ክኽተልዎ ክኢሎም። ስለዚ በቲ ኣብቲ እዋነቲ ዝረኸብዎ ስልጠና በቲ ኣብቲ እዋነቲ ዝረኸብዎ ዕድል ናብ ካልኦ ጋንታታት ናይ ጠመተ ወይ ድማ ናይ ምእታው ዕድል ረኺቦም ብቕዓቶም ከዓ ካብ ግዜ ናብ ግዜ ካብ ግዜ ናብ ግዜ እናመስከሩ ተረኣይነቶም ድማ ኣብ ቅድሚት እናጎልሐ ክመፅእ ክኢሉ ኪኖቱ ተረኣይነቶም ከዓ ኣብ ፀወታ ኣብ ምንቅስቃስ ይኹን ፀወታ ብቕዓቶም ኣብ ምምፅራቕ ይኹን ከዓ ዝያዳ ዕዙዝ ተራ ነይርዎ። ብሓፈሻ እቲ ማሕበር ቅድድም ብሽለታ ዝበሃል ኣብ ኢግል ዝርከብ ማለት እዩ ኣብ ስዊዘርላንድ ናይ ብሓቂ ኣብቲ እዋነቲ ብፍላይ ቅድሚ 7-8 ዓመታት ኣዝዩ ኣርባሕን ኣገዳስነትን ነይርዎ።
1: ናሽናል ቲም ተመሪፅካ እዚ ቀረባ ከባቢታት እዚ ናይ ኣፍሪካ ሰሜን ኣፍሪካ ድ ዋላ ደቡብ ኣፍሪካ እዚ ናይ ዚምባብዌ ዋላ ደቡብ ኣፍሪካ ዝኸዶ ነበሩ ኣብ ኣልጀርያ ዝተኻይደ ውድራት ነይሩ ናይጀርያ ካልእ መገዲ ይነበረን ብዓይኒ ዩሲይ ክረአ ከሎ እውን ዩሲይ እዚ ሕጂ ዘለዎ ኣቃወማ ይነበሮም ሽዑ ካብ ካልእ ኣህጉር ብፍላይ ካብ ኣፍሪካ ካብ ኤዥያ ዝረአናዮም ኣይነበሩን ሓደ ነይሩ ጃፓኒዝ ኣቃወማ ኣይነበሩን ንኸምኡ ካብ ካልእ ኣህጉር ኣምፅኡ ንስልጠና ዕድል ረኺቦም ኣብ ዓመዲ 2 ዓመት ተመልሚሎም ብደረጃ ውርቱር ዝሳተፋ ጋንታታት ከምኡ ዓይነት ኣቃወማ ኣይነበሮም። ሕጂ ብንሃና ጥራሕ ዋላ ዘይኮነ ሲ እቲ ናይ ዩሲይ ኣቃወማ ን ከምኡ ይነበረን ከምዚ እዚ ሕጂ ዘለዎ ዕድላት ክህብ ከምኡ ይነበረ ብኻልእ ውዳቤ ተወዲቡ ምስ ናይ ኣህጉራት ፌደሬሽን ኣሎ ናይ ኣፍሪካ ናይ ገለ ናይ ገንዳልካ ተኸዶ ዝንድናታት ተፈጢሩ ናሽናል ቻምፒዮን ዝኾኑ ድዮም ኣብ ኣፍሪካ ሰራዊት ኣቐደድምቲ ናይ ስልጠና ዕድል ረኺቦም ንኸዱ ዝጀመሩ ግዜ ካብዚ ንብሎ ዘለና ግዜ እዩ
2: ወሱ ሳነ ዓባይ ነጥቢ ኢኻልዒልካ ምክንያቱ ንሕና ስልጥንቲ ኢልና ከምዝጅምር ብፍላይ ጅምር ከለኹ ካብ 2000 ጅምር ከለኹ ከም ልምዲ ወይ ብተመክሮ ኢልካ ኢኻ ትጅምር ካብ 2004 ናትሒዝናቲ ኮርሳት 2007 ሚልና 2009 ካብኡ ሓሊፉ እውን ክሳብ ስዊዘርላንድ ስልጠና ምስ ረኸብና ኣብቲ ቅድም ሽክለታ ብፍላይ ብነብሰይ ኣነ ክጉምቶ ከለኹ ናይቶም ካልኦት ብፆትን ከምኡ ደክዐ ገይረ የ ዳኣምን ማለት እዩ ኣዝዩ ደይፈልጦ ዝነበርኩ ዓይነት ኣገባብ ልምምዳት ብዙሕ ዲስፕሊን ናይቲ ብሽክለታ እቲ ፕሪንሲፕል ዝበሃል ኣዝዩ ኣብዋት ኢኻ ሕጂ ክትንትኖ ነዊሕ እዩ ኣዝዩ ንዓይ ዓብዪ መቀየሩ ይገርለ ኣብ ስልጠና ኣብቶም ተፃወትና ዝነበሩ እዋን ድማ ካብቲ ዝነበረ ልምምድ እንዳለወጥኩ ብፍላይ ካብቲ ትምህርቲ ተበጊሰ ናይ ብሓቂ ርኡይ ዝኾነ ለውጥታት ተገይሩ ማለት እዩ። ስለዚ ናይ ብሓቂ ከም ዝድበልካዮ እቲ ማህደረ ትምህርቲ ናይ ስልጠና ናይ ስልጠንቲ ብምምፅኡ ብፍላይ ዝለዓለ ደረጃ ኣብ ልዕሊ ምውሳድና ነቲ ቅድም ሽከታ ኣዝዩ ካብ ግዜ ናብ ግዜ እንዳዓበየ ከይድ ክኢሉ እቶም ተቃረድንቲ እውን ዘይፈልጥዎ ዝነበሩ ልምምድ ካብ ሰልጠንቲ ተበጊስካ እቲ ኩሉ መግድታት እንዳረእኻ ክትከዶም ከለካ ነዚ ፕሮፌሽናል ደረጃ እዚ ክወፅዎ ክኢሎም ምናልባት ቅድሚኡ ዝነበረ ቁሩብቲ ስልጠና ከምቲ ዝድለ ኣይነበረን ውን ኣይነበረን እዳርጋ ወላ ሓንቲ ኣይነበረን ኢና ክንዛረብ ንክእል ኢና። ብሓፈሻ ግን እዚ ናይ ስልጠና ሰልጠንቲ ምስ መፀ ግን ኣብ ልዕሊ ተፃወቲ ኣዝዩ ምክንያቱ ዳርጋቲ 50 ሚእታዊ ሲ ካብዚኦም ወዲኦም ዝኸዱ እቲ ብቕዓቶም ተበላስ ምግናን ኣይኮኑ ኣብኡ ምስ ከዱ ዝለዓለ ስልጠና ሳይንሳዊ ብስነ ፍልጠት ኩሉ ዝኸይድ ዕድላት ውድድር ብብዝሒ እናተወዳደሩ ነቲ ዝነበሮም ታለንት ዝነበሮም ተውህቦ እንዳዓለዩ ኣብቲ ቅድም ሽከታ ድማ ክሳብቲ ዝለዓለ ጥርሲ ናይ ዓለምና ግራንድ ቱር ተባሂሉ ዝጥቀስ ሰለስተ ውድድራት ክሳብኡ ክመፁ ክኢሎም። ስለዚ እዚ ማህደር ትምህርቲ ናይ ስልጠና ናይ ሰልጠንቲ ኣዝዩ ነቲ ቅድም ሽከታ ናይ ሃገርና ብዝለዓለ ቀይርዎ ኢለ ኣነ ይኣምን ማለት እዩ።
1: ናይ ቢንያም ግርማይ ስኒ ኣብ ዝኾነ እዋን ዋላ ዝኾነ ሰብ ኢንተርነት ኣትዩ ቀዳመ ትሕቶ ሁኢዝ ቢንያም ግርማይ ኢልካ ሕተት ብፍላይ ክሳብ ገለ እዋን ማለት እዩ መልሲ እንታይ ነራ ዶ ኦንሊ ራይደር እቲ እንኮ ተቀዳዳማይ ንሬንኮ ኢቨኖፕል ዝሰዕሮ ይብለካ ክልቲኦም ኣብ ዩሻይ ሰንተር ከለዉ እዩ እዚ ሬንኮ ኢቨኖፕል ስኒ መሳትዮም ኣብ ሓደ እዋን ኣብቲ ሰንተር ነበሩ እዮም ማስኒ ይራኸቡ ነይረን ዶ ኦንሊ ራይደር እዩ ዝብሎ ንሬንኮ ኢቨኖፕል

0: ኣብቲ ዝነበረ እዋን ዝሰዕሮ እንኮ ተቐላ ድማ ቢንያም ግርማ እዩ።
1: እዚ ሓደ ተፃዋታይ ኣይኮና ዩሲኣይ ክንሰድ ደለና ክልተ ተፃዋታይ ጋር ዓሰርተ ብሉፃት ኣለና ዩሲኣይ ደለያቶም ዓሰርተ ትወዞም ዩሲኣይ ኣይደለየቶም ከዓ ዓሰርተ ብሉፃት ኣለውና ጋንታታት ትወዞም ናይ ግድን ኣይኮነ ንሕና ብመገዲ ዩሲኣይ ክንሓልፍ ኣንደርስ 23 ተፃወትና ጥራሕ ዩሲኣይ ክንሰድድ ቶም ኤሊት ከ ብዓለም ኣፍሪካ ፕሮፌሽናላት ተፃወቲ ኣምፅአን ክወዳደረ ከሎ ንሕና 3-4 ተፃወቲ ቶም ዝበዝሐዮ ናይ ውሽጢ ሃገር ተፃወቲ ጌርና ድሕሪ ተፃዊትና በዓል ተስፎም ዝሰዕርዎ ኮ ይበዝሕ ነይሩ ፕሮፌሽናል ከይኮኑ ከሉ ሻምፒዮን ኣፍሪካ ነቶም ፕሮፌሽናላት ተፃወት ናይ ደቡብ ኣፍሪካ ስዒሮሞም ከ እንዳሕር እዚኦም ተፃወት እዚኦም ኣለውና ዋይ እንዳሕር ኣብዚ ስዒሮሞ ኣብ ቱር ደ ፍራንስ ከይዶም ዘይስዕርሎም ምክንያት እንታይ እዩ ወይ ኣብቲ ካልእ ዓበይቲ ውድድራት ከይዶም ዘይስዕርሎም ምክንያት እንታይ እዩ። ስለዚ እንዳሕር ከምዚ ኮይና እዚ ከዓ ብተግባር እየ ዝዛረበካ ኣለኹ ሓደሓደ ግዜ ሲ ዕድመ ዝሰርቕ ተፃወታ ኣሎ ሓደ ዓመት ክልተ ዓመት ንድሕሪት ይምለስ እንታይ እዩ ምክንያቱ እታ ኣንደር 20 ንኸይትኸይዲ ተዓድልቲ ኣ ንኸይረኸባ ከሎስ ሕጂ ኣብዚ ገለ ነገር ተዋስኦታት ትግበር ተረዲካ ሕጂ ወዲ 24 ዓመት ከሎ ወይ ወዲ 25 ዓመት ከሎ ወዲ 23 ዓመት ኢልካ እቲኻ እንዳር ተዓዊቱ ዝሰብዚ ኤሊት ኮይኑ እውን ክዕወት እዩ እስያታ በቕዓቱ። ስለዚ ኤሊት ኮይኑ እውን ፕሮፌሽናል ክኸውን ንኽእል እዩ ዝሰብዚ ማለት ተረዲካ ሕጂ ናይ ግድን ኣይኮነ ንሕና ነተን ዘይብቕዓት ሃገራት ኣንደር 20 ወስዱለን እቶም ኣንደር 20 በዓሎም ይዕብይዎም በትናቶም ሲስተም መልሚሎም ይዕብዮም ማለት እዩ ንሕና ግን ተፃወትና ሙልሙላት ኣብ ዝኸዱ ከይዶም ኣብነታት ኣለዉና በዓል መክሰብ ደበሰ መክሰብ ሲ ኣንደር 20 ይኮነ ንወፅኢ ካ ዓዲ ኤሊት ምስ ኮነ ፕሮፌሽናል ተፃወት ኣይኮይኑ። ስለዚ ኣብነታት ኣለና ንዓ በዓል ኣማኒኤል ገረዝ ግሄር ኣብነታት ኣለውና ዳንኤል ብሰንተር ሓሊፉ ክኸውን መድሃዊ ቅዱስ ብሰንተር ሓሊፉ ክኸውን ክእል ናትናኤል ብሰንተር ሓሊፉ ክኸውን ካልኦት ተፃወትና ዝበዝሖ ግን ብሰንተር ይሓልፍ ወይ ዞም ንኣሽ ተፃወትና ሰንተር ኣትዮም ኹን ሰንተር ከ ኣተው ውፅኢት ዘምፅ ተፃወቲ ግን ኣለውና ንሕና ሕጂ ነዚኦም ኢና ክንርኢ ዘለና ሰንተር ኣትዮም ኣይኮኑ ተሰሪሖም እቶም ካብ ሰንተር ከ ኣተው ዝተሰርሑ ተፃወቲ ኸ ብቑዓት ተፃወት እዮም። ስለዚ ብምልኦም ተፃወትና ንሕና ብቑዓት እዮም ኣብ ዝኾነ ቦታ ከይዶም ከድምዑ ይኽእሉ እዮም።
2: ስምን ዓወታትን ኤርትራውያን ተቀዳደምቲ ካብ ግዜ ናብ ግዜ እናበረኸ ኣብ ዝኸደሉ ዓብላልነት ኤርትራ ኣብ ኣህጉር ኣፍሪቃ ካብ ግዜ ናብ ግዜ እናዓበየ መጺኡ ኣብ 1999 ኣብ ደቡብ ኣፍሪቃ ብዝተኸየደ መላእ ውሉድራት ኣፍሪቃ ኤርትራ ብደረጃ ሃገር ራብዓይ ተርታ ሒዛ ኣብ 2003 ኣብ ናይጀርያ ኣብ ዝተኸየደ ውድድር ድማ ብጋንታ 3 ተርታ ሒዛ እዚ ዘገምታዊ ዕብየት ደረጃ ቅድም ምሽክለታ ኤርትራ ካብ ዓመት ናብ ዓመት ተሳታፍነታ በብቕሩብ ኣድማዕና ኾነ ይስጉም ምንባሩ ዘመልከተ ፍጻመታት እዩ። ኣብ 2006 ኣብ ኬንያ ብዝተኻየደ ውድድር ኣኖካ ብሙሴ ኣሴል ተመሪሓ ኣብቲ ውድድር ዝኣተወት ሃገራዊት ጋንታ ብሽክለታ ኤርትራ ብጋንታ ቀዳመይት ኮይና ተዓዊታ ኣብ 2007 ኣብ ኣልጀርያ ብዝተኻየደ ፀወታታት መላእ ኣፍሪቃ ካብ ዝተኻፈሉ ተቐዳደምቲ ፍረቓልሲ ደበሳይ ብሩር መዳልያ መርሃዊ ግብሪ ወድ ድማ ኣብ ናይ ትሕቲ ዕድመ ንሓስ መዳልያ ስለ ዝዓተሩ ኤርትራ ብሃገረ ደረጃ ቀዳማይ ተርታ ብምሓዝ ተሸላሚት ወርቂ መዳልያ ክትከውን በቂዓ። ካብ 2010 ጀሚሩ ብስሩዕ ኣብ ሻምፒዮን ኣፍሪቃ ክትሳተፍ ዝጀመረት ኤርትራ ሃገራት ዓለም ኣብ ዝርከባሉ ኣህጉር ሻምፒዮን ዝደፍአ እኳ እንትኾና ናይታ ሉላዊት ሃገር ካብ እትኸውን ሓፂር ዕድመ ዝነበራ ኤርትራ ኣብ ኣህጉራ ዝነበረ ዓብላልነት ግን ሓለፋ ነይርዎም። ካብ 2010 ክሳብ 2025 ኣብ ዝተኸየዱ ውድድራት ሻምፒዮን ኣፍሪቃ ብመንገዲ 7 ተቐዳደምታ ነቲ ውድድር 11 ግዜ ተዓዊታ ዘሎ ኣብቶም ብደረጃ ኣፍሪቃ ልዑል ደረጃን ሚዛንን ዝወሃቦም ዞሩዋንዳን ዞሩጋቦን ላትሮፒካል ኣሚሳ ቦንጎን ብመንገዲ ዝተፈላለዩ ተቐዳደምታ ኣኽሊል ዓወታ ዝደፍአትሉ ግዜ እውን ውሑድ ኣይኮነን
3: ዋ ሓደ እዚ ብደይ ምግናን ተሰሪሕሉ እዩ ኩሉ ኣካል ማለት እዩ ደጋፊ በል ተቐዳዳማ ይበል ፌደሬሽን በል ፀባ ማእኸል በል ኣሰልጠንቲ በል ኩሉ እዚ ተሰሪሕሉ እዩ ልክ ዮ 2006 ንመጀመርያ ኣነ ከም ሃገራዊ ኣሰልጣነ ኮይደ ነይረኡ ኣብቲ ዝነበረ ውድድር ንኩሉ ኢና ተዓዊትናሉ ንኩሉ ተዓዊትናሉ ብድሕሪ እውን 2007 ከዓ ኣብ ኣልጀርያ ኦል ኣፍሪካን ጌምስ ተዓዊትና ኢና መፅና እቲ ባብ ሽዑ ይራሕ ማለት እዩ ሽዑ ይተራሕዩ ብፍላይ ኣብ ኣኖካ ኣብ ዝነበርናሉ እዋን ብኩሉ መምዘኒታት ዝነበረና ረቑሒ ኣዝዩ ትሑት እዩ ነይሩ ቀዳደም ብሽክለታ ናበሎ ዋላቲ ዕጥቂ በሎ ቆዋሚ ዕጥቂ ከምዚ ናይ ሕጂ ናይ ሃገራዊት ጋንታ ይነበረን እቲ መንፈስን እቲ ብቕዓት ናይቶም ተቀዳድምትን ግን ኣብኡ ነይሩ እዞም ሕጂ ፕሮፌሽናል መብዛሕቶም ኮይኖም ዝነበሩ ኩሎም

በዓል ዳንኤል፣ በዓል ፍረቃልሲ፣ በዓል ዳዊት ካንቻ፣ በዓል በረኸት የማነ እዚኣቶም እዮም ነሮም እቶም ሽዑ ኣብቲ ውድድር ተሳተፉ ማለት እዩ። ስለዚ እታ ማዕፆ ሽዑ ተኸፊታ ዋላ ተኸፊታ ከላ ግን ክሳብ 2011 ሻምፒዮን ኤርትራ ከነምፅእ ሕልሚ እዩ ነይሩ። ከምዚ ነቶም ሽዑ ሻምፒዮኖን 8 ዓመት ኮይኖም ዘለዉ ንኤርትራ ሕጂ ካብ ኤርትራ ሻምፒዮን ኣፍሪቃ ክኾኑ ክምንጥልዋ

0: ከምዚ ዓይነት ሕጂ ዕብለላ ኣይነበረን። ልክዕ ሽዑ ካብ 26 ከም ዝበልኩ 28 ኦል ኣፍሪካን ገይም ሸርናዮ ብድሕሪኡ ኣብ ሩዋንዳ 210 ኤርትራ ስዒራ ካብ ሽዑ ንንኦ እቲ ንሕና ክንስዕሮ ዘይ ንግምቶ ዘይነበርና ብመንቋዕቋሕታ ግን ኣብ ከባቢ 2007 ኦል ኣፍሪካን ገይምስ ምስ ሰዓርና ብድሕሪኡ ተዓቕሚ ከም ዘሎ ካብ ዝገርመካ ልዑል ኣበርክቶ ዝገበሩ ኣብተን ክልተ ዓወታት ከዓ ካብቶም ኣነኳ ዝተበገሱ ሰባት እዩ። እዚ ዓይነት ዓወታት ምስ መፅእ ክንገብር ከም ንኽእል ርዱእ እናኾነ መፅ ማለት እዩ። ብድሕሪኡ ሃገራዊ ፌደሬሽን እውን ካብ ስራሕ ኣየብኩረን ማለት እዩ። ምትዕርራይ ውሽጡ ዝነበረ ምትዕርራይ ብምግባር ናይ ደገ ውድድራት እውን ኣብ ዙራት ምስታፍ ኣብ ሻምፒዮን ኣፍሪቃ ምስታፍ ድዩ ኣብ ውሕዳት ዓመታት እየን ዘይመጻተን ደረጃታት ሽዑ ኣብ 2008 ኣነ ሒዘን ከይደ ሻምፒዮን ኣፍሪቃ በረኸት የማነ ኣብ ክሮኖሜትሮ 4 ሳልሳይ ዝኣተወላ ማለት እዩ። ብድሕሪኡ እዩ እንዳ ብርትዕ መፅ ማለት እዩ ደረጃ ናይ ኤርት
1: ውሓነ ምናልባት እቲ ቅድም ሽከታ ካብ ቀደማት ሒዝካ ካብ መግዛእቲ ዝሒዙ ሰን ስለ ዝነበሩ እዩ። ብፍላይ ካብ ድሕሪ ናፅነት ግን ካብ ግዜ ናብ ግዜ እቲ ንደገ ወፂእካ ዕድላት ናይ መገሻ ሃገራዊት ጋንታ ብደረጃ ጋንታ እውን ከይተረፈ መገሻታት ዝተፈላለየ ዕድላት ስለተፈጥረ እቲ መንቋቋሕታ ናይ ቅድም ሽከታ ካባኻ ዝሕይሉ ተቃደንቲ ኣብ ደገ ወፂእ ክተወዳደር ብምብቅዑ ደረጃ ካበይ ኣሎ ፈሊጥካ ዝያዳ ፃዕሪ ዝያዳ ስራሕ ከም ዘለካ ፍሊጥካ እቲ ልምምድ እውን ከም ዝልበልኩ ከምዚ ስልጠና ተኣሰር እናተቀይረ ከም ምኳድን መጠን እቲ ለውጡ ክመፅእ ክኢሉ። ስለዚ እቲ ናይ መጀመርያ ጋብ ዝረከብናዮ ኣብ 2006/7 ናይ ኣኖካ ብዞን ማለት እዩ ናይ ተወሰነ ናይ ኣፍሪካ ክፋል ብዞን ተገብረ ናይ ጁኒየር ዩኒሮ ማለት እዩ እሱ ሓደ ኣንፈታርኢና ማለት እዩ። እቲ ብዝያዳ ብፍሉይ ንቅድም ምሽከታ ድማ ዝለዓለ መጀመርያ ግዜ ሻምፒዮን ኣፍሪካ ናይ ሙሉእ ኣፍሪካ ዝኮናሉ ድማ ኣብ 2010 ናብ ሩዋንዳ ተገብረ ኣብ ሃገርና እውን ኣብ 2011 ዝተኣንገደ እዚ ነቲ ቅድም ምሽከታ ናይ ሃገርና ዝለዓለ ሞራል እቶም ፕሮፌሽናል ክፍሪ ዝኽእሉ ኣብ ዓወት ኣምፅዎ ክሳብ ሰዓት እዚ ድማ ዳርጋ እትዕብላል ናይ ኤርትራ ንቀፃልነቱ ካብዚ ብምብጋስ እዩ እቲ ዕብላል ኣብ ኤርትራ ኣብ ቅድም ምሽከታ ኣፍሪቃ ክኸውን ዝኽኣለ ኢለ ኣነ ይግምግም ማለት እዩ።
2: ሻምፒዮን ኣፍሪቃ 2011 ኣብ ኤርትራ እዩ ተኻይዱ። ኣብቲ ኤርትራውያን ኣብ ዓዶም ዝደመቕሉ ውድድር ናይቲ ግዜ ፕሬዚደንት ማሕበር ቅድም ምሽክለት ዓለም ዝነበረ ኣየርላንዳዊ ፓት ማኬድ ነቲ ናይ ግዜ ውድድር ብኣካል ተረኺቡ ድሕሪ ምዕዛቡ ተዓዘብትን ደገፍትን ህዝቢ ኣብ ቅድም ምሽክለታ ድሕሪ ምግምጋሙ ኤርትራዊ ምሽክለታዩ ሂወቱ ዝብል ተዘካሪ ምስክርነት ገዲፉ።
1: እዚ ፍሉይ እዩ ንዓና ማለት እዩ ምናልባት ኤርትራ ቅድሚ ሕጂ ከም ዝድበልኩ ካብዚ ከም ናይ በዓል ግብፂ ካልኦት ካልኦት ሃገራት ጥልያን እውን ብደረጃ ጋንታ ምፅያ ትዕድም ነራ እያ። ብዝያዳ ግን ኩሉ እቲ ኣፍካር ስፖርት ኮን ተቃዳዳማይ ውሽ ሃገር ዘሎ ሻምፒዮን ኣፍሪካ ከመይ እዩ ኣብ ደገ ከከድና ንዋድር ስለ ዝነበርና 2011 ግን ኤርትራ ኣብ ውሽ ሃገር ባዕላ ዓዲማ ክተወንግዶ ብማእኻላ ነቲ ህዝቢ ኤርትራ ማለት እዩ ብፍላይ ውሽጢ ዘሎ ኣብ ቅድሚ ዓይኑ ነቲ ሻምፒዮን ኣፍሪካ እንታይ ይመስል እንታይ ዓይነት ተቐዳደምቲ ይመስሉ ሓያልነት ወይ ክብደት ርዝነት ናይቲ ውድድር ማዕርክ እንዳይ ኣብ ቅድሚ ዓይኖም ዝረኣይዎ ከም ምዃኑ መጠን ናይ ብሓቂ ኣዝዩ ፀላው ነይሩ ወይ ዓብ ነገር ኢልና ክንጠቅስ ንኽእል። ልዕሊ ኩሉ ድማ ብዓብላለቲ ዓዊት ናፍቲ ግዜት እዚ ብምውፃና ነቲ ውድድር ወይ ብምዛምና ድማ ብፍላይ ነቶም ኣብ ውሽጢ ሃገር ዘለዎ ብፍላይ ቶም ካብ ግዜ ናብ ግዜ ተክእቲ ዝበሃሉ ተቃደምቲ ሓደሽ ጀምርቲ ከማ ዝያዳ ድፊኢት ዝፈጠረ እዚ ውድድር ናይ 2011 እሞ ስለዚ ኣዝዩ ኣብ ቅድም ምሽከታ ፀላው ነይሩ ናይ 2011 ሻምፒዮን ኣፍሪካ ክብል ይኽእል።
3: ሓደ መጀመርያ ናይ ሽዑ እዋን ዝተኻየደ ውድድር ምስሊ ብሽክለታ ኤርትራ ዘንፀባረቐ እዩ ድሕሪኢነስ ንክንመካሒልና ኣይኮናን ንኣወዳድብኡ ዲኻ ክትብል ዋላ እቲ ዝተኻየደ ውድድር ኣብ መወዳእታ ተዓወት ምስ መፀ ብደገፍትን እቲ ሕብረተሰብ ዝነበረ ዝረኸቦ ፀጋንሲ ሓደ ዓብ ስእሊ እዩ። ሕጂ ረሳዕቲ እንዳኾንና እዩ ትሽግር እምበር ምልስ ኢልካ ከም ሞያውያን ንስኹም ክትንድዎ ከለኹም እቲ ዝነበረ ኩነታት ድሕሪ ኢናዮ እቲ ውድድር ናይ ባሓቂ ብርቶ ውድድር እዩ ነይሩ። ምክንያት ብፍላይ ኣብተን ናይ መወዳእታ ኪሎሜትራት ድሕር ዘኪርናዮ ሲ ዳርጋ ኩላትና ካብቶም ተቀዳደምቲ ካብቶም ኣብ ደገ ኮይና ኣባላት ነርና ናይ ናሽናል ቲም ሪዘርቭ ተታሒዝናን ኣሰልጠንትን ደጋፊ ከዓ ብሓፈሻ ብኩሉ ዳርጋ እንታይ ከም

0: ከብዳ ሓቂፍካስ ብህንጢነት ተፀበየ ነይሩ ብርቂ ዓወትካ ተመዝጊበሾ ሕጂ እቲ ምስሊ ኤርትራ ናይ ብሽክለታ ዝተገለፀሉ እዋን ከም ዝነበረ ርግፀኛ ኮይነ የብል ምስክር ማለት እዩ
1: እወ ናይ 211 ሻምፒዮን ኤርትራ ሻምፒዮን ኣፍሪካ ኣብ ኤርትራ ዝተካየደሉ ከም ኩሉ ሰብ ዝረኣዮ እቲ ዝበለፀ ውድድር ኣብ ኣፍሪካ ክብል ገልፀ ምክንያቱ ምስ ብዙሒ ተዓዘብቱን ምስ ብዙሕ ከቲ ዝነበረ ፅፈት ኣካይዳን ዝበለፀ ኮይኑ ናዓይ ዝረኣየኒ ምክንያቱ ኣብ ብዙሓት ሃገራት ድና ኢና ግን ኣብ ሃገርና ዝተካየደ ሻምፒዮን ኣፍሪካ ዝበለፀ እሞ ከዓ ንኤርትራ ኣብ ሜድኣ ምስ ብዙሕ ደገፍታ ዝነበረ ዓወት ኣዝዩ ነቶም ንኣሽቶ ኣረብ ፍናን ዝሃበ ኤርትራ እውን ካልእ ውድራት እንግድ ምኳና መድረክ ዝከፍት ኮይኑ ዝረኣየኒ እቲ ዝነበረ ፀወታት ዝነበረ ውድድር ክሪኦ ከለዉ ከዓ ኣዝዩ ፅቡቅ ፈታን ውድድር ወላ ቅርፂ መሬት እውን ንባዕሉ ፅቡቅ ክሰያየሮ ማለት እዩ ብሓፈሽኡ እቲ ናይ 211 ሻምፒዮን ኣፍሪካ ንኤርትራ ሓደ ዓብዪ ዝላ እዩ ንቅድሚት ምክንያቱ ኩሉ እቲ ዝነበረ ክረአ እንከሎ ክሳብ ከምኡ ወዲያ ተሃገር ትእንግ ተባሂሉ እውን ብዙሕ ንኣዳ ዝረክበትሉ መድረክ ስለዝኮነ ብሕጂ እውን ካብኡ ሰፊሑ ክርአ ዘሎ ምክንያቱ ዝሒልና ና ቆርኳን ተጋጌ ካልእ ካልእ ውድራት ሻምፒዮን ዓለም ክተካየድ እውን ተኽእል ኮይና ዝስማዓኒ ምክንያቱ ምስ ዘለና ቅርፂ መሬት ኩሉ ኤርትራስ ሓደ ዓብ መድረክ ከፊታ 211 ናይ በዓል ሩዋንዳ እውን ተመክሮ ክኮነና ክእል እዩ ስለዚ እቲ ዝነበረ ኣብ ኤርትራ ኣዝዩ ነቲ ህዝቢ ንባዕሉ እውን ኣብ ስምዒት እትዩ ንስድራ ቤት ናይ ቅድም ሸታ ኣባላት ናይቶም ስድራ ጀመር ተቃለምቲ እውን ዓብ ድፊኢት ዝገበረ ኮይኑ ዝስማዓና
2: ሱታፈ ኤርትራውያን ተቀዳድምቲ ኣብ ዓለምለኻዊ ውድድራት ኦሎምፒክ ነዊሕ ስረት ዘለዎ እዩ ኤርትራውያን ተቀዳድምቲ ፀሃየ ባህታን መስፍን ተስፋይን ኣብ ሜልበርን 1956 ኣልኣዛር ክፍሉን ጆቫኒ ማሶላ ኣብ ሮማ 1960 ፍስሃ ፅዮን ገብረ የሱስ ሰላምቢኒ ካርሜሎ ሰለሙን እምባይን የማነ ነጋስን ኣብ ቶኪዮ 1964 ተኸስተ ወልዱ የማነ ነጋሲ ሰላምቢኒ ካርሜሎ ፍስሃ ፅዮን ገብረ የሱስ ማሓረ ዕቁባ ሚካኤልን ኣብ ሜክሲኮ ሲቲ ተኸስተ ወልዱ ፍስሃ ፅዮን ገብረ የሱስ ርእሶም ገብረ መስቀል ማሓሪ ዕቁባ ሚካኤል ሱሌማን ዓብዱራሕማን ኣብ ሙኒክ 1972 ዝርእጋብር ገብሪ ሂወት ኣብ ሞስኮ 1980 ተሳቲፎም ድሕርና ፅነ ዳንኤል ፍሳሕየን ተኪ ሃይለ ሚካኤልን ኣብ ባርሴሎና ዝተካየደ ውርድራት ኦሎምፒክ ተሳቲፎም እዮም ይኹን ግን ኣብ እዋኑ ንኢትዮጵያ ወኪሎም እዮም ተወዳዲሮም ዳንኤል ተክለ ሃይማኖት ኣብ 2008 ኣብ ቤጂንግ ኣብ ዝተካየደ ውርድር ኦሎምፒክ ድሕርና ፅነት እቲ ናይ ፈለማ ንኤርትራ ኣብዛ ዓብየ ውርድር ዝወከለ ተቃዳማይ ክኸውን ክኢሉ ብወገን ደቂ ኣንስትዮ ኣብ 2018 ብኹሪ ኤርትራዊት ፕሮፌሽናል ተቃዳሚት ክትከውን ዝበቅዐት መወሳና ደበሳይ ኣብ 2020 ቶኪዮ ጃፓን ናይ ፈለማ ኤርትራዊት ጓል ኣንስተይቲ ተሳታፊት ኦሎምፒክ ክትከውን ብቂዓ ኣብ 2015 ኣብ ታሪክ ቅድም ብሽክለታ ኤርትራ ቅድሚ ሕጂ ብጸሊም ሕብረተሰብ ናይዚ ኣህጉር ተበፂሑ ዘይፈልጥ ታሪክ ተገንጺሉ ዳንኤል ተክለ ሃይማኖትን ምርሃው ቅዱስን ምስ ዶብ ኣፍሪቃዊት ክለብ ኤምቲኤን ኩቤካ ብምዃን ንፈለማ ግዜ ኣብቲ ዝዓበየ ውርድር ቅድም ብሽክለታ ዓለምና ዝኾነ ዙር ፈረንሳ ብምስታፍ ናይ ፈለማ ጸለምቲ ኣፍሪቃውያን እግሮም ኣብቲ ውርድር ዝሓወሱ ኮይኖም እዞም ተቀዳድምቲ ካብ ምስታፍ ሓሊፎም ኦሎምፒካዊ ዳንኤል ተክለ ሃይማኖት ነታ ኣንበሳ ዓቐብ ዝለብሳ ማልያ ንኣርባዕተ መድረኻት ተኸዲንዋ ተጓዒዙ ኣብ ግዜኡ ድማ ነስ ታሪክ ዝበፅሐ ናይ ፈለማ ኣፍሪቃዊ ተቀዳማይ ኮይኑ ኣብቲ ግዜ ወዲ 21 ዓመት ዝነበረ መርሃዊ ቅዱስ እውን ናይቲ ውርድር ብዕድመ እቲ ዝነኣሰ ተቀዳማይ ነይሩ
3: እዎ ማለት ዓብ ነገር እንድዩ ዓብዩ ኣብ ምስታፍና ጥራይ ከም ኤርትራውያን ቀሊል ኣጋጣሚ ነበረን እቲ ትምኒት ዝትምንዮ ናይ ቅድድን ብሽግለታ ኣፍካሪ ይኹን ብዓብዩ እንተ ሃገር ዝፅበዮ ኢና ጌርና ኣብቲ ዋንቲ ክንሳተፍ ጥራይ ምኽኣልላ ዓብ ነገር ይንዓና ማለት እዩ ስለዚ ማለት ኩሉ ተቀዳዳማይ ብሽግለታ ዝትምነ እዩ ናይ ሙሉእ ዓለም ኣብ ቱር ዲ ፍራንስ ሓንቲ መዓልቲ ተኸፋለ ክኸውን ካብኡ ሓሊፉ እውን ዓወታት ከመዝግብ እቲ ናይ ፃዕሪ ናይ ስፖርታዊ ኮይኑ ከዓ እቲ ዝነበረ ኣጋጣሚታት ማለት ዓብ ዕድል ይንዓወ ናብቲ ፖዲየም ብምርካበይ ናይ ዓቐበት ልክዕ ተዘካሪ እዩ ዓብ ነገር እዩ ህዝቢ ልዕሊ ትፅቢት እዩ ማለት ኩሉ ግዜ እዩ ኣነ እንተዳ ዘኪርየ ንዑስ ብጣዕሚ እየ ዝሕበን ማለት እዩ معرفة

0: ክንደይ ትምኒቱ ከም ዝሰመረሉ ኣርእና ኣቃሓይሽ ማለት ከሌላ ኣቀባብላ ይነበረን ዳርጋ ህዝቢ ኤርትራ ሙሉእ ኣብ ፅርግያ ተረኪቡ ክብለ ክእል ካብኡ እውን ብቐጥታ ሓልፍ ስለ ዝነበረ ቲቪ እውን ብዙሕ ፊድባክ ረኪብና ኣሉ ናይ እንቋዕ ጎሰና
1: እዎ እዚ ሕጂ እቲ ዝለዓለ ማለት እዩ። ምክንያቱ በዓልናኒኤል በዓል ናትናኤል በዓል መርሃዊ ሞዴል ናይ ሃገርና ማለት እዩ። ናይ መጀመርያ ፕሮፌሽናል ተቃደንቲ ጥራይ ዲኮኑስ ክሳብ ቱር ዲ ፍራንስ ዝበፅሑ ናይ መጀመርያ ተቃደንቲ እዮም። በዚ ምክንያት ድማ ናይ ብሓቂ ሞዴል እዮም ወይ ኣብነታውያን ናይ ቅዲ ምሽክርታ ልና ክንተቀሶም ንክእል ማለት እዩ። ንመጀመርያ ግዜ ናይ ታሪክ ቅዲ ምሽክርታስ ፕሮፌሽናል ዝኮኑ ዚኣቶም እዮም ማለት እዩ። ስለዚ ንዓና ድማ እንታይ ሞራል ሂብና ማለት እዩ ኪነቲ ሻምፒዮን ኣፍሪቃስ ኣብ ውሽጢ ሃገርና ኹን ናብ ካልእ ኣፍሪካ ሃገራት ተዓዊትና ኣሉ ካብኡ ሰጊርና ድማ ዝያዳ ካብ ኣፍሪቃ ወፂና ድማ ኣብ ዓለም ተወዳዳርነት ዝለዓለ ዙር ናይ ኤሮጳ ዝበሃል ወይ ናይ ዓለም ኢልና ውን ክንጠቕሶ ንክእል ቱር ዲ ፍራንስ ኣብኡ ምስ ስታፎም ድማ ዝያዳ ነቲ ቅድም ሽከታ ናይ ሃገርና ድፊኢት ፈጢሩሉ ነቶም ሓደሽ ወይ ኣብ ውሽጢ ሃገር ዘለዎ ሓደሽ ጀመርቲ ድማ ናይ ብሓቂ ሓይሊ ዓብ ሓይሊ ኮይኑዎም ማለት እዩ።
2: ምናልባት ከምቲ ክትብሎ ፀናሕካ ታሪክ ናይ ቅድም ምሽለታ ነዊሕ ጉዕዞ ዘለዎ እዩ። ናይ 70 ናይ 80 ዓመታት ገለ ዘለዎ እዩ። ሕጂ ምስናትና ኣጀማምራ ክትሪኦ ክትክል ከለኻ ኣብ 2015 ናብ ቱር ዲ ፍራንስ ክንቅልቀል ብትኽክል ደንጉና ኢና። ግን ነዚ ዝፈጠሮ ብዙሕ ነገራት ኣሎ። ሓደ መግዛኣት ኣሎ፣ ዘይምችኡ ኩነታት ኣሎ ማለት እዩ። ብድሕሪ እዩ እቲ ኩነታት ከምዚ ክብለካ ፀንሕኩት ናይቲ መግዛእቲ እንደገና ከዓ ኣብ ትሕቲ መግዛእቲ ኮይና ናብ ኦሎምፒክ ናብ ገለ ናብ ገለ እውን እኳ ኬድና ኢና። ግን ኣብቲ ናይቲ ዝዓበየ ውድድር እንብሎ ማለት እዩ ካብቶም ሰለስተ እቲ ቱር ዲ ፍራንስ ድሕሪ ነዊሕ ዓመታት ኢና እቲ ብማዕዶ እንሪኦ ነበርና ወይ ድማ ተቃዳድምትና ብማዕዶ ሰይድኦም ኣማሚቆም ዝከታተልዎ ዝነበሩ ብኣካል ክሳትፍዎ ዝኽኣሉ ምናልባት እቲ ውድድራትን እቲ ካልእ ናይ ማሃደረ ትምህርቲ ደንጉና ብምእታውና እንደገና ከዓ ዕድላት ናይ ጋንታታት ደይምርካብና ካልኣይ ከዓ ስርዑ ዝኾነ ውድብ ዝኾነ ነቲ ውድድር ብዘይምክያድና ከምቲ ክብለካ ፀንሕኹ ገለ እንተታት ዝፈጠረ ማለት እዩ። ንኣብነት ኣብ 98 ዝተፈጥረ ኩነታት ሓደ ካብቲ ነቲ ብሽክለታ ቁርብ ጉሲ ዘበሎ እዩ ማለት እዩ። ሓደ ካብቲ ናትና ንዕቤት ነቲ ብሽክለታ ኣብቲ ናይቲ ግዜቲ ምስ ኣዝዮም ብቕዓ ዝነበሮም ኣዝዮም ተሃላለኽነትን ተወዳድርቲ ዝነበሮም ቁርብ ጉሲ ኣብሉ ኣይደንጉየ ግን ቀልጢፉ እቲ ውድድር መፂኡ ናብቲ ንቡር ብቕዓቶም ክምለስ ኢሉ ማለት እዩ። ሕቶካ መሰረት ግን ብርግፅ ብዘይቀል ዓለም ደንጉና ኢና
3: 2015-215 ኤምቲኤን ኩቤካ እዛ ናይ ዋይልካር ዕድል ረኺባ ናይ ዙር ፈረንሳ ዕድመ ቀሪብላ ክሳተፍ ኮላ ምርሃውን ምርሃዊ ቅዱስን ዳንኤል ተክላይ ማለት ቀዳሜቲ ዓመት ወላ እታ ኤምቲኤን ኩቤካ ትበሃል ጋንታ ናይ መጀመርታ ሱታፍያ ማለት እዩ ኣፍሪቃዊት ጋንታ ከዓ ደቡብ ኣፍሪቃዊት እያ። እዚ ሕጂ ናቲ ታሪክ ኣለዎ ሕጂ ዓብዪ ዝላ እዩ ዓብዪ ዝላ 215 ኣብ ውሽጢ 5-6 ዓመት ስኒ በብመገዶም ፀኒሖም ናይ ስልጠና ዓዲ ረኪቦም ናይ ኣብ ዓብ ውድድር ግራን ቱሪ ዙር ፈረንሳ ማ ስኒ ካብ ዝዓበየ ውድራት ብዝተፈላለየ መለክ ዝዓበየ ባህል እዩ ናይ ምስታፍ ዕድል ተረኪቡ ሕጂ ናይ ምስታፍ ዕድል ጥራሕ ዘይኮነ 2015 ከምዚ ካልእ መልክዕ ቀይራ ዳንኤል ተክለ ሃይማኖት ከይዱስ ኣብቴን ቀዳሞት ስቴጅ ናይ ዓቐብ ማልያ እታ ፖልካዲት ዶት ጀርሲ ፖዴም ደይ ናይ ኤምቲኤን ኩቤካ ዓብ ነገር ነይሩ ሕጂ ሚድያ ወላ ሚድያ ቶፕ 10 ዝኣተወሉ እዋን ነይሩ እዩ ዳንኤል ናይ 215 ብሬካዊ ምስ ህዳም ጉጅለ ከይዱስ ቶፕ 10 ዝኣተወሉ እዋን ነይሩ እዩ ምርሃዊ ቅዱስ ፀወታ ወዲኡ ኣብታ ናይ ኢንተርሚድያት ነበረት ሓንቲ ዘመዝገባነት ነራ ከምዚ ሓደ ማይልስቶን እዩ ሓደ ምዕራፍ እዩ።
4: ኤርትራውያን ኣብ ቅርፂ ቅድም ብሽክለታ ቅድሚ ምስታፍ ዳንኤል ተክለ ሃይማኖትን ምርሃዊ ቅዱስን ኣብ ዙር ፈረንሳ ነቲ ውድድር ብመሳኩቲ ቴሌቭዥን እዮም ዝከታተልዎ ነይሮም። ዳንኤልን መርሃውን ነቲ ዘይብፃሕ ዝመስል ዝነበረ ምዕራፍ ድሕሪ ምግንፀሎም ፅልዋ ስታፊኦም ኣብቲ ውድድር ኣብ መላእ ሃገርዩ ኣስፍሕፊሑ ቆልዑን መንእስያትን ሓደስቲ ብሽክለታ ብምዕዳግ ዝነበራ ብምትዕራይን ኣብ ፅርግያታት ተውዛሕዛሕ ክብሉ ጀሚሩ።

0: ሮም ዳንኤል ተክለ ሃይማኖትን ምርሃው ቅዱስን ድሕሪ ናይ ዙርፍረ እንስሳ ዝተፋፊኦም ብህዝብን መንግስትን ድሙቕ ኣቀባብላ ኣብ ዝተገብረሎም ዕለት ኣብዚ ግዜ ብደረጃ ዓለም ዓብ ስምን ዝናን ሃኒፁ ዝርከብ ቢንያም ግርማይ ሓደ ካብቶም ኣብ ማውንተይን ባይክ ተወጢሑ ኣብ ምዕጃብቶም ታሪክ ዝሰርሑ ተቀያድምቲ ዝተኻፈለ እዩ። ሱታፌ ዳንኤልን ምርሃውን ኣብ ቱር ደ ፍራንስ ዝፈጥሮ ፅልዋ ቁፅሪ ፕሮፌሽናላት ተቀያድምቲ ኤርትራውያን ካብ ግዜ ናብ ግዜ እናበረኸ ክኸይድ ጀሚሩ።
1: ፅልዋ ንኹሉ ይጸልይዎ ብፍላይ ብፍላይ ሓደሽቲ ተቀዳድምቲ ሓደሽቲ ተቀዳድምቲ ፕሮፌሽናላት ንኸነምፅእ ዝገበረና እቲ ዓብዪ ፅልዋ ቢንያም ግርማይ ኣብ ዝተፈላለየ እዋን ይገልፆ እዩ። ዝተረዳእኮ ኣብቲ እዋን ትንእሽተይ ከም ዝነበረ ካብቶም ተቐበልቲ ነቶም ኣጋይሽ ነይሩ ሽ እዚ ሕጂ ሓድሽ ኣብነት እዩ ብሩህ ኣብነት ማለት እዩ። ስለዚ ንኹሉና ይበራቢሩና ሽዑ ኤርትራ ሳብዚ ነይራ ኣብ ከምዚ በፂሕ እሞ ከዓ ኣብ ዓለም ለኻዊ ከዓ ተሳቲፍና ስቴጅ ክድይብ ቀሊል ነገር ኣይኮነን ኣብቲ ሰዓት እቲ ብፍላይ ኤርትራ ምስ ኩሉ ነገራቱ ማለት እዩ ኤርትራ በይ ከም ዘላ ዘይፈልጡ ሰባት ነይሮም ኣብቲ ዓዲ በቲ ድዕለል ንገሎ ጎረቤትና ሽን ጎረቤትና ምስ ነገርካዮም ኤርትራኡ ከም ዘላ ዝፈልጥዋ ነይሮም ማለት እዩ። ብዙሕ ነገር ይቐይሩስ ማዕለያ ዘይብሉ ነገራት እዩ። ምክንያቱ ኣብ ኣፍሪቃ ጥራሕ ዝነበረ ከምቲ ክቡር ፕረዚደንት ዝበሎ ድሕሪ ሕጂ ንዓለም ለኸ ረአዩ ዝበሎ ልክዕ ናብኡ ሰጊሩ እቲ ዝተባሃለ ኣብ ተግባር ክውዕል ከሎ ክትሪኦ ከለካ ቀሊል ኣይኮም ብኡ መንፅር ከዓ ብዙሓት ዳንኤል ብዙሓት መርሃዊ ኣፍሪና ቀሊል ነገር ኣይኮነን ዘለዉ ኤርትራውያን ፕሮፌሽናል ኣብ ሙሉእ ዓለም ሕጂ ውሕዳት ኣይኮነን ውሕዳት ጥራሕ ደይኮኑ ከም ዓይነት እውን ንሪኦም ኣለና እንጂ ኣብ ሊድል ትሬክ ዓንዲ ሕቆ ናይታ ጋንታ ኤርትራዊ እዩ። እዚ ኣብ ጅሮ ዲ ኢታልያ ንሪኦ ዘለና ኣብ ዝተፈላለየ እዋናት ቢንያም ዘረአየና መርሃዊ ቅዱስ ዘርእየና ሄኖክ ምብራን ዘርእየና ኩሎም እዞም ዝብሎም ዘለኹ ኣብ እዋኖም ናትና ልተ ኩሎም ኣብ እዋኖም ክሳብ ሕጂ ዘለዉ ናይ ዝትብሎ ዘለካ ውፅኢት እዩ። ከምኡ እንተዘይመፅእ ነይሩ እቲ ሃነይ ኔታ ይመሃለውን መፃኢ እንታይ ከም ትገብር መደብ የብልካን ግን ኤርትራዊ ከይዱ ኣብኡ ክዕወት ከም ዝኽእል ማዕፆ ምኽፋቱ ንኹሉ ይባራቢሮ ንፌደሬሽን ኣይትግደፍ ንሰልጠንቲ ትግደፍ ዋላ ትናትና ዝነበረና ኣብ ምስልጣን ኣበርክቶ እውን ተጓይና ከይድና ናብ ዩሲኣይ ክንምሃር ናብ ካልእ ዝደፋፋእካ ባይተዋ እዚ እዩ። ምክንያቱ ኣብቲ እዋን ብዙሕ ዘይትፈልጦ ኣብ ብሽክለታ ነይሩ እዩ ብዙሕ ዘይንፈልጦ ነገራት ማለት እዩ ኣብ ሳይንስ ዝተሓወሰብ ካልእ ነገር ምስ መፁ እቶም እቲ ንብሎ ዘለና ዓወት ምስ መፀ ግን ሪሌሽን እውን ትገብር ኢካ ትራኸብ ኢኻ ምስኦም ከመይ እንታይ ከመይ እዝንዝን ብዙሕ ነገራት ዋላ ብቲ ዓይነት ውድድራት ኣበስመራ ዝካየድ። ስለዚ ነዚ ኩሉ ዝገበረ እቲ መንቋሕቋሕታት ናይ ኣነኳ ንበሎ ጀሚሩ ንእሽተይ ዓወት እናለ ሻምፒዮን ኤርትራ ኣብ ዓለም ለኻዊ ቱር ዲ ፍራንስ ዳንኤል መርሃዊ ብድሕሪ ካልኦት ከይዶም ሕጂ ከዓ ኣቢንያም ተመፅዩ ብሕጂ ከዓ ክቐፅል እዩ ትፅቢትና ከም ዝቕፅል ከዓ ርዱእ እዩ። ናይ ኩሉና ግን ናይ ኩሉና ስራሕ ኣድላይ እዩ።
2: ሱታፌና ኣብ ቱር ዲ ፍራንስ ዝሕደሮ ፅልዋ ክሪኦ ከለኹ ማለት እዩ ኣቕሊለ ዝርአ ኣይኮነን ምናልባት ዳንኤል ተክለ ሃይማኖት ንዓቐብ ፖልካዶት ኣብ ፔዲም ክድይብ ከሎ ኣብቲ እዋነቲ ይዝክር ማለት እዩ ኣነ ንፅባሓይቲ ኣርባዕተ ብሎኮታት ኣስመራ ወይ ድማ ኣርባዕተ ኣፍ ደጋታት ኣስመራ ተቀዳደምቲ ይኹኑ ብሽለታ ዝፈቱ ይኹኑ ካልኦት ይኹኑ ክውሕዝ እየ ዝዝክር ማለት እዩ። ስለዚ ኣብኡ እቲ ብማዕዶ ንሪኦ ዝነበርና ምስታፍ ናይ ዳንኤል ምስታፍ ከይኣክል ከዓ ኣብ ፔድም ብምድያብ ከዓ እቲ ፅልውኡ ኣብ ነፍሲ ወከፍ ገዛኣት እዩ ነፍሲ ወከፍ ተቀዳዳማይ እቲ ዳንኤል ክበፅሖ ዝኽእል ደረጃ ንክበፅሕ ብዘይ ቀል ዓለም ተፃዒሩሉ ሓደ ካብኣቶም ኣብቲ እዋን እቲ ሱታፌ ናይ ዳንኤልን ናይ መርሃዊን ቅዱስ በፂሖም መፂኦም ከምቲ ኩሉ ግዜ ዝጥቀስ ማለት እዩ ቢንያም ግርማይ ኦሎምፒካዊ ማለት እዩ ብሽክለታ ገይሩ እዩ ተቐቢልዎም ተቐቢሎም እቲ ናቶም ሕልሚ ከምኡም ክኸውን እቲ ዝፃዕሮ ፃዕሪ እቲ ውፅኢቱ ኸ እዚ ዝሓለፈ 2 ዓመት ዝረኣናዮ ማለት እዩ ኣብ ሻንሰሊዘ እታ ቀጠልያ ማልያ ክለብሳ ክኢሉ ማለት እዩ። ስለዚ እቲ ፅልውኡ ከምቲ ኣቐድም ኣቢሉ ክገፀልካ ፅንሐኩ ማለት እዩ ነፍሲ ወከፍ ተቀዳዳማዮ ዘይኮነ ናይቶም ተቀዳደም ኣሕዋቶም ከይተረፈ እዮም ክውሕዙ ዝኽኢሎም ማለት እዮም። ስለዚ እቲ ፅልዋ ኣብ ሙሉእ ሃገር ቀሊል ኣበርክቶ ኣይነበረን እሱ ስለ ዝኾነ ከዓ እቲ ውፅኢት ድሕሪ ተወሰነ ዓመታት ማለት እዩ ነዊሕ ከይከደና 8-9 ዓመት ነቲ ውፅኢት ናብቲ ማንም ክበፅሖ ዘይከኣለ ፀሊም ኣፍሪቃዊ እቲ ፅልዋ ዝድሕደሮ ናይ ቱር ዲ ፍራንስ ኣብኡ ምስታፍና ብሚንያም ግርማይ

0: ተሓስናዮ ማለት እዩ እቲ ፍረስ ኣምፅዎ። ስለዚ እቲ ስታፊ ኣዝዩ ኣዝዩ ኣዝዩ ዝበለፀ ኮይኑ ይስምዐኒ ማለት እዩ።
1: ኮንፌደሬሽን ቅድም ብሽክለታ ኣፍሪቃ ዓመታዊ ንዘካይዶ ዝነበረ ሻምፒዮን ኣፍሪቃ ኣኻሊ ዘይምዃኑ ብምግምጋም ዋንጫ ኣፍሪቃ ቅድም ብሽክለታ ዝተሰሜ ሓድሽ ውድድር ኣብ 2018 ተኣታትዩ። እዚ ብማሕበር ቅድም ብሽክለታ ዓለም ኣፍልጦ ዝረኸበን ኣብ መንጎ ኮንፌደሬሽን ቅድም ብሽክለታ ኣፍሪቃን ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራን ብዝተገብረ ፕሮቶኮላዊ ስምምዕ ዝተካየደ ፈላሚ ውድድር ን8 ሃገራት ጠርኒፉ ኣብታ ዝለዓለ ታሪክ ቅድም ብሽክለታ ዝነበራ ኤርትራ ክጅምር ተወሲኑ።
2: እሱ እውን ልክ ከምቲ ናይ 211 እዩ። ምናልባት ፍልይነቱ እንታይ እዩ? ሓደ እዩ። ምናልባትን ሻምፒዮን ኣፍሪካ ዝመፃ ሽዑ እውን ኣብቲ ናይ ናሽናል ካፕ ተባሂሉ እዩ ወይ ኣፍሪካን ካፕ ተባሂሉ እዩ ሽም መፅዎ ናይ 218። ስለዚ ንሕና ከማ ዋላ ኣብቲ ግዜ እቲ ብሻምፒዮን ኣፍሪካ ክንሳተፍ እዩ ነይሩ እቲ መደብና፣ ግን ኣቐዲሙ ንሃገረ ኢትዮጵያ ንክግበር ወይ ናይ ዩጋንዳ ባ 219 ናይ እንታይ ሽሙ ንዑ ስለተኣንገደ ንሕና እምበኣር ቲካክ ማለት እዩ ንኤርትራ ሓድሽ ውድድር ኣፍሪካ ክካፕ ኢልና መስሪትና ስለ ዘለና እዚ ዕደል ክንበኩም ተባሂሉ ልክ ከምቲ ናይ ሻምፒዮን ኣፍሪካ ማለት እዩ ኩሉ ብኩሉ እንትኑ ማለት እዩ ሽም ይቀይሩ እምበር እቲ ውድድር ውስ ማለት እዩ። ስለዚ እውን ተወሳኺ ነቲ ናይ 211 ድርዕ ዝኾኖ ከምኡውን ትዕብት ናይ ቅድም ሽለታ ትዕብላለ ናይ ኤርትራ እቲ ብዙሓት ተቃደምቲ ኣብ ምፍራይ ኣብ ውሽ ሃገር ክሳብ ፕሮፌሽናል ክበፅሑ ዝኽኣሉ ዓብዪ ፅልዋ ነይሩ ማለት እዩ። ስለዚ ዳግማይ ናይቲ ናይ 211 218 ድማ ዓብዪ ድፍኢት ኣብ ዕብት ትቅድም ሽለታ ሃገርና ኢለ ኣነ ክገልፆ ይኽእል።
1: ሱታፈ ነፃ ኤርትራ ኣብ ሻምፒዮን ቅድም ምሽክለታ ዓለም ኣብ 1999 ኣብ ጥልያን ኣብ ዝተኸየደ ውርድር ይዝፍልም ንኣስታት ሓደ ዕቑድ ካብቲ ውርድር ተቓልያ ድሕሪ ምፅናሕ ድማ ኤርትራ ዳግማይ ኣብ 2011 ንመበል 78 ግዜኡ ኣብ ኮፐንሃገን ዴንማርክ ኣብ ዝተኸየደ ውርድር ብተቃዳድምቲ ዳንኤል ተኽለ ሃይማኖትን ፍረቃልስ ደበሰኸይን ሰመረ መንግስትን ተወኪላ ካብቲ ግዜ ትንድሓር ብስሩዕ ኣብ ውርድራት ሻምፒዮን ዓለም ክትወዳደር ዝጀመረት ኤርትራ ዛጊት ኣብ ዓበይቲ ተመዝጊቡ ዘሎ ዝበለፀ ደረጃኣ ኣብ ቀጠር ዶሓ ብዓወ ስሎቬንያዊ ፔተር ሳጋን ኣብ ዝተዛዘመ ውርድር ኮይኑ ናትናኤል ብርሃነ ዝሓዞ መበል 13 ተርታዩ። ኣብ 23 ዓመት ሻምፒዮን ዓለም ግን ኤርትራ ሓንቲ ካብተን ኣብቲ ውርድር ዓብ ታሪክ ዝገንፀለ ሃገራት እያ። ኣብ 2021 ኣብ ቤልጅም ኣብ ዝተኸየደ ሻምፒዮን ዓለም ቢንያም ግርማይ ንዕውት ፊሊፖ ባሮንችን ተኸቲሉ ኣይ ተርታ ብምሓዝ ብሩር መዳልያ ድሕሪ ምዕታሩ ኤርትራን ቢንያምን ናይ ፈለማ ኣፍሪቃውያን ኣብ ሻምፒዮን ቅድም ምሽክለታ ዓለም መዳልያ ዝዓተሩ ክኾኑ በቂዖም።
0: ስታፌና ኣብ ሻምፒዮን ዓለም ክሪኦ ከለኹ ከም ሰመረ ከም ደጋፊ ናይ ምሽክለታ ኣፍቃሪ ቅድም ምሽክለታ ሓደ ካብቲ ኣዝዩ ዘገድስን ምስ ዓለም ከዓ ሌላ ዝፈጥረልና ማለት እዩ። ምናልባት እታ 211 ዝበልካያ ኣብ 99 ዓመተ ምህረት ተቀዳደምቲ ፍሉያት ብቕዓት ብዝነበሮም ተሳቲፍና ነርና ኢና ኣብ ዓጥልያን ኣብ ዝተካየደ ማለት እዩ። ኣብቲ ግዜ እቲ ሽም ሃገርና ኤርትራ ንተወሰነ ንሰዓት ፍራና ኣከባቢ ዝኸውን ከማን ብድሙቕ ዝተፀውዐሉ ኣጋጣሚ ዝተፈጥረ ኩነት ነይሩ እዩ ማለት እዩ። ምናልባት እሱ ዳዊት መሓሪ ኢራብ ኣብቲ ግዜ እቲ ፅቡቕ ምንቅስቃስ ኣብ ናይ ውልቂ ግዜ ኣብ ዝነበረ ፅቡቕ ምንቅስቃስ ዘርኣየ መበል 1920 ከባቢ ድወፀ ኣብቲ እዋን እቲ ከዓ ናይ ዓለምና ናይ ክሮኖሜተር ብዝያዳ ዓብላልነት ዘርኣየ ፋብያን ካንችላራ ኣብቲ ናይ ትሕቲ 23 ማለት እዩ ዝተዓወተሉ እዩ። ስለዚ ኣብቲ እዋን እቲ ቀልቀል ኢልና ነርና ብድሕሪኡ ንዝተፈለየ ግዜ ማለት እዩ ብዝተፈላለየ ምክንያት ክንቅልቀል ኣይከኣልና ማለት እዩ። ብሓፈሻ ግን ነቲ ሕቶካ ብትኽክል ክምልሳ ክፍትን ሱታፌ ሓንቲ ሃገራዊት ጋንታ ኣብ ሻምፒዮን ዓለም ኣዝዩ ኣዝዩ ኣገዳስን ኣርባሕን እዩ ማለት እዩ። ኪኖቲ ሱታፈ በብእብሩ በብግዜኡ ድመፅ ከዓ እቲ ናቱ ናይታ ማዳልያ ነፍስ ወከፍ ሃገር ብኣዕብኡ ከዓ እታ ባንዴራ ሃገር ምንጥልጣል ኣብቲ ናይ ተሰንደቕ ስለ ዝኾነ ኣዝዩ ኣገዳስነት ኣለዎ።
3: ኣብ ዙር ጋቦን ኣብ ጋቦን ዘካይዶ ውድድር ንዝኩረይና ሽዑስ ንኣንድራ ግሪፐል ይስዕርዎ ኣንድራ ግሪፐል ማለት ኒ ካብቶም ዓበይቲ ፍሉጣት ስፕሪንተራት ናይ ሽካ ክኢላታት እዩ ብቢንያም መን ይፈልጦ ነይሩ ሽዑ ማለት ኣብ ናይ ኤሮጳ ሚድያ ዝብል ዘለዎ ንኣንድራ ግሪፐል ኣብ ጋቦን ክስዕሮ ስኒ ዓብ ነገር እዩ። ኣብ ሩዋንዳ ኣብ ኣፍሪካን ቻምፒዮንሽፕ ምስ ናሽናል ቲም ኮይኑ ክስንድ ፀኒዑ

0: ናይ ወርልድ ቻምፒዮን ናይ 221 ምስለ እንተዘተጋጊ ኣንደር 23 ንግሩፖ ነታ ዝነበረት ጉጅለ ስፕሪንት ክሳዕዳ ከሎ ንቮላታ እቲ ዝሃደመ ስዒርዋ ንግሩፕ ስዒርዋ እቲ ሰዕሮ ዳች ወዲ ሆላንድ ሕጂ ካብትዮም ዝበለፁ ዘለዉ ስፕሪንተራት እዩ ኦላፍ ኮይ ዝብልዎ ምስ ጃምቦ ዝፀኒዓን ንዖም ስዒሩ እዩ ካልኣይ ደረጃ ምፅ እዩ ኣብ ወርልድ ቻምፒዮን ሕጂ ኣብ ወርልድ ቻምፒዮን ና ንብል ዘለና ኣብ ወርልድ ቻምፒዮን ንግሩፕ ንባንች እታ ተኣኪባ ዘላ ጉጅለ ስዒርካ ካልኣይ ክትበፅሕ ኣብ ወርልድ ቻምፒዮን ዓብ ነገር እዩ
1: ኣብ 222 ኣብ ታሪክ ቅድም ምሽክለታ ኤርትራ ካልእ ሓድሽ ምዕራፍ ዝተገንፅለሉ ዓመት እዩ ኣባል ቤልጅማዊት ክለብ ኢንተርማርሽ ቢንያም ግርማይ ኣብ ወርሒ መጋቢት 222 ኣብ ቤልጅም ኣብ ዝካየድ ናይ ክላሲክ ውድድር ገንት ወቨልገም ንብሉፃት ተቀያደም ስዒሩ ቀዳማይ ተርታ ብምሓዝ ናይ ፈለማ ኣፍሪቃዊ ነቲ ውድድር ክዕወተሉ ዝበቕዐ ተቃዳማይ ኮይኑ ብዓወቱ ዝተመሰጠት ክለቡ ኢንተርማርሽ ድማ ኣብቲ ኣብ ወርሒ ግንቦት ናይቲ ዓመት ንዝካየድ ናይ ግራንቱ ውድድር ጅሮ ዲ ኢታልያ ተሳጢፉ ናይ መድረክ ወት ከም ፃኣላ ኣብቲ ውድድር ከተሳትፎ ኣብ ውሳነ በፂሓ ቢንያም ኣብ ቀዳሜይቲ ናይ ግራንድ ቱር ናይ መድረክ ውድድሩ ንሆላንዳዊ ማቲ ቫንደርፖል ተኸቲሉ ካልኣይ ተርታ ሒዙ ምናልባት ታሪክ ኣይተገንፀለን እምበር ኣብ ቡኽሪ ናይ ግራንድ ቱር ዝተፋፊኡ እቲ ዝበለፀ ደረጃ ዝሓዘ ተቃዳማይ ክኸውን ይኽእል እዩ ኣብቲ ውድድር ኣብ ቀጻሊ ተኣምር ክሰርሕ ከም ዝኽእል ምልክታት ዝህብ ዝነበረ ቢንያም ግርማይ ኣብ 10ይ መድረኽ ነቲ ትምክሕተኛ ተቃዳማይ ማቲ ቫንደርፖል ስዩም ኣቢሉ ብተኣምራታዊ ምልከት ቅፅበታ ውድድር ቀዳማይ ኮይኑ ሕንፃ ጥረጊጹ ኣብ ታሪክ ቅድም ምሽክለታ ኣፍሪቃ ድማ ናይ ፈለማ ታሪክ ተጻሒፉ ቢንያም ግርማይ ናይ ፈለማ ጸሊም ኣፍሪቃዊ ዕውት መድረኽ ኣብ ናይ ግራንድ ቱር ውድድር ክኸውን ብቒዑ ኤርትራ እውን ብመንገዲ ቢንያም ግርማይ ናይ ፈለማ ኣብ ግራንድ ቱር ዝበለፀ ዓወት ዘኒዳ ቅድሚ ቢንያም ግርማይ ኣብ ናይ ግራንድ ቱር ውድድራት እቲ ዝበለፀ ደረጃ ኤርትራዊ ተቃዳማይ ዝነበረ ኣብ 217 ምርሃው ቅዱስ ኣብ ቮልታ ስጳኛ ሒዝዎ ዝነበረ ካልኣይ ተርታዩ
2: ኣብ 222 ናይ ቢንያም ግርማይ ዓወት ኣቕሊልካ ዝረአ ኣይኮነ ማለት እዩ ኪኒኡ ግን ኪኖቲ ጅሮ ወይ ከዓ ካብቶም 3 ዓበይት ዓወት ምዕዋቱ ቢንያም ግርማይ ኣብቲ ናይ ሓደ መዓልቲ ማለት ካብቶም ወርልድ ቱር ተባሂሎም ዝግለፁ ገንት ወቨለንገም ክሪስቶፍ ላፖርት ረቲዑ ብምእታው ሽዑዩ እቲ ዝለዓለ ክንበፅሕ ከም ንኽእል ብምሉኦም ኣብቲ እዋነቲ ተቃዳደምቲ ዝነበሩ ተቃዳደምቲ ዝኾኑ እቲ ናትና ናይ ቢንያም ንዝለዓለ ደረጃ ክዕወት ከም ዝኽእል ኣንፈት ወይ ከዓ ባብ ዝተረሕቦ ማለት እዩ ብኡ መጠን ኣይፀንሐን እንተዘኪርናያ ኣብ ቀዳሜይቲ መድረኽ መበል ካልኣይ ደረጃ እዩ ሒዙ ኣይፀንሐን ኣብ 10ይቲ መድረኽ ከዓ ነቲ ድሰዓሮ ማለት እዩ ንማቲዩ ቫንደርፖል ከዓ ክረትዖ ክኢሉ ሽዑ ኣብቲ እዋነቲ ማለት እዩ እቲ ዝበለፀ ጸሊም ኣፍሪቃዊ ኣብተን 10 መድረኻት ምስቶም ተረኣይነት ኣብ ቅድሚኡ ዘለዉ ክጎልዕ ክኢሉ በዚ መንፀር እዚ ከዓ ነቲ ዝለዓለ ናይቲ ቱር ዝበሃል ከዓ ክዕወተሉ ከም ዝኽእል ሲ ኣንፈት ዘህቡ እዩ ነይሩ
0: ናይ 222 ምስ ኢንተርማርሽ እዛ ናይ ገንት ኣላ ገንት ቨልገም ዓብዪ ውድድር ናይ ክላሲክ ውድድር ሕጂ ብምንታይ ዋላ ክንልክዑ ንኽእልና ናይ ሓንቲ መዓልቲ ነታ ፀወታ ስዒርካስ ኒ 500 ነጥቢ ሃትብ ገሊእ ፀወታ እዚ ዓበይት ፀወታት ናይ ኤሮጳ ሴጅሬስ ስዒርካስ 250 ኒ ሃትረክብ 7 መዓልቲ ጎያኻ 250 ነጥቢ ከምፃሉስ ብሓንቲ መዓልቲ 500 ሕጂ እዛ ውድድር ልክዕ ከም በዓል ሚላን ሳን ሬሞ ካብቲ ዓበይቲ ሓሙሽተ ወላይት ኹን ካልኣይ ክላስ እያ ድሕርትን ሓሙሽተ እያ ኣበን ክስዕር ከሎ ውዱ እዩ ካብ ዝዓቢ ነገር ኮየለን ብድሕሪኡ ኩላና ኣብ ዝኩረና ናይ 222 ኣሎ ናይ ጥልያን ጅሮ ዲ ኢታልያ ሕጂ ናይ ጅሮ ዲ ኢታልያ እታ ሰዓራ ጥራሕ ዘይኮነ ወላ ቅድሚአ ነበረ መዓልትታት ዘምፅኦ ዝነበረ ማስኒ እቲ ውፅኢታት ዓብዪ ነይሩ ካልኣይ ዝኣተወሉ እዋን ነይሩ ምስ ቀዳሞት ሓሙሽተ 3-4 ግዜ ኣት እዩ እታ 10ይቲ መድረኽ ከ እታ ሞኻ ብዘእምን ኣገባብ ሞኻ ንመን ንማቲዩ ቫንደርፑል ማቲዩ ቫንደርፑል ስኒ ናቱ ክላስ ዝነበሮ ተቀዳዳማይ ሙሉእ ሸፈነ ወይ ኣቐልቦ ተዋሂቦ ነበረ ተቀዳዳማይ ንዑ ስዒሩ እዩ እታ ናይ መድረኽ ዓወት ኣምፅዋ
1: ሶኒ 1/5/22

0: ኣርባዕተን ኣብ ታሪክ ቅድም ምሽክለት ዓለም ፍሉይ ታሪክ ክትስንድ ዝተበገሰት መዓልቲ እያ። እዛ ዕለት ዙር ፈረንሳ ናይ ሳልሳይ መድረኽ ውድድሩ ካብ ፒያሴንዛ ናብ ቶሪኖ ዝዝርጋሕ 238 ኪሎ ሜትር ዝርሕቐት ውድድር ዘካየደላ መድረኽ እያ። ኣብዛ ዕለት ታሪክ ክስራሕ ከም ዝኽእል እምነት ዝነበሮም ኣብ ውሽጥን ወፃን ዝርከብ ኤርትራዊ ኣፍቃሪ ቅድም ብሽክለታ ብሃንቃውታዩ ነታ ውድድር ተኸታቲልዋ። ኣብ መወዳእትኡ ድማ እዚ ወለዶ ዕድለኛ ኮይኑ ታሪክ ክስራሕ ብቐጥታ ተዓዚቡ። ኣባል ኢንተርማርሸ ቢንያም ግርማይ ናይ ዘመንና ብሉፃት ናይ ቅፅበታ ውድድር ተቀዳደምቲ በሊፁ ኣብዚ ፈረንሳ ናይ መድረኽ ዓወት ኣመዝጊቡ። ናይ ልዕሊ 80 ዓመታት ታሪክ ዝነበሮ ቅድም ምሽክለታ ኤርትራ ድማ ኣብ መወዳእቱ ፍረኡ ከንጠብጥብ ጀሚሩ። ቢንያም ከም ተቀዳማይ፣ ኤርትራ ድማ ከም ሃገር ኣብቲ ዝዓበየ መድረኽ ቅድም ምሽክለታ ፋልማይ ናይ መድረኽ ዓወት ኣመዝጊቦም። ቢንያም ግርማይ ብውልቁ ናይ ፈለማ ጸሊም ኣፍሪቃዊ ኣብ ዙር ፈረንሳ ናይ መድረኽ ዓወት ዝተጎናፀፈ ተቀዳማይ ኮይኑ ቅድሚ እዚ ኣብቲ ውድድር ብጸሊም ኣፍሪቃዊ ዝተመዝገበ ዝበለፀ ደረጃ ዝነበረ ኣብ 2023 ቢንያም ግርማይ ኣብ ራብዓይ መድረኽ ሒዝዎ ዝነበረ ሳልሳይ ተረታዩ። ታሪክ ኤርትራን ቢንያም ግርማይን ኣብዚ ይብቅዐን። ኣብ ሻምናይን መበል 12 መድረኽን 2 ናይ መድረኽ ዓወታት ብምዝጋብ ሃትሪክ ሰሪሑ። ኣብ መወዳእቱ ድማ ብዝኣከቦ 387 ነጥቢ ናይ ፈለመ ኣፍሪቃዊ ዕውት ቀጠልያ ማልያ ቱር ደ ፍራንስ ካውን ብቂዑ። ድምር ናይ ግራን ቱር ዓወታቱ ድማ ናብ 4 ብምብራኽ ኣብ ኣህጉር ኣፍሪቃ ቅድሚ ሕጂ ዘይተበጽሐ ታሪክ ሰኒዱ። ብዘይካዚ ቢንያም ግርማይ ንቀጠልያ ማልያ ዙር ፈረንሳ ን16 መዓልትታት ካብ ዝባኑ ከይወረደ ክዕወተላ እውን ሓድሽ ክብረ ወሰን እዩ።
1: እዚ ፍሉይ እዩ ማለት እዩ። በዚ ናይ መድረኽ ዓወታት ተረኸበ ኣብ ናይ ቱር ዲ ፍራንስ እንደገና ብዚ ናይ ቀጠልያ ማልያ ኣታ ዓዊትና ክንውድእ ብምኽኣልና ኣብ ኣፍሪቃ ጥራሕ ዘይኮናስ ብደረጃ ዓለም ተጠመቲ ወይ ኤርትራስ ናይ ብሓቂ ናይ ቅድም ምሽከታ ማእኸል እያ ተባሂሉ እዩ ዝግለጸላ ክሳብ ዚ ሰዓት እዚ ኣፍራይት ናይ ብሓቂ ተመክሮ ዘለዎም ተውህቦ ዘለዎም ተቃደንቲ ከም ዘለና ክነርኢ ክኢልና ማለት እዩ። ናይ ብሓቂ ኣብቲ ግዜ እቲ ድማ ብመገዲ ቢንያም ግርማይ ናይ መድረኽ ዓወታትን ልዕሊ ኩሉ ድማ ብድምር ወይ ብኣጠቃላለ ድማ እቲ ናይ ቀጠልያ ማልያ መዕዋቱ ኪኖ ውሽጢ ሃገር ኪኖ ኣፍሪቃ ኣብ ዓለም ናይ ብሓቂ እትናትና ክእለትን ብቕዓትን ዘመስከርናሉ ዓብዪ ዓወት እዩ ኢሉ ኣነ ክገልፆ ይኽእል ማለት እዩ። ምናልባት ቀጻልነቱ ከመይ ይኣኽልና ዲ ገለገለ ካልእ ክንውስኸሉ ዘለና ኮይኑ ይረኣየኒ። ግን ብዝያዳ እቲ ናይ ተረኸበ ዓወት ናይ ሽዑ ግን ኣዝዩ ብደረጃ ዓለም ከይተረፈ ንዓና ዓብዪ ሽምን ዓብዪ ኣድናቆት ዝረኸብና ኣሎ ዓወት እዩ
2: ናይ ቢንያም። ኣነ ከም ናተይ ግል ርእቶ ኩሉ ዓወት የምፅእ እንድዩ፣ ግን ፍሉይን ብዙሕን ትርጉም እዩ ዘለዎ ናይ ቢንያም። ቀሊል ኣይኮነን ምስ ኩሉ ነገራቱ ማለት እዩ። ምስ ኩሉ ነገራት እዩ ሓደ ደይ ሓስብዎ እውን ኣለዉ። ዝኸውን ኣይክእልኒ ኣመይ ጌርካ ገለ ትብል ኢኻ እብሉ እዮም ንሕና ኣይኮንና ንብል። ቢንያም ግርማይ ኣብቲ ዝገበሮ ናይ ቱር ዲ ፍራንስ ውድድር ንነብሱ ደይኮነ ምናልባሽ እንዳሓርዳ ሽዑ ሰሚዕኻዮ ኔርካ ወዲ ጋንቱ ሊድ ዝገብሮ ይሜክ ሂስትሪ ይሜክ ሂስትሪ ፎር ዩ ኤንድ ፎር ኣፍሪካ ኢሉ ታሪክ ጌርካ ኢኻ። እሱ ጥራይ ኣይኮነን ኣብ ዝኸድናይ ዓዲ ደቂ ዓዶ እንከለዉ ኤርትራ እናትና ያብሉኻ ብፍላይ ናይጀርያውያን ማለት እዩ። ኤርትራ ሓበ እናትና እዩ፣ ቢንያም ሓበ እናትና እዩ። ሕጂ ቀሊል ነገር ኣይኮነን ንኤርትራ እዚ ከም ንገብር ኣርኢና ጥራይ ዘይኮነ ልዕሊ ዝኾነ ነገር መንጠር ባይታ ንኩሉ ይጸልይዎ ቢንያም ሕጂ ንኩሉ ነገር ይጸልይዎ። ካብ ዝገርመካ ብዝኾነ መንገዲ ንኤርትራ ዘይፈልጥዋ ዋላ እናፈለጥዋ እውን ከልዕልዋ ዘይደልዩ ግን ኣብ ዘይክወል ቦታ ይውፅዋ ክትክውላ ይትኽእል ኢኻ። እዚ ረዚን ክብሪ እዚ ከዓ ስቂልካ ክትረኽቦ ይትኽእል ኢኻ። ቢንያም ዋጋ ከፊሉሉ እዩ፣ ህዝቢ ኤርትራ ዋጋ ከፊሉሉ እዩ። ከም ዝትብሎ ዘለካ 80 ዓመታት ጠቕላላ ሓፈሻዊ ድሕሪ 80 ዓመታት ደንጉኡ ገለ ክንብል ኣይንኽእል ኢና። ምክንያቱ ምስቲ ዝነበርና ንሕናስ 80 ዓመታት ከማን ኣብ ምንታይ ስዕሩ ነይሮም እዮም። ግን ንኤርትራ ወኪሉ ዝስዕር ተቀዳዳማ ነበረና ንክፍለ ሃገር እናተባሃለ በዓል የማነ ተኸስተ ቢንያም ያረድ እዝንዝ ነይሩ። ንኤርትራ ክውክሉ ዝኽእሉ ተቀዳደምቲ ግን ንሕና ኤርትራውያን እዚ ፅባሕ ንብዕሉ 24 ጉመት ብድሕሪ እዩ ዝመፅእ ዘሎ እዋናት እዩ። ኣብዚ እዋናት እዚ 35 ንብል ኣለና ገና ወዲ 25 26 ንኸውን ንበሎ ግርማይ

ዝኸበርኩምን ዝኸበርክንን ነበርቲ ዞባ ደቡብን ኣባላት ጉጅለ ባህልን ምርኢትን ናይ መበል 35 ዓመት ፅምብል ናፅነትናን ሓድነትናን ፅንዓትና ዋሕስና ብዝብል ንኣዝዮም ረዘንትን ኣብ ለልክዕ ጥፍሖም መዓሙቕ ፈልፋሊ ትርጉም ዘለዎም ብምልኦም ብሓፈሻ ኣብ ታሪክ ኤርትራ ዳርጋ መብዝሕቶም ከዓ ኣብ ቃልሲ ህዝቢ ኤርትራ ኣንጻር ወረርቲ መሬትን ገበድቲ ሃብትን እንተላይ ፖለቲካዊ ዓምፀፅትን ብዘይ ዋላ እንኮ ደገፍ ከይተሓለለን ፀኒዑን ብዘካየደ ስጡምን ጥንቁቕን ቃልሲ እዩ ናይ ሕጂ ዘለናይ ህሞትን ህልውናን ክረጋገፅን ክቕፅልን ተኻኢሉ ዝኸበርኩምን ዝኸበርክን ተሳተፍቲ ንበዓልና ውቁብን ተባሃግን ክኸውን ዝወደቡ ዝሰርሑ ኩሎ ምስጋና ይብፃሕዮም ዘለዓለማዊ ዘኽሪ ንሰማዕታትና ኣወትና ሓፋሽ

ንገረና በልዎ እንታይ ዝገመል ብቐሊል ዘይህመል ብውህብቶ ግዳም ብኸብዱ ዘይድለል ብምቁር ወደሳ ብልሳን ዘይጥበር ውሽጣዊ እምነቱ ብዋዛ ዘይድፈር እዚ ጽኑዕ ገመል በዓል ቁኑዕ ዓመል ውሽጡ ኻብ ዘለሊ ክውደስ ካብ ዘይደሊ ስለና ኸይከውን ፈጣሪ ፈጢርዎ ጽዕነትና ኽጸውር ንዕኡ ሓሪዎ ከምኡ እንተዘይከውን ደኣ ከምኡ እንተዘይከውን ደኣ ጥሜት ምስ ሓሰሞ ብውህብቶ ዘይሰልል ስጉኡ ኸስብሕ ሕልኑ ዘይቀትል ብህልኦም ክኩሐል ቃላቶም ዘይፈትል እወ ፀሓዮም ክጽሎ ናብ ምዕራብ ዘይዘብል ንምስሉ ጠንጢኑ ኣብ ምስሎም ዘይዓስል ቅልጽሞም ፈሪሑ ኣብ ቤቶም ዘየጽልል ኣቶም ሰባት ንሕና ዘይንነቦ ምስጢር ከይህልዎ ውሽጡ ኽትፈልጥዎ ንገረና በልዎ ገለስ ኣለዎ እምበር ከመይ ደኣ ዘይንቕበር ብወስታ ሓያላን ወዲቕና ዘይንስበር ሓኬት ዘይነብል ዘይጸንት ዘርእና መንፈስና ዘይሃድም ዘይነግስ ኣባይና ነበረ ዘይንኸውን ዘይምሖ ሱርና መጽለሊ ዘይንስእን ዘይፈርስ ጐጆና ምድሪ ዘይትንህል ዘይሃምም ባይታና ስለዚ ንልቢ ዘረስርስ መጻኢ ዝቕልስ ነቕዝ የብል መንፈስ ኣብ ውሽጡ ዝመላለስ ዓቕሊ ዘግብር ፍርሒ ዘቕብር ከይሰዓር ዘምሐል ከይጐድም ዝስሕል ዋልታ ኮይኑ ዝሕልዎ ሓልፋይ ኮይኑ ዝረርዎ ኣእምሮ ዝሰተሮ ሕልሚ ከይህልዎ ብህድኣት ቀሪብኩም ንገረና በልዎ ሕተትዎ ዝገመል ሕተትዎ ዝገመል ጸዋር ዝዓዲ

ዘይቀይር መንገዲ ምስ ዝነፈሰ ዘይነፍስ ዘይፈላሊ ዓዲ ብውሽጥም ብደገን እናነብሐ ፅርዲ ፍትሐና ሃጠመ እናዘንብዐ ፍርዲ ንምንታይ ዘጃጁ ዘይስምዖ ራዕዲ ሸረኾም ኣዋዲዶም ስዕረቱ እናተቓፀዉ ውድቀቱ ኽርዩ ከይደቀሱ እናሓደሩ ሞቱ ተመንዮም ጉድጓዱ እናፈሓሩ ጽልኦም ገንፊሉ ብዓውታ እናግዓሩ ስኸኽ ከይበለ ጉዕዞኡ ምቕጸሉ ውህብቶ ሂብዎ ክዓምቕ ተዓቕሉ ኣብቲ ሕሹኽትኡ ኣብቲ ሕሹኽትኡ መልእኽቲ ኸይህልዎ ድሃይኩም ውሒጥኩም ብስቕታ ስምዕዎ ኣብቲ ቓላቱ ውስጠዘ ኸይህልዎ ኣእዛንኩም ጸሊኹም ብልብኹም ስምዕዎ ነቲ ሓቂ ክትለብስዎ ግን ነቲ ሸፈት ቅልዕዎ ነቲ ግድል ክትፈትሕዎ ነቲ ጸገም ክጠምዎ ነቲ ዕምቆት ክትበጽሕዎ ነቲ ላህመት ስገርዎ ነቲ ብርሃን ክትርይዎ ነቲ ጸላም ሰንጥቕዎ ነቲ መዓር ክትፈልጥዎ ነቲ ዕረ ክመስዎ ነቲ ምስጢር ክትነብዎ ነቲ ገመል ሰዓብዎ ምኽንያቱ ነቶም ስሳዓትን ጠላማትን ነቶም ክናባትን ህሩፋትን ነቶም ነፋጋትን ሽዩጣትን ነቶም ሻጉራያትን ምስሉያትን ነቶም ዓመፅትን ከደምትን ነቶም ጸበብትን መንቀላወጥትን ንመሽጎራጉር ልቦም ውሽጣዊ መንፈሶም ንሚዛን ሸቕሎቶም ንኸሓዲ ባህርያቶም ንድሌት ለኣኽቶም ንጥጁእ ውዲቶም ሱር መሰረቶም ንሱይ ዝፈልጦም ስለዚ ንገረና በልዎ ነቲ ዝገረረ ፈተነ ዝሰገረ ጉጥያ ተጻብኦ ብጽምዓት ዝሰዓረ ነቲ እሙን ጓሳ ዓመፅ ዝቐበረ ኣብ ዓረ ረጊጹ ሓሳባት ዝቐመረ ጽዖት እዩ እምባ ጸገም ዝሓንገረ መትከል እዩ ሓዲዱ ዘትረረ ጊዜ እዩ ዘመን ዝቐየረ ታሪኽ እዩ ኩነት ዘስተንከረ ንውሽጡ ኣሚኑ ጣቕዒት ዘስመረ ነቲ ደላይ ስቕታ ሓንሳ ዘይፈከረ ነቲ ኣርማ ሳሕል ማሕላ ዘየዕብረ ነቲ ኣያናር ኣያን ሽዳ ዘይቀየረ ንገረና በልዎ ምስጢሩ ኽትፈልጥዎ ነቲ ደበንገረ ኣልዩ ድንግር ዘነጸረ ዓወት ንሓፋሽ ካልብ ካፍታ ኢለነበ

ኣብ ከስሒ በረጋ ብራካን ዕራብካን ብርሃን ገጹን መጺኡን እምባርከን ምብሃካን እናሻዕ ተራእዩ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

ቁም ነገሩ ጥቕሙን ጉድኣቱን ምፍላጥ ውሽጣዊ ምስጢሩ ጽባ ዘቕድስቲ መሬት ብዓይንና ርኢና ብልብና ንንብቦ ዝተረፈ እንተሎ ብርዕና ስሒልና ኸነስዕቦ ሽዑ ሰዋንተ ዘይትህሉን መርእስትና ንፈልሞ ከምቲ ዘበነ ዕስራታት ጢትና ሰላምን ስኢነን ብነጐዳ ድምፂ ተናዊጠን ዝብላዕ ሰዓር ምስተማይን ተሓሪሙውን ኣሰረ ናይ ምስተረኽበን ንቕድሚት ነፊጠን ገለ ስድራውን ደርሆስ ነፀይዎም ሞተት ሓረድዋ ሞተት ኮይኑዎም ኣብ ፍቐዳ በዓትን በረኻን ምስ ኮነ ስፍረኦም ሰላምና ተዘሪጉ መሬትና ተባዓጊጉ ዘርአናዮ ሃጊጉ ክሳና ብስልኪ ዝባና ብታንኪ ክንሕነት ክንጭፍለቕ ክንዕመት ክንስረቕ ንስነበርና ተዘይትህሉ ዛምንኣሳሕል ጅግና ይምተወለን ዝወፈረውን ናይ ምተመልሰን ዝሓዘነ ይምተደብሰን ዝደነነ ይምቐንዐን ዝሓመመ ይምተፈውሰን ዝፈረሰ ይምተጸግነን ዝሓረረውን ናይ ምጠጥዐን በቃ በቃ ምትጸረትና ኸም ዘርኢ ዳይናሶር ንሙራይ ምረኸምና ናይ ዝጊ መቓብር ከምዘሎም

ከምቲ ነፍሲ ብዘይ ክዳን መፀፍ ናኹር ኳዓ ስጋና ክፅባሕ ከም ዓይኒ ብዘይ ብርሃን ብሰብ ክምራሕ ባህልናን ክብርናን ብብዕላውያን ተወሪሩ ክንማረሳሕ ምስ ነበርና ሰላሳዋን ወዲ ሳዋን ግን ዘኹርዕ ዜጋ ወነንትማይ ፈለጋ ወርቂ ኮይና ወጋ ልብ ኮይና ይንርታ እምባ ኮይና ይንድፋእ ፅንዓትና ንኩሉ ሽግር ዝስከም እምነትና መሰረት ኮይኑ ዝቕውም በቃ ለምዒ ኮይና ለምለም ኩምባስ ናይ ዝዓለም ግና ክትቅፅልያ ክትነብር ዓደይ ዘለዓለም ዓለም ዓዎ

0: ጉቢዝ ናሩ
1: ጉምዝና ትብሉ ኸኸ ብፍለም ነይሩ ወደይሲ ቅምጥ ኢካ ንበረኸታ ኮኻኸ ዝመሰልካ
0: ኳፍብሉ ዓኺ ኣዲ ኣገዲፋ ሓትና ኣትናፍቕ ዝበሃል ስኩ ከምዝነትኪ ነኩኻ ትመስል ገዲፍክሲ ነኩኻ ኣበባ ግደፍባ
1: ሓቂ ትዛረቡ ድ
2: እንታይ ደኣኸ ንመፅእ ኣለና ከይበልኩም ሓንደ ምሳዋለት ኢኩም
0: ኣዲኹም ዘምፀተሓሰኹም ብምክንያት 24 ጉበት ንክድምስ ዘቂ ናብ ሰባ ንውዕ ዶ ወይናት ወይ ኣነ ካዲንቂ ሓሳብ ኢለ መፅና ከበልናኩም ካ ጥብ ኢሉ
1: ፅቡቅ የርኩም ኣባ ናይ ባሓቂ ፅቡቅ እሞ ከመይ ነይሩ መንገዲ ፅቡቅ ብፍላይ ብሰኣተናሲ ግርም ገይሮም እዮም ተቐቢሎምና ወረድ ምዕራፍ ንቦምና ኣለው ንዕራፍ ውሓሳብና ንውዕላዉ
2: መራሕቲ ኣፍክኬል እዩ ነገር ኬል እዩ መራሒ እዩ
1: እዋ ነገር እየ ርሕወይ
2: ኣነ ግን ኣይንገርኩ ንኸይድሞ ብሓንሳ ኮይና ንፍክሎ
0: ንዓዱ ኮይኮና ክንወስኹ ኣብዚ ውስ ሰባ እዳ ኣሎ ድሓርካ ኣብቲ እዳ ክብሎ ሰራዊትኩም ዶ ወረቐት እዩ ይሰደደና
2: ኣላቦይ ኩሉ ከም ገዛና ጌርካ እናወሰድከ እዩ እዚ ሳዋ እዩ ኣብ ሳዋ ከዓ ኩሉ ነገር ብሕጊ እዩ ኣይኮነ ዶ ካብ ክፍለ ሰራዊትካ ክትወፅእ ካብ ቦጠሎን ናብ ቦጠሎን ክንቀሳቀስ እንተደሪኻ ውን ግድን ፍቓድ የለይካ
0: ዶ
2: እወ
1: ኣብ ዓዲ ኣብዚ ኣለና ከይበልኩም ህልም ትብሪኹም ደይነበልኩም ሲ እምበዓ ሳዋ ሰጣቢላትኩ
2: ሳዋ ሕጊ ጥራይ ዘይኮነ ትምህርትኻን ነብስኻን ክኢልካ ፅባሕ ንጎ ሓላፍነት ከምተወስድ እያ ትገብረካ ጥራዝን ፊሮን ዓዲና ዘምሃረትካ ቤት ትምህርቲ ፅኒሒካ መምህር ኮንካ ንክትምህር ኩሮሽን ዛዴላ ንህባ መሃል ትብለካ ኣበይ ውዒልካ ትበሃል ዝነበርካስ ኣበይ ውዒልካ ትብል ስመራታ ወዲ ማይኮዕ ጎወሮ ትበሃል ዝነበርካስ ስመራታ ወዲ ማይኮዕ ጎወሮ እገርካ ትጅምር
1: ኣንታ ሜሮ ወደ ክደይ ጥዕ ዘረባኻ ልቦና ድፍድፍ ናይ መዲኻ ከወሲድካ
0: ሜረመድ ናይ በረኸታ ኮይስ ክበላ ሕጉስ ክትብል ዛግኻ
2: እሞ ንስራይ ተቐንደን ኢኻ
0: እንታይ መፂና ዝቐንዳ ዝቐንዳ ንኽድግዳት መራሓሊ ከምዝገቦ

0: ካብ ዓዲስ መፁ ስድራ ዮም መምህር ተላለዩ
1: እንኳዕ ድሓን መፅ
0: እንኳዕ ድሓን ፀናሕ ኣቦደ ኣቦ ኣማይ ኮነምሱ ወመንቁሮን ባዕልኻ ዳ ክትብሎ ፀናሕ
2: ዋይ ኣንቲ ዘይስምዕባይ ደስማዓኩም ወልዳ ኣብ ዝበለ ወልዳ ኣብ
0: ትድበለ ዘይስምዕ ይኮ ዘስማዓ ዲኻ ብእውነት ኢለ ነይሮም ወደ ኣዲኻ ኳዕታ ዓላሚ ዘይትኸውን በጥበል እዩ ዝበልዋ ስለጥ ዝበልዎ ሲድዎ ኮነ ክትብላ መባዕለ ብል ትሰብ
2: ወች ድሓንስስ
0: ካብ ጎቦ ወሪቲ ትድሓኒ ክብሮም ማሓሪ ዝበሃል ኣቦ

0: ስሙ ገማተኻ ኣዶ ወልዳ እንዳበልካ ከተካ ዓና ፀኒሕኻ
1: ኣንታ ሜሮን ወደይ ካብ መጀመርቲ መምርኩም ሮኣንተ ትብለና ስታይ ምጎደለካ እቲ ኣብ ማለት ከያ እንታይ ማለት እዩ
2: ኣብ ማለት ወታደራዊ መረዳድኢ ኮይኑ መፅእ ኣለኹ ማለት እዩ
0: ወይ ነከ ኣበባ ተዳለውበል
1: ሕራይ
0: ኣይፋሉ ምዕረፍ ዝይውና ብዙሓት ሸገርቲ ወደ ነዚ ወድና ከተብክደልና ኢና መፅና
2: ፀገም ይብሉ ክትከይ ትኽእለ
1: ሕራይ ትበልካ ተመርያም ትወደ እዩ
2: ቸ ደሃን ዋዕሉ
0: ሩኽ ምዕልቲ ዝወደ
1: ዋይ ኣንቱም ተሓተብተፋይ በለልኩም እዩ
0: ንሱ መግደፍ እዮ ድሕር ሕጂ እንዳዓቅምኹም እንዳሓራስ ንዓይ ከየፍቀርኪ ተንከሲ ኢል ክኸትወፅኻ ዘገዘ
1: ከየፍቀርኩኹም ከ ተንቀሳቀይሰፈል ደ
0: እረድን ሓዝን እሞ መጀመርያ ከምዛ ዝተዓዙርክያ እግሪ ክሓፋቢልኪ ኣብ ኢልክ መሬት ተሃርም ብድሕሪ ጉዳይ ክትዛረ
1: ከም ኣንተ ኮይና ድኣ ወላ ንስኹም ብስራሕ ውዒትኩም ካብ ተሰፉ ድርጊ ኣብ ጢኹም ተሃርሙ
0: ኣይ ኣብ ህልኩ ተረድየ ኩሎ ተሰማሚዐላ ኣለኹኻ
3: ማማን ማማ መጀም ጨቃን ኣይፍለየኩም
0: ሰሓቕን ፀወታን ፅቡቕ እንዲ ዝወደ እዛ ሎሞ ኣብ ልብና ነፍሕና ንኸባ ዘለና ሃገር ናፅነታ ብቡማ እንታ ክንጥራይ ኣኮነትና ምፅያ ሰሓቕን ፀወታን ስንቂ ተደላለያ ነይሮ ንሕና ከምንፅወግ እቲ ፀዋ ግዜ እንተሓልፈ ሜሮን ወደ
3: ሓቅኻ ሓቅኻ ቦ
0: ስማዕ እንደ ሜሮን ወደ እስተዓለም ስካንርስቕ ዓቢልና ካልእ ኸንተ ያለ ዝተዘክረኒ
3: ወይ ለዚ ጎይ ሎም ስርጋ ኣርኪብካይ ማለት ኮይ ዋላ እንቲ መዓልካ ትዕለም ዝነበርካ ረሲኢከ ፅናዕ ትብል ትዝክራ ዶ
0: ፅናዕ ፅናዕ ከመያሙ ዝተዘክረኒ
3: ፅናዕ ወታሃደራዊ ትእዛዝ ኮይኑ ኣብ ፅናዕ ከለኻ ዝኾነ ይኹን ምንቅስቃስ ኣይፍቀልኒ ዋላ ተመን ምፃኻ
0: ተመን ተመፂካዳ መጀመርያ ትቐትሎ ብድሕሪልታ ዝነበርክያ ሰይካ ትፀኒ
1: ፅናዕ ፅናዓ ፅናዕና ውሓስና ክባላይ ሰማዕኹም ዲኹም ሳላ ብፀናዕና ኮይና ናፅነትና ጨቢጥና ሳላ ፀናዓና ካ መፃኢና ውዒስና
0: ማለት ይሲ
1: ማለት የብላ እዚኣ ፅናዕ ፅናዓ ብርሃነ ሜሩ ጓለዳ ድሓነት ፈዚዝኪ
3: ክላ ሰኢላ ያ እዚኣ
0: እንታይ ማለት ይኸስቀኢለያ እንታይ ኮይና ዶ ካብ ኣንቲ ወይከ ፈዚዛ ድሓን ዲኹም ሜሩ ጓሎ
3: ሜሪ ወይ በዓልኩ ነገር እዮም ወይ ኣንክንገብሩ
1: ኣንቱም ደቀ ዝንገርተ መንገዲ ገሩና ልብና ክብ ኮኾና ጠዊኹማ
3: ኣደ ናይ ማቲክ ነጥቢ የምፁ ዶ ይኸውን ኢለያ ትጭነቕ ዘላ
0: ብዛዕባና እንታይ ዘጨንቕ ኣሎ
1: ኣቦ ትኸውነ ዘይጭነቕ 12 ዓመት ኮነን ዝበልኩሉ መፈፀምታ ናይ ሂወት እኳ እዩ
3: ሜሪ መፈፀምታ ሂወትክ ይኮነን ሰብ ማትሪክ ስለ ዘምፀ ሂወቱ ብዓወት ዛዚሙ ማትሪክ ስለ ዘየምፀ ከዓ ሂወት ብቂዕ ማለት ኮ ይኮነ ትፈልጢ ከም ሰብ ዘለካ ብልጫታት እንተተጠቂምካ ኣሎ ዘጋጥሞካ ብድሆታት ከዓ እንተገጢምካዮ ሰብ ኢኻ ትኸውን ሰብ
1: ሓቂ ስሚዐ ዛጓለይ ባይታ ደ ወድ ዘረባይ ድሰረብ ዘሎ ይሰምዑ እንዴ ዘለክትደ እዎ ስምዕ እዮ ካብ ሓደ መምህር እንበር ካብኡ ዘወፅ ዘሎ ኮይኑ ኮደ ስማዓካ
0: ሓቂ ዛጓለይ ስምዑ እዮ ኣብ ማትሪክ ዋላ ነጥን ተምፃኻ ክሳብ ትምህርትኻ ትዛዝብ ኣተኩረኻ ተገዳስነትካን ክትጉድል የብልካ ክንደይ ሰብያ ኣብ ማትሪክ ነጥን ምፅራ ክትዛና ድዓ ክትምህርቲ ዝንቀዕ ነጥን ተምፃኺ ግርብ ነጥን ተዘየምፃኺ ድማ ከም መልእሰይ ሃገራዊ ንቕሓት ያ በሪኽኪ ወያ ተዓጢኪ ንነብስኽን ሃገርትን ክትኮኑ ከም ትኽእል ክትኣምንለኪ ሓቀይ እንዲ ኣበባ
1: እንድዒ ትምልስ ኣለኹ
0: ሓመድክ ዕደ ካብ ሓደ ምሁር እምበር ካባኹም ዝወፅ ዘሎ ኮነ መስህብ እንተበርክስ እንታይ ትኾኑ
1: ከፃውቲ ኩመንቲ መኣሚነ
0: ከምኡ በል ሕዲ ዝባልበይ መለስክ እያ ወንስከ ንኽድ ንዕና

0: ክራማት ይኻዞም ደቂ ንስኹም ጋ ይትሕመቕ ኢኹ።
1: ኣራይ ኣራይ ኣቦ ብሰላም ክኣትኹም።
0: ብፍላይ ሜሩ ጓዶ እየ ኣይትሕመቕ እዩ።
2: ኣጅኹም ባባ ሞራሊ ሓፍ ከምዚ ንብልኩም ጀርኩሞ ፅማሕ ንጎሆ ጠራዝን ፊሮን ሒዞም ኣይነፍሐኹምሃ ወይ ከዓ ኣብቲ ዝተመደብክዎ ፅላት ኣድማዓይትን ፀላዊትን ኮይነ ሃገረ ከድምዕ ድልውት እየ።
3: ፅቡቕ ፅቡቕ ዘጓለ በቢ ዘለና ርዑስ ቅንያትና ፅነት ይግበረልና ዘጓለ

0: ደክም ንሳል ሕርያትና ሰራዕተ ቀዳማይ ሕርያትና ጀርሕ ናሰዶማይ ሕርያትና ማጠት ይኮን እብዕርያትና ማጠት እብደምሓይ ሕርያትና ይተሃየበት እብተስል ሕርያትና ማጠት ይኮን እብከትል ሕርያትና ማጠት እሞት ወቀትል ርአነ ዲበ ሕፍን ቃልና ወከራር ኣከይ ውዳ ሕክም ጃይር እስትዕማር ሃይባን ዲባሕና ሽባን ሓራር ምልጣዓሰ ስመግ ልክረዋ ኣድማይልምባ ቀደም ዕንቶም ልረእዋ ሬክባ እነ ቃልየት ኢልስእዋ ኣብ ሬክባ እነ ቃልየት ይስእዋ ምድር ታሪክ ትኩሎ ምሩ ምድራ ታሪክም ብዙሕ ትነቅፎ ቅረብራ ገለ ሰርነንቱ ተርፎ ገላሓን ምድር ዶራ ላኪን ልህጁም ናክፋቱ ልሕርየት በሸራ ኣበይ ላኪን ልህጁም ናክፋቱ ልሕርየት በሸራ ዓደብርሂን ውዕና ሽምብሬ ብሃብናኩም ለግን ሓጠፈተና ወሸባብ ሃብናኩም ለሰነቲ ርአና ወዓምሳት ሃብናኩም ለውላደ የስሜና ኣይዋለ ኩለ መራር እንዳ ሓለፍና እትዕዳልና ተና ኣይዋለ ኩለ መራር እንዳ ሓለፍና እትዕዳልና ተና ዋልደይቲ ገንሓ ለስዕ ሸርዓ ቤቱ ወዋልዳ ይገንሓ እለግልቀጥር ልሃበቱ ንዳል ቤለከት ከምከማ ኣጅልለ ኣርደቱ ዋርሳ ይከኣሎ ካረፈዩ እታድር ወጋድም ቃተለዩ እብሓባል ሰለስል ኣሰረዩ ኤብ ገበው ህድግ ኩሉ ርአዩ ኣብ ኤብ ገበው ህድግ ኩሉ ርአዩ ቂስረ ወርባዕ ማዮ ምናሕወል እተሕወል ሕበር እንትሓሪብኪ እንትንወስኪ ሕቀፍ ወልክለጋ ኣስልኪ ፋግር ልግባ ምን ዓዱ ዲመልድነን ኣባይኪ ኣብ ፋግር ልግባ ምን ዓዱ ዲመልድነን ኣባይኪ ዓውቴ እግል ገቢል ዳይመት ዝክር ግልሸው ሃዳና ሽኩረን
1: ወርቅን ብሩርን ዝዕረ ከይፈከረ እቶም ንብርሃን ኮንቁሪ ብቆርታ ጸላም ዝኸደሉ ኣንጻርና ጽነ ፍቕሪ ኮኑ ኸይውለድ ዝሓነኑ እቲ ፍቕሪ ዝስሙ ሰብ ገሪሩ ሓሳቦም ከምቲ ቕጫ ስዋዕ ሓሪሩ ኮነ ድማ ነዚ ስምዑ እቶም ታሪኽ ዝቐብሩ ወዲ ሃገር ትንስለ ዓመዱ ነብሱ ዘይበቐቓ ንሕና ያ ንሳ እታ ዝፈሰሳ ክልተ ሰላሳ ብዘይምፃእ ኣይትምፃእ ብደም ከይትዋዘ ደም ይባሕሳ ተርባዕተ ትሕብራ ከምቲ ስማ ብባሕራን ወርቃን ስልምቲ ብቐደማ ኤሪትራ ሃገረይ ሃገርቶም ምስለ መሬታን ባሕራን በጫን ዝሓለፉ ፀሓይና ብሪቖም ጸላም ዘትረፉ ጀጋኑ ወዲ ሰብ ኣብ ዓለም ፍጹም ኣይነብርን ብጅግንነት ንጸላም ዘብርህ እውን ሙት ኣይቁፅርን ንስለቲ ብሩህ መጻየይ ናብ ጸላም ዝኣተኹም ወትሩም ንዘለኣለምን ናብ ልበይ ኣሎ ዝኽርኹም እቲኮ ንሽምዓ ብርሃን ክትገብሩላ ዝመቐኩም ኣነ ድማ በታ ዘላ ብልብኹም ብብርሃን እየ ዝዝክረኩም እሞ ኣብ ኩሉ ከም ኩሉ ምስ ኩሉ እንተሰሚዕኹም ብሓጎስ ክዕልሉ ንሱ ይበሉ ኣሰርኩም ዘድመቐ ወድኹም ወዲ ሃገር ዋርሳይ ከምትማል ልሙን ነበረ ንስኹም መቑሰሉ ኣነ ድማ ብኣሰርኩም ጸኒዐ ኢለ እውን ከተግብር እየ ልበይ ከምቲ ያይ ዝበሎ ኣመት ኮሉ ዘሎ ሃገር ኣይትተንክፍ ትእዛዝ ይኮነ ልማኖ ኣብ ውዱእ ፀወታ ሪጎለይ ትትክል ብማኖ ሹት ከይቀልዓልካ እሞ ኣንዲና ኸይኩሎ ኤርትራ ዘለኣለማዊ ዘለኣለም ከምቶም ዝሓለፉ እያታተይን ከምስንክም

ደስ በለና ኣጎንኽን ብስንክን መስዋዕትን እናኸፈልና ንዝኣከብናዮ ገፈት ንዓዱ ፋኒና ሓደ መዓልቲ ክንዕርፍ ኢና ኣገረይ መንበሪ ቤተይ ከምዝበሎ ዘስማዓኒ ውልቃዊ ዕፀ ይትረፈኒ ካብ ብገንዘብ ኣቕሓ ዘግዝሙኒ ኣፅመደም ዝፈሰሳ መርዓት ሃላትኒ ኣይትገፋሕ ኣይትፀብብ ንሳተሸኒ ደሚቕ ምስላ ገዝሚ ትኾነኒ ስማደይ ዝሓዘ ሃገር ኣላት።

ዝነብር ህዝብናን ጅግና ሓይልታት ምክልኻሉ ናብ ዘመሓላለፎ ናይ ዮሃና መልእኽቲ ናፅነት ኤርትራ ብዘይንቕነቕ ፅንዓት ዘይርብርብ ተወፋይነት ከምኡውን ዘይደክም ኒሕን ጅግነትን ዝተረኽበት ህያብ ሰማዕታትና ስለ ዝኾነት ንዘንተ ዕለት ብግብራዊ ስራሕ ተወፋይነትን መስዋእትን ከቢራ እትነብር

0: ሳውያንን ሙዚቀኛታትን ዝሓቐፈት ጉጅለ ብዘቕረበቶ ባህላዊ ምርኢት ደሚቑ ነይሩ። እዚ ከምዚ ኢሉ እንከሎ ከም ኣካል ናይቲ ኣብ ዋሽንግተን ዲሲን ከባቢኣን ንሶምን መመላእቲ ክካየድ ዝቐነ መደባት መበል 35 ዓመት ፅምብል ናፅነት ኤምባሲ ኤርትራ ብ21 ጉንበት 120 ኣምባሳደራት ዲፕሎማሰኛታት ከምኡውን ሰብ መዚ ክፍሊ ጉዳያት ወፃኢ ኣሜሪካ ኣዕሩኽ ኤርትራን ዝተሳተፎ እንግዶት ኣካይደው። ብዘይካዚ ኣብቲ ዕለት ኤርትራውያን ነበርቲ ዋሽንግተን ዲሲን ከባቢኣን መኻይኖም ብባንዴራን ጭርሖታትን ሰሊሞም ልዕሊ 16 ኪሎ ሜትር ዝሸፈነ ጉዕዞ ከም ዘካየዱ እቲ ዝበፅሐኒ ሓበሬታ ኣፍሊጡ።
1: ብተመሳሳሊ መበስ 35 ዓመት ፅምብል ናፅነት ኣብ ኦስትራያ ሪፓብሊክ ደቡብ ሱዳንን ሕቡራት መንግስትታት ኣሜሪካን ብውዕውዕ መንፈስ ተፀንቢሉ ከካቦቱ ዝበፅሓና ዜናዊ ትሕዝቶ ኣርሴማ ስመሮ መልክዕ ፀብፃባ ዋሂዳቶላ ይስዕብ።
2: ኤርትራውያን ነበርቲ ጁባ ደቡብ ሱዳን ቬና ኦስትሪያ ኦክላንድን ፊላደልፊያን ሕቡራት መንግስትታት ኣሜሪካ ከምኡውን ኤድመንተን ካናዳ ፅንዓትና ዋሕስና ብዝብል ቴማ መበል 35 ዓመት በዓልና ፅነት ብልዑል ማዕርግ ፀንቢሎም። ኣብ ሪፓብሊክ ደቡብ ሱዳን ከተማ ጁባ ዝነብሩ ኤርትራውያን ኣብ ዝወደብዎ ዕዱማት ዝተረኽብሉ ፅምብል ቆንስል ኤርትራ ኣቶ ፀጋይ መሓሪ ኣብ ዝሃቦ መደረ ከምቲ ኣብ ዝሓለፈ ዓመታት ንዝገጠመና ተፃብኦታትን ብድሆታትን ብፅንዓትን ሓድነትን ዝመክትና ኣብዚ ናይ ልምዓትን ህንፀትን ጉዕዞና ድማ ዓቕምናን ክእለትናን ኣወሃሂድና ከም ወትሩ ብፅንዓት ክንዓይ ከም ዘድሊ ገሊፁ። እቲ ፅምብል ተምሃሮ ቤት ትምህርቲ ማሕበረኮምን ካብ ኡጋንዳ ዝመፀት ጉጅለ ባህልን ብዘቕረብዎ ባህላውን ስነ ጥበባውን መደባት ደሚቑ ነይሩ። ኣብቲ ኣጋጣሚ ብምክንያት እቲ ፅምብል ክካየድ ኣብ ዝቐነየ ስፖርታዊ ንጥፈታት ንዝተዓወቱ ሽልማት ተዓዲሎም። እቲ ፅምብል ኣብ ከተማታት ኣዊል ረንክን ካልኦትን እውን ብዓበ ሓበን ከም እተባዕለ እቲ ዝበፅሐና ሓበሬታ ኣፍሊጦም። እዚ ከምዚ ኢሉ እንከሎ ኤርትራዊ ማሕበረኮም ኣብ ቬና ኣውስትሪያ ኣብ ዘካየዶ ብርክት ዝበሉ ኤርትራውያንን መሓዙት ኤርትራን ዝተረኽብሉ ብ23 ጉንበት ዝተካየደ ፅምብል ኣቦ ወንበር ማሕበረኮም ኣቶ ዕቁባይ ኣባዲ ኣብ ዘስምዖ ቃል ናይ ሎሚ ዓመት በዓልና ፅነትና ንዘጋጠመና ኩሉ ዓይነት ተፃብኦታት መኪትና ናብ ናይ ዓወትን ልምዓትን መድረኻብ እናኣትበሉ ዘለና እዋን ንፅምብሎ ብምህላውና ፍሉይነት ከም ዘለዎ ብምጥቃስ የውሃና ኢሎም። ብዘይካዚ ኣብ ኦክላንድ ካሊፎርኒያ ዝነብሩ ኤርትራውያን ኣብ መንጎኦም ንዘሎ ሓድነትን ስኒትን ብዝገልፅን ምስ ሃገሮም ዘለዎም ምትእስሳር ብዘደልድልን ከምኡ ውን ንፅባቐ ብሄራትና ብዝውክል መሰናድኦታት ድሙቕ ፅምብል ኣካይዶም። ኣብቲ ኣጋጣሚ ፅንዓት ካብቶም ቀንዲ ክብርታት ህዝቢ ኤርትራ ከም ዝኾኑ ሰላኡ ድማ ኤርትራ ንኹሉ ብድሆታት መኪታ ብሓበን ንቅድሚት ትምርሽ ከም ዘላ ተገሊፆም። ኣብ ፊላደልፊያ ዝነብሩ ዜጋታት እውን ተመሳሳሊ ምዕሩግ ፅምብል ከም ዘካየዱ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጦም። ብተመሳሳሊ ኣብ ካናዳ ኤርትራውያን ነበርቲ ኤድመንተን ከምኡውን ማሕበር ኤርትራውያን ካናዳውያን ኣብ ዞባኖቫ ስኮቲያ በብወገኖም ኣብ ዘካየድዎ ድሙቕ ፅምብላት ናፅነት ከምቲ ንምምፃእ ዝተኸፍለ ከቢድ መስዋእቲ ንምዕቃባን ብልምዓት ንምኩልዓን ፅንዓትን ተወፋይነትን ከም ዝሓትት ብምግላፅ እቲ ፅምብል ታሪክ ናብ ወለዶታት ዝመሓላለፈሉ ኣጋጣሚ ንክኸውን ብዕቱብ ከም ዝስራሕ ገሊፆም።
1: ኣገልግሎት ህዝባዊ መጓዓዝያ ብዓይነትን መጠንን ንምስፋሕ ኣብ ዝሓለፈ ናይ ናፅነት ዓመታት ዓብዪ ወፍሪ ከም ተኻየደ ሚኒስተር መጓዓዝያን መራኸቢታትን ገሊፆም። ወኪል ሪና ዮናታን ዕብዮን ዘዳለዎ ፀብፃብ ዳናይ ተስፋ ዝጊ ከተቕርብ እያ።
3: ኣብ ውሽጢ 35 ዓመታት ናፅነት ኣገልግሎት ህዝባዊ መጓዓዝያ ንምምዕባል ማሕበራዊ ፍትሒ ሰረት ዝገበረን ምዕሩይ ዝርግሐ ዘለዎን ዕዮ ከም እተሰላሰለ ሚኒስተር መጓዓዝያን መራኸቢታትን ኣቶ ተስፋ ስላሴ ብርሃነ ገሊጹ። ቅድሚ ናፅነት 267 ኣውቶቡሳት ጥራይ ከም ዝነበራ ኣብዚ ግዜ ዝግና እቲ ቁፅሪ ናብ ልዕሊ 1900 ማዕረ ማዕሪኡ ድማ ናይ ምፅዓን ዓቕሚ ካብ 16,000 ናብ ልዕሊ 59,000 ክብ ከም ዝበለ ብምጥቃስ ኣገልግሎት መጓዓዝያ ካብ ናብን ገጠርን ከተማን ሓውሲ ከተማታትን ዓድታትን ልዕሊ ትፅቢት ከም ዝሰፍሐ ኣነፂሩ። ብልዕሊ 626 ሚልዮን ናቕፋ 525 ዓበይትን ንኣሽቱን ኣውቶቡሳት ከም ዝኣተዋ ዝሓበረ ሚኒስተር ተስፋ ስላሴ ቅድሚ ናፅነት 26 ጥራይ ዝነበረ መስመራት መጓዓዝያ ገጠር ናብ 342 ክብ ከም ዝበለ እውን ኣፍሊጡ። ብዘይካዚ ኣብ ምስራሕ ምስፋሕን ምፅጋንን ናይ ቅጥራንን ሓመድን ፅርግያታት ዝተገብረ ገዚፍ ወፍሪ ኣብ ምዕባል ናይቲ ኣገልግሎትን ርትዓውነት ክፍሊትን ዓብዪ ኣስተዋፅኦ ከም ዝነበሮ ብምጥቃስ ሸፈነ ኣገልግሎት መጓዓዝያ ንህሉ ግዜያዊ ሽግር ኣብ ግምት ብዘእተወ ክስራሓሉን ዘይረክብ ዘሎ ከም ዝረክብ ንምግባርን ይስራሕ ከም ዘሎ ኣብሪሁም። ንኣገልግሎት ታክሲ ብዝምልከት ድማ ቅድሚ ናፅነት ካብ 200 ዘይበዝሕ ዝነበረ ቁፅሪ ታክሲ ኣብ 225 ናብ 1719 ክምባሉ በዝሒ ተገልገልቲ ናብ ልዕሊ 23,000 ከም ዝዓበየ ኣረዲኡ በዚ መሰረት ነተዳኺሙ

0: ዝነበረ ኣገልግሎት ህዝባዊ መጓዓዝያ ከተማ ንምምሕያሽን ውሑስ ንምግባሩን ናይ 385 ሚልዮን ንኣፋ ወፍሪ ከም እተገብረ ገሊጹ። ሚኒስተር ተስፋ ሰላሴ ስዒቡ ብጠቕላላ ልዕሊ 15,100 ደረቕን ፈሳስን ፅዕነት ዘመላልሳ መካይን ከም ዘለዋ ብምሕባር ካብዚአን 2912 ብማሕበር ዝተጠርነፋ ዝተረፋ 12316 ድማ ብውልቂ ዝውነና ከም ዝኾና ገሊጹ።
1: ኣብ ዞባ ዓንሰባ ብምውሓስ ድሕነት ኣደን ህፃንን ዓበይቲ መርባት ከም ተተግበሩ ኣብ ጨንፈር ጥዕና ሓላፊ ኣሃዱ ጥዕና ስድራ ቤትን ኮምን ኣቶ ተኽለ ተስፋ ማርያም ገሊፆም ቅድሚ ናፅነት 7 ጥራይ ዝነበራ ትካላት ጥዕና ናብ 38 ክብ ከም ዝበላ፣ እዚ ድማ ናይ ልዕሊ 500 ሚታዊት ዕቤት ከም ዝኾነ ብምጥቃስ ብኡ መጠን ሕርሲ ኣብ ትካላት ጥዕና ካብ 19 ሚታዊት ናብ 79 ሚታዊት ከም ዝበርኸ ሓቢሩ። መፀበይ ነፍሰ ፁራት ንምውዳድ ብተሳትፎ ሕብረተሰብ ብዝተወስደ ተበግሶታት ኣብ 2008 ብ8 ዝፈለመ ኣብዚ እዋን እዚ 26 ከም ዝበፅሐ፣ ቁፅሪ ነቲ ዕድል ዝተጠቐመ ኣዴታት ድማ ካብ 300 ናብ ልዕሊ 2,000 ክብ ከም ዝበለ ብምግላፅ ክትትል ቅድሚ ሕርሲ እውን ካብ 27 ሚታዊት ናብ 80 ሚታዊት ደይቡ ምህላው ኣፍሊጡ። ንሸፈነ ክታበት ኣመልኪቱ ድማ ብ6 ዓይነታት ማለት ናይ ዓባይ ሰዓል፣ ኒፍዮ፣ ፖልዮ፣ ትኽትኽታ፣ ረኽሲ ጎረሮን ቴታንሱን ዝጀመረ መርባት ኣብዚ ግዜ ዝሓደስቲ ብምእትትታው ናብ 15 ዓይነታት ክብ ኢሉ ከም ዘሎ ኣቶ ተኽለ ብተወሳኺ ኣነፂሮም። ኣብ መወዳእታ ድማ ዓቕሚ ሞያውያንን ሕክምናዊ መሳርሒታትን ብዓይነትን መጠንን ከም ዝወሰኸ ብምግላፅ ህዝቢ ኣብ ውሽጢ 10 ኪሎ ሜትር ኣገልግሎት ጥዕና ኣብ ዝረኽበሉ ደረጃ ተበፂሑ ከም ዘሎ ኣነፂሮም። ኣብ ንኡ ዞባ ሞልቂ ብጨንፈር ማሕበር መምህራን ዞባ ጋሽባርካ ዝተወደበ ኣብ ምሕደራ ኣብያተ ትምህርትና ገባባ ማህራን ዘተኮረ ስልጠና ንርእሰ መምህራንን ኣመሓደርቲ ኣብያተ ትምህርትን ተዋሂቦም። ዕላማ ናይቲ ስልጠና ዓቕሚ መምህራን ብሓፈሻ ርእሰ መምህራን ኣመሓደርትን ድማ ብፍላይ ክብ ብምባል ውፁፅ ሜላ ንክኽተሉ ምዃኑ ሓላፊቲ ጨንፈር ኣቶ ተስፋለ ዘረማርያም ገሊፆም። ኣመሓዳር ንኡ ዞባ ሞልቂ ኣቶ ዘርኣይ በርህን ሓላፊ ቤት ፅሕፈት ትምህርቲ ኣብቲ ንኡ ዞባ መምህር ኢብራሂም ያቆብን ድማ ብቕዓት መምህራን ምድራዕን ኣብ ምሕደራ ቤተ ትምህርቲ ዝሕግዝ ስልጠናታት ምውዳብን ኣካል ናይቲ ብቕዓት ተምሃሮ ምፍራይ ዝካየድ ፃዕሪ ስለ ዝኾነ ብዕቱብ ክስራሓሉ ኣዘኻኺሮም። ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክቅፅሉ ደጊመ ብቕብሪ ዕድም። ዜናዊ መሰናዶ ኤርቲቪ እናቐፅለ እዩ። ዝኸበርኩም ተዓዘብቲ፣ ቁፅሪ ናይቲ ፀጥታ ንምውሓስ ተባሂሉ ዝዋፈር ዓቃብ ሰላም ሰራዊት ብደረጃ ዓለም እናንቆልቆለ ከም ዝመፀ ፀብፃባት ሓቢሮም። እቲ ኣሃዝ ኣብ ዝሓለፈ 10 ዓመታት ብኣስታት 49 ሚታዊት ከም ዝጎደለ ዝገለፁቶም ፀብፃባት ሕፅረት ባጀት ቀንዲ ጠንቂ ምዃኑ የረዱ። ዝዓበየ ባጀት ውድብ ሕብራት ሃገራት ክትሽፍን ዝፀንሐት ኣሜሪካ ካብ ዝሓለፈ ዓመት ነቲ መጠን ከተጉድሎ ከም ዝወሰነት ኣይርስዕን። ምንካይ ፅልዋ ኣህግራዊ ዓቃብ ሰላም ሓይሊ ኣብ ምፍታሕ ፀጥታዊ ፀገማት ሓደ ካብ ጠንቅታት ምዃኑ እውን ነቲ ወፍሪ ብቕርባ ዝከታተሉ ወገናት ይጠቕሱ። ፀጥታ ንምውሓስ ብዝብል ምኽንያት ኣብ ዝተፈላለየ ሃገራት ዝዋፈር ኣህግራዊ ዓቃብ ሰላም ሓይሊ ንተልእኹኡ ዝበቅዕ ኣበርክቶ ከም ዘይገብር እዩ ዝውቀስ። እቲ ኣህግራዊ ሓይሊ በንጻሩ ንግዳማዊ ምትእትታው ባይታ ብምፍጣር ጠንቂ ፀጥታዊ ፀገማት ከም ዝኸውን እዩ ዝግለጽ። ህዝባዊት ሪፓብሊክ ቻይናን ሰርቢያን ኣብ 23 ፅላታት ናይ ምትሕጋዝ ስምዓት ተፈራሪመን። እቲ መራሕቲ ክልቲን ሃገራት ብ25 ግንቦት ኣብ ከተማ ቤጂን ዝኸተሞ ስምዓት ንግዲ፣ ወፍሪ፣ ትምህርቲ፣ ትሕተ ቅርፂ፣ ስነ ፍልጠትን ቴክኖሎጂን ዘጠቓለለ እዩ። እቲ ስምዓት ካብ 2026 ክሳብ 2030 ከም ዝትግበር ፕረዚደንት ሺጂንፒንን ፕረዚደንት ኣሌክሳንደር ቩቺችን ሓቢሮም። ቻይናን ሰርቢያን ኣብ 2025 ኣብ መንጎ ንዝነበረ ኣስታት 6.5 ቢልዮን ዶላር ንግዳዊ ምልዋጥ ኣብዚ ዓመት እዚ ብልዕሊ ዕፅፊ ክዕብኦ ከም ዝኽእል ኣሚተን ኣለዋ። እዚ ከምዚ ኢሉ እንከሎ መራሕቲ ክልቲን ሃገራት ኣብ ዞባ እውን ዓለማዊ ጉዳያት ከም ተመያይጡ ገሊፆም። ኣብ ምዕራብ ኤሮጳ ተኸሲቱ ዘሎ ቁጥር ዋዒ ሰብውን ማሕበር ቁጠባውን ክሳራታት የውርድ ከም ዘሎ ካብቲ ከባቢ ዝተፈኖ ዜና ሓቢሩ። በዚ መሰረት በቲ ሕማቅ ኩነታት ኣየር ኣብ ፈረንሳ 7 ሰባት ክመቱ ከለዉ 10ታት ኣብ ሕክምና ተዓቂቦም ከም ዘለዉ ሰብ መዝታ ሃገር ሓቢሮም። ኣብ ገለ ከባቢታት ፈረንሳ መጠን ዋዒ ኣስታት 40

ዲግሪ ሴንቲግሬድ በፂሑ ከም ዘሎ እዚ ድማ ኣብዚ ሓለፈ 80 ዓመታት ኣብቲ ሃገር ካብ ዘጋጥመ ተመሳሳሊ ተርእዮታት እቲ ዝለዓለ ምዃኑ ፀብጻባት ሜትሮሎጂ ይጠቕሱ። ኣብ እስጳኛን ብሪጣንያን ተኸሲቱ ብዘሎ ተመሳሳሊ ኩነታት ኣየር እውን ኣብ መነባብሮ ህዝቢ ፀገማት ፈጢሩ ከም ዘሎ ተገሊጾ። መንግስቲ እስጳኛ እቲ ዋዒ ዝዓብለሎ ኩነታት ኣየር ሓደጋ ባርዕ ከስዕብ ከም ዝኽእል ብምእማት ናይ መጠንቀቕታ ኣዋጅ ኣመሓላሊፉሎ። ምዕራብ ኤሮጳ ክሊማ ዋዒ ብዘስዓቦ ሓደጋታት ብተደጋጋሚ ከም ዝጥቃዕ ፀብጻባት የረዱ። ሰሜን ኮርያ ንቕሉላዊ ሓሱድ ደሴት ኮርያ ዘጋድር ስጉምቲ ካብ ምውሳድ ክትሕየብ ደቡብ ኮርያ ፀዊዓ። ደቡብ ኮርያ ነቲ ፀውዒ እዚ ዘቕረበ ሰሜን ኮርያ ሎሚ 26 ግንቦት ፈተነ ናይ ሓፂር ርሕቀት ባላስቲክ ሚሳይል ከም ዘካየደት ብምውቃስ እያ። እቲ ሚሳይል ኣብ ከባቢ ማያዊ ግዛኣታት ከም ተፈንጀረ ዝኸሰሰ ደቡብ ኮርያ ልዕላውነታ ንምውሓስ ኣድላይ ምላሽ ከም እትህበሉ ኣጠንቂቓ። ሰሜን ኮርያ ግና ዘካየደቶ ፈተነ ኣካልቲ ወታደራዊ ዓቕማ ንምድንፋዕ ክትገብሮ ፀንሐት ወታደራዊ ምንቅስቃሳት ምዃኑ ብምሕባር ንካልኦት ወገናት ባሉታ ከምዘይፀሉ ኣነፂራ ኣላ። ደቡብ ኮርያ ምስ ኣሜሪካ ሓቢራ ተካይዶ ዘላ ልምምድ ዘጠቓለለ ወታደራዊ ንጥፈታት ስጋት ከም ዝፈጥረላ ትገልፅ ሰሜን ኮርያ ነቲ ስጋት ንምግታእ ወታደራዊ ዓቕማ ብዓይነትን መጠንን ከተደልድል ፀኒሓላ። ኣሜሪካ ትማል 25 ግንቦት ኣብ ደባዊ ክፋል ኢራን ናይ ነፍሰ ምክልኻል መጥቃዕቲ ከም ዘካየደት ኣፍሊጣ። እዚ መጥቃዕቲ ዝተኻየደ ወከልቲ ኣሜሪካን ኢራንን ተቓሪፁ ፀንሐ ዝርርብ ንምቕፃል ናብ ከተማ ኣዶሓ ቀጠር ኣብ ዝኣተውሉ እዋን እዩ። ማእከላይ እዚ ኣሜሪካ ኣብ ዘውፅኦ መግለፂ እቲ ናይ ኣየር መጥቃዕቲ ካብ ኢራን ክመፅን ዝኽእል ፀጥታዊ ስጋት ምክልኻል ከም ተኻየደ ብምሕባር ሚሳይል ንዝወንጨፈሎም ቦታታት ኖትጊ ንዝፃወዳ ጀላቡን ዕላማ ዝገበረ ከም ዝነበረ ሓቢሮም። በቲ መጥቃዕቲ 4 ሰባት ከም ተቐትሉ ማዕከና ዜና ኢራን ኣቃሊሕን ኣለዋ። ሰራዊት ኣሜሪካ ቅዲሙ ኢራን ብመፃወቦ ሁርሙዝ ኣብ ልዕሊ ዝሓልፋ ንግዳውን መራኽብ ንትፍፅሞ መጥቃዕቲ መልሰ ግብሪ ከም ዝህበሉ እዩ ኣጠንቂቑ ነይሩ። እዚ ከምዚ ኢሉ እንከሎ ቀዳማ ሚኒስተር እስራኤል ቤንጃሚን ነታንያሁ ሰራዊቱ ኣብ ልዕሊ ምንቅስቓስ ሕዝቡላህ ዘካየዶ ዘሎ መጥቃዕትታት ከስፍሖ ትእዛዝ ሂቦ። እስራኤል ምስ ምንቅስቓስ ሕዝቡላህ ኣብ ውግእ ከም ዘላ ዝሓበረቲ ቀዳማ ሚኒስተር ሰራዊት ሃገሩ ኣብ ዝሓለፈ ሰሙናት ብዘካየዶ ስርሒት ልዕሊ 600 ኣባላት ምንቅስቓስ ከም ዝቐተለ ገሊጾ። ነቲ ትእዛዝ ስዒቡ ሰራዊት እስራኤል ኣብ ደባዊ ሊባኖስ መወንጨፊ ሮኬታት ኣብ ልዕሊ ዝርከቦ ወታደራዊ ዕላማታት ሕዝቡላህ ከቢድ ደብዳብ ከም ዘካየደ እዩ ዝሕበር ዘሎ። እስራኤልን ሊባኖስን ነቲ ካብ 16 መያዝያ ተግባራዊ ዝኾነ ስምዕ ምቁራት ሶሲ ብ14 15 ግንቦት ኣብ ከተማ ዋሽንግተን ኣብ ዘካየዶ ሳልሳይ ዙርያ ዝርብ ብ45 መዓልታት ከም ዘናውሖ ዝዝከር እዩ። ይኹን እምበር እስራኤል ነቲ ስምዕ ብምጥሓስ ኣብ ልዕሊ ሊባኖስ ተደጋጋሚ መጥቃዕቲ ተካይድ ከም ዘላያ እትውቀስ። እስራኤል ካብ መጀመርያ ወርሒ መጋቢት 2026 ኣብ ልዕሊ ሊባኖስ ከተካይዶ ብፀንሐት መጥቃዕታት ልዕሊ 3180 ሰባት ከም ተቐትሉን ልዕሊ 9600 ከም ዝቐሰሉን ፀብጻባት ይሕብሩ። ኣሜሪካ፣ ኣውስትራልያ፣ ጃፓንን ህንድን ፀጥታዊ ዝምድነን ንምድንፋዕ ዝኽእል ናይ ሚኒስትራት ጉዳያት ወፃኢ ርክብ ኣካይደን። እቲ ሎሚ 26 ግንቦት ኣብ ከተማ ኒው ደልሂ ዝተኻይደ ዝርብ ምስ ፀጥታ ዞባ ኢንዶ ፓስፊክ ሰንሰለት ቀረብ ብርቂ ማዕድናትን ነፃ መጓዓዝያ ባሕርን ዝተተሓሓዘ ምዃኑ እዩ ዝግለጽ ዘሎ። ሚኒስትራት ኣርባዕቲኤን ሃገራት ኳድ ካብ ናይ ዘተ መድረኽ ናብ ጭቡጥን ኣብ ተግባር ዝተመርኮሰን ፍታሕ ዝቕርብ ኪዳን ንምስግጋር ኣብ ምርድዳእ በፂሖም። ህዝባዊት ሪፓብሊክ ቻይና ነቲ ኣኼባ ብዕቱብ ከም እትከታተሎ ተንተንቲ ናይቲ ዞባ ይጠቕሱ። ቻይና እቲ 4 ሃገራት ኣብ 2007 ዝቆመኦ ኳድ ዝተሰመየ ምትእኻብ ናይ ዝሑል ኩናት ኣተሓሳስባ ዝሓዘን ንካልኦት ሃገራት ዝነፃፀረን ምዃኑ ብምግላፅ ክትቃወሞ ፀኒሓ። ምስ ሃገራት ምዕራብ ብሓፈሻ ምስ ኣሜሪካ ድማ ብፍላይ ጥቡቕ ዝምድና ዘለዋ ኣውስትራልያ ሙናን ሳማሪና ዘጠቓልል ፀጥታዊ ስምዕ ኣብ 2021 ምስ ኣሜሪካን ብሪጣንያን ከም ዝኸተመ ዝዝከር እዩ። እቲ ውዕል ንዞባዊ ፀጥታ ኣብ ሓደጋ ዘእቶ ምዃኑ ዝወቐሳ ቻይናን ሩስያን ክቃወሞ ፀኒሐን እየን። ፕረዚደንት ቭላድሚር ፑቲን ሰራዊት ሩስያ ብወፃኢ ንዝርከቡ ዜጋታት ክከላኸልን ከድሕንን ዘፍቅድ ሓድሽ ሕጊ ትማል 25 ግንቦት ከቲሞ። እቲ ሕጊ ሰራዊት ሩስያ ኣብ ወፃኢ ሃገራት ንዝተቐየዱ ወይ ብቤት ፍርዲ ንዝተኸሰሱ ዜጋታት ምድሓን
ካብ ደቡብ ወፃኢ ክዋፈር ሙሉእ ስልጣን ዝህብ እዩ። ብዘካዚ እቲ ሕጊ ብቐንዱ በቶም ሩስያ ኣፍልጦ ዘይሃበቶም ከም ኣህጉራዊ ቤት ፍርዲ ገበነኛታት ማለት ኣይሲሲ ዝርከቦም ዓለም ለኻውያን ንኣብያተ ፍርዲ ዝውሃብ ናይ ማእሰርቲ ትእዛዛት ንምምካት ዝዓለመ እዩ። ታሕተዋይ ባይቶ ሩስያ ማለት ዱማ ብ13 ግንቦት፣ ላዕለዋይ ባይቶ ሩስያ ድማ ብ20 ግንቦት ነቲ ንድፈ ሕጊ ከም ዘጽደቕዎ ዝዝከር እዩ። እቲ ሓደሽ ሕጊ ኣብ ወግዓዊ ምርበብ ሓበሬታ መንግስቲ ሩስያ ካብ ዝተሓትመሉ ዕለት ጀሚሩ ኣብ ውሽጢ 10 መዓልትታት ተግባራዊ ክኸውን እዩ። ኣቦ እምበር ታሕተዋይ ባይቶ ሩስያ ብዝሃቦ መግለፂ ብሃገራት ምዕራብ ዝቆመ ኣብያተ ፍርዲ ናይ መቕፃዕቲ መሳርሒ ኮይኑ ከም ዘሎ ብምውቃስ ንሩስያውያን ካብዚ ንምክልኻል እቲ ሕጊ ኣድላይ ከም ዝኾነ ነፂሮም። ብንጻሩ ሃገራት ምዕራብ ሩስያ ነቲ ሕጊ ንካልኦት ሃገራት ንምውራርን ወተሃድራዊ ምትትታው ንምክያድን ከም ሕጋዊ መመኽነታ ክጥቀመሉ ከም እትኽእል ስክፍተን ይገልጻ ኣለዋ። ኣብ ዲሞክራስያዊ ሪፓብሊክ ኮንጎ ብዝሰፍሐ መልክዑ ዝላባዕ ዘሎ ሕማም ኢቦላ ኣብታ ሃገር ከቢድ ሻቅሎት ፈጢሩ። ቁፅሪ ናይቶም በቲ ቫይረስ ከም ዝተለኽፉ ዝተረጋገፁ ሰባት 900 ከም ዝበፅሐን ናብ ካልኦት ከባቢታት ይልሕም ከም ዘሎን ዝሓበረ ሚኒስትሪ ጥዕና ኮንጎ ብዛ ሓድሽ ሰሪዮ ዛጊድ 220 ሰባት ከም ዝሞቱ ኣነፂሮ። ኣብታ ማእከልቲ ለበዳ ዝኾነ ዞባ ኢቱሪ ጥራይ ልዕሊ 100 መልከፍቲ ተመዝጊቡሎ። እቲ ጥዕናዊ ክስተት ኣብታ ሃገር ተኸሲቱ ንዘሎ ቅልውላዊ መሊሱ የጋድዶ ከም ዘሎ ናይ ቀረባ ተዓዘብቲ ይገልጾ። ውድብ ጥዕና ዓለም በቲ ኣብ ዲሞክራስያዊ ሪፓብሊክ ኮንጎ ተኸሲቱ ዘሎ ለበዳ ህፁፅ ጥዕናዊ ሓደጋ ምእዋጁ ዝዝከር እዩ። ኣብ ዲሞክራስያዊት ሬታ ኣብ ዲሞክራስያዊ ሪፓብሊክ ኮንጎ ድሕሪት ኣብ 1976 ፈለማ እዋን ኣብ ወሰናስን ፈለግ ዛየር ዝተረኣየ ቫይረስ ኢቦላ ሓድሽ ለበዳ ናይቲ ሕማም ክኽሰት ዝነመበል 17 ግዜ ምዃኑ ፀብጻባት ይሕብሩ። ካብ 2013 ክሳብ 2016 ኣብ ሃገራት ምዕራብ ኣፍሪቃ ዝተኸስተን ህይወት ልዕሊ 11,000 ሰባት ዝቐዘፈን ለብዒ ኢቦላ ኣህጉራዊ ጥዕናዊ ስጋት ፈጢሩ ምንባሩ ኣይርስዕን። ዜና ንምዛም ቀንዲ ነጥብታቱ ክደግመልኩም፣ መራሕቲ ሕብረት ኣፍሪቃ ሪፓብሊክ ደቡብ ሱዳንን ሃገር ሊብያን ናይ ዮውሃና መልእኽቲ ሰዲዶም። ፅምብል መበል 35 ዓመት ናፅነት ኣብ ዋሽንግተን ዲሲ ብልዑል ማዕረግ ተባዒሉ። ኣገልግሎት ህዝባዊ መጓዓዝያ ንምምዕባል ማሕበራዊ ፍትሒ ሰረ ዝገበረ ዕዮ ከም ተሰላሰለ ተገሊጹ። ኣብ ዜናታት ወፃኢ ቁፅሪ ናይቲ ፀጥታ ንምሓዝ ተባሂሉ ዝዋፈር ዓቃብ ሰላም ሰራዊት ብደረጃ ዓለም ከም ዝጎደለ ተገሊጹ። ቻይናን ሰርቢያን ኣብ 23 ፅላታት ናይ ምትሕጋዝ ስምምዓት ተፈራሪመን። ኣብ ምዕራብ ኤውሮጳ ተኸሲቱ ዘሎ ቁጥሪ ዋዒ ሰባውን ማሕበር ቁጠባውን ክሳራታት ይውርድ ኣሎ። ዘወርኩም ተዓዘብትን ሎሚ ሸዝተዳሎ ዜናዊ መሰናዶ ኣብዚ ይፍፀም። ስለምክታልኩም ማዜ መስክን ምስ ተርፉ መርባተዮቲቭ ሓድጎኩም ብወገነግም ሰላም።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለጸ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4። ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500

ፖላሪቲ RHCP FEC 56 ብኣናብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈንዎ HD ዳግማይ ቴሌቭዥንኩም ጣንዩ ሚኒስትሪ ዜና

0: ንዓመታት ሃንቀው ዝተባህለሉ ነፃነት ኤርትራ ክውን ምስ ኮነ ህዝብን መሪሕነትን ኤርትራ ብመንፅር ዝኸፈሎ ዋጋን ዝሓለፎ መስገደልን ንምዕቃብ እውን ዓብ ፀር ስለ ዝተሰከመ ካብ ፅበ ሓርነታት ሒዙ ሰለም ኣየበለን ነታ ዝሓልማ ዝነበረ ነፃን ልኡላዊትን ሃገሩ ከማዕብል ስለ ዝተበገሰ ከዓ ግዜያዊ መንግስቲ ኤርትራ ራኣይ ኤርትራን ኤርትራውያንን ንምጭባጥ መጀመርያ ዝወሰዶ ተበግሶ እቲ ብ20 ሕዳር 1991 ዝተኣወጀ ኣዋጅ ሃገራዊ ኣገልግሎት እዩ ነይሩ። እቲ ብቁፅሪ 11 ወይ 1991 ዝፍለጥ ታሪካዊ ኣዋጅ ምስ ግዜን ፀለውቲ ኩነታትን ክልተ ግዜ ምምሕያሻት ክግበረሉ እንከሎ ኣብ መወዳእታ 39 ዓንቀጻት ሒዙ ኣዋጅ ቁፅሪ 82 ወይ 1995 ተሰሚዩ ናብ ተግባር ምስ ተሰጋገረ ኣብ ታሪክ ዝሃገር ዓብዪ ምዕራፍ ተፃዊት እዩ። ኣብቲ ግዜ እቲ ከምዚ ዓይነት መደብ ከተበግስ ከቢድ እኳ እንተነበረ ግዜያዊ መንግስቲ ኤርትራ ኣብ ጥራይ ጅቡኡ ንተጋደልቲ እውን ናይ ጅባ ገንዘብ ክኸፍል ኣብ ዘይክእለሉ ዝነበረ እዋን እዩ በቲ ኣብ ሰውራ ዘማዕበሎ ባህሊ ነቲ ዘይከኣል ዝመስል ዝነበረ መደብ ሃገራዊ ኣገልግሎት ከም ዝከኣል ገይሩ ኣተግቢርዎ።
1: መጀመርታ ኣብ ኣዋጅ 11 ናይ 91 ማለት እዩ። እዚ ርዝነት ናይቲ መደብሲ ብሃገራዊ ኣዋጅ እዩ ወፅኡ። ክትግምግሞ ከለካ ድሕሪ 35 ዓመታት ሃገራዊ ኣገልግሎት ብመንፅር ዕላማታት እውን ተርኢካየ እዩ ፅቡቅ። ኣርባዕተ ዕላማታት እዩ ዘለዎ ብቲ ኣዋጅ ክብገስ ከሎስ ንፁር ኣርባዕተ ዕላማታት ኣብቲ ኣዋጅ ኣቕሚጡ እዩ ተበጊሱ። ሓደ ሃገራዊ ምክልኻል ማለት እዩ፣ ሃገር ምክልኻል። ካልኣይ ቁጠባ ሃገር ንምዕባይ ተባሂሉ። ሳልሳይ ካብቲ ወታደራዊ ሸነኽ ውፅእ ዝብል ከዓ ኣብ ሰብ ስርሖን ባህርያዊ ሓደጋታት ንምክልኻል። ራብዓይ ዓብዪ ከዓ ምኩስኳስ ሃገራውነት እዩ መሰረት። ስለዚ ሕጂ ክንግምግሞ ከለና ወላ ኣነ ኣካል ሃገራዊ ኣገልግሎት ኮይኑ ክሪኦም ከለኹ ነዘን ዕላማታት እዚኣተን ተተግቢረን ድን ኢና ክንግፅብ። መጀመርታ ድሕነት ሃገር ወይ ድማ ምክልኻል ሃገር ዝበሃል ከምቲ ዝበልናዮ ኤርትራ ምርጫ ወሲዳ ብካልኦት ሃገራት ክትሕልዎ ኣይደለየትን። ዘምፃኽዎ ናፅነት ኣነ ባዕለይ ክሕልዎ እየ ዝብል ምምርጫ እዩ ወሲዱ። እዚ ከዓ እንታይ ገይሩ ከዓ በቲ መደብ ሃገራዊ ኣገልግሎት ንሓደ ወገን ንካልእ ወገን ዘይኮነ ህዝባዊ ክኸውን ምእንቲ ነብሲ ወከፍ ዜጋ ግዴታ ወሲዱ ነቲ ዝመፀ ናፅነት ናይ ምዕቃብ ማለት እዩ።
2: ሃገራዊ ኣገልግሎት ወይ ብሓፈሻ እዚ ወለዶ ናፅነት ንብሎ ወለዶ ንሱ ዝገበሩ እንድሕር ክንርኢ ኮይና ብሓፈሻ ዝኾነ ወለዶ እቲ ዝቕበሎ ሕድርን ከተግብሮ ዘለዎ ስራሕን ዝገብሮ ዘሎ ቅያ ወይ ጅግንነት ንመፃኢ ወለዶ ዝሕልፎ ከዓ ብኡ ዝምዘን። ሕጂ እዚ ሃገራዊ ኣገልግሎት እንተርእናዮ ብኩናትን ብመግዛእትን ዝዓነወት ሃገር እዩ ተቐቢሉ። እዚ ጥራሕ ከይኣኽሎ እሱ ንበዕሉ ከቢድ ዕማም እዩ። እሱ ጥራሕ ከይኣኽሎ ከዓ መውሓስ ልኡላውነትን ህንፀት ሃገርን ከዓ ተወሲኽዎ መሊሱ እቲ ጾርናቱ ከቢዱ ማለት እዩ። ስለዚ እቲ ክተግብሮ ዝነበሮ እታ ዝዓነወት ሃገር መምዕባል ነታ ሃገር ከዓ ልኡላውነታ ምኽባር እዩ ነይሩ። ሕጂ ዝበዝሐ ግዜ ከዓ እቲ ጅግንነት ይፍፅሞ ኣሎ። ንኣብነት ሕጂ 91 ኣብ ኤርትራ ክንደይ ቤት ትምህርቲ ነይረን፣ ክንደይ ሕክምና ነይረን፣ ክንደይ ህዝቢ ማይ ይረክብ ነይሩ፣ ክንደይ ፅርግያ ነይረን እንድሕር ኢልካ ነታ ዝነበረት ካርታ እንድሕር ሲኢልካ ንዘአ ነጥቢ ነጥቢ ጌርካ እቲ ሎሚ ዘሎ ከዓ እንድሕር ርኢካዮ

0: ለውጢ ዝኾነ ሰብ ክርዮ ይኽእል እዩ። ሕጂ ነፍሶ ከፍረ ኣብዚ ሃገር 91 ዘይነበረት ሎሚ ዘላ እንድሕር ኣሎ ኮይና ብርሃፅን ብደምን ናይ ሃገራዊ ኣገልግሎት ድመፀ እዩ ክንብል ንኽእል ኢና።
1: ኩሉ ሃገራዊ ኣገልግሎት ብመይኡ ብደረጃ ትምህርቱ ኣብ ዝተፈላለየ ናይ ሚኒስትርታት ኣብ ብምልአን ሚኒስትርታት ናይ ሃገር ፋሒሉ እዩ ዘሎ። ኩሉ እቲ ስራሓት ከዓ ብዳርጋ በቶም ሃገራዊ ኣገልግሎት እዩ ዝስራሕ ዘሎ ማለት እዩ። ብናቶም ሞያ ትምህርቲ ዓሚ ደረጃ ኣብ ፅፍሕታት ከይተረፋህማን ተዘርጊሖም ኣለዉ ማለት እዩ። ስለዚ ሃገራዊ ኣገልግሎት እንተዘይህሉ ኢልካ እንድሕር ሓሲብካስ እዚ ሃገር ከ ከም ሃገር ከ መሃለዎ ኣሎ ብኩሉ ሸነኻ ትርኢኻ ማለት እዩ። ብምክልኻል ክትሪኦ ትኽእል ኢኻ። ኣብ ሚኒስትርታት ዘሎ እውን ቀሊል ተራኮነን ዘበርክት ዘሎ ዓብዪ ዝኾነ ስራሕ ብኣቶም ዝስራሕ ዘሎ። ስለዚ ንኩሉ ብውህደት ብተናፀል ከይረአኻ ንኩሉ ብውህደት ርኢና ግን ኣዝዩ ዓብዪ ዝኾነ ኣበርክቶ እዩ ዝሰርሕ ዘሎ ሃገራዊ ኣገልግሎት ኣብዚ ግዜ እዚ።

0: ሓደ ካብ ዓበይቲ ዕላማታት ሃገራዊ ኣገልግሎት ንህሉል ተመክሮ ገድሊ ባህሊ ጅግንነትን ተወፋይነትን ናብ ተካኢ ወለዶ ንምስግጋር ነቲ ነፃነት ዝተረከበ መንእሰይ ኣብ ሃገራዊ ህንፀትን ምዕቃብ ሰላምን ፀጥታን ሃገሩ ተርኡ ክፃወት ሰፊሕ ባይታ ፈጢሩ እዩ። ሰላኸይተሃመለ ዝጀመሮ ምህናፅ ሃገራዊ ሰራዊት ድማ ድሕሪ ሓርነት ዘጋጥመና ንህላዌና ዝፈታተን ወራር ስኢሉ ጥራይ ዘይኮነስ ሎሚ ንወለዶ ገድሊ ዘትክእ ሰራዊት ሃኒፅና ክንብል ንኽእል ኢና።
1: ልክዕ መንእሰይ ኣንጎዕ ናይ ሓንቲ ሃገር እዩ። ኣንጎዕ ከምኡ ስለ ዝኾነካ እዩ ናፅነት እውን ብመንእሰያት እያ መፅያ። መንእሰይ ኮንካ ከዓ ይንበርኒ። ስለዚ ኣዋሓስ ሃገርካ እቶም ውላድ ናይቶም ኣቦታት ናይቶም ፋይተርስ ወይ ናይቶም ተጋደልቲ ኣብ ሰዓት እዚ ዋሕስ ኮይኑኣሎ። ስለምንታይ መንእሰይ ኩሉ ሻዕ ዋሕስ እዩ። ኣብዛ ሓለፈ መንእሰይ ናፅነት ኣምፅኡ ንድሕሪ ኢልና ኣብዚ ሕጂ ከዓ ብመሪሕ ናይቲ ዝተመኮረ ተመክሮ ዘደለበ ኣቦኡ ኣይኡ ሓዉ ኣብ ጎኒ ኮይኑ እዚ ሃገር ደው ንክትብል ዋሕስ ኮይኑዋ ኣሎ። ኣብ ኩሉ ኩርናዕ ማለት እዩ። ብኩሉ ፅላታት ክንሪኦ ንክእል ኢና። ኣብ ሚኒስትሪ ጥዕና እንድሕር ኣለካ ብቁፅሮም መንእሰያት ክንደይ ኣለዉ እንተ ኢልና፣ ኣብ ሚኒስትሪ ምክልኻል እንድሕር ኢልና ብድሕሪኡ ብረት ኣብ የማኑ ፀጋሙ ኣፍራዛ ባዴላ ሒዙ ኣብ ዝኾነ ብቁፅሪ ብዓቕሚ ብዕድመ ድሕር ሪኢኸያ እቲ መንእሰይ እዩ ዘሎ። ልክዕ እቲ ቀላሲ እቲ መሪሕ ተመኮረ ኣብ ጎኑ ኣሎ። ልክዕ እዩ ዝካሓደ ኣይኮነ ድሕርታ ሃገር ኣላ ኢልናስ እቲ መንእሰይ እዩ። ስለዚ እቲ መንእሰይ በዓል ሃገር
2: ደረጃ እዚ ዝበፅሓናት ፅንዓት ተሃቦ እቲ ስኒ መንካስ ንበዕሉ ሳልናቲ ሃገር ኣገልግሎት እዩ ትቀፃልነቱ ድሕርቲ ተጋዳላይ ሲ በቲ ሃገር ኣገልግሎት እንዴት እንዳተወራረሰ ከይዱ ኢብንካ ከምኡ ተወራረሳ እዩ ከዓ ዘሎ ሕጂ ነታ ሃገር በብ ሴክተሩ እንድሕር ኢናዮ ኣብ ምክልኻል ሃገር እንድሕር ኬና ሓፈሻዊ ሃገር ፀኒዓ ከም ትኸይድ ኣሰር ናይቶም ኣቦታትና ከም ንስዕብ ጌርና እዩ ማለት እዩ። በብቲ ኣብቲ ናትና ናይ ክፍሊ ኢሚግሬሽን ዜግነት እንድሕር ኬድና ከዓ ዋላ እቲ ወጋዓዊ እቲ ተኣሽሙናትና ምስ ዜና ኮርክብ ተዘይሃለወ ነቲ ድሕነት ሃገርን ፀጥታን ሓልዩ ከም ዝኸይድ ነቲ መምርሒ ብመንግስቲ ዝወፀእ ኣብ ምትግባር ኢና ንርከብ ዘለና። ስለዚ እቲ ቀፃልነት እቲ ውሕስነት ሳላቲ ሃገር ኣገልግሎት ዝተመስረተ ኮይኑ ይስማዓንና እዩ።
3: 98-2000 ዝነበረ ኩነታት ናይ ኤርትራ እውን ነቲ ልእላውነት ናይ ኤርትራ ዝኽበረ ኣባል ሃገራዊ ኣገልግሎት እዩ። ኣባል ሃገራዊ ኣገልግሎት ኣብኡ እንተዘይህነፅ ነይሩ ኣብኡ እንተዘይ ነቲ ሃገር ኣብ ምህናፅ እንተዘይሳተፍ ነይሩ ናበይ መሃለና ዝፍሉጥ ነገር እዩ ማለት እዩ። ስለዚ በቲ ምክልኻል ሃገር መፂኻ ልእላውነት ኣብ ምውሓስ ህዝባዊ ኣብ ምግባሩ ዝተወስደ ምርጫ ንኤርትራ ዝገጠመ ኣብ ዝሓለፈ ዓመታት ክትሪኦ ከለካ ኣባል ሃገራዊ ኣገልግሎት እዩ ቤት ልእላውነት ኣኽቢርዎ። ኣነ ከዓ ወላ ኣባል ናቱ ምዃነይ ከዓ ከምዚ ይስማዓካ እዩ ክብሪ
4: ወርወርታ ከ ኣሎ ዋላ ኢድ ናይ ካልኦት ሓያላን ሃገራት ዘለዎ እውን ነቲ መንእሰይ ነቲ ወርወርታ ከምዚ ዘይትሪኦ እቲ ሚራጅ ንብሎ ብደገ ዘብለጭልጭ ነገር ኣሎ ዝስሕቦ ማለት እዩ። ሓቂ ኮነን ግን ይስሕበካ። ሕጂ ነቲ ዝስሕበካ ነገር እንዳረእኻስ ዋጋ እንዳኸፈልካ ነቲ ህዝብኻን ነቲ ሃገርካን ኣበርክቶ ክትገብር ሲ ቀሊል ኣይኮነን። ስለዚ እቲ ሃገራዊ ኣገልግሎት ዝገብሮ ዘሎ ስራሕ በዚ ክንሪኦ ንኽእል ኢና። ተደሊሙ ዘሎ ዓሚ ከዓ ቀሊል ኣይኮነን። ኣብ ኩሉ ንኣብነት ሕጂ ኣብ ሕክምና እንድሕር ርኢና ኣብ ፍሉይ ክእለት ዘለዎም ሓካይም ክነፈርኽ ኢልና ኣለና። ኣብ ኩሉ ዝኾነ እዩ ኣብ ናይ ቆልዑ ይኹን ኣብ ናይ ርሳት ይኹን ኣብ ናይ መጥባሕቲ ይኹን ኣብ ውሽጣዊ ሕማማት ይኹን ኣብ ናይ ዓይኒ እዝኒ ኣብ ኩሉ ኣብቲ ናይ ጥዕና ሙሉእ ነፍሲ ዝምልከት ሎማ ኣብ ዝኾነ ቦታ ከትካ ዝፈልጥ ሰብ ኣለካ ሓኪም እንተደሊካ ተማርፅ ጥራሕ ሓኪም ኢኻ ትመርፅ ሎም እምበር ስእነት ናይ ሓኪም ወይ ናይ ሞያዊ ይኮነን ዘሎ ግን 91 እንድሕር ርኢና ምናልባት እተን ዝነበራ ናይ ሕክምና መደበራት ይቁፀራ እየን ሽዑ ንክተማርፅ ኣይኮንካን ዋላ ዘይተምሃረ እውን ቅሩብ ናይ ሕክምና ክእለት ዘለዎ ኢኻ ትደሊ ሎሚ ግን ኣይ ናይ ሓኪም ሕሸኒ ኢኻ ትብል። ስለዚ እቲ ሰብ ኣይርዮን ኣይርድኦን እዩ ግን ቀሊል ዝላ ኣይኮነን ክብል ደለ
0: ኣብ ኤርትራ ብዘይ ፀጋ ናይ ሰብ ካልእ ፀጋ ትርጉም የብሉን ዝብል እምነት ስለ ዝተሃንፀ ኣብ ትምህርትን ሞያዊ ስልጠናን ዓብ ወፍሪ ተገይሩ እዩ። ብመንፅሩ መንእሰይ ዝሃገር ኣብ ኩሉ ሚኒስትርታት፣ ኩባንያታት፣ ትካላት ናይ ህንፃን ሕርሻን ክኢላታት፣ ኦፊሰራት፣ ኣባላት ሃገራዊ ኣገልግሎት እዮም። ሃገር ክትሃንፅ መጀመርያ ኣቕሚ ሰብካ ክትሃንፅ ስለ ትግደድ ከዓ ኣብ ስራሕ ተደሊቡ ዘሎ ፍልጠትን ሞያን ቀሊል ኣይኮነን።
1: እቲ ናይ ቀደም መንእሰይ ብገዛእ ርእሱ ዝደለዎ ተመክሮ ካብ ጌጋታት እንተምሃረ እንዳተምሃረ ዝመፀ እዩ። እዚ ናይ ሕጂ መንእሰይ ከዓ ኣብቲ መሪሕ እቲ ኣብቲ ላዓት እቲ ኣትዩ ልክዕ ከምቲ ሽዑ ዝሕለፎ መስዋእቲ እቲ ናይ ቅድም መንእሰይ ልክዕ ከምኡ እዩ ዘሕልፍ ዘሎ። ሕጂ ክልክዖ ከለኹ ከዓ እቲ ሃገር እኳ ትቕፅል ኣላ። ሕጂ ኣብቲ ውፅኢት ኢና ክንዛረብ ዘለና። ሕጂ ኣበርክትኡ ነው ብዙሕ እዩ። እትረቑ ሓይታት እዝን እዝን እዝን ኢልናስ ሓደ መንእሰይ ዘበርክቶ ዘሎ ኣብ ሓንቲ ሃገር እንዳሕር ኣብዛ ሕጂ ሰዓት ክገልፆ ኮይነስ ለይትን መዓልትን እውን ኣይክውድኦን እዩ። ብሓንቲ ቃል ክንሪኦ ከለና ግን ውፅኢት ግን እንታይ እዩ? ውፅኢት ናይ ተኣበርክትኡ እቲ ሃገር ተዋሒሳስ ትቕፅል ኣላ።
4: እጂ ኩሉ ግዜ ተሪር ፍልጠት ዝበሃል ብተመክሮ ድመፅ እዩ። እጂ ሓደ ሰብ ን20 ዓመት ኣብ ሓንቲ ትካል እንድሕር ሰሪሑ ናይ ብሓቂ ነቲ ከመይ ገይራ ትሰርሕ እዛ ትካል እንታይ ፀገማት ኣለዋ ንመፃኢ ከመይ ገይራ ፅቡቅ ገይራ ትስጉም ክፈልጥ ይኽእል እዩ። ሕጂ ናይ ብሓቂ ትኽእለታት ኣብ ኩሉ ተጠርዩ ዘሎ ኣብ ዝኾነ ትካል እሶም እዮም። ሎሚ ሕጂ ከምቲ ዝበልክዎ እዩ ኣብ ዝኾነ ቦታ እንድሕር ዝኾነ ትስራሕ ነገር ኣላ ግድን ኢድ ናይ ሃገራዊ ኣገልግሎት ኣለዋ።
5: ሚኒስትሪ ጥዕና ሓደ ካብቶም ዓበይቲ ሚኒስትሪ ናይዚ ሃገር እንድዩ። ቀደም ዝነበረ ቁፅሪ ናይ ኣባላት ናይ ሚኒስትሪ ጥዕናን ሕጂ ከተዛምዶን ከለካ ዋላ ብዓይነት ከይተረፈ ብዓይነት ብብዝሒ ናይ ሰማይን መሬትን ፍልል እዩ ዘለዎ። እቲ ኣብ ኣዝዩ ርሑቕ ቦታታት ተዘርጊሑ ዘሎ ትካላት ጥዕና እውን ሃገራዊ ኣገልግሎት እዩ ከይዱ ዝሽፍኖ ዘሎ ማለት እዩ። ስለዚ ብምሉእ እዚ ሾታታት ናይ ሚኒስትሪ ጥዕና ክውቃዕ በቂዒ ዘሎ በቲ ሃገራዊ ኣገልግሎት ኣብቲ ባይታ ኮይኑ ዋላ ብፅሕፈት ደረጃ ይኹን ስለሰርሕ ስለ ዘሎ ስለተዋስኦ እዩ። ንበይኑ ብዘይቲ ዝንብሎ ዘለና ዓቕሚ እቲ ሚኒስትሪ ጥዕና ክስጉም ኣይከኣለን፣ ፍፁም ኣይምኸደን ነይሩ። እዚ ኩሉ ዝውሃብ ዘሎ ኣገልግሎታት ብዓይነት ይኹን ብብዙሕ ይኹን እቲ ሃገራዊ ኣገልግሎት ኢዱ ስለ ዘእተወሉ እዩ ኣብዚ ዝለዓለ ደረጃ በፂሒ ዘሎ ማለት እዩ። ንኩሉ መንግስቲ ክሽፍን ዝፅዕር ዘሎ ነቲ ሃገራዊ ኣገልግሎት ሒዙ እዩ ዝሽፍን ዝፅዕርን ዘሎ ማለት እዩ። ንሱ ከዓ እዩ እቲ ዝነበረ ዓቕሚ ሰብ ንዑ ንምቅላል ኣይኮነን። ንሱ እንተስ ብሕማም እንተስ ብዕብት እናኸደ ክኸይድ ከሎ እቲ ሃገራዊ ኣገልግሎት ነቲ ቦታ እናተከአ እንዳሸፈነ እዩ ክኸይድ ንቡር ኣሰራርሓ ማለት እዩ።
1: ዓወት ናይ ዝነበረ ዳታታት እንድሕር ርእናዮ ኣብ ናይ ሞት ኣደ ኣብ ሕርሲ ብክንደይ ነኪን ኢልና ብመንፅርቲ ሓሙሽቶ ናይ ጎልስ ኣብቲ ኤርትራ ዝተዓወተቶ ተሪእኸ እቲ ውፅኢት ናይቲ መንእሰይ ኣብቲ ሚኒስትሪ ዘሎ እዩ። ዝኾነ ዓወት እቲ ስራሕ ብዙሕ ትገልፆ እውን እዚ ቴልካስ ከምቲ ኣቐዲመ ዝበልክዎ ነዊሕ እዩ። እቲ ውፅኢት ግን ኣብ ክታበት እንድሕር መፂና ህፃናት ሞት ህፃናት ብክንደይ ነኪ ካብ ዝነበሮ ኣብቲ ናይ ሚኒስትር ጥዕና ኣቲና ክንሪኦ ንክእል። ብመንፅር ናይ ዝበልክዎ ናይ ኣዴታት ኣብ ግዜ ሕርሲ ዝነበረ ሞት ብክንደይ ነኪ ሎ ኢልና ክንሪኦ ንክእል። ስለዚ እቲ ኣበርክቶስ ኣብቲ ውፅኢት እዩ። ከመይ ነርና ኣበይ ኣለና እንድሕር ንያስ ብጣዕሚ ብዙሕ ማለት እዩ እዞም መንእሰያት ኣብ ሚኒስትር ጥዕና ዘሎ

0: ዘለው ዘበርክትዎ ዘለው ኣብ ላቦራቶሪ ብል ኣብ ሜዲካል ዶክትሬት ዝገብሮ ኣብ ነርስ ኣብ ፓብሊክ ሄልት ኣብ ኩሉ ፅልታት ኣብ ሮዲዮሎጂ ብምሉእ ቀሊል ኣይኮነን። ካልኣይ ነገር ዓውደ ጥዕና ከምዚ ፕራግማቲክ እዩ፣ ከምዚ ዝቀያየር እዩ። ኣብ ሓደ ኮፍ ዝብል ኣይኮነን፣ ብዙሕ ተዓፃፃፍነት ዘድልዮ፣ ብዙሕ ምስ ቴክኖሎጂ ዝኸይድ። ስለዚ እዚ መንእሰይ ኣብዚ ሚኒስትር ጥዕና ዘሎ ናይ ዘበን ስለ ዝኾነ በዚ ቴክኖሎጂ ተሰኒኻ እዩ ነቲ ህዝቢ ኣገልግሎት ዝቦ ዘሎ። በዚ መንፅር ከ እቲ ኣብ ሚኒስትር ጥዕና ዘሎ ዓወታት ክንሪኦ ከለና ቀሊል ዘይከውን ማለት እዩ።
1: ካልእ ብሳላ መደብ ሃገራዊ ኣገልግሎት ተሃኒፁ ዘሎ ዘይክማ ሃገራውነት ውሓስ ነፃነትና ኮይኑ ይቕፅል ምህላው ዝዓበየ ቁም ነገር እዩ። ነፍሲ ወከፍ መንእሰይ ዝ ሃገር ወተሃደራዊ ተዕሊም ክወስድ ምጀመረ ብሓደ ስጥመት ሰሚሩ ከም ዝኸይድ ስለ ዝገብሮ ኣብ ንኡስ ዕድሚኡ ዘማዕብሎ ሓቢርካ ምስራሕ ምጓዓዝ ምልዛብ ልዕሊ ኩሉ ከዓ ኣቕሊ ምፅማም ምፅዋር ኣማዕቢሉ ብሓደ ህርመት ይጓዓዝ። ሎሚ ኣብ ከባቢናን ዓለምን ብምንፅፃር ሃገርነት ኤርትራ ሰረቱ ኣመና ተሪር ሓድነቱን ጥምረቱን ውሽጣዊ ሰላምን ርግኣትን ኤርትራ ተማሃሊልካ ዘይርከብ ፀጋ ኮይኑ ኣሎ። እዚ ከዓ ውፅኢት ናይ ነዊሕ ቃልስን ፅንዓትን ህዝቢ ኤርትራ ዝመስክር ምዃኑ ንኩሉ ርዱእ ኮይኑ ይርከብ።
2: ነቲ ህዝቢ በቢ ዝመፆ ከከምቲ ዝደለዮ ኣገልግሎት ንክቦ ማለት እዩ። ንስራሐይ ከዓ ብፅቡቕ ይሪኦ ማለት እዩ። ይፈት ወይ ስራሕ ደስ ኢልኒ ከዓ ዝሰርሖ። እዚ ክብል ከለኹ ሃገራዊ ኣገልግሎት ሲ ከምዚ ነቲ መንእሰይሲ ንኩሉ ስሒልዎ እዩ ክብል ክእል ኣነ ማለት እዩ። ብሓደ ነገር ብሓደ ተፀሪቡ ከምዝኸይድ ይገይርዎ፣ ስርዓት ከም ዘለዎ፣ ዲስፕሊን ከም ዘለዎ ይገይርዎ ዝኸይድ ዘሎ። ስለዚ ሃገራዊ ኣገልግሎት ምህላው ብጣዕሚ ዓብ ተራእዩ ተፃዊቱ ኣብ ኤርትራ ማለት እዩ።
3: ምህላው ናይዚ ሃገር ኣብ ቀፃልነት ናይ ሃገራዊ ኣገልግሎት እንድሕር ኮይኑ እቲ ሃገራዊ ኣገልግሎት ቀፅል ዘለዎ እዩ። ምክንያቱ እቲ ሃገር ክትህሉ እንድሕር ኮይና ኣገልግሎት ሃገራዊ ኣገልግሎት ዝበሃል ከዓ ክህሉ ክኽእል ኣለዎ። ስለዚ ብዝፀፈፈ ዝተወደበ መልክዑ ካብዚ ዘለዎ ኣዝዩ ብዝበለፀ ሰብ ምእንቲ ከገልግል ግቡኡ ነታ ሃገር ዝግባእ ግቡኡ ፈፂሙ ክሰርሕ እንከሎ እዩ ዝበለፀ። ምክንያቱ ኣብኡ ብዙሕ ነገር ኢኻ ትምሃር፣ ጥራሕ ንተዓሊም ኣይኮነን ኣብ ብዙሕ ቦታታትም ኢኻ ትወርድ። ስለዚ ኣብኡ ቅርፅኻ ትሕሉ ሸብ ትኸውን፣ ሃገርካ ከም ተፍቅር ትኸውን፣ ሰብ ትኸውን ማለት እዩ። ካብቲ ተራ ሰብ ነበርካ ናብ ዝሓሸ ዝበለፀ ሰብ ትመፅእ ማለት እዩ። ስለዚ ፍቕሪ ሃገር ሕዘካ ሃገርካ ከም ትዕቅብ ገብረካ ሃገርካ ከም ተውሕስ ንሃገርካ ክትሓልፈላ ከም ዘለካ ይርዳእካ እዩ። ስለዚ ከምኡ ዓይነት ወለዶ ከተፍር እንድሕር ኮንካ እቲ መንግስቲ ነዚ ሒዝዎ ዘሎ ክቕፅሎ ክኽእል ኣለዎ ማለት እዩ።
4: ዝኾነ ኣገልግሎት ናይ ስራሕ ኣውፊርካዮ ከዓ ብቑዕ ክኾነልካ ምክንያት ኣብ ሳዋ ዝሕለፍ ነገራት ኣሎ ብምሉ እቲ ተፃዋርነት በሎ ኣካላዊ ጥንካረ በሎ ስነ ኣእምራዊ ቅርቡነት ንዝኾነ ነገራት ሽግራት ናይ ምፍታሕ ብድሆታት ከመይ ጌርካ ክገጥሞ የ ናይ ምባል መዓት ዝጥረ ነገር ኣሎ። ኣብ ቅድሚቲ ሃገራዊ ተሓሳስባ ወላሲ ብውልቅኻ ዝጠቕመካ ኣሎ ሳዋ ዝኸደን ሳዋ ዘይከደን ዘለዎ ናይ ተፃዋርነት ሽግራት ናይ ምፍታሕ ናይ መሃዝነት ኣካላዊ ጥንካረ በሎ እቲ ሃገራዊ ተሓሳስባታት ገለ እዚ ሒዝካኻ ናብ ትካላት ተኣቱ እጂ ፋሕ ምስ በልካ ብቲ ትካላት ከዓ መሰረት እቲ ኣብ ሳዋ ዝተሰንቀ እዩ። ምስ መፃኻ ንኣብነት ኣብ ዝትካለይ ንኣብነት ክመፅእ ከልኩ ኣነ እተ ክዛረብ ኮይነ ኣብዚ ዘሎ ሰብ እቲ ዝበዝሐ ኣባል ሃገራዊ ኣገልግሎት ልዕሊ ሰብ ኣብ ሚእታዊት
5: ኣለዋ እቶም ረቀቕቲ ባህርያት ዝበሃል ኣለዋ ንሰባት ኣብ ምቕያር ወይ ኣብ ምቕያስ ዝጠቕመና ነገር ኣለዎ። እቲ ዲሲፕሊን ንበዓሉ ካብ ሳዋ ኢና ነፍሲ ወከፍ ስድራ ካብ ከካብ ገዛና ክንወፅእ ከለና ንናትና ባህርያት እዩ ዘለና። ኣብ ሳዋ ምስ ከድና ኣብ ሃገራዊ ኣገልግሎት እቲ ተወርሶ ኣሎ እንታይ እሱ ስነ ምግባር፣ ኣካያይዳ፣ ዲስፕሊን፣ ሰዓታት ምክባር፣ ኣካዳድናኻ ኩሉ ነገር እዚ ብምሉኡ ካብ ሳዋ መበገስ ኢና እዩ። ነፍሲ ወከፍ ሰብ ባህርያትና ከካብ ገዛና ሒዝናዮ ዝኸድና ኣብ ሳዋ ቶታሊ እዩ ዝቕየር። ሕጂ ንዓና ኣብ ጠቒምናዩ ምክንያቱ ዋላ ኢቨን ኣብ ክፍሊ ኢሚግሬሽን ዜግነትን እዚ ንልብሶ ዘለና ዩኒፎርም ንባዕሉ ኣብ ዲስፕሊን ዝተመስረተ እዩ።
6: ሕጂ እቲ ሃገራዊ ኣገልግሎት ዝበካ መጀመርታ እቲ ነፍሰ ክብሪ ወይ ነፍሰ ክብሪ ካብኡ ዝዓቢ የለን ነፍስኻ ከም ተኸብር ነፍስኻ እንተኽቢርካ ሃገርካ ንህዝብኻ እንትኽብር ልዕሊ ኩሉ ከዓ ንትገብሮ ነገር

0: ዲሲፕሊን ከምኡ ውን ትርጉም ናይ ግዜ። ስለዚ እቲ ሃገራዊ ኣገልግሎት ፃዕሪ ከዓ ልዕሊ ኩሉ ፅዒርካ ከም ትዕወት እቲ ዓወት ከዓ ብዲስፕሊን ዘሎ ሕጂ ኩሉ ግዜ መቐረት ክህልዎ እንዳሕር ኮይኑ እቲ ዓወት ንኻ ብዲስፕሊን ድመፅ ብስነ ምግባር ድመፅ እንዳሕር ኮይኑ መቐረት ህልወዩ ቀፃልነት እውን ይህልዎዩ። ብዲስፕሊን ብስርዓት ደይመፅ ዓወት ግን ቀፃልነት የብሉን መቐረት እውን የብሉን ኣብቲ መወዳእታ ኣይረአን እዩ። ስለዚ እቲ ሃገራዊ ኣገልግሎት ካብታ መባእታ ወታደራዊ ስነ ምግባር ካብ ትወስደሉ ጀሚርካ መሊስካ እውን ኣብቲ ትካላት ምስ ተመደብካ ዝኾነ ትካል ናቱ ባህር ኣለዎ፣ ናቱ ኣካይዳት፣ ናቱ ዲስፕሊን፣ ናቱ ስነ ምግባር ኣለዎ። ኣብ ምስኣተኻ ከዓ ምስቲ ዝነበረካ ናይ ሃገራዊ ኣገልግሎት ንስተወክሲክዎ ሞያዊ ስነ ምግባር ፍላይ ምስቲ ሞያካ ዝምልከት እንድሕር ወሲካሉ ብቑዕ ሰብ ትኸውን ብውሕድ ነቲ ስራሕኸ የቐለለልካ ዕውት ከዓ በታ ዓወት ንክትቕፅል ከዓ የኽእለካ ማለት እዩ። ስለዚ እቲ ተራ ናይ ሃገራዊ ኣገልግሎት ብቐሊል ድምዘን ኣይኮነን። ንኣብነት ኣብዚ ምዕቡላት ሃገራት ኣብ ገለ ንሪኦ እቶም ቢልዮነራት ወይ ሚልዮነራት ሓንሳ ሓንሳ ንስኽ ኢሎም ባዕሎምስ ናብቲ ውትድርና ይኣትዉ እዮም ነቲ ዲስፕሊን ንምእንቲ ንክምሃሩ ማለት እዩ። ስለዚ ሲ ነቲ ፅቡቅ ነገር ዝረኸብካዮ ንክትዕቅብ እውን ስነ ምግባር ሲ የድሊ። ስለዚ ሃገራዊ ኣገልግሎት ድሓን በቲ ናይ በቲ ዝበልናየ ጥራሕ እውን ንሪኦ ኣይኮነን፣ ግን ብሓፈሻ ፅቡቅ ዝኾነ ዲስፕሊን ፅቡቅ ዝኾነ ባይታ ንክህልወካ የኽእለካ የሃገራዊ ኣገልግሎት።
1: ኣብ ሳዋ ዝተጠሪ ሓይሊ ዓቕሊ ጥንካረ ኣካላትን ኣእምሮን ማእለያ ዘይብሉ ብልፀታት ተሓሳስባን ጥዑይ ኣካላትን ተሰሪሑ ዝወፃላ መልማሊት መንእሰያት እያ።
2: ነቲ 10 ዓመት 20 ዓመት ስኹም ቁፅሪ ዘይተሓስቦ እንዳር ኮንካ ሓደ ካብቲ ቀፃልነት ሓደ ካብቲ ፅኑዕ ኮንካ ንክትቅፅል ካብ ዝገብረካ እቲ ኤግዘምፕለር ወይቲ ኣብነት ኣብ ጎንካ ዘሎ ናፅነት ዘምፀሞ ገና ከዓ ምሳኻ ኣብ ምውሓስ ሃገር መሪሕ ኮይኑ ኣብነት ኮይኑ ዝቕፅል ዘሎ ቀሊል ኣበርክቶ ኣይኮነን።
3: ኣነ ከም ኣባል መንእሰይ ክፍሊ ኢሚግሬሽን ዜግነትን ምስ ኩሎም መንእሰያት ከዓ ወኪለ እቲ ፅንዓት ተሓቦ ካብ ኣቦታትና ዝመፀ እዩ። ካብ ሳዋ ዝወረስናዮ ነገር ኣሎ። እዚ ከዓ ምንቕ ዘይብል እምነት ናይ እቲ ሃገር እዩ። ምክንያቱ ንሕና ሕድሪ ሰማእታትና ኢልና ምሒልና ኢና። ሕድሪ ሰማእታትና ንክነተግበር እቲ ብልፅግትን ምዕርግትን ኤርትራ ንክንፈጥር ብኩሉ ነገር ክንዳሉ ክንክእል ኣለና።
2: ሓደ መንእሰይ ኣብ ማፃፃኣ ካብቲ ባህሉ እዩ ዝጅምር ሰረት ኣለዎ። ሕጂ ዝስራሕ እውን ኣይኮነን ዝተሰርሐ እንተፀኒሑ ኣብኡ ዝኣቱ እዩ። ስለዚ ኣካይዳ ህዝቢ ኤርትራ ከመይ እዩ? ስለዚ እቲ መንእሰይ ከዓ ካብቲ ህዝቢ ዝወፀ እዩ። ስለዝኾነ ኣብ ፅንዓቱ ኣብ እምነቱ ኣብ ህዝቡ ዘለዎ ፍቕሪ ምክንያቱ ካልእ ንካልእ ኣይኮነን ዘገልግል ዘሎ። ኣነ ከም ኣባል ሚኒስትር ጥዕና መንእሰይ ኮይነ ከገልግል ከለኹስ ንመን እየ ዘገልግሉ ዘለኹ? ንሓወይ ሓብተይ ናተይ ፋሚሊ ጎረቤት ዓዲ ከምኡ እናበለ ክሳብ ሃገር በፅሕ ማለት ካልኦት ኣይኮናን ካባና ናባና። ስለዝኾነ እቲ እምነት እቲ ፅንዓት እቲ ቀፃልነት
4: እምነት ኣብዚ ስራሕ ብጣዕሚ ዓብዪ እዩ። ማለት እቲ ክሰርሖ ዘለኒ ኣብዚ መፅ እንዳስራሕ ክየ ዝኸይድ ማለት እዩ። ስለዚ ወላት ዝመፀ ሰረቱ ናይ እምነት እዚ ከዓኒ ካብ ሳዋ ሒዝናዮ ዝመፃና እዩ ማለት እዩ። ሒዝናዮ ዝመፃና ኣብዚኣ ምስ ተመደብና ኢሚግሬሽን ቦታ ኹም ዝተባሃልና ኢሚግሬሽን ብፅፉፍ ማለት እዩ እዚኣ ያ ቦታ ኢለ ብተቐቢለያ ሰርሓ ኣለኹ ማለት እዩ። ኣነ ብሃገራዊ ኣገልግሎት ገይረና ብዚ ብምምፅአይ ዓብ ተራእዩ ተፃዊቶ ኣባይ ማለት እዩ። ኣብዚኣ ከዓ ኣብዛ ስራሕ እዚኣ ከዓ ንህዝበይ በቲ ዝግብኦ የገልግሎ ኣለኹ። እዚ ኣገልግሎት እዚ ክህቦ ከለኹ ንህዝበይ ከዓ ህዝቢ ዘንበረለይ ባይታ ኣባይ ኣሎ ማለት እዩ። ስለዚ ኣነ ናይ ጓል ህዝቢ ስለ ዝኾንኩ ነቲ ህዝቢ ብግቡእ ከገልግሎ ኣለኒ።
5: ሃገራዊ ኣገልግሎት ኣብ መንእሰያት ፈጢሮዎ ዘሎ እምነት ቀሊል ኣይኮነን። ምክንያቱ ሃገር ኣሚና እያ ትቦም ትበካ ዘላ ብሓላፍነት ማለት እዩ። ካልእ ዝሓለወ የለን። ሃገራዊ ድሕነት ብምሉእ ኣብ መንእሰይ እዩ ወዲቁ ዘሎ። እዚ ቀሊል ኣይኮነን። እቲ ህዝብን እቲ መንግስቲ ብኩሉ እምነት ኣንቢርልካ ኣሎ ማለት እዩ። ሕጂ ነዚ እምነት እዚ ከዓ ከመይ ኢሉ እቲ ናፅነት ከም ዝመፀ ከመይ ኢሉ እቲ ልእላውነት ከም ተዓቀበ ስለ ዝፈልጥ ኣባል ኣገራዊ ኣገልግሎት ከዓ ልክዕ ነቲ ዝተነበረሉ እምነት ክዋፅኦ ብለካሲ ከምዚ ክሳ እዩ ተወሲዱ ከም ዳረጋ ባህሊ እዩ ኮይኑ

0: ኣብ ኤርትራ ክልቲኡ ፆታ ኣብ ኩሉ ዓውዲ ብማዕረ ስለ ዝሳተፍ ዝዓበየ ዝበለፀን ፅባቐ ኢና እዩ። ኤርትራውያን ደቂ ኣንስትዮ ኣብቲ ዝመረረ ዓውደ ውግኣት ኣትየን ጅግንነተን የመስክራ ጥራይ ዘይኮናስ ነዚ ክብሪ ዝዓቂበን ጌና ኣብ መሳርቐት ሓይልታት ምክልኻልና ይቕፅላ ምህላወን እውን ካብዚ ዝዓቢ ኣብነት የለን። ካብቲ መሰረታዊ ዕላምአን ፈልከት ከይበላ ማዕርነተን ብግብሪ የረጋግፅኦ ምህላወን ከዓ ዝዓበየ ንኮርዓሉ ነገር እዩ።
1: ኣብነት ኣብታ ትካልና ሕጂ ዝበዝሓ ደቂ ኣንስትዮ እየን ብብዙሕ ሳተን እዩ ዘለዋ ማለት እዩ። ስለዚ ንሳተን ዘመዝግብኦ ዘለዋ ዓወት ቀደም እንታይ ምንታይ ደረጃ ነይሩ፣ ሕጂ ምንታይ ደረጃ ኣሎ፣ ናይ ትምህርቲ ብቕዓተን ክባቢለን ኣለዋ፣ ናይ ሞያ ብቕዓተን ክባቢለን ኣለዋ። ሕጂ ኣብ ዝኾነ ትካል እንድሕር ከድካ ዝበዝሓ እውን ንሳተን ትረኽበን፣ ኣብ በፅሕፈታት ኹን ኣብ ላዕሊ ኹን ኣብ ታሕቲ ኹን ዝበዝሓ ንሳተን ትረኽበን፣ ብትምህርቲ ኹን ዋላ ብሞያ ኹን ብሳተን ዓጢቆንኦ ዘለዋ ማለት እዩ። ስለዚ ኣብቲ ሚኒስትሪ ጥዕና ከዓ ዝበዝሓ ሰራሕተኛታት ናይ ሚኒስትሪ ጥዕና ሳተን እየን ተን ደቂ ኣንስትዮ እየን። ስለዚ ዝበዝሕ ስራሕ በአን ሽፈናሉ ኢና ክንብል ማለት እዩ። ኣዝዩ ውፅኢታዊ ዝኾነ ስራሕን ስራሓ ብስራሕን ዕቱባትን ውቑዓትን ጉድሳትን። ስለዚ ፅቡቅ ዝኾነ ኣገልግሎት ይህባ ኣለዋ ንህዝቢ እየ ዝብላነ ክግምግመን እንከለኹ ማለት እዩ።
2: ሰባት ብሕጋዊ ሰነዳቶም ገይሮም ኣብ መውፅእን መእተውን ኣብ ኣፍ ደገታት ኹን ወላ ብኣየርፖርት ኹን ወላ ብባሕሪ ሕጋዊ ሰነዳት ሒዞም ክኣትውን ክወፁን እንዲ ዝገብር ፀጥታ ናይ ሃገር ሲ ዓብዪ ውሕስነት እዩ ዘለዎ ማለት እዩ። ብተወሳኺ ከዓ ንዜጋታት መንነት ህብ፣ ንቶም ወፃእተኛታት ከዓ ቪዛን መንበሪ ፍቓድን ህብ ማለት እዩ። ፓስፖርት ከዓ ብዓብዩ ሰሪሕና ሕጋዊ ንገብሮ። ስለዚ ፀጥታ ናይ ሃገር መእተውን መውፅእን ሲ ብጣዕሚ ኣብ ፀጥትኡ ዓብዪ ምውሓስ ኣለዎ ማለት እዩ።
3: ሕጂ ድሓርካ ኣብቲ ነገራዊ ትሕዝቶ ጥራሕ ኣብቲ ህንፃዊ ወይ ኣብቲ ናይ ትምህርቲ ሕክምና ማይ ፅርግያ ገለ ጥራሕ ከየድሃብና እቲ ተደልዩ ዘሎ ዓቕሚ እቲ ኣብ ክእለት ማለት እዩ ኣብ ፍልጠት ኣብ ሞያዊ ክእለት ይኹውን ኣብ ክእለታት ተጠርዩ ዘሎ ዓቕሚ ነቲ ሃገር ናይ ብሓቂ ተሪር ዝኾነ ባይታ ንመፃኢ ዘርኢ እዩ።
4: ከውንና ዝኽእል ሂወቱ ንክብጁ ኣብ ምክልኻል ተሰሪዑ ዘሎ ወድን ጓሉን ካብ ቀዳማ ዙርያ ክሳብ 37 ዙርያ ብዓብ እዩ። ንሕና ኸ ኣብ ድሕነትን ፀጥታን ናይ ሃገርካ ናይቲ ተልእኾ ናይቲ ሃገር ንክንፍፅም ድልዋት ኣለና። ደድሕርቲ ግንባር ዘሎ ማለት እዩ እገዳ ከዓ መፅዩ እገዳ በኤኒሚንስ ወላ ሕጂ ከማን ነፂሩ ድሕሪ 34 ንበሎ ድ ካብ 29 እንዲ ጀሚሩ ካብ 29 ስጋብ 226 ናይ 17 ዓመት እዩ ዝኸውን ዘሎ እቲ ተፅዕኖ። ናይ 17 ዓመት ተፅዕኖ ኣብ ሃገራዊ ኣገልግሎት እቲ ፍርያምነቱ ሕጂ እዩ ዝረአ ዘሎ። እገዳ ኣብ ምልዓል ንርከብ ኣለና እንታይ ስለዝረኣዩ ወይ እንታይ ስለዝተረኸበ እዩ። እዚ ሃገር እዚኣ ኸ ፀኒዓ እንተዘይትምከት ሳላት ኣባል ሃገራዊ ኣገልግሎት ኣብዚ ደረጃ ዝመበፃኽና ዶ ከም ምልከት ሕቶ ኮይኑ ኢና ይስማኣኒ። እቲ ፅንዓት ግን ኣቦት ኣሎ ብልክዕ ከዓ ተሓቅነትካ ሕጂ ኸ እንዳተገለፀ እንዳበርሀ ከዓ ከይድ ኣሎ። ውፅኢት ናይ 17 ዓመት ናይ ኣባል ሃገር ኣገልግሎት ምስ ኣቦታቱን ኣያታቱን ናይ ተጋደልቲ ውፅኢቱ ብሕጂ ኢና ክንሓፍሶ።
5: እቲ ሃገር ከመይላ ትቕፅል ኣላ ተኣምራት እዩ። ምክንያቱ እገዳ ኣብ ቁጠባ፣ እገዳ ኣብቲ ጎዝኦ ነገር፣ እገዳ ኣብ ነብሲ ወከፍ ነቲ ሃገር ዘድልያ ነገራት ድሕር ተኣጊድካ ብኸመይ ትኸይድ ኣለካ ተኣምራት እዩ። ብተኣምራት ይሓሊፍዎ ብተኣምራት እያ ከዓ እቲ ሃገር ኣብዚ ሕጂ ዘላቶ ፀኒዓ ቀፂላ ተዋሒሳ ኸኣላ።

0: መደብ ሃገራዊ ኣገልግሎት ዘይክማህ ፖለቲካዊ ባህሊ ክኩስኩስ በቂዩ እዩ። ከምኡ ስለ ዝኾነ ድማ እዩ ዝሓለፈ ዓመታት ዝሰገርናዮ መድረኽ ኣዝዩ ጽንኩር እኳ እንተነበረ መንእሰይ ዝ ሃገር ክመ ኸይበለ ሰጊርዎ እዩ። ንቑ ህዝቢ ብፍላይ ከዓ መንእሰይ ክትሃንጽ እንተኽኢልካ ድማ ዝኾነ ነገር ክትገብር ኣይትጽገምን። ግዳ ሓቂ ዝሓለፈ 35 ዓመታት ኤርትራዊ መንእሰይ ንወራር ጸራእ ሲዒሩ ጥራይ ዘይኮነስ ብርኪ ህዝቡን መንግስቱን ኣጽኒዑ ክበሃል ይከኣል እዩ።
1: ወይ ዝኾነ ወለዶ ዝገብሮ ጅግንነት ወይ ፍረ ንሱ ይርእዮን እዩ። ሓደ በዓሉ ስለ ዝተግብሮ ዘሎ ኣይርድኦን እዩ። ንበዝሐ ግዜ እውን እንታይ ትወለዶ እውን ኣይገልፆን እዩ። ሕጂ እዚ ወለዶ እዚ ዝገብሮ ዘሎ ፃዕሪ ወይ ዘፍረዮ ነገር እቶም ዝመፁ ወለዶታት እዮም።

0: ዝገልፅዎ ግቡ ገይሩ ዶ እንድሕሪ ኢልና ነታ ዝተረከበ ሃገር ምስ ኣያታቱ ኮይኑ ኣውሒሱ ተሪር ዝኾነ ባይታ ኣንፂፉ ነቲ ዝመፅእ ወለዶታት ብዘይስክፍታ ክቕበልዎ ዝኽእሉ ኣበርክቶ ገይሩ ክንብል ንኽእል ኢና።
1: ቀፃልነት ኣውሒሱ ከዓ ክሳብ ሕጂ 38 ዙርያ ምብፅሓና ኣነ ኣባል ሃገራዊ ኣገልግሎት ጓለይ ከዓ ሕጂ 38 ዙርያ ኣብሳዊ ኣላ ሕጂ ንሃገራዊ ኣገልግሎት ዘፈርኩስ ሃገራዊ ኣገልግሎት ኣነ ሕጂ እዚ ቀፃልን ክኸይድ ምኽኣሉ ተሓሲቡስ ቀፃሊ ክኸይድ ምኽኣሉ ኣዝዩ ሓያል እንታይ ከም ተሓለፎ ረኣየካ እዩ። ለዚ ድሕሪ ሕጂ እውን ክመፅእ ንዝኽእል ዝኾነ ይኹን ነገራት እንተ ሃልዩ እቲ ምርጫ ናባና ይኳ ኖ ባዕልና ዶ ንሓለዋ ዝሃገር ወላ ካልእ ዝሕልወልና ተኻሪና ሰባት ክነምፅእ እዛ ምርጫ ይኳ ኖ ደይዋፃእካ እንተ ደኣ ኮይኑ ንሕና ዝሓለፍናዮ እንተ ደኣ ኮይኑ ዝሓሸ ኢልና ገምጊምና ሕጂ ብ35 ዓመት ክቕፅል ጥራይ እዩ ዘለዎ።
2: እንታይ ኣበርክቶ ጌራ እንታይ ኣበርክቶ ጌርካ ፅባሕ ንጎ ከዓ ነታ ብልፅግትን ምዕርግትን ኤርትራ ንድሕር ዳ ክንሃንፅ ንድሕር ኮይና ኣበርክቶይን ኣበርክቶኻን እዩ እቲ ድምር ውፅኢት ክመፅእ ዘለዎ። እዚ ነፍሲ ወከፍ ሰብ ነፍሲ ወከፍ መንእሰይ ኣብ ዘለዎ ሴክተር ንበል ዴጋታት ምህናፅ ኣብ ህንፃ ኣብ ትምህርቲ ኣብ ሕክምና ዝግበር ዘለዎ ፍሪቐሊ ነገር ኣይኮነን ብውሽጣዊ ዓቕምና ኢና ንኸይድ ዘለና።

0: ሕጂ ንሪኦ ዘለና መንፀፍ ንመፃ ዓብዪ ቁጠባዊ ድርኺት ክኸውን ዝኽእል ዴጋታት ምስራሕ በሎ ፅርግያታት ምስራሕ በሎ ኣብ ነብሲ ወከፍ ትካላት ናይ መንግስቲ ዝውሃብ ዘሎ ኣገልግሎታት ዘሎ ኣባል ሃገራዊ ኣገልግሎት እዩ። በዚ ኣርባዕተ መለክዒታት እንተዳ ርእናዮ ዕላማ ሃገራዊ ኣገልግሎት ካብቲ ምክልኻል ጀሚር ካብቲ ቁጠባን ፅፎዎ ዘሎ ባይታ ኣብቲ ሃገራውነት ምክስኳስ ድዩ ገለ መለ ዓብዪ ኣበርክቶ ገይሩ ኢልካ ክግምገም ኽእል ማለት እዩ።
1: ማለት ኣብ ዝተመደብናዮን ኣብ ዘለናዮን ዝተዋሃብናዮ ስራሕ ማለት እዩ ዝተዋሃበና ዕማም ብተወፋይነትን ብፅቡቅ መንፈስን ክንሰርሖ ይላዎ ማለት እዩ። ንከማይ ዝኣመሰላ ሰራሕተኛታት
2: ወሓስ ሃገር መስርሒ ሓንሳ ጀሚሩ ዘቋርፅ ኣይኮነ መስርሕ ክሳብ ዝኾነ ኣብቲ መስርሕ ኩሉ ግዜ ሃገር መንእሰያት ደሊ ብፅንዓት ብተፃዋርነት ብነዊሕ ራእይ ብምጥማት ያ ትስራሕ። ስለዚ ኤርትራ ብልፅግቲ ሓያል ሰላም ዘለዋ ርጉእነት ዘለዋ ክትከውን ኣበርክቶ መንእሰይ ዕዙዝ ስለ ዝኾነ ራእይና ንነዊሕ ጠሚቱ ዘለናዮ ግዜ ከይጠምብና ንመፃኢ ርህብቲ ስልጥንቲ ምዕብልቲ ኤርትራ ንክትህልወና ኣብ ርእስና ኩሉ ሻዕ እንዳሓለምናያ ንኺድ ሞ ዓወትና ከዓ ናይ ግድን እዩ።

0: ግሩም ዩስፋይ ንሪኦ ፀናሕና ሕላየት እስ ኣዳም ዩስፍ ምን ልብለካ ትሓዘ ወለ ፍዓበቲ እማን ታገ ስዋ ትፈተ ምክልኢተ
1: ኣነ ሕጨ ፈት ኣጀታ ስካባቤታ
0: ኣፍዓበቸ ስሜየትካ በስ ኣፍዓበቸ ባከላስ ምን ትትበደል ዳሓንታ
1: ዋላ ኣነ ዲባ ፌስቡክ ከማን ሳልሳይ ስሜት ኣፍዓበቸ ወደ ዮስፍ ሓምድ
0: ኣፍዓበቸ ግሩም ዩስፋይ ኣዘ በርሃ ቱላ ትብል ዲብ 25 ዮቤል ዒድ ሕርየት ዲብ ባሕቲ መስከረም ዲበል ሓሌካ ሕላየት ሌት በርሃቱ እስከ ዲባ መገለግ ትበለኒ ዩስፋይ
1: ايوه دي ب 25 سنه ودينا من اريتريا تحررت ومكمكمي اللي اتهلينا برهاتو خدمه وطن مصات وعمار مصا وهي مصا ونساء مصا وقروش طبعات وجوازات طبعه ودوله كل اللي ناقصنا على تمام قلنا الحمد لله اللي بمفقاره برهاتو اللي بموداقه برهاتو واللي بقبلته برهاتو ولا موداق ولا بقبلته برهاتو سراي كل شتاره ሰለል በሊ ርእሳ ከምሰል ግንቦ ማሸላ ሽታራ ኤርትራ ሽታራ ውለብ ትግሪ ትርድት ማለይ ተይብ ወማል ፀረ ዩ ነስ ትብል ሕላየት ዘዲባ ካብ ብዙሕቱ ሃለል ሸርሕ ብለመናሰበት 25 ሰነት ዒድ እስትቕላል ብሜዳን ሄለል ስተምበር ሓሊኮዋት
0: ግሩም ዩስፋይ ላሕን ወሽዕርና ኢ ሕላየት ነውስካት ወለምን በዕዳም
1: ናየት ሽዕርናየት ወልሓን ናየት
0: ግሩም ዩስፋይ እግላማሽ ወየ ግነርአ ምኒሃቶ ሓሪት ግነቕብልቶ ህጅክና ግነአተላለ ብስቱድዮ ግንቂስ

0: ዩስፋይ ይዓርየኮ ብኪ እምብል ፀናሕና ዩስፍ እምበር ላማ ሕላይ በርዱ ምመስል እንታ ወዲብ ክልኢት ሄ ጀምሁር ከም ብካለሸክ ኣለባኒ እስከ ዩስፋይ ዝያደ እንታ ዲብ ኣያቶ ዲብ ተምሲል ወለ ዲብ ሕላይ ሓቲ ሕረም እንትትበሃል ሞ ኣቤልካ ፍዕለ ከማ ዲብ ኣወላ ኣቤሉት ክልኢት ጀምሁር ከም ብካ ኣነ ምትኣክደት ኣነ ላኪን ዲብ ኦረም ንብሎ ከመ ወዲካ ዩስፍ
1: ወላሂ ኩሉ ሓተይቲ ወድ ብክሮ ወዳግምቱ ድራማ ሄኒ ለተረደታ ስያሰታ መጅተማዕ ዓዳታ ክብቲ ኣብለካ ድብቲ ኣብለካ ኣና ለትወ ቀለም ክነ ድራማ ፈትየ ብዝያዳ እሸቅየ ነበሎም እዛ ትግላ ባህላዊ ጉዳያት ነሱ ከም መመስል ማ እምርውን ይዓለውኒ ንሽ ኣነ መመስል ኣነ ይኸው ረኦው እየ ስምዑ እየ እንደበልኮ እሉ ወደይኮ ባለች ኣተይኮሆለ ተምሲል በርኣን ሔልያ ይዓልኮ ሓላ ዓልኮ ዋዜመ ኩሉ መጆቡ መጆቡ ኣነ ዘማን ሓይስ ኩሎም ምስል ግልሽቀዮም ፈቲ እሊ ይብል ውእሊ ይብል
0: ክልኢት ጀሙር ከም በካየ እሞርቶ
1: ኩሉ ይብል ወኩሉ ይብል ፈንቱ ኩሉ ሕላይ ፈንቱ ተማሲል ፈንቱ ኣዘ ለተረዳሕ የ ተማሲልቱ ስያሰቱ ዓዳቱ ግልኣዳም እንትሓዘት ዓርጎቡ እንትሓዘት ክርዮቡ ልሐሰህትቱ እዚ ልኣዳም ኖ ስድብ ተማሲል ገይሰላኒ ንሕላይማ መሽጋ ኣላ ክብሕድ ይጋኒ ሕላዮመተ ምን ክለ ዮም ሓልፍ ይጋኒ ልኣዳም ኖ ስድብ ተማሲል ልግዕዝምና ኣላ
0: ተማም እዘ ሽወያ ዲብ ተማሲል ምና ሕላይ ዲብ ተማሲል ትብለለየካ ድሓን ኩሉ ሕላይ ናይ ካት ተማሲል ናይ ካት ከም መግልብልኮ ኩሉ ሃደፍ እየ ወወረቱ ግሩም ዩስፍ ለብዝሕ ወክት ዩስፍ በይንካ እንተለ ትሓሊ ከም ፈናን ምስል ብዕዳም ዶ ትሓሊ ብዙሕ ርእየትካይ ኣናኒ ላኪን እላ ጉላድ ድጊ ወርወረላ ትብል ዲብ ስታድዮ መስመረ ምስል ሸሂደት ሻም ጌሾ ሓልየኩም ኣለ ሕላየት እላ መሀ ብሰበብ ገለ ትበለኒ ክፍዓለት
1: ኣዮተ ሕላየት ላ ዒድ 20 ሰነት ምን ዓዳት ለትበገሰት ሕላየት ትግባእ ትበሃለት ኩለ ሔልየት ናይ ትግሪ ወሮተ ሸቁል ቤት ተየበዩ ግሊዲ ጃገራ ዳም ዋና እንደ ጃገርኮ ተዓወትኮ ካሓሳይ ለበርናምጅ ናያ ትልህያ ለናያ ሕላየት ፃበጥ ዓለ ናይ ስታድየም ሙስሊ እንደገኮ ለልሓን ወለ ሽዕር ኣዳልኮ ሞሲቃት ኣረንጂ ህትወደዩ ኣነ ሻም ጌሹ ኣነ ሄኒ ምስል ሓሌና ለሽዕራ ወላ ልሓነን ኣየቱ ወለ ሞሲቃት ለኣረንጂ ሄኒ ንሱ ካሓሳይ ገብሪ ሂወት ወደዩ ወላ ትልሂት ዲባ ዒድ 20 ሰነት ዲባ ሜዳን ክውረት ናይ ኣስመራ ኣብ ስታድየም ዲብ ትሓለት ላ ድግ ወረውረት
0: ማም ዩስፋይ ገለ ግነርእምናቶ ግነቕብልቱ ዲብ ስቲድዮ ግንጊስተ ዜማ

0: ደጊምና ተመሊስና ኣለና። ክቡራትን ክቡራንን ተኸታተልትና ከመይ ክትከታተልዎ ፀኒሕኩም ምዕላል ምስ ኣፍዓቤቺ መቸም ቅሩብ ሕፅር ኢላትናያታ ግዜ እንተኾነ ግን ነቲ በዓል ንምንፅብራቕ ነቲ ሃዋህ በዓል ዒድ ንምኽባር ድማ ዘለና ደርፊ ናባኹም ንምቕራብ ኢና ኣቋሪፅናዮ ይቕሪታ ንሓትት ደጊምና ርሑስ በዓል ንብል ንመላ ህዝቢ ኤርትራ ውሽጢ ሃገርን ወፃእን ዝርከብ ፋጡም ከመይ ፀኒሑ ዕላል?
1: ዕላል ፅቡቅ እዩ ፀኒሖ ከምቲ ዝበልክዮ ቁሩብ ሓፂራ ምስ ግዜና እንሻ ላ ካልኣይ ግዜ ብሰፊሕ ዕላል ክህልወና እዩ ማኩ እውን ንሕና ዕላል እንዳካይድና ኣብ ምድላው ናይ ደርፍታት ክፀኒሕክሞ ስለዚ ፅቡቅ እዩ ነይሩ ይብል ኣነ
0: ኩሉ ግዜ ኣብ በዓል ክመፅእ ከሎ ሃገራዊ ደርፍታት

0: ከምቲ ኣብ ዝሓለፈ ኣብዚ ወርሒ ጉንበት ማለት እዩ ከነቅርቦ ዝቀነና ደርፍታትና ፍሉጥ እዩ ሃገራዊ ደርፍታትና ንዑ ጥራሕ ኣይናይ ይሓይሽ ኣይናይ ክቀርብ ኣሎ ወይ ከዓ ትመርፅ እንተኾነ ግን ኣብቲ ሃይማኖታዊ በዓላትና ግን ነውዲ ዓመት ነቲ በዓል ዘንፀባርቕ ዝተደርፉ ደርፍታት ኣዝዮም ብርክት ዝበሉ ስለዝኮኑ ነቲ በዓል ኣይናይ ደርፊ ኢካ ክተቅርብ እውን ቅሩብ ክስታይ ትኸውን ኢካ ጋን ይኮነካ እዩ። እንተኾነ ግን እዘን ኣብዘን ተሪፈናና ዘለዋ ሰዓታት ነዘን ቀፂለን ዝቀርባ ደርፍታት ናብ ተዓዛቢ ክነቅርብ ተስፋ ንገብር። ምክንያቱ ምስ መቅርቡ ቤተሰቡ ነዚ ክቡር ንዓብን በዓል ንምክባር ኣብ ምሽብሻብ ስለ ዝርከብ ቀፃሊ እውን ኣብ ሰዓት እዚ ንሕና ብሙዚቃ ኣቢልና ነቲ በዓል ከነፀብቆ ኢና ንፍትን። ክቡራትን ክቡራንን ተከታተልትና ንመላ ህዝቢ ኤርትራ ውሽጢ ሃገር ንወፃእን ዝርከብ ምስ ክቡር ሓይልታት ምክልኻል እንቋ ኣብፅሓና ናብ ዒድ አል አድሓ ንብል ዘላትና ደርፊ ፋጡም ካብዚ ብምቕፃል ናይ ክልተ ድምፃውያን ሃገርና ሓቢሮም ዘረብዋ ደርፊ ክትከውን እያ። ናይ ድምፃዊ መንግስቲ ኣብ ግብረ ገርግሽ ምስ በዓልቲ ቤቱ ዓለም ፀሓይ ርእሶም ምስ ክልቲኦም ሓቢሮም ዘረፍዋና ደርፊ ትክትልወና እሞ ናብ ክንሰግር ዶ
1: ጥቡቅ ሓይሳ ወሓይሳት መተቅብለትና ምን መቃበለት ዓብ ፈናን ዩስፍ ሓምድ ምና እንዳቅበልና እዘ ከማግላን ብላ ፀናሕና መናሰበት ዒድ አል አድሓ ሙባረክ ሓልየት ግልሃልያ ግናቱ ምስል ወክትና ንርእና ባህለቱ ከማግላን ብላ ፀናሕና ሕላየት ክሎት ዓበይ ፈናኒን መንግስቲ ኣብ ግብሪ ገርጊሽ ከምሰልሁማ ፈናኒት ዓለም ፀሓይ ርእሶ መግላ ንዳታባዕነ ግናቅብልቱ እግል ኩሎ ገቢልና ጥቅበት ዓድ ካርላ ልትረከብ ውግል ቅዋት ድፋዕና ሰናይ ዲብ ዒድ አል አድሓ ሙባረክ ኣብፅሐና ዒድ በኬት ወስዒድ ዲብ ንተምኒ ዲብ ስቱድዮ ግንቂስ

0: ክቡራትን ክቡራንን ተኸታተልትና ክትዕዘብዋ ዝፀናሕኩም ደርፊ ድምፃዊ ተስፋልደት መስፍን ፍጡም ከም ዝተዓዘብናዮ ኩሉ ህዝቢ ኤርትራ እቶም 9 ክንዲ ሓደ ኢና ኣብ ዝተፈላለየ ቦታታት ኣብየ ከባቢ ናይ ዓለም እውን እንተኾነ ልዕሊ ኩሉ ቅድሚ ኩሉ ሃገር እዩ ዝብል ኣብ ምህናፃ ኣብ ልምዓታ ብሓፈሻ ኣብ ምሕላዋን ካልእን እዩ ዝነጥፍ እዛ ደርፊ ትውሕዶ እምበር ኣይ ትበዝሖን እያ እየ ድብል ኣነ ብወገነይ ካብዚ ብምቕፃል እንታይ መስለኪ ዘለና
1: ይ
0: ደርፊ
1: ፅቡቅማ ኮ ከምቲ ትብለ ፀናሕኪ እዛ ደርፊ እዚኣ ንልምዓት ኮላይ ኩሉ ግዜ ሰራዊትና በቲ ሓደ ኢዱ ኣፍራዛን ባዴራ በቲ ሓደ ኢዱ እውን ንሃገር ንምክልኻል ለይትን መዓልትን ይሰርሕ እሞ መጎስ ይግብኦን ሓይልታት ምክልኻልን ንኩሉ ህዝቢ ኤርትራ ከዓ ከምቲ ዝበልክዮ ክንደ ሓደ ኢና ኩላና ኤርትራ ሃገርና ልዕሊ ኩሉ ክትኮነልና ከዓኒ ኩላትና ነናትና እጃም ኢና ክነበርክት ዝግባአና በቲ ምክንያት እውን ኢና ነዛ ደርፊ እዚኣ ቀሪብናያ ፀኒሕና
0: ኣብቲ ከነቅርቦ ዝቀነና መዓልታዊ ፍሉይ መደብ ሙዚቃ ብምክንያት ፅምብልና ፅነት ሃገርና እውን እንተዳርእናዮ ኣብ ግጥሙት ደርፍታት ኣዝዩ ሓያል ዝኮነ ግጥሚ እዩ ዘለዎ ማለት ቀዳምነት ንሃገርካ ዝብል ጭሩሕ እዩ ዘለዎ ኤርትራዊ ኣነ ድማ እንቋዕ ኤርትራዊት ኮንኩ ዘብል እኒሕ ድማ ይሕዘኒ በዚ ኣጋጣሚ
1: ናይ ብሓቂ ማኩ ፅቡቅ ኣለኸ ኩላኸነ እንቋዕ ኤርትራውያን ኮና እንቋዕ ካብዚ ህዝቢ ተወለት ፅቡቅ ሓጂ ከምዚ ቀፂልና ደርፊ ብዳውያት እያ ክትህልወና ማኮ እዛ ደርፊ እዚኣ እውን ኣብ ስርሒት ፈንቅል ኣባፃ ካብቲ ተደርፊ ደርፍታት እያ ነቲ ክቡር በዓል ኣብቲ ኣበጋጣሚ ማለት እዩ ናይ ድምፃዊ መሓመድ ቲታያ ዘላትና ናዋ ክንሰግር ሓይሳን ወሓይሳት መተቕብለትና برنامجنا زي ما مثلنا قلت له سيدنا عبايت مناسبه عيد الاضحى المبارك في برنامج مستوت لكم مباشره من الاستديو عند قناته البرنامج الدال لنا حلايه بداويه قلت لقناته دي بعمليه تنقل نقدم بزحل حتى حلايه عبد الفنان محمد تي تقلنت تابعنا بنقبلته عيد بكيت وسعيد بدمان اما هو

0: ክቡራትን ክቡራንን ተኸታተልትና ትሕዝቶና ከምቲ ኣቐዲምና ዝበልናዮ በዛ ዝተዓዘብኩማ ደርፊ ድምፃዊ ረዘና ኣለም ከንዛዝም ኢና ደጊምና ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝርከብ ምስ ክቡር ሓይልታት ምክልኻል እንኳዕ ናብ ዒድ ኣላድሓ ብሰላም ኣብፅሓና ርሑስ በዓል ክንብል ንፈቱ። ፋልጦም ትሕዝቶና ክንዛዝም ከም ይመስለኪ?
1: ጥቡቅ ማኮ ሓይሳም ወሓይሳት መተቕብለትና እብላ እንዲ ተሌት ትርእዋ ለፀናሕኩም ሕላየት ፈና ረዘና ኣለም برنامجنا ديب دنگو باهو تباعح للا بدقمان واند دقمنا هي قل كله قبيلنا اسنا يدب عيد على دحال مباركة بتحينا عيد بكيت وسعيد عرفها مكة وجدة قلت بقى قلنا ديب نتمني برنامجنا ديب إلا قلنا أتممتو
0: ካብዚ ብምቕፃል እምበኣር ክቡራት ተኸታተልትና ምሳና ሓቢሮም ዝፀንሑ ነዚ በዓል እዚ ማለት እዩ ዝያዳ ድምቀት ዝሃቡና ኣብ ድሕሪ ማጋረጃ ብዙሓት ኣባላት እዮም ዘለውና። እንተኾነ ግን ንሎሚ ምሳና ሓቢሮም ዝፀንሑ ኣቐዲምና ፋጡም ንኣፍ ዓብቺ እውን ኣዝዩ ክቡር ዝኾነ ምስጋና ክነቐርብ ኣለና። ምክንያቱ ሕሩድ ክሓረድየ ስድራ ገለ ከይበለ ነቲ በዓል ንምንፅብራቕ እዩ ምሳና ኣብ ፎርቶ ደይቡ ኣብ ስቱድዮና ምሳና ሓቢሩ ፀኒሓ ፍዓብቺ ኣዚና ንመስግነካ ርሑስ በዓል ንብል ደጊምና። ካብዚ ብምቕፃል እውን ኤዲተር ምሳና ሓቢሩ ዝፀንሐ ኣሌክሳንደር ሮሞዳን ኣሌካ ዚና ንመስግነካ። ድምፂ እውን ልዋም ገብረመድን ካሜራ እናትናየል ሓድሽ ቴክኒሽናት ፌበን መሓሪ ምስ ሚካል ዘካርያስን ፀኒሐን ደጊምና ንመስግነክን ብሽም ኩሉ ተኸታተሊ ትሕዝቶና።
1: ፅቡቅ ማኮ ካብ ዘቐፂልና እውን ሜክኣፕ ሎም መዓልቲ ምሳነ ዘምሰየት ኣሚራ መሓመድ እብራሂም ንዓኣን ስድራ ቤታን እንቋዕ ነብዒድ ኣላድሓል ሙባረክ ኣብ ቃዓክ ክንብላ ንፈቱ። ምክንያቱ ሳ እውን ምሳነ የምስያ ኣወሃህዲ ናይ መደባት ቴሌቭዥን ኤርትራ ኣለም ዮሃንስ ወዲ ገነጦ ኩሉ ግዜ ኣብ እዋን በዓላት ካብ ንጎ ክሳብ ምሸት ኮፍ ኢሉ መደባት ኣብ ምስራዕ ቀፃሊ ምሳነ እዩ ዘሎ ሞ ንወዲ ገነጦ ከዓ ብጣዕሚ ኢና ነመስግኖ ንዑ ንስድራ ቤቱን ከዓ ርሑስ በዓል ንብል ከምኡውን ቀፂልና ንሰኣላይ ሰለሞን ኣብርሃ ወዲ ቅርጣሽን ብጣዕሚ ኢና ነመስግኖ ላዕልን ታሕትን ክብል ምሳና እስውን ነይሩ። ከምኡውን መራሒ መኪና ጎይትኦም ከዓ ብጣዕሚ ኢና ንመስግኖ። ከምቲ ዝበልክዮ ከዓ ንኩሎም ኣባላት ሚኒስትሪ ዜናን ኣባላት ስቱድዮን ብምልኦም ሰኣልትን ኤዲተራትን ጋዜጠኛታት ብምልኦም ብሓፈሻ ኩሎም ኣወሃሃትና ከዓ ብጣዕሚ ኢና ንመስግኖም። ርሑስ በዓል ከዓ ክንብል ንፈቱ ማኮ መደብና ወዲእና ኢና ንዓኽን ንስድራኽን ከዓ ርሑስ በዓል ንብል
0: ፋጡም ንጎ ምሳኺ የ ቁርሲ
1: ኣብሪ
0: ክብራት ተኸታተልትና ኣዚና ንመስገን ብሩክሌቲ ክኾነልና ንምለ ንኩሉ ህዝቢ ኤርትራ ውሽጢ ሃገርን ወፃን ዝርከብ ኣብ ሰዓት ትሽዓተ ናይ ንጎ ዝጅምር መደባትና ዳግማ የረኸበና ሰስናዩ ንምነ ሰላም።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ። ሚኒስትሪ ዜና።

0: ኣሎ
1: መፂናኩም ከመይ ቀኒኹም ግርም ደሎ ውድድር ከመይ ኣሎ ግርም እምበዓር ሕጂ እውን ናብ ሻምናይ ውድድር ማለት እዩ ንኡስ መደብ መን ዝያዳ ዘከረንዲቲ ውድድር ዝኸይ ዘሎ መንኮ ንዕወ ትኸውን ዓሽማቶም ሒዝኩሞም ዶዞም ዝወዳደሩ ደለዉ ሕዝቦም ኣለዎም ሓቂ ሒዝኩሞም መን መወዳደር ማለት መን ይዕወት ኢልኩም ተሓስቡ መን ኢልካ መን ኢልግ ድሓ እንተዓወተ እተዓወት እቲ ቀንዲ ዘድሊ ከምዚ ጌርና ተሓቋቂፍና ምውዓል እቲ ዝመፀ ክቡር ናፅነት ከዓኒ ብኸመይ ከም ዝመፀ ከዓ ምፍላጥ እንድዩ ፅቡቅ ይኸይድ ኣሎ ኒና ከዓ ንበሃል ዘለና ገና ከዓ ኣብ ጎደና ሓርነት ከዓ ዝተፈላለየ ንጥፈታት ክካየድ እዩ ኣብ ዝተፈላለየ ዳሳት ዝተፈላለየ መደባት ክካየድ እዩ ክካየድ ዝቐነየ ከዓኒ ብምሉኡ እዚ ናይ ደቅና ኣብ ቤት ትምህርትታት ክካየድ ዝቀነየ ደኹርዕ ይወርሱ ከም ዘለዉ ከዓ ዘርእየካ ዮውሃና ንህዝቢ ኤርትራ እንዳበልና ክንቅፅሎ ኢና መን ይወስዳ ግን ኣብ መወዳእታ ስለ ዝፍለጥ ንመን ማለት እየ ነቲ ምዕ መን ወስዶ ኣብታ መወዳእታ ኢና ንሪያ ኣይነግርን እየ እምበርቲ ድወሶዶስ ፈሊጠየ ኣለኹ ግን ኣይነግረኩምን እየ ዝኾነ ኮይኑ ከመይ ኣሎ

0: ቢንያም ዓንቀፀ ባል
1: መልካኒ
0: ቢንያም ዓንቀፀ ብርሃን ባል
1: ቢንያም መፅኢሉ ሕጂ ንቢንያም ታቅዒት ታቅዒት ንቢንያም ኣራ ቢንያም ፅቡቅ ዕድል ስእሊ ረአ በላ ኣብዚኣ ኣብ ቁጥሪ ሓደ ደሴት ኣላ ሓዝ ቀጠው ደሴት ኣብ ቁጥሪ ክልተ ግንባር ናቕፋ ድፋዓት ንህለ ተዃዒቱ ኣብ ቁፅሪ ሰለስተ ጋራጅ ብፅፍራ ትሰርሕ ነይረ ኩላ ሰብ ኣርባዕተ ወይኒ እዚ ወይኒ እዚ ኣብ ኮርፖሬሽን ዘራእትን ጥሪትን ትበቁል እዩ ማለት እዩ ቁፅሪ ሓሙሽተ ክፍሊ ተዕሊም ኣላ ኣብ ሓሙሽተ ክፍሊ ተዕሊም እያ ደላ ቁፅሪ ሽዱሽተ ሱፍ ዘይቲ እዩ ድግበር እዚ ፅሙቕ ዘይቲ ዝፅሙቕ እዚ እውን ኣብቲ ፋብሪካ እዩ ኣብቲ ባ ኮርፖሬሽን እዩ ሸውዓተ ዲጋ ፋንኮ ኣላ ኣጀኹም ሸሞንተ ተምሃሮ ቤት ትምህርቲ ሰውራ ማለት እዩ ወዲእና ኣለና እጅ ሰሓብ እጅ
0: ሸውዓተ
1: ሸውዓተ ጀሚርካ ኣለኻ ድንቂ እንታይ ነይራ
0: ሱፍ
1: ምስ መፀት
0: ሱፍ
1: ኣይኮነትን ኣብ ትሕቲኣ ነይራ ኣጆኻ ኣጆኻ ንዑ ዝጠቅም እዩ ኣጆኻ ንዓ ኣጠቅ ኣጆኻ ግር ክብለካ ከም ይፈትን ንዑ ድጠቅም ድሓን ማዓለ ሬኻ ዲጋ ፋንኮ ነቲ ሱፍ እንጠቕመ ሱ ዝጠቅም ሰሓብ ካልእ ክንደይ ሓንቲ ሰሓብ
0: ሸሞንተ
1: ሸሞንተ ኢልካ ኣለኻ ሕራ ፅቡቅ ምስ መፀት ትምልሳ
0: ቤት ምሰውራ
1: ኣብኣ ከላ ብክሽና ኣብኣ ከላ ንደዒ ከይንጋጋ ከዓ እስከ ክርያ ቤት ትምህርቲ ሰውራ እንድሕር መሊስካያ ደሺ ዓሰርተ ኣለካ ዓሸራ ድሕር ተመሊሳ ቤት ትምህርቲ ሰውራ ተምሃሮ ቤት ትምህርቲ ሰውራ ዝጠጠው ኢሎም ነይሮም እንተ ኮይና ቤት ትምህርቲ ሰውራ ልክዕ

0: ሕረ ላቦ ናይ መወዳእታ ይበጃኹም ህራይ ክንደይ ክንደይ ኣጆኻ ኣይተብ መረ ደስ በለካ
1: እዚ ፅና
0: ኣጆኻ
1: ሸውዓተ ኢለያ ነ ነረ
0: ኢልካያ
1: ሽዱሽተ ሽዱሽተ
0: ሽዱሽተ ኢልካ ኣለካ ሙሽ ክትመፅ ዳ ክትምልሳካ ሽዱሽተ እዋ መልስ ቀልጥፍ ሽዱሽተ ኣጆኻ
1: ሱፍ
0: ሱፍ ሱፍ እዚ ክዳን ድ እዚ ኣክዳኖ ዘይቲ እምበር ሱፍ ዘይቲ እዩ ግን ረኪብካያ ኣለካ ከይትዘናገር ረኪብካያ ከም ዘለካ ተረዲእኒ ኣሎ ኣነ ሱፍ በቃ ኣባ ከላ ሱፍ ኣምፅኻ እያ ሱፍ ተኸዲኑ ባህሊ ምሽ ብከምኡ ሕጂ ኣምፃሓ እንትኻ ኪንከ ሓሙሽተ
1: ሓሙሽተ
0: ኢልካ ኣለካ ምሽ ትምፃእ በ ሓሙሽተ ክትምልሳ ኢኻ ኣጆ
1: ተጋደልቲ
0: ኣይኮነትን ነርካ ኣላ ኢኻ ሓሊፍካያ
1: ናቕፋ ግንባር ናቕፋ
0: ኣይኮነትን ሓሊፍካያ መጀመርያ መጀመርያ ሓሊፍካያ
1: ሓወልቲ
0: ኣይኮነትን መጀመርያ ሓሊፍካያ ነ መጀመርያ ክብሊ ተዕሊም መጀመርታ ሓሊፍካያ
1: ነለክባዕእጥሪ ተዕሊም
0: ቁጥሪ ሓደ ኢልካ ኣለካ ህረ ቁጥሪ ሓደ እንታይ ነይራ ሓደ
1: ናፅነት
0: ኣይኮነትን ፈትን ኣለካ 11 ሰከንድ ኣጆዋ ኣጃ ማራእይ ተጠማቲ ማራእይ ተጠማቲ
1: ሪ
0: ደሴት ደሴት ነዚ ባሕርና ምስ ጠመቱ ኮም ደሴት ኢሎም ስለደ ይዛረቡ እምበር ተጠማቲ ቁፅሪ ክልተ ኢልካ እ ኣስተውዕለ ላ ግን 3-4 ክልተ ኣለዋ ክልተ መሪፅካያ ሕራይ መፅያ እንታይ እያ ነረ
1: ባሕሪ
0: ኣይኮነትን ኣጆዋ ፀውዕ ፀውዕ ኣብዚ ግንባርና ሲ
1: ግንባርና ቅፋ
0: ሕጂ እንታይ ምዝካሩ እንድዩ ምዝካሩ ዕውት ነገር እቲ ሜሞሪ ከመይ ይሰርዕ እዩ ስቕኢልካ ኮንካ ትዝክሮ ምክንያቱ ሳክት እያ ነ ለካ በርከ እ መፅያ ማለት ልክዕ መፅያ ኣብታ ልክዕ መስመር ኣ

0: ሙሉእ ሽም ካላለየና
1: ሙሉእ ሽመይ ጊለ ኺዳነ
0: ጊለ ሕጂ መፂ ኣሎ ጊለ ኺዳነ ፅቡቕ ዕድል ሕጂ ሸሞንተ ስእልታት ኣብዚኣ ቅድም ከርእየካ ጊለ ኣስተውዕል ኣብ ቁፅሪ ሓደ መጓዓዝያና ቁፅሪ ሓደ መጓዓዝያ ቃዕ ኣብ ቁፅሪ ክልተ ሕክምና ኣብ ሜዳ ኢንፊጅን ትሰቅላላ ኣብ ቁፅሪ ሰለስተ ሪፈረንደም ብርሃን ደምፀ ሪፈረንደም ቁፅሪ ኣርባዕተ ተጋደልቲ ተጋደልቲ ቁፅሪ ኣርባዕተ ተጋደልቲ ኣለዉ ቁፅሪ ሓሙሽተ ዓሰብ ዓሰብ እዚ ቁልሕ ዝብላ ዘሎ ሎቕማጥ ማለት እዚኣ ቁፅሪ ሽዱሽተ ጡጥ ቁፅሪ ሸውዓተ ቀዳሞት ጀላቡ ህዝባዊ ግንባር ኣብ ቁፅሪ ሸሞንተ ፈርማጆ ፈርማጆ እዚ ከዓኒ ካብ ኮርፖሬሽን ጥሪትን ዘራትን ዝመፅእ ማለት እዩ ሕራይ ሕጂ ቁፅሪ መረፅ ደስ ዝበለካ ናይ መወዳእታ ሓሲብካ ሸሞንተ ኢሉ ኣሎ መፅያ ምልሳ ኢኻ
1: ፈርማጆ
0: ሸሞንተ ፈርማጆ ኣብ ፒሳ ትገብሮ ካልእ እውን ቅርድድ ኣቢልካ ኣብ ባኒ ትእትዎ ትኽእል ኢኻ ኣብ ሞርቶዴላ ትእትዎ እሱ ተኮይኑ ማለት እዩ ስእላ ሃኖ ኣብላ ኣለኹ ስድ እስከ ክንሪኣ ኢና መጀመርታ ፈርማጆ ተኮይና ክንሪኣ ኢና

0: ፈርማጆ ፈርማጆ ፈርማጆ ታገይት ፈርማጆ ባካ አራይ ምራ ዝግል ካረገ ያናይ ሞዳ አዳ ስለዝኾንካ ደንቀ
1: ሰራሃለ
0: ነምበር 1 ብላሎ ረቅም 1 እንታይ ነረ
1: ወራን
0: አይኮነትን አጆ
1: ወጓዘ
0: ደልካ ሱብ ወ ተዛርን ካ
1: ወጓዘ
0: ክትኩም ትኸለ መስለን ደኻ ጌጋ ኸላለይ መሪ ዳካ ስከኽሪ ኣይና ክትኩም ትኽእል እያ ወጓዘ ምጻኻያ ባባ ተሓሰበ ነገደ ተሓሰበ ነገደ ሰለስተ ኢልካላ ዝሓስብ ይነግድ ኣብ ሰለስተ ኢልካ ምሽ ሪፈረንደም ያ እስከ ሪፈረንደም እንታይ ያ ንእትዋ ነርና ወደ ምንቲ ደቅና ክፈልጡ ሕብሪ እንታይ ኢና ንእቱ ነርና ሰማያዊት ሰማያዊት ተጋግዮም ደእቶም እምበሪ ሪፈረንደም ሪፈረንደም ሪፈረንደም ሕራይ ዋ ላዕሊ ኣርባዕተ ኢሉ ኣሎ ኣርባዕተ ፅቡቕ ዕድል ፅቡቕ ዕድል ግለ ክንደ እንታይ ቀልጥ
1: ሕክምና
0: ኣርባዕተ ኣይኮነትን ኣይኮነትን ኣጆኻ ዳርጋ ንሶም እንድ
1: ተጋደልቲ
0: ተጋደልቲ ድ ድዒ ክርያና ተጋደልቲ ተኮይና ረኺብካ ኣለኻ ኮራንታ ትኸውን እያ ንድሕር ረኺብካ ተጋደልቲ በቃ እዚያ ሕጂ ድንቂ ሕሰበለ ሓሙሽተ ኢሉ ኣሎ ሕጂ ከዓ ሓሙሽተ ኢሉ ኣሎ ሓሙሽተ ኣሎ እንታይ እያ ሓሙሽተ
1: ሕክምና ኣሚዶ
0: ኣይኮነትን ኣይኮነትን ኣጆዋ ተጠማቲት ኣይኮነትን ተጠማቲት ዓይኖም ዳ እንቆሩ ለን
1: ወደብ
0: ታይ ዓሰብ እዋይ ተጠማቲት ኢለ ነረ
1: ወደብ ኢልና
0: እንታይ ኢሉ
1: ወደብ ኢላ ኢለ
0: ነነ ሰሚዕኻ ወደብ ኢልካ ወደብ ኢሉ ዓሰብ ከዓ ነ እዛ ደያኑ ኣነ ሕጂ ኸ ክዛረበከ እንዴ ወደብ ኢሉ ዓሰብ ከዓ ከተማ ዓሰብ እንድያ ግን ወደብ እያ ከዓ ምስለኒ ረድዎ ወደባት ክልተ ኣለዋና ናትኩም እያ ኣይትኸውን እያ ምስ ኦኬ መሓንቲ መወዳእታ ኣላ 7-6-2 ውድድር እንዲ ከዓ 7-6-2 የኳራርየካ ውድድር ከ 7-6 ቁሩብ ከዓ ሕግዝ ኣለኹም ከዓ ዓቕሚ 7 ኢልካ ኣለካ ሕጂ መለስ ጆኻ ከይከደትካ ምን ፍትን ፍትን ከተብል ዝመፀት ተዛርብ ኣጆኻ
1: ሕክምና ኣሜዶ
0: ኣይኮነት ሸኾኽቲ እየ ሸኾኽቲ ሸኾኾኾኾ ሸኾ
1: ተጋደልቲ
0: ኣይኮነ ሸኾኽቲ ሸኾኽቲ ቀዳሞ ጃላቦ ሸኾ ሸኾኽቲ ሽ ማለት ሸኾኽቲ መዓለሽ ግን ኣምፂኻ ሓያለ

Mm-hmm.

ሰዓድ ከምዚ ንከታተሉ ዝቐነና ኩላት ማለት እዩ ዝተፈላለዩ መደባት ንክብሪ መበል 35 በዓልና ፅነትና ብዙሕ መደባት እዩ ዝካየድ ዘሎ ናቱ መቐፀልታ እውን ንሕና እውን ኣርካይ ፈቲሽና ዝተፈላለዩ ደርፍታት ኣብ ተዓዘብቲ ነቕርብ ኣለና። ሕጂ እውን መደባትና ቀፃሊ ክቡራት ተኸታተልቲ ኣነን ሰዓድን ዝተፈላለዩ መደባት ናባኹም ክነቕርበ ኢና ሰዓድ ካልኦት ሕላያት ምግድ ትግባእትሉ ኣኖ ቀደም ኢለ ንቀዱ ማዕና ለበ

ካብ ናይ ሳሆ ንኣብነት ካብተን ዝክረን ቀዳሞት ናይ ያዓሲን ዓልያ ዓሲና ኣላባና እንኳ ሞ ትብል ነራ ኩሉ ዝግበር ኣደይስ ኣብ ልዕሊኺ ተኣደይ ዝብላ ዘሎ ኤርትራ እያ ኣለስ ክስለም ኤርትራ ኩሉ መንእሰይ ንዓ ከዓ ጥቕነት ደስ ኩሉ እዩ ዝፈትዋ ነደ ኩሉ እዩ ዝከናኸና ስለዚ ንኤርትራ ኩሉ መንእሰይ ክወፍረላ ንናፅነት ክቃለስ ሓንቲ ካብተን ኣዝያ ዘበጋገሰት እያ ክብል ኽእል።

ብዙሕቲ ደርፍታት ኣብቲ ንሕና ኣና እምነት ወዲ 12 13 ከለኹ ዝክረዩ ዝዛረቡ ዘለኹ ንዓይ እውን ወዲ 14 ኮይኑ ንሜዳ ካብ ዝደፍኣኒ ክወፅእ ማንም ሰብ ኣይኮነን ደርፊ ንዓይ ከምኡ ዝገብረኒ ሩ ማለት እንታይ ደርፊ ሬድዮ ነይሩ ንኣብነት ናይ ኢትዮጵያ ሓሙስን ገለ ናይ ደርፊ ምርጫ ገለ ዓይነት ተባሂሉ ገሊ ትሽዑ ሕጂ ኣብ ከተማ እዩ ሲዲ ዝጀማመር ነይሩ ኣብቲ ከባቢ ከዓ ሓውሲ ኣይ ከተማይ ገጠሪትናታትና ኣብኡ ክንመፅእ ከለና ሕጂ ንሱ ይስሕበካ እጂ ናይ በዓል በረኸት መንግስቲ ኣብ ነራ ብተሓላፍ መገዲ ትብል ኣውልዐይ ዝብላ ብዙሕ ደርፍታት ነይሩ ሕጂ እቲ ደርፊ ሲ ነቲ መንእሰይ ኣበጊስዎ እዩ

0: ፀኻ ማለኸ እምባ ሕምባ ኮነ ምራኽ ምዝራብ ተስታይ ገዛ ኾነ ሓሪሱ ኸብዕ ተስታይ ገዛ ኾነ
1: ዓይነት ፀላ እዩ ክዛሕ ያሉ ብጥኻኻ ናብኡ ንክኸይድ ዘበጋገሰ እቲ ደርፊ እዩ ማለት እየ። ድሓር ኣብ ሜዳ ከዓ ብፍላይ ምስ ስርሒታት ምስ ተጀመረ ንነብሲ ወከፍ ስርሒት ንነብሲ ወከፍ ስርሒት ድሕሪ ሰሙናት ምስ ምጅማር ድምፂ ሓፋሽ ብፍላይ ዳሕርዋይ ግዜ ደርፊ ሲ ኣዝዩ ወሳኒ እዩ ነይሩ። ደርፊ ክሰምዕ ሰብ ደርፊ ምስ ሰምዐ ብዛዕባ እቲ ስርሒት ካብቲ ዝወዓሎ ንላዕሊ ሞራል ይህቦ። ኪነውቲ ተበፂሑ ዘሎ ሲ ንናፅነት ብሩህ ዝገብሮ መንእሰይ ክጋደል ምዃኑ ናፅነት ክትመፅእ ምዃና ወድን ጓልን ዓብን ንእሽቶን ወይ ከዓ መራሕቲ ሃይማኖት ንበሉ ከይተረፈ ነቲ ናፅነት ይደፍእሉ ነይሮም። ስለዚ እቲ ደርፍታት ንመንእሰይ ኣዝዩ ኣበጊስዎ እዩ። ልዕሊ ናይ ክፍሊ ህዝቢ ንበሎ ልዕሊ ቶም ካልኦት ጎስጎስቲ ንበሎ ደርፊ እዩ ጎስጊሱ እንተበሉ ከዓነ ምግናን ኣይኮነን። ናብ ነተን ደርፊ ከም ዝብለክ ዝነበርኩ ብሓደ ክቶም ፆ ተኸለካ ኩሉ ናይ ትሽዑ ዝነበረ ወለዶ ቅድሙኡ ዝነበረ ሰምዖ ዝርድኦ እዩ። እዚ ሕጂ ዘሎ ወለዶ እውን ሓድሽ ደርፊ ክድረፍን ነቲ ሽዑ ዝነበረ ንኣብነት ናይ

ታ ኣውገት ንምንታይ ኣነ ዋላ ንዓይ ከም ተጋዳላይ ይወዓ ኣሎ ወይ ይርአዮ ኣውገት ክድረፍ ከላ ልዕሊቲ ዝወዓለ ማን እዚ ብምሉ ህዝቢ ኤርትራ ነቲ ጎላጉል ናይ ባርካ እቲ ዝነበረ ረስኒ ናይ ትውግእ እቲ ዝነበረ ስዕረት ናይ ፀላእይ ካብ ብክሳይ ክሰምዖ በቲ ደርፊ ክሰምዖ ከለካ ኩሉ ብቐሊሉ ክስታይ ገብረካ እዚ ናይ በዓል ምድምሳስና ደው ነይሩ እዚ ምንሰሓብ ዝነበረሉ ግዜ እዚ ናይ በዓል ፍሒራ ደርፍታት ነይሩ እቲ ደርፊስ ማእለያ ይብሉን ሕጂ እንታይ ክብል ኣጋጣሚ ንነብሲ ወከፍ ደርፊ ጅብ ዝምፅ ኣሳይ ኮነትን ዓላማ እምበር ኩሉ መምፃኹ ተናገደሲ ግን ብኩለን ብሄራት ዝነበረሲ ኣበጊሲ ብፍላይ ከዓ በቲ ሽዑ ግዜ ትሰምዖ ይኮንካ ቋንቋ ስለ ትርድኦ ይኮንካ እንቲ ክሳይ ትገብረካ ኩሉ ግዜ ኤርትራ ዝብል ብገለ ብገለ ድምፅታት ኣለዎ ዝስሕበካ ዜማ ኣሎ እዚ ስለ ሰምዕካ ንኩሉ ዜጋ ማዕሪ ኣበጊስዎ እዩ ክብል ክእል ኣለ

እቲ ሰብ ሕጂ ብቋንቋ ይኮነ ዝርድኦ እቲ ዘይምኡ እቲ ወኑ ዘላዓዕል ስለ ዝኾነ እቲ ብምሉኡ ዝመፀን ዘይመፀን ኣብቲ ሜዳ ይተሳተፎ ሕጂ መብዛሕትኡ ሓንቲ ደርፍሲ ልዕሊ ማዕረ ካላሽ ኣነ ልዕሊ እያ ይሰርዓ ንምንታይ ምስለ ካላሽን ክትዋጋእ ከለካ ምናልባት ቶም ሓምሳ ድኦም ቶም ሚእቲ ድኦም ቶም ኣብኣ ዝሳተፉ እዮም ነታ ስርሒት ዝገልፅዋ እታ ደርፊ ግን ንብምሉኡ 3ለስተ ሚልዮን ንበሎ 4ባዕተ ሚልዮን ህዝቢ ኤርትራ ኣብታ ውግእ ከም ዝወዓለ ርዲእ ትሕዝ ልዕሊኡ እቲ ወኒ ናይቲ ምግዳል ወኒ ናይቲ መስዋእቲ ወኒ ናይቲ ንናፅነት ክትመፅእ ምዃና ዝሕብነካ እቲ ደርፊ እዩ ምክንያቱ ደርፊ ኣብ እዝኒ ኩሉ ሓና ትበፅሕ ደርፊ ብዝኾነ ቋንቋ ትምፅእ ዕድመ እውን ኣይፈልን እዩ ፆት ኣይፈልን እዩ ሓንቲ እንታይ እዩ ንኣብነት ሬድዮ ዘለዎ ዘይብሉ ብፍላይ ድሕሪ ሬድዮታት እዚ ዳሕርዋይ ግዜ ከዓ ዝማዕበለ ኮይኑ ዝማዕበለ በብክሳይካ ትሰምዖ ካብኡ ዝረሓቐቲ ኮይኑ ከዓ ጉጅለ ባህልታት ህዝባ ጉንባር ንበሎ ዋላ ቅድሚ ምስ ተጋድሎ ሓርነት ኣብ ዝነበረትሉ እውን እተን ጉጅለታት ከዳ ይጉስጉሳ እቲ ጎስጋስ ሕጂ ልዕሊቲ ትብልየ ዘለኺ ኣነ ማለት ምዘኖ እንተ ዝብሉኒ እቲ ደርፊ ልዕሊ ማንም ነቲ መንእሰይ ዘበጎሶ እዩ ስለዚ እቲ ደርፍታት ሲ ቀሊል ታራ ኣይተፃወተን ዋላ ኣብዚ ሕጂ ዘለናየ ግዜ ሃገራዊ ደርፊ ክድረፍ ከሎ ሕራይ ዝንኡ ከምቲ ኣብ ግዜ ቃልሲ ዝነበረ ኣነ መቸም ኣይሰርዖን እየ ይበዝሖ ትሕዝቶ በዝሖ እቲ ሽዑ ዝነበረ ግን ልክዕ ፀላኢ ከመይ ጌርካ ወይ ፀላኢ ከመይ ክሰዓር እዩ ኪነውቲ ጎቦ ዘሎ ብርሃን ዘርኢ ደርፊ እዩ ነይሩ ክልዓል ብምርጫን ኢሉ ርክቦ ዛሪ እንግድሓ ንኩኖ ሎሚ ዘይገዘዘ

0: ሓምራ ዋላ ኣሎ ትብል ከም ዝበልክዮ ብድራማ ሂስቶሪካል እያ ታ ደርፊ ብሓቂ እተደሊኺ እዚ ቀደም ወራራት ናይ ኢትዮጵያ ክግበር ከሎ እዞም መሳፍንቲ ናይ ትግራይ ንበሎ ናይ ኣምሓራ መሬት ኤርትራ ይወሩ ነይሮም ሕጂ እዚ ክወሩ ከለዉ እንታይ እያ ነራ እታ ደርፊ መጻጻ ይዕኑ ኣንስቲ ቆትሉ እንስሳ ቆትሉ እቲ ዝርከቡ ዘሚቶም ኸዱ ወይ ከዓ ተሳዒሮም ምለሱ ነይሮም ሕጂ በቲ ሽዑ ግዜ እያታ ደርፊ ሂስቶሪካል ኣመጻጻእሲ ቅድሚ ሰውራ ንመንእሰይ ተበግስ እያ ነራ ሓምራ ሓምራ ሓምራ ዋላሎ ጃሃድያ ሶርታዳ ማለት ሓምራ ሲ እቲ ነታ ኤርትራ እዩ ዝገልጻ ዘሎ ስለዚ ደቂ እቲ በቲ ሽዑ ግዜ እቲ ዝገጥም ሕጂ ጃሃድያ ሶርታዳ ኣሎ እንደይ በዳ ሲና ዓምባሎ ኣርክቡን ይክስዕበኩም እዩ ንፀላእና ሲ ኣይንሰዓር ዝብል መልእኽቲ ነይርዋ ትቐድም ቅድሚ ሰውራ ምጅማር እዩ ኣንጻር ፀላእቲ ህዝቢ ክብገስ ምዃኑ ሒንኡ ክፈዲ ሒንኡ ክፈዲ ሲ መንእሰይ ክዓጥቕ ወዱን ጓሉን ተበግስ እያ ነራ ድሓር እዚኣ ኣብ ሜዳ ምስ ኮነት ከዓ ንዓ ብድራማዊ መልክዕ ተመሓይሻ ግፍዕታት ፀላእብቲ ልዕሊ ህዝቢ ኤርትራ ዝግበር ዝነበረ ኣብ ልዕሊ ጥሪት ኣብ ልዕሊ ንብረት ኮታስ ኣብ ኩሉ ኣብ ኤርትራስ እንታይ እሞ ምናልባት ዘይመውት ኮይኑ እምኒ ምናልባት ንድዒ ካልእ ግን ዘይሓረረ ኣይነበረን ዘይተገዘ ኣይነበረን ብዛንጃ ዘይተሓርዳ ኣይነበራን ክሳብታ ናይ መወዳእታ እዚ ናይ በዓል ሽዕብ ዝነበረሉ ሲ ዘይተወረ እዩ ዝበዝሕ እምበሪ ሰብ ተሓሪድ ስለዚ እዚ ማሕረድ እዚ ንህዝቢ ኤርትራ ክሕርኖ ከም ዘለዎ እያ እታ ደርፊ ተበግስ ራይ ፀላእ ከብቲ ቀቲሉ ገዛ ንዲዱ ንሕና ግን ሞራልና ብኡ ነዲዱ ከም ዘይተርፍ መንእሰይ ክላዓል ከም ዘለዎ ወዱን ጓሉን ዓብን ንእሽቱን እያ ትምህር ነራ እታ ድራማ ሪኡ ከዓ እሳውን ቀሊል ኣበርክቶ ኣይነበረን ከም ዝበልኩ ከ ከዓ ናይ ቀደም እውን ሰረት ኣለዎ ፅልእ ፀላኢ ንፀላእስ ክትንብርከክ ከም ዘይብልካ እትምህር ስለ ዝነበረት ኣዝያ ወሳኒት ነራ
1: ሚላ ሚላ ሚላ ኣሽከሪ ሚላ ኣሽከሪ ስየክበሊ ርሓተ ገሊ በራ ዓራብ ጉፌተ ወሪ በራ ዓራብ ጉፌተ ወሪ ሓምራ ሓምራ ሓምራ ዋላሎ ሓምራ ዋላሎ ጃሃድያ ነርደ ሂዳሎ መዕጃና ስንተቀበሎ ጃሃክያይ ንላየላሎ ንንንጌካ ረማዕኖ ማኖ ረማዕኖ ማኖ ንነርደለ ንነገራዕኖ ንኒዳልቶ ያለ ሃሰውኖ ንኒዳልቶ ያለ ሃሰውኖ
0: ንኸምኡታት ካልእ ሕጂ ሓንቲ ምናልባት ተድሊ ድ ኣይደኖ ኣነ ቅድሚ እዚ ደርፍታት ንህዝቢ ኤርትራ ከልዓዕሉ ካብ ዝግብኦ ግጥምታት ነይሩ እዚ ፌደሬሽን ክፈርስ ከሎ ድሕሪኡ ብፍላይ ኣብዚ ኤርያ ናይ ሳሆ ኣነ ምናልባት በበይኑ ኣሎ እንዲ በበይኑ ካ ዮም ፅበኾኑ ናይ በዓል ሓጂ ሳልሕ ዝበሃል ግጥምታት ነይሩ ብዛዕባ ፅልእ ናይ ኢትዮጵያ ሃይለስላሴ መረብ ምስ ሰገረሲ ዝገጠሙዋ ነራ ንብሙሉእ ነቲ ኤርያ ዘለዓዓለት ሕጂ መፅያትና ፀላማ ንጭዋ ትብል እያ እታ ደርፊ ካዶ ተመተ ደትበእጂ ሕጂ ሰየ መፅያትና ማለትሲ ዘረባኣ ዘይስማዕ ሓልዮት ዘይብላ ናይ 70 ዓመት ግብሪ ተሓተካ ቀቲላትካ እውን ዘይትድንግፀልካ ስለዚ ከምዚኦም ከምዚ ዓይነት ኤርትራ ነጋርታ ማለት ኣብሳ እንታይ ማለት እዩ ሰብኣይ ምትመታት ምሻሎ እዚ እወ ከምኡ ኣትያስ ዳሓር ካልእ ሰብኣይ ይምርዓዋ ስለዚ ኤርትራ ተኣክል ሲ በዞም ዝረብኦም እቲ ወኖም መልክዖም ዘይከውን ስ ክትውረስ የብላን እሞ መንእሰይ ተዓጠቕ ዝብል ዝነበራ ግጥምታት ነይሩ እዚ ሕጂ ነቲ ገድሊ ንክጅመር ከሎ እዚ ናይ በዓል ዓወተ ዝመፀሉ ድ ካልእ ዝበዝሐቲ ኤርያ ኣንጻር ፀላእ ክትስእ ካብ ዝገበሮ ግጥምታት እውን ነይሩ ኣብ ኩሉ ብሄራት ነይሩ እዩ ግን እቲ ግጥሚ እውን ነዚ ዳሕርዋይ ዝመፀ ደርፍታት ሰረት ኮይኑዎ ይክብል ክእላ ተንኪ ይቀኒየላ ንኩላና
2: ፅቡቅ ሰውዓዲና ከምዝንሪኦ ፀናሕና ጋሻ ነይርና ኣብ ነፍሲ ወከፍ ኣብ ሓንቲ መደብ ሓደ ጋሻ ኢና ንዕድም ደራፋ ይኸውን ዘያማይ ክኸውን ንኽእል እዩ ከምኡውን ኣስተማቀሪዩ ንኽእል እዩ እሞ ናይ ሎሚ ጋሻ ከምዚ ዝተከታተልኩሞ እዩ ነይሩ መደብና ዳርጋ ክንዛዝም ኢና ምስለ ሰዓዲ እታ ግዜ እንዳካደት እያ እምበር ንሕና እኳ ክንቅፅል ኣይ ምፀላእና ነርና ሓይሳዋ ሓይሳት መተቕብለትና ግልዮም ድሉ ይለዓላ በርናምጅና ዲብእለ ግልት መምቶ ከም ኣግሎት ሪኦ ፀናሕኩም እዩ ጋሻ ኢና ሉሉታ ባዕኩም ትውላዓለ ወዓመተን ግልእላ

ሰላም ከመይ ፀኒዕኩም ዝኸበርኩም ተዓዘብቲ። ከም ዝፍለጥ ብምክንያት መበሳሳን 5 ዓመት በዓልና ፅነት ኤርትራ ኣብ ሃገር ሙሉ ካብ ባሕቲ ጉንቦት ጀሚሩ ዝተፈላለዩ መሰናድኦታት እናተካየደ እዩ። ኣብ ዞባ ማእከል ሚኒስ ትምህርቲ ዞባ ማእከል ብዝሰርዖ ቅነ ናፅነት ኣብያተ ትምህርቲ ብድሙቕ ዝኾነ ኣገባብ ንክበዓል ዝተፈላለዩ ንጥፈታት እናተካየደ እዩ። ሎሚ ድማ ኣብ ንኡ ዞባ ምምሕዳር ማይ ተመናይ ተደኪና ንትርከብ መዋለ ህፃናት ዋሕስ በፂሕና ብዛዕባ ዝተካየደ ሓፈሻዊ ንቅንያት ናፅነት መበሳሳን 5 ዓመት ዝድስስ ትሕሶታት ዘዳሎ ናይ ፀብፃብ ክስዕብ እዩ። ሰናይ ምክትታል መበሳሳን 5 ዓመት በዓል ናፅነት ሃገርና ኤርትራ ብድምቀት ንክበዓል ዝተፈላለዩ ንጥፈታት ክካየድ ፀኒሑ ኣሎ። ሚኒስትሪ ትምህርቲ ዞባ ማእከል ዓመት መፀ በዓል ናፅነት ካብ ቅድመ ትምህርቲ ክሳዕ ካልኣይ ደረጃ ቤተ ትምህርቲ ብዝተፈላለዩ መሰናድኦታት ከምትበዓል ብምግባር ድማ ተምሃሮ ነፃ ብደም ብሉፃት ደቂ እዛ ሃገር ዝተረኸበት ናፅነት ዝተኸፍለ ዋጋን ዝተሓልፈ መስገደልን ብዘንፀባርቕ ዝተፈላለዩ ጥበባዊ ስራሓት ብምቕራብ ድማ ትፅንበል ኣላ። ብፍላይ ድማ ኣብ ኣብያተ ቅድመ ትምህርቲ ዝቐርብ ዘሎ ሃገራዊ ስራሓት ህፃናት በቲ ንምስምዑ ባህ ዘብል ድምፆምን ፅሩይ ልቦምን ንሃገርና ኤርትራ ክዝይሙላን ንዓኣ ዘለዎም ፍቕሪ ክገልፁላን ኣብ መጻኢ ድማ ልዕሊ ኩለ ንኽሰርዕዋ ዝኣትዎ መሓላን ክትሰምዕ ኣብዛ ሃገር ዘሎ ረዚ ምስጢሩ ክብፃሕ ዘይተኻለ ፍቕሪ ሃገርን ሃገራውነትን ሓድነትን ጥምረትን ብምርኣይ ትግረምን ትድነቕን። ኣብ ከባቢ ማይ ተመናይ ተደኪና ትርከብ ዋሕስ ቅድመ ትምህርቲ ናይ ሎም ዓመት በዓል ናፅነት ካብ ናይ ዝሓለፈ ዓመታት ብዝማዕረገ ንጥፈት ኣብዒላ ኣላ። ተምሃሮ ካልኣይ ዓመት ብዘንፀባርቆ ስነጥበባዊ መሰናድኦታት ድማ ንመበል 35 ዓመት በዓል ናፅነት ብድምቀት ኣብዒላ። ዝኸበርኩም ተዓዘብቲ ንገለ ካብቲ ዝቐረበ ስነጥበባዊ ትሕዝቶ ናባኹም ከነቕርቦ ኢና። ሰናይ ምክትታል

0: yaptın evladınla hager. Bunda icalat yani ratmure. Hager nazı bilmence ne göre. Uvada bağır bağır tefidör doğalmet. Ertakçın bağı ona ninatınır. Mevzati iyi kıta orucay kalı ceganu. Ne berahana gülü. Hager kulununu. Bihirin naşalası amet kalçı. Bihiru buzuhun besuatın. Naçınna çabitom. Uvaga hivotom.
1: ናይ ሎሚ ዓመት ካብቲ ናይ ዝሓለፈ ዓመት እቲ ዝነውሐ ኣቐዲምና ስለ ዝተሓበርና ንኡስ ዘባና ኣቐዲሙ ስለ ዝሓበረና ነዊሕ ምድለዋት ጌርና ንህፃናት ናይ ሰውራዊ ደርፍታትን ናይ ብሄራት ትልሂታት ከምኡ ድማ ንሃገርና ዝገልፅ ብዙሕ ግጥምታትን ብጉጅለ ኮይኖም ከምኡ ድማ ብውልቆም ብዙሕ መደባት ነይርና ኩሎም ህፃናት ድማ ነቲ መደብ ፅቡቅ ገይሮም ኣብዒሎሞ ንሕና ኩሉ ግዜ መዓልትና ፅነት ብቕድሜና መፅእ ከም ዘሎ ስለ ንፈልጥ ካብ ለካቲት ካልኣይ ሰሚስተር ጅምር ምሰበልና እተን ክንገብረን ዝግበኣና መደብ ኩላትና ነብሰ ወከፍ ክላስ ነናታ መደብ ወሲዳ በብቕሩብ በብቕሩብ እንዳተላመመድዎ መፁእ ሽዑ ሚኒስትር ትምህርቲ እታ መዓልትና ምስ ነገረና ከምዚ ትርእይዎ ዘለኹም ምስ ወለዲ ምስ ኩሎም ህፃናት ክዳውንቶም ቀይሮም ነቲ መዓልቲ ንኸድምቑ ምስተኻኣለና መጠን ነዊሕ ግዜ ወሲዱ ከምዚ ዝረአኽሞ ድማ ፅቡቅ መዓልቲ

0: ነይሩ ፅቡቅ ድማ ተኻይዱ።
1: መጀመርታ ንወለዲ ብፍላይ ንወለዲ ማይተመናይ ኣዝየ የ ደድንቖም። ዝኾነ ነገር ክህሉ ከሎ ልዕልና ተዳልዮም ሉ እዮም ድመፁ፣ ከምኡ ድማ ኮሚተና መዓልትና ፅነት ክኸውን ከሎ እታ መዓልቲ ብምልኦም ኣዴታት ክዳውንተን ቀይረን ተቋኒነን ንመዓልትና ፅነት ዝገልፅ ክዳውንቲ ተኸዲነን ንደቀን ድማ ነቲ ባህልን ነቲ መዓልትና ፅነት ዝገልፅ ክዳውንቲ ከዳዲነንኦም ስለ ዝመፃ ኣዝየ የ ደድንቐን። ንኩሉ ህዝቢ ማይተማይ ድማ ብጣዕሚ የ ደድንቖ።

ولكن يجب ان يكون هناك

0: ንፍሕ ኣነረውኩምኩ እዋነ ዘይድላይ ኣይሰ ድላይ ዘንስሕ ኣነረውኩምኩ
1: በሉ ስምዒቱ መሉ ንዓይንኩም ናበይ ናበይ ገፍ ኣነ ወታት ሰላም ጎ ፅኢ ዝግብ ዝገብር ዝተዓመተና ሕጂ ገብ ዝተወጠነ ፍትሒ ዘብ ነዚ ብዘይ በዓይ ኣምስ ምን ሰ እወ ብዘይ በዓይ ኣምስ ምን

Ouais. T'as une baguette.

ስመይ እስያስ ኣይለ ምካኤል ይበሃል። ኣብዚ ዋሕት ቤት ትምህርቲ ተምሃራይ ካልኣይ ዓመት ቆልዓ ኣለኒ። ነዚ በዓል ናፅነት ንምብዓል ከዓ ሎማዓንቲ ከም መደብ ተታሒዙ ስለ ዝነበረ ተሓቢርና ስለ ዘቐኒና ንደቅና ክንብል ስራሕ እውን ዚፍና ካብዚ በዓል ዝደዓቢ ነገር ስለዘየለ ምኳኑ ንደቅና ኢልና ኩሉ ነገር ንወቆ ነገር ስለዘየለ ብዓብዪ ብዓብዪ እዚ በዓል ናፅነት ብኸመይ ከም ድመፀ መፃ ወለዶ ኣብዚኦም ተወራሪሱ ተኸይዱ እዚኦም ንደቆም ደቁደቆም ዝሓለፈ ከይሲ ስለ ዘለዎ ብጣዕሚ ደስ ዝብለካ እዩ። ናብዞም ቆልዑ እዚኦም ብዛዕባ ታሪክ ሃገሮም ብዛዕባ ሰውራዊ ደርፍታት ኣስዓሳዓ ናይ ተጋደልቲ ከመይ ነይሩ ወሪሶም መምሃራን ፅዒረን ነቲ ዝነበረ ኣስዓሳዓ እንታይ ምስሊ ነይርዎ ኣብ ሜዳ ተጋዳላይ ከመይ ዛነ ነይሩ ድሕሪ ኩናት መስዋእቲ ከፊ ኢሉ መፂኡ ነቲ ኣእምሮ ንመዛነይ ተባሂሉ ዝገብርዎ ዝነበሩ ጓይላ ንዕ ኣብ ደቅና ወሪዱ ክንሪኦ ከለና ብጣዕሚ እዩ ዝሕብነካ። ምክንያቱ ታሪክ ክውረስ ኣለዎ። ከምዚ እናገበረ እንተዘይተወራሪሱ ፅባሕ ንጎ ታሪክ እንዳሃሰሰ ናይ ምክያድ ተኽእሎታት ኣለዎ። ታሪክ ንከይሃሰስ ግን ኣብዞም ውሉዳት እዚኦም እንተ ደኣ ወሪዱ ብጣዕሚ ደስ ይብለካ፣ ትስእሎ ነገር ኣለዎ። ምክንያቱ ንሳቶም ምስ ወለዱ እውን ደቆም እንታይ ዓይነት ዛንታ ከፅንሕሎም እዮም፣ እንታይ ዓይነት ታሪክ ሓሊፉ፣ እንታይ ዓይነት መስዋእቲ ሓሊፉ ክንሪኦ ከለና ዓንቲ ወይ እንተ ደኣ ርእናዮ እዚ ቅጫ ቅጭቁጭ ከሎ ሓውን ኣንዲዶም እታ ተጋዳሊት ናሰፈየት እንተቐደደ ዝዓረቐ ተጋዳላይ ናሰፈየት ከተዳልዎ ኣለኸላ ካብኡ ሓሊፋ ምሊሳ ናብ ትምህርቲ ማይምነት ምጥፋእ ኣብ ተኽሲ ኢና ዘለና ኣብ ኩናት ኢና ዘለና ከይበሉ ንዘይተምሃረ ክንቁሑ ንክምህሩ ዝገብርዎ ዝነበሩ ገድልስ ብኩናት ንፀላይ ምቕታል ጥራይ ኣይኮነን ነይሩ፣ ድንቁርና ብምቕታል ከይተረፈ እዩ ነይሩ። ኣብ ናይ ፀባ ወረቐት ኣብ ካርቶን እናፀሓፉ ሓንቲ ፊደል ኮይ ቆፀሩ ንሜዳ ዝወፁ ኣብ ዝለዓል ደረጃ ዝበፅሑ ከም ዘለዉ ኣብዚ ናይ ሎም ዓንቲ ዝገበርኦ ንደቅና ምሄረን ከምኡ ዓይነት ተዋስኦ ንክቅርቡ ዝገበርኦስ ማዕርኽ ንደይ ተኣእምሮ ናይዞም ቆልዑ ነቲ ታሪክ ወርሱ ኣለዉ። ብጣዕሚ ይሕብነካ፣ ብጣዕሚ ከዓ ደስ ኢልና ናይ ብሓቂ ታሪክ ናተወራረሰ ይኸይድ ብምህላው ናይ ብሓቂ ሕቡናት ኢና።

ሸቀሽሎ ወሽ ጅግናይ ንእሽቶ ቁን ዓቢ ሃገረይ ባህሊ ምፍቃረይ ናዕኺ ይፈለጥ ብዕሊ ናትኬ ኣነ ናትኬ የበልኒ ፀሓፊዮ ትመይ ኣማህደርኪ ኣነኦም ከምኣቶም ክሓልፈ ስለኺ ኣዳናይ ዶ ክኾና ሸቕን ወፍር ናብ በርኻኺ ምሁር ዶ ክኾን ክማራመት ዝለኺ ዋላ ዝደራፋይ ክችግር ስለስምኪ ሃገረይ ንማንፀፍቅሪ ፀሩቲ ነፍርኺ ረዚዱ ቶም ትመፅኦም ከመይ ኮን ኾኑ ሓረስታይ ዶ ክኾን ቆፈኺ ክመልኣልኪ ሓኪም ዶ ክኾን ክውሳ ንፍኺ ዋሳ ዶ ክኾን ከብዚሐን ጥሪትኪ ጅግና ዶ ክኾን ሓላዊ ወሰናትኪ ወይ ሸንቀሺ ቅፅሊ ስለኺ ሃገረይ ንመኖም ተፍቅሪ ሃገረይ ንመኖም ተፍቅሪ ሃየ ንገሪ ናታ እንዳይ ፍሮም ፐርፕል ክላስ የቀ

ብጣዕሚ ዝናኣሪ ምክንያቱ እቶም ቆልዑ ኣብ ውሽጢ ሓፂር ግዜ ከም ዝሪኦ ፅናሕና ተዳልዮም ነዚ በዓል ንኸድምቆም ምስቲ ዕድሚኦም ዘይክግሞ ከለካ ሲ ነቲ ባህሊ ብሄራት ግጥምታት ዋላ ሰብራዊ ደርፍታት ኹን ግጥምታት ኣፅኒዖም ማዕርክ ንዝኸርሙ ኣሎም ብጣዕሚ ተሓቢና ማለት እዚ ድማ ዘርእካ ድማ ናይ ተፃዕሪ ናይ ተምሃራ ማለት እዩ ኣብ ደረጃኦም ወሪደን ትልሂጡ ኹን ትገጣጥማ ኹን ዋላ ነቲ ሰብራውን ታሪካዊ ነገራት ወሪሶም ሲ ፅባሕ ንጎ ኣብ መፃ ከም ዘለዎም ሲ ብጣዕሚ ተሓጒስና ማለት እዩ ብጣዕሚ ምክንያቱ ወለዲ ተራ ከም ዘለዎም ንረኣካ እዩ ብዓብዩ ገለገለ ምሃራ እቶም ወለዲ ዝመፅ እውን ስለዝነበርና ንሪአ ነርና ተምሃራን ግጥሚ ክብኦም ከለዋ ላ ዜማ ተትሕዞም እውን ህባኸየን ላ ብሞባይል ህባኸ ላ ብፅሑፉ ህባኸ ሶፍት ኮፕ ባህርዶ ኮፕ ክልቲ እናሃባ ኣላሙዶም ላይ ስለዚ ወላዲ ብፍላይ ናብ መፀ ንድሕር ድከተል ኮይኑ ተቐፃሊ ዝገብርኦ ምስኦም ፃዕሪ እውን እዳርኣዩ ስለዝኸይድ ንዓንቃ ሓጋዝ ምክንያቱ ገዛ እውን ስለዝደግሞ ብጣዕሚ ሶም ተዳልዮም ክመፁ ሓጋዚ ስለዚ ተራ ወለዲ ላ ብዓብዩ ዝረኣናዮን ገለ ሕፃታት ክህልዎም ከለዎም ኮሚተ ወለዲ ተኣኪቦም ኣብ ኣልባሳት ድዩ ኣብ ቀረባት ናውቲ ድዩ ዘድልዮም ብቀረባ ሓገዝ ዝገብሩለን ብውድን መገዲ እውን ክካየድ ብጣዕሚ ላቦ ማለት እዩ ብሕጂ

ኣራይ ሕጅብ ንዞባና ደረጃ ዋላ ብሃገር ደረጃ ብዞባ ማእከል ደረጃ ማለት እዩ ካብ ዕለት 7 ክሳብ ዕለት 20 ማለት እዩ ንኹለን ቅድመ ትምህርቲ በዓልና ፅነትና ፅንዓትና ዋሕስና ብዝብል ቴማ ኮይኑ ንብመልኦን ቅድመ ትምህርቲ እዚኣ ከዓ ንዞባና ኮይና ቤት ትምህርቲ ቅድመ ትምህርቲ ዋሕስ ትበሃል ማለት እዩ ሕጂ መበል ሳልሰይቲ መዓልቲ ነብዕሎ ኣለና ማለት እዩ ሓፈሻዊ እቶም ህፃናት ከምዚ ክንሪኦ ክንዕዘቦ ዝፀናሕና ማለት እዩ ዳፅነትሲ ብኸመይ ከም ድመፀት ባህሊ ናይ ሃገሮም ክፈልጡ መንነቶም ሃገራውነቶም ብምሉእ ዘጠቃልል ኮይኑ ከምዚ ክንሪኦ ዝፀናሕና ናይ ብሄራት ዝተፈላለየ መዛሙር ንውድብ ናይ ገድሊ ዝኾነ ስነ ምግባር ናይ ሕብረተሰብና ዝገለፅ ዘጠቃልል ኮይኑ ካብ ህፃንነቶም ጀሚሮም ኣብዚ ቤት ትምህርቲ ዝተኸስኪሶም ናብቲ ዝመፅእ ደሎ ከዓ ናይ መባእታ ደረጃ ንመሰጋገር እዩ ማለት እዩ ልዕሊ ኩሉ ሃገራውነታ ከመይ ምዃኑ ናፅነት ከመይ ከም ድመፀት ብዳእሽቶም እዚኦም ከዓ ብመዛሙር ዝተፈላለየ ደርፍታት ዝተፈላለየ ግጥምታት እንዳገበርካ እንዳዛነኻ ንመንነቶም ንሃገራውነቶም ንክፈልጡ ማለት እዩ ብከምኡ እዩ ትበዓል ከዓኒ ከም ዝረኣናዮ ኣዝዩ ፅቡቅ ኮይኑ ማራኺ ዝተፈላለየ ኣልባሳት ተኸዲኖም ብከምኡ ኣብዕልናዮ ማለት እዩ ደስ ኢልና ከዓ ብጣዕሚ ማለት እዩ

ዝኸበርኩም ተዓዘብቲ ከምዚ ክትከታተልዎ ፅናሕኩም። መበል 35 ዓመት በዓል ናፅነት ኣብ ዞባ ማእከል ዝርከባ ኣብያተ ትምህርቲ ካብ ቅድመ ትምህርቲ ጀሚሩ ክሳዕቲ ዝለዓለ ዘሎ ኮሌጃት ብድሙቕ ዝኾነ ኣገባብ እናተኻየደ እዩ። እዚ ክንሪኦ ፅናሕና ድማ ናፅነትን ህፃናትን ዘለዎ ምትእስሳር ከመይ ይመስል ነዚ ዝርስስ ትሕዝቶ እዩ ክቐርብ ፀኒሑ። ስለምክታልኩም ኣዚና ነመስግን። ፅንዓትና ዋሕዝና ርሑስ ቅንያት ናፅነት ሰላም።

እንኳ ናብ መበል 35 ዓመት በዓል ናጽነት ኣብቃዓና ዕድመና ብምኽባርኩም የቐኒየልና ነዚ ኽቡር በዓል ንምድማቕ ብግዜያዊት ኮሚቴ ስነ ጥበብ ክፍሊ ኢሚግሬሽንን ዜግነትን ዝተዳለወ መዛሙር ደርፍታት ድራማታት ንሕልፉን ህልውን ጦብላሕታታትኩም ከዘኻኽር ተስፋ ይገብር። ናጽነትን ልዑላውነትን ሃገርና ኤርትራ ዋጋ መስዋዕቲ እዩ። እዛ ሎሚ ዝያዳ ተኸሊዓን ተባሂጋን ዘላ ሃገርና ወሲኻ ክትደምቕ ክትብርኽን ምረሻኣ ክንህርን ከም ቅድሚ ሕጂ ሎሚ እውን ማሕላና የሐዲስና ከይተዛነና ክንውፈየላ ሓላፍነትና ኸነልዕል እናዘኻኸርኩ ደጊመ ርሑስ በዓል ኣብ መደምደምታ ምስጋና ንኮሚቴታት ስነ ጥበብን ምድላው በዓልን ኣባላት ክፍሊ ኢሚግሬሽንን ዜግነትን ምስጋና ኣብ ዝተዳለወ ስነ ጥበባዊ ስራሕ ኣበርክቶ ጌርኩም ዘለኹም ተዋሳእትን ደረፍትን ምስጋና ንሚኒስትሪ ዜና ጽንዓትና ኩሉ ግዜ ዋሕስና እዩ ዘለኣለማዊ ዝኽርን ክብርን ንስዋኣትና ዓወትና ሓፋሽ

0: ካብ ብፀምቆም ወይታ ግብሪ ደጀናት ካብሒስካ ተዓርዳ ከብዶም
1: ክቡራት ዕዱማት ተሳተፍቲ ፈለማ ቅድሚ ኩሉን ልዕሊ ኩሉን ደጊመ ደጋጊመ እንቋዕ ናብ መበል 35 ዝኽረና ፅነትን ኣብቃዓና ክብል ሓበነይ ወሰን የብሉን። ሎሚ ዓመት እውን ነዝረዚን በዓል ንምድማቕ ኣባላት ክፍሊ ኢሚግሬሽንን ዜግነትን ዘዳለናዮ ስነ ጥበባዊ መሰናድኦ ክትዕዘቡን ክተስተማቕሩን ዕድመና ስለ ዝኽበርኩም ንኣወሃሃቲ ናይ ዝመደብ ወኪለ ክብረት ይሃበልና ብል ተዳልዩ ዘሎ ስነ ጥበባዊ ምርኢት ዝተፈላለየ ጅራት ስነ ጥበብ ኮይኑ ነቲ ፅንዓትና ዋሕስና ዝብል ቴማና ፅነትና ዝያዳ ዝኽልዕን ዘድምቕን እዩ። ብመገዲ ዚ ምርኢት ኣቢልና ከዓ ፅኑዕ ባህሪ ህዝቢ ኤርትራን መሪሕነቱን ከምኡን ነቲ ኣብ ዝኾነ እዋን ፈፂሙ ዘይክማ ሃገራዊ መትከልናን መስመርማን ከም መኸተን ፅንዓትን ርእሰ ምርኮሳን መሃዝነትን ክብሪ ስራሕን ትምህርትን ማሕበራዊ ፍትሕን ተመኣዛዝነት ንሕግን ዝኣመሰሉ ክብርታት ጐሊሖም ክንፀባርቑ እዮም። ሳላም መትከልና ዝፀናዕና ከዓ እነህለ መትከልና ደሚቑ ሃገር ተባሂጋ ኮይኑ ዝብል ጥቕሉል መልእኽቲ መደብና እዩ። በዛ ኣጋጣሚ ኣብ ምዕዋት መደብና ኣበርክቶ ንዝገበሩ ኩሎም ብስም ኣዋሃዲ ኮሚቴ ልዑል ምስጋና ኣቕርብ። ብወገን ሚኒስትሪ ዜና ንዘረኣናዮ መንፈስ ናይ ስራሕ ምውህሃድ እውን ኣፍልጦ ህብ። ንመላእ ህዝቢ ኤርትራ ክቡራት ዕድማትን ተሳተፍትን ሕልፊ ኩሉ ግን ዋልቲ ሃገር ንዝኾነ ሓይልታት ምክልኻልና ርሑስ ቅንያትና ፅነት እናበልኩ ተዳልዩ ናብ ዘሎ ስነ ጥበባዊ መሰናዳድኡ ከሰጋግረኩም እየ። ፅቡቕ ናይ ምስትምቓር ግዜ።

እዚ ዛንታ እዚ ኣብ ሓቀኛ ታሪክ ዝተመርኮሶ ኾይኑ ነቲ ኣብ መፋርቕ 19 ክፍለ ዘበን ኣብ 1840ታት ህዝቢ ምድረ ባሕሪ ብኣራግፅ ገዛእቲ ተዋሪድሉ ዝነበረ ዘበን ዝደህስስ ምርኢት እዩ።

0: እዚ ህዝቢ እዚ ከምቶም ኣብሩባ ደቂሶም ማይ ዝጾሙ ኣሕዛብ ኣይኮነ ህርኩትን ጻዕራምን ህዝቢ እዩ።
1: እዚ ህዝቢ ናይ ኢዱ ይረኸበን መሬት ዓዶቦይ ኣራግጽ ሓዊ እግሮም በዚሕዎ።
2: እንታይ እዩ እሞ ዝግበሮ?
1: ዝግበር ዳኣ መሊኡ።
0: እዚ ህዝቢ እዚ ሰለስተ ጸላእት እዮም ዘለዎ።
2: መነመን ኢና እሞ ክንብል? ንመን እቲኻስ ንመን እዩ ዝዕደጎዎ? ኣገሪ ምና እኳ እዩ ደሎ
0: ፋልማይ ባህሪ ዝፈጠሮ ድርቂ
2: ሕራይ ካልኣይ ከ
0: ፈጣሪ ዝሰደዶም በጣ እቲ ሳልሳይ ከዓ ባዕሎም ዝመፁ ገዛእቲ
1: እዚኦም እዮምቶም ቀንዲ ጸላእትና። እቲ ናይ ተፈጥሮ ንቕበሎ ወይ ንቕይሮ፣ እቲ ሰብ ዝፈጠሮ ግን ንጸራርጎ።
2: ነዚ ክንዲ እምባ ዝኸውን ሓይሊ ዘለዎ ቈጺርካ ዘይውዳእ ሽሾ ሰራዊት ክንጸራርጎ
1: ጸሪግና ዎ ንጐሕፈታ
2: ግሬም ጽቡቕ እምበር
1: ኣታ ተነፋሕ።
2: እቲ ቐሎ መልኣኽካ ኮነኣይ ፍጹም ኣይፈትዎን እዩ፣ ፍጹም ኣይብርኸን እዩ። ኣነ ደገደልካ
1: ብቁፅበል ስለል ወረኻ ቤት ዝተፈጥረ እዙ
0: እዚ ሲ ዓይናህናን እዩ
1: እፍፍ
0: ናይዚ ነገር ጡብ ተበልካዮ ኣብ ጭሕምኻ ኾይኑ ደሓን ደሓን ንሕደጎሞ ንኺ ናብ ጉዳይና ንእቶ።
1: እንታይ ከሎ ሓድሽ ነገር?
0: መልእኽተኛ ሰዲዶም ገብሩ እብሉን ኣለዉ።
1: እዚ ሞ ይከውንን እዩ ዓይኒ ግብርን ኣይፋል ይመልስና ወረኸሎ ገና ኣብ ስፍራና ሰራውሮም ከየስፋሕፍሑ ካብ መሬትና ጸራሪግና ሩባ ኸነሳግሮም ኢና ነጋሪት ወቕዕና ኩሉ ጐበዝ ካብሩርን ፋሩርን ክተት ክንብሎ ኢና ነዞም ከይሓረሱ ዝበልዑ ከም መፍለስ ሓመድ ድፋጭኦም ክነልሕሶም ኢና።
0: ኣየ ሰብኣይ ናይ መንዳ ክትወስድ ወዲ መንዲኻ ንኣቦታትካን ኣብሓጐታትካን እምበር ወዲ ቶም ኣንበሳ ዘጕርዑ ንጐት ሓርማ ዘጽንዑ ኣርካናት እንዲኻ

ኣይጀኹ ዘጓለ ደጊም ተዓዊቶም እዮም ደቃትና ጸላኢ ጭሩእ ደጒሉ ሩባ ተሳጊር እዩ ዘሎ መሬት ብደቃ እሾኻ ክንቀሰላ ግዜ ኣኺሉ እዩ

ዘዝ ነገሰ ክንስዕር ሓደና ጀማሪ ሓደና ኣብ ቃልሲ ዝገረረ ሓደና ኣብ ሓቂ ሓደና ኣብ ሓሰት እናነበረ ሓደና ከዳሚ ሓደና ኣብ ነፍሱ ዝኣመነ

0: ሕርያና ቦበይኑ ከመይ ኣቢልና ንሳኒ
1: ወዳጀ
2: ወዳጀወ ልቢ የብሉን ዓሻ ዩ ደላይ ሕሉፍ ዘይምህሮ ንጥፋኣት ጐያይ ውልዶ ፖለቲካ እግሪ ዘይተኸለ ኣሸቃሊ ኸናዲ ሰንደልደል እናበለ ክጐይ ተዓንቂፉ ኣብ ጐልጐል ዝወድቕ ክበልዕ ዝሕነቕ ክሰቲ ዝስርነቕ ማይስክሃብዎ ማይስክሃብዎታ ዋላ ኻብቲ ሕማቕ ከምዝ እኳ ይረኣና ናይ ታሪኽ ጨብረቕረቕ ያ ሕማም ዳ ኣብሃል
0: ብርኪ ምስ ጠለመ ኣብ ተሪር ዓቐብ ጸሎት ዓቕሊ ጽበት ኣብ ትጥሕል መርከብ ከንቱ ፈንጠርጥር ኣጋ ጸሓይ ዕርበት ክንደይ ዘይረአና ዓፍራሕ ንቓት ኣየ ዓገብ ዓገብ
2: ወዝ ሰኣነ ዝፈሰመ ታሪኽ ብሓሰት ከድምቖ ንሓቂ ክሓክኽ ሓጊ ከሪሙሉ ናብራ ፍሑኽ ፍሑኽ ብስቡር መንፈስ ብብቱኽ ሕልና ብሉ መሳቲ ዕዳው ከወጣውጠልና እሞ ድማ ንዓና ዓጀብ ዓጀባታ
0: ብቐንዛ ባሕሪ ዝእነን ምኽሉእ ጸማልያ ልሙስ ናይ ዓራት ኣብ ዝባን ዓረብያ ኣብ ዝጋልብ ሓሶት እና ሞትካ ጀህራ ናይ ሰዓት ሕላ ፍሉይ ፈኸራ እሞ ድማ ነታ ንፈልጣ ኤርትራ ወጋህ
2: ወጋህ ወ ወጋህ ዘይምሕር ሕማም ብርቱዕ ቃንዛ ጉዕዞ ንመቓብር ኣብ ዝባን ቃሬዛ ንዘይትመልኮ ቋንቋ ዄናት ክትዝምር ያይ ኸብድና ሓቝፍና ኽንሓድር ከነርእዮ ደታ ከነርእዮ ደታ ናይ ኣቦታቱ መቓብር ከነፈትኖ ደታ ዘዝነገሰ ከም ንስዕር ዕላጅ ጓእ
0: ክሱእ ብዓቕሚ ሕልና ዝዓረበ ክሱስ ክንሱ ከሳሲ ኮይኑ ቀረበ ልበይ ኣንጢሀ ቀሪበዮ ኽንሰይ እሾክ መርገም እምበር ዘርእዎ ልበይ
2: ብሓያል ባህጊ ብቕንጣሮ ኽእለት ዓገግ እናበልካ ኣፈፌት ጻዕሮ ሞት ሃንቃ ሃንቃ ባሕሪ ንዝመጽእ ወለዶ ዋእ ግድን ካብ በለ ከነፈትኖ ዶ ደድሕርቶም ዝኾዱ ኸነስዕቦ ዶ ችላ ዓገብ ያ ዓገብ ዘዝነገሰ ኽስዕር ዶታ መከራ ትጸግብ
0: ዘዝነገሰ ክንስዕር

0: ነዞም ስእልታት ኣትኩልካ ኣጥምቶም ከለኻሲ እንታይ እዩ ማዕረኽን እዚ ዝጥምት ገላ ኣድህብኡ ዝሰርቕ ትርኢት ረኺቡሎ ማለት እዩ ኽብል ጸኒሐ።
1: ሓቂ ኸ ይኸየዱ ነዞም ባጤራታትና ክጥምት ከለኹ እቲዝሓለፈ ጸቢብ መንገዲ ዝረኣየኒ። ገለ ሰብ ገንዘብ ክርኢ ከሎ እንታይ ክገዝእ ጥራይ ዝሓስብ፣ ንዓይ ግን እዚ ናቕፋ ዝብል ስም ናይ ኣሸሓ ጀጋኑ ሰፈርን ዓወት ዝተሰነደሉ መዝገብን እዩ ዘዘኻኽርኒ።
0: ናቕፋ ማለት ስም ናይ ሓደ ኸተማ ዘይኮነ ባጤራ ናብ እዚ ኸተማ ምፅውዑ ካብ ታሪክ ሓሊፉ እሞ ምስ ቁጠባና እንታይ ምትእሳር ክህልዎ እዩ?
1: ናቕፋ ክበሃል ከሎ ገጹ ብጨውን ረሃፅን ዝቖርፈፈ ሰራውርዶሙ ዝተገታተረ ብጥሜት ተሓሊቡ ብጽምእ ነቒጹ ብዕሩቕ ዝባኑ ብልሕ እሾኽ ብእግሩ እናደርቀመ ከም ነብሪ ካብ ከውሒ ናብ ከውሒ እናዘለለ ዝወደቐ ወዲ ሓፋሽ እዩ ቅጅል ዝብለኒ።
0: ወዲ ሰብ ክቡር ሃገራዊ ፍቕርን ሓላፍነትን እንተሃልይዎ ኮ ምስ ከውሒ ከውሒ፣ ምስ ሓዊ ሓዊ ኮይኑ፣ ምስ ኣራዊት ተፈቒሩ ክነብር ይኽእል እዩ
1: ይኽእል እዩ። ብዓብዩ ናቕፋ እውን ከምዝ ኽእልን ከምዝ ዕወትን ዘእመነ ሓወልቲ ጽንዓት እዩ። ርእሰ ምርኮሳን እንታይነቱን ዘነጸረ ሓሌቱን ሕውነትን ዝመሃረ ኣብ መጋርያ እቶን ደቁ ሲሒሉ ንሓቅን ንፍትሕን ዝተሰየፈ ሃገራውነትን ሓድነትን ዘድመቐ ዘይድፍር ዕርዲ ይናቕፋ
0: እወ ናይቶም ብጀካኒሕ ዘራይ ዘይነበሮም ደቁ ሓወልቲ እዩ። ግን ናቕፋሲ ምስ ቁጠባና እንታይ ዘተሓሕዝ እዩ ዘለዎ?
1: ዘተሓሕዝ መሊ እዩ ዘሎ። ናቕፋ ሰፈር ጽንዓት፣ ሰፈር ውሕስነት ርእሰ ኸተማ ገድልና እዩ። ቁጠባና እውን ከምኡ ክኸውን ብገዛ ርእሱ ክቐውም ብናይ ደቁ ጻዕሪ ክንቀሳቐስ ስለ ዝተደልየ እዩ እቲ ስያመ ተዋሂቡ። ናቕፋ ሃገራዊ ግምጃ ቓልስና እዩ።

0: ናቕፋ ንህዝብና ጽላት ገድሉን ቃልሱን ሓበን ክብሩን ዝኽሩን ትቐደም ተስፋ ዓወት ሰውራና ዝነበረ ናቕፋ ሕጂ እውን ተስፋ ዕቤት ቁጠባና እዩ።
1: ተረዲእካ ናቕፋ ሰውራና ሞይቱ እንዳተባህለ ዝተሰኣሉ ጠፊኡ እናተወርየ ዝሰሰነሉ ሰፈራና ብስ እዩ።
0: ሃገራዊ ባጤራና እውን በቲ መወከሊ ገድልና ዝኾነ ትምህርቲ ጽንዓትን ውሕስነትናን ዝኾነ ናቕፋ ምጽውዑ ሓበን እዩ።

0: ናቕፋ ክትሪኦ ከለኻ ባህ ዝብለካ ኣሳእል ጥራይ ኣይኮነን ወቂቡ ዘሎ መንነት ህዝብናን ያታዊ ታሪክናን እዩ ዘንፀባርቕ።
1: ባጤራና ግዳማዊ ፅልዋ ዘይብሉ እዩ ዝመስል። ማለተይ ሲ ብስእሊ ብሄራትናን ተራ ኣካል ሕብረተሰብናን ዘለዎ ስእልታት ዝቆመ እዩ።
0: ሓቂ ክለኺ ኤዱ፣ ብስእሊ ናይ ሓፋሽ ዝቆመ ኣብነት ማሕበራዊ ፍትሕን ሰረት ቃልስናን ባህልናን ዘንፀባርቕ ምስሊ ህዝብና ዝውክል ይነቕፋ።
1: ሓደ ስእሊ ካብ ሽሕ ቃላት ይበልፅ ከም ዝበሃል ምስጢር ጅግንነትናን ዕላማ ቃልስናን ኣብኡ ዝተፃሕፈ ይመስል።
0: ይመስል ጥራይ ኣይኮነን፣ ልክዕ እዩ። ከምቲ እምባታት ናቕፋ ዋልታን ፍትሕን ናፅነት ክኾኑ ተወፌምን ፀኒዖምን ዝሓለፍዎ ባጤራ ናቕፋ እውን ንኹሉ እቲ ታሪክ ሓቒፍዎ ኣሎ። ባጤራ ናቕፋ ወትሮ ካብ ኢድናን ሓሳብናን ዘይፍለ መለለይ መንነትና እዩ።
1: እዚ ቀዳማይ ገጽ ስእልታት እሞርኣዮ
0: ምርኣይ ጥራይ ኣይኮነን ኤዱ፣ ጽቡቕ ጌርካ ኸ ክተስተማቕሮ ኣለካ። ምኽንያቱ ቀዳማይ ገጽ ነፍሲ ወከፍ ባጤራና ምስሊ ናይ ኤርትራውያን ደቂ ኣንስትዮ እዩ ዘንጸባርቕ፣ ምስሊ ናይቲ ኣብ ሓርነታዊ ቓልሲ ዝተጻወቶ ዓብ ተራን ኣብ ደቂ ኣንስትዮና ዘለና እምነትን ተሳትፎን እዩ ዘርኢ።
1: ናይ ትሸዓተ ብሄራትና ባህልን ኣነባብራ ንምጉላሕ ማለት ድዩ?
0: ቃልሲ ህዝቢ ኤርትራ ንማዕርነትን ማሕበራዊ ፍትሕን ምንባር እዩ ዝገልጽ። ኣትኪርካ ተተዓዚብካየ ኸ ኣብ ነፍሲ ወከፍ ቀዳማይ ገጽ ባጤራና ነቲ ኣንጻር መግዛእቲ ዝተገብረ ቓልስን ዝተመዝገበ ዓወትን እዩ ዘንጸባርቕ። ምስኡ ኸዓ ተጋደልቲ ህዝባዊ ግንባር ባንዴራ እንዳንበልበሉ ናጽነት ከበስሩ ከለዉ ኸዓ ረአዩ።
1: ኣብ ታሕተዋይ ክፋሉ እውን እቲ ኣርማና ዝኾነ ገመልን ናይ ክቡር ፕሬዚደንት ሃገርና ኽታምን ተነቢሩ ኣሎ።

ትምህርትና ጠቓሚ ንሓፋሽ ህዝብና፣ ትምህርትና ንምዕባለ ኤርትራ ሃገርና፣ ትምህርትና ወ መንገዲ ብሩህ መጻኢና።

0: እዚ እቲ ከቢድ መትከል እዩ። ግን ክሓተክንዶ ስለምንታይ ትምህርቲ ኣብ ሓደ ናቕፋ ክኸውን ተደሊል ክትሓስብ ዶ?
1: ምናልባት ትምህርቲ መሰረት ክህሉ ነገር ስለ ዝኾነ ክኸውን ይኽእል እዩ።
0: ልክዕ ኣለኺ። ኣብ ጊዜ ቓልሲ ጠያየት ብርእስ እናሓለፈ ኣብ በዓቲ ብርሃን እናብርሃኻ ብ ክበሃል ከሎ ትምህርቲ ኣብ መጻኢት ኤርትራ ኣገዳሲ ቅድሚ ኩሉ ዝስራዕ ምዃኑ ስለ ዝፍለጥ ዝነበረ እዩ።
1: ቅድሚ ናጽነት ትምህርቲ ንውሑዳት ዕድለኛታት ጥራይ ዝተሓዘ እዩ ነይሩ መስለኒ።
0: ኣይተጋገኽን። ሎሚ ግን እዚ ሓደ ናቕፋ ትምህርቲ መሰል ኩሉ ዜጋ ምዃኑ እዩ ዘረጋግጸልና። እዚ ሓደ ናቕፋ ሄልካ ዝጅምር ህንፀት ሃገር እዩ። ትምህርቲ እንተዘየልዩ ከዓ እቲ ሓርነት ትርጉም ዝበሃል የብሉ። ስለዚ ሓደ ናቕፋ ክትሕዝ ኸለኺ ዋጋ ሓደ ዝሽየጥ ነገር ጥራይ ዘይኮነስ ዋጋቲ ንማሃይምነት ሰዓረ ብርሃን ሒዝኪ ከም ዘለኺ ጽቡቕ ገይሩ ክዝከረክ ክኽእል ኣሎ።
1: ተረዲእና ዓምና። ሓደ ናቕፋ ቐዳምነት እዩ። ትምህርቲ ድማ ቐዳማይ መትከል ሃገርና ስለ ዝኾነ ኣባጢራና ሰፊሩ
0: ንሱ እዩ ተሓቂ። ሓደ ናቕፋ መሰረት ልምዓትን ስልጣነን እዩ።
1: እዚ ኸረአዮ እሞ ሓሙሽተ ናቕፋስ ካብ ኩሉ ባጢራታትና ንላዕሊ ዶ ገጠራዊ ይመስል? ኣብዚ ዘመነ ቴክኖሎጂ ኣብ ክንዲ ዘመናዊ ህንፃ ቤት ፍርዲ ሓደ ዓብ ዳዕሮስ ንምንታይ ኣድለየ? ንምንታይ ንድሕሪት ምጥማት
0: ኤደን? ንድሕሪት ምጥማት ኣይኮነን። እዚ ሱርካ ጽቡቕ ጌርካ ምፍላጥ እዩ። እዚ ዳዕሮ እዚ ክንደይ ዝኣክል ዓሚቕ ሱር ኣለዎ መስለኪ? ሰብ ዴሞክራሲ ዝብል ቃል ቅድሚ ምምሃሩ ኣቦታትና ኣብ ትሕቲ እዚ ዳዕሮ እዚ ኮይኖም እዮም ሕግታት እንዳባና ዝቕልሙን ባይታ ዓደቦ ዝመርሑን ነይሮም።
1: እዚ እሞ ምስ ቁጠባዊ ምዕባልና እንታይ ምትሓሓዝ ኣለዎ ድዩ?
0: ግድን ይኽህልዎ። ሓሙሽተ ናቕፋ ፍትሒ ኣብ ጽላል ዓደቦ እዩ ዘሎ። ቁጠባና ንህይወትናን ክምዕብል እንተ ኮይኑ ከዓ ኣብቲ ንጹሕ ፍትሒ ናይ ኣቦታትና ዝተመርኮሶ ክኸውን ኣሎ። ሓሙሽተ ናቕፋ ክትሕዝ ኸለኺ ሕጊ ሒዝኪ ከም ዘለኺ ሕሰብ። ሕጊ እንዳባ፣ ሕጊ ሰብኣውነት፣ ሕጊ ምክብባር ማለት።
1: እዚ ዳዕሮኮሞ ሓደ ዓብ ጽላል ጥራይ እዩ ዝመስል።
0: ጽቡቕ ኣለኺ። ጽላል ብጽላሉ ንዅሉ ዜጋ ብዘይ ኣፈላላይ ዘጽልል ጽላል እዩ።

ኣየንዳባ ኣኻኻቢ ካብ ርዑ ኻብ ቀረባ ዛዳዕሎና ኣርማ ዓዶቦና ካብ ቀደም ካብ ትንቲ መርሓናይ ህዝብና መርሓናይ ህዝብና